ሙሉእ ብምሉእ ዝተቆፃፀረቶ ሲቲ ኣብ ተወሳኺ ደቂቕ ሪያን ቸርኪ ንዝሃንደሳ ኩዕሶ ግቫርድዮል ናብ ሸቶ ብምቕያር ንውፅኢት ፀወታ ናብ 2 ብ1 ቀይ

0: ዝረአ ነገር የብልካ ንብሉኒ እዩ ኩሉ ግዜ
1: ክንደይ ገይሩሉ ሕጂ ዝምልክት ካብ ስማዓካ
0: ዋ እዝዳ ነዊ ሓያል ማለት እዩ ዛርጋ ከምዚ ካብ ዝገብረኒ ዛርጋ 5-6 ዓመት
1: ዓይነት መግቢ ኣለዎ ዶ ክጅምረካ ከሎ ምስ ምንታይ መግቢ ከምኡ ትኸውን ከምኡ ኣስተቢልካ ዶ
0: ከምኡስ ኣስተባሂለሉ ይፈልጥ ኒ በቃ መንፋዕቲ ከብዲ ግን በቃ ኣለኒ በቃ ዳርጋ ዳሕራይ 2ልተ ግዜ 3ለስተ ግዜ ሕክምና ከይደ ከምኡ ምስ በሉኒ ገለ ዳርጋ ገዲፍ በቃ ሕጂ ዳርጋ 2-3 ዓመት ክሳይ ገይረ ይፈልኒ ሕጂ ኣብ እስቱድዮም ዝሰማዕክ እስከ ገለ ሓበሬታ ገር ክተወሰድክ ኢለ
2: ቴሌፎናላትና መስለኒ ሃሎ ሰላም ኣብ መስመር ኣት ይክልኽ ዘለካ ሕቶ ክተክሉ ትኽእል ቀፅሊ ቀፅሊ ቀፅሊ ዶክተር ትሰማዓክ ኣላ እወ ሄሎ ንሰማዓክ ኣለና
3: ዶክተር ኣብስሪ ከመይ ውዒልኩም
2: ፅቡቅ ከመይ ውዒልኪ
3: ሓረሺ ፍጋእ ሕክምና ብፍጋእ ክሓተኪ ኢሎ ሞ
1: ሕክምና
3: ከይደ ሕክምና ከይደ መድሃኒት ይወስድ ከም ብሓድሽ እውን ይምለሰኒ
1: እወ ሸቃቅ ኣለዎ ዶ ገዛኹም
3: እወ ሸቃቅ ኣለዎ ገዛ
1: ቆልዑ ኣለዎኹም
3: እወ ቆልዑ ኣለዎ
1: በይኒ ከተፈዊስኪ ዋላ ኩላትኩም
3: ነው በይኒ
1: በይኒ ከተፈዊስ ሓረ
2: ሓራይ ይቀኒ ኢልና ነዜና ተቃሊልና ክንምልሰን ዶክተር
1: ሕጂ ተደጋጋሚ መንፋሕቲ ይገብረለይ ድምፂ ይገብር ገና ኣብ ሕክምና ከይደስ ወላሓንቲ የለን ይብልካን ይብሉኒ ድብል ዘሎ ሕጂ ክንፈልጦ ዘለና መንፋሕቲ ዝገብር ወይ ጋዝ ትገብር ወይ ውፃት ዝገብር እዚኦም ጥራሕ ይኮኑን መብዛሕትኡ ሰብ እውን ተደጋጋሚ ተጋጥመና ማለት እዩ ኣብ ኦፒዲ ከለና ሳያ ወላሓንቲ የብልካ ኖርማል ዘሎ እንተልካዮ ግድን ጃርድያ ኣለኒ ቅድሚ 2 ዓመት 3 ዓመት ጃርድያ ነይርንን እዩ ገለ እውን ይመፀካ እዩ ሕጂ ብዙሕ ጠንቂ እዩ ዘሎ ሕጂ ገለ ካብቲ መብዛሕትኡ ግዜ ተደጋጋሚ መፂኦምካ ግን ኣብቲ ቀልቀል ጌርካ ወላሓንቲ ደይ ፀንሓካ እንድሕር ኮይኑ ኣለርጂ ሓደ ቀዳማይ ኣሎ ማለት እዩ ሰብ ብዙሕ ደየ ዝተብህለሉ ኣብዚ ዓድና እውን ብዙሕ ኮመን ስለ ዘይኮነ ደይሰማ መዓከ መግቢ ብዙሕ ሰባት ኣለዎ ፀባን ውፅኢት ፀባን ክሕቅቁ ዘይክእሉ ምስ ስብሒ ዝተኣሳሰረ መግቢ ክበልዑ ዘይክእሉ ማለት እዩ ወይ ከዓ ፋይበር ሕጂ እንታይ ዓይነት መግቢ እዩ ከምዚ ድገብረልካ ዘሎ ምስ መግቢ ክተተኣሳስሮ ትኽእል ኢኻ ማለት እዩ ካብዚኦም ሓሳኪ እዚኦም ኣሜባ ወይ ጃርድያ የለን እንድሕር ተባሂሉ ኣብታ መጀመርያ ቴስት ትገብረ ሚስ ክትገብሮም ትኽእል ኢኻ ግድን ንቀቕሖ ወይ ትትሮፎዛይት ድሕር ክወፁ ኮይኑ ውፅኣት ኣብ ዘለዎ ግዜ ኢኻ ብብዙሒ ግዜ ትሪኦም ከለዉ ክትስሕቶም ትኽእል ኢኻ ዘየጋጥም እዩ እንድሕር ግን ሙሉእ ብምሉእ ናብኦም ጥራሕ ዘይምትኳር ካልእ ምልክታት ኣለዎ ደም እንድሕር ኣለካ ኮይኑ ንእሽተይ ወላ ዘይጓዳጠረ እውን ክህሉ ይኽእል እዩ ክሳብ ከምኡ ዓይነት ምልክታት ዝገብረልካ ማለት እዩ እዚ ጥራሕ ኣይኮነን ከም ውፅኣት ኣብ ዝገብረሉ ወይ ዝስማዓሉ ሽዑን ሽዑ ከይዱ ምልክት ቸክ ክገብር ኣለዎ እሱ የለን ዝብሎ ግን ምስ መግቢ ድዩ ምስ ምንታይ ተሓሓዝ ኣለዎ እቲ መንፋሕቲ ወይ ጋዝ ክፈልጥ ኣለዎ ኣሕምልቲ ብብዝሒ ምብላዕ ንኣብነት ሓደ ካብቶም ከምኡ ናብ ከምኡ ዘቃልዕ እዩ ጋዝ ድገብር እዩ ሕጂ ግድን ኣይኮነን ሕማም ክኸውን ማለት እዩ እታ ናይ ፍገ መብዛሕትኡ ግዜ ጌጋ ተጋጥም ሓደ ሰብ ኣይኮነ ንፍወስ ኣብ ሓደ ገዛ እንድሕር ሓደ ሰብ ፍገ ኣለዎ ኮይኑ ብምሉኦም ቶም ፋሚሊ ክሕከሙ ኣለዎም ማለት እዩ መድሃኒት ከዓ ብግቡእ ክውድእዎ ኣለዎም ካልኣይ ፍገ ን3ለስተ መዓልቲ ምሳብናዮም ነቶም ሓሳኹ ኢና ንቐትል ብድሕሪኡ ድሕሪ 2ልተ ሰሙን እቶም ቀቕሖ ዝነበሩ ናብ ወርም ዝተቐየሩ ከዓ ክድገማ ኣለዎ እቲ መድሃኒት ሕጂ ኣብ 2ልተ ሰሙን ድሕሪ ሰብ ኣነ ኣይሓወርኩን ኢሉ ንድሕሪ ኢሎ እታ መድሃኒት ልክ ዓብቲ 2ልተ ሰሙን ክደግማ ኣለዎ ማለት እዩ ቀንዲ ብፅሬት እንድያ ተደጋጋሚ ድሕሪ መላለሰካ ኣሎ ኮይኑ ካብ ቀልቀል ይመፀካ ከም ዘሎ ፈሊጥካ ቀልቀል ብግቡእ ምጉሓፍ ንቆልዑ ከዓ ምክትታል ቀንዲ ሕማም ኣብ ቆልዑ እዩ ዝመላለስ ስለ ዝበልናዮ ብቆልዑም ከዓ ዘምፅዎን ኣብ ገዛ ስለ ዝተባሃልና ማለት እዩ ምልክት የብሉን ኢልካ ወላ ንእሽተ ይኹን ክትገድፎ የብልካን ክሕከም ከሎ ኩል ሰብ ብሓንሳብ ክሕከም ኣለዎ
2: ክሳብ ፃባይት ቴሌፎን ትመፀና ካልእ ተወሳኺ ሕቶታት ካሓተክ ዶክተር በዓል ፍገ ብፍላይ ምስ ቆልዑ ዝተኣሳሰር ኣብ ኣብያተ ትምህርቲ ኣብ መዋለ ህፃናት ኣብ መፃወቲ ቦታታት ወለድን መምሃራንን ኣብያተ ትምህርቲ ወይ ከም እንታይ ተራክህልዎ ኣለዎ ክትብሊ ኣብ ኣብያተ ትምህርቲ ብፍላይ
1: ሕጂ ኤፌክት መብዛሕትኡ ግዜ ፅሬት ሪሌትድ ስለዘይኮነ ዓብይ ከምዝግበር ከምዝግበር ንድሕር ኢልካዮ መብዛሕትኡ ግዜ ደይገብሮ የልቀን ኣብ ቆልዑት ከ መምሃር የድልይካ ብዛዕባ እቲ ሕማም እንታይ ምዃኑ ምፍላጥ ሓመድ ደይ ምብላዕ ገዛኻ እቲኻ ክትሕፀብ ከም ዘለካ እዚ ፅሬሲ ንቆልዑ ምምሃር ብሓፈሻ ማለት እዩ ዝረኸብካዮ ማይ ክሰቲ ከምዘይብልካ ካልእ ሞስትሊ እዚ ቀልቀል ናይ ሰባት ከም ድኩዒ ደይምጥቃም እዚ ከዓ

0: ኣብ ገለገለ ዝርአ ማለት እዩ። እቲ ጃርዲያን ክመፀካ ወይ ኣሜባ ክመፀካ እንድሕር ኮይኑ ጥቃልቀል ናብ ጀርዲን ኣብ ዝኸደሉ ግዜ ካብኡ ስለ ዝመፅእ ደይበሰለ ኣሕምልቲ ወይ ፍሩታት ክትበልዕ ከለካ ካበይ ትገዝኦ ኣለካ ምፍላጥ እዝታት ክህሉ ካህልሎ ማለት እዩ። ኣብ ቆልዑ ግን መምሃር በቃ ተነጊርካዮም ቆልዑ ቀጢፎም ስለ ዝሰምዑ መምሃር ጥራሕ ይኣክል ኮይኑ ስማዕኒ
1: ክብራት ተኸታተልትና መደብና ጌና ክቕፅል እዩ። ብዛዕባ ባልዓት ኣብ መዓናቱ ኢና ንዛረብ ዘለና ብቁፅ ቴሌፎናትና 12254 ወይ ድማ 12274 ብምድዋል ዶክተር ሄርሜላ ምሳ ናብ ዶ ስቱድዮ ላ ዘለኩም ሕቶታት ከተቕርቡላ ትኽእሉ ኢኹም። ዶክተር ብዛዕባ ዋላ እኳ ባህልና ኣይኹን ግን ከም ተሪዮ ዝክሰት ንሪኦ ማለት እዩ ብዝተፈላለዩ ኣጋጣሚታት ጥረ ስጋ ምብላዕ እዩ። እዚ ፀገም እዚ ባህሊ እዚ እንታይ ዓይነት ጥዕናዊ ሃስያ ከምፅ ይኽእል ብፍላይ ምዝ ጠቐስክዮ ምስ ዘይበሰለ ስጋ ዘጋጥም ሕማም ብዛዕባኡ ዘለና መረዳእታ ክብክብል እንታይ ምክሪ ትህብ
0: ሕጂ ኣብናና ከም ዝበልከዮ ብዙሕ ኮመን ኣይኮነ ሞስሊ ብዝናይ ሃገር ብናይ ኢትዮጵያ እዩ ሞስሊ ክትፎ ገለ ዝበሃል ማለት እዩ። እዚ ደይበሰለ ስጋ ክትበልዕ እንድሕር ኮንካ ወላ ኣብ ዝናና እውን ይረአ ሓንሳብ በጊዕ ምስተሓረደት ወይ ገለ ጣዕሞ ተባሂሎም ክጥዕሞ ነጥረ ስጋ ኢሎም በልዖ ኣብ ሓራዶ እዩ መብዛሕትኡ ግዜ ዝፀንሕ። ሕጂ ሲምፕል ናይ ባክቴሪያ ጥራሕ ረክስውን ክትገብር ትኽእል ኢኻ ኣብ ሓብን ገለ እውን ከይበፃሕና ማለት እዩ። እዚ ጠቕማ ድበሃል ውጣደመ ምግሉን ዘለዎ እዚ ሓደገኛ ኣለዎ። እዚ ግዜ እንዳወሰደ ክመፅእ ዝኽእል እዩ። ምክንያቱ ሓቢ ሓንሳብ እቲ ላርባ ምስ ወሰድናዮ ክሳብ ሰለስተ ወርሒ ይገብር ምልክት ክገብር ሎሚ እንድሕር በሊዕካስ ሓቢ ንክወፅእ ክሳብ ትሪኦ ሰለስተ ወርሒ ምልክት እዩ ዝገብር። ስለዚ ደይበሰለ ስጋ ወላ ቋንጣ ጌርካ ስለ ዘድረቕካዮ ሓደገኛ ኣይኮነ ማለት ኣይኮነን። ነዚኦም ክቀትሎም እንድሕር ኮንካ ክበስሉ ጥራሕ እዩ ዘለዎ ወላ ኣብ ሓዊ ፅሉ ፅሉ ኣቢልካ ምሽ ተውፆ እዚ ሕጂ ክግበር የብሉ ማለት እዩ። ሙሉእ ብሙሉእ ክበስል ኣለዎ ብፍላይ ስጋ ማለት እዩ። ሕጂ ኣቲ ናይ ከብቲ ከማ ዝበላ ንሕና ስጋ ሓሰማ ብዙሕ ስለ ዘይኮነ እዩ እምበር ኣዝዩ ሓደገኛ ንሱ እዩ ዘይበሰለ ምዝኸውን ብፍላይ ማለት እዩ።
1: ካልእ እዚ ኣብ ከብዲ ዝስማዕ ጎራራዕ ዝብል ድምፂ ከም ዝበልክዮ ጠንቅታቱ ዝተፈላለዩ ግን ምዚኦም ክጠቕሶም ፅናሕና ብምትእሳር ምልክት ክኸውን ይኽእል ዶ?
0: እዎ ሕጂ ኣብ ደረጋ ኩሎም ቅድሚ እቲ ድምፂ ምግባር ተመሓሳኩ ትሪኦም ኢኻ። ኣብቶም ገለገለ ግን ከም በዓል ናይ ኣስካሪስ እዚ ናይ ዓንቃሪ ባይ ገለ ዝበልኒዮ ግን እቲ ድምፂ ጥራሕ ኢኻ ምወስድ ትሪኦ። ኣብ ናይ ጃርዲያን ኣሜባን ከዓ ውፅኣት ዝገብሩ ሰባት ኣዝዮም ውሕዳት እዮም። መብዛሕትኦም ሰባት ምልክት የብሎም በቃ ሕም ፅቡቅ ኣይስማዓነን ጥራሕ ዝብለካ ሰብ ግን እታ ከምዚ ናይ ዝሓውና ክፍላ ፀንሐ ውፅኣት ከለውዎ ጥራሕ እዩ ሞስት ዝረአ እቲ እንቀቕሖ ወይ ከዓ ትትረፉ ኣይትፈልጦ ኒሓ ብቀልቀል ምልክት ሲሮሎጂ ገለሎ ግን ቀንዲ ሰንስቲቭ ቲ ናይ ቀልቀል መርመራይ ሕጂ ከም ምልክት ክኸውን ሲ ይኽእል።
1: ዶክተር ኣብ ምዝዛሜና ዘለና ኣጠቓላሊ ክትከብርልና ምክሪ ከዓ ክትብልና ዘይጠቐስናዮ ነገራት ኣለዉ ክፋቢል ክትሓልፊ ምክሪ ክዕድልና ክኽበኪ
0: እታ ሜን ክንብላ ፀናሕና ደጋ ኣብዞን ኩለን ባልዓት ክንደግሞ ፀናሕና እታ ሜን እታ ቀንዲ ኣገዳሲት እታ ፅሬት እያ ኢልካ ትሕፀብ ንድሕር ኮንካ ቀልቀል ወፂኻ ብግቡእ ይጓሓፍቲ ኮይኑ ሽቓቕ ምጥቃም እዚአን ጥራሕሲ ካብዞም ኩሎም ኩሎም ፀናሕና ተወሓደ 90% ጠጠው ከብለልና ክእል እዩ እዚ ሕማም እዚ ማለት እዩ። ስለዚ ፅሬት ብፍላይ ኣዴታት ማለት እዩ ንደቀን ክምህር ኣለወን ብደገ መፂኻ ብኣፍ ደገ ማይን ሳምናን ጌርካ ምሕፃብ ክትገዝኦ ዘለካ ፍሩታ ድዩ ወላ ገለ ድዩ ካበይ ትገዝኦ ኣለካ ምፍላጥ እንድሕር ደይ ተኣማሚን ካልዋ ወይ ጠራጢርካ ግቡእ ምብሳል ማይ ከዓ ምፍላሕ ወይ ከዓ ፊልተር ምጥቃም እዚ ክሎሪን ጥራሕ ምጥቃም ነዞም ኩሎም ፀናሕና ንሙሉኦም ክቐትሎም ኣይክእልኒ ክሎሪን ተጠቂምካ ምስታይ ኣይኣክልኒ። ስለዚ ወይ ክፈሊሑ ክዝሕል ኣለዎ ወይ ከዓ ፊልተር ክኸውን ኣለዎ ማለት እዩ።
1: ናይ መወዳእታ ደዋል ኣሎ መስለኒ ከይሓለፈት ትዕድል ክንቦ ዶክተር ሃሎ
2: ሃሎ ሃሎ ብኒ
1: ሃሎ
2: ሃሎ ኣንሰምዓካ ኣለኹ ኣነ ኣዲ ኣንድር ኣዲ
0: ሄሎ
2: ኣዲ ሃሎ ረባል
1: ብገርመካሲ
2: ዶክተር ጥራሕ ኣይኮነትን በቃ መግለፂ የብለን ወላ ኣገዛ ዝግርመካሲ ኣብ ልዕሊ ደንታ የሎ ምካደ ዝግለፅ ብጣዕሚ ያ ብንፅ ተቆልዓ በቃ ምሻለካ መሪሽ ናይ ገዛ ዘመስግነሲ እሳ ስለዝነፍዐ ዝግርመካ ኩሎም ኣሰራ ከይዶም ናይ ብሓቂ ተዓዊተ
1: ብጣዕሚ ፅቡቅ እምበር ነገረ መንገድና ብዘይካቲ ሞያ
2: ኣካዳሚያዊ ኩሎም ደድሕሪያ ዝኸዲኦም መሪሕ ስለዝኾነት ጥራሕ ልዕል ደስታ ይመለክ መግለፂ ይብሉና
1: ፅቡቅ እንድሕር ዳኸም ኮይኑ ሓደ መዓልቲ ኣብ ካልእ መደባትና ኣብነታዊት መንእሰይ ኢልና እንታይ እንታይ ፃዕሪ ሓሊፍ ኣብ ዘረጃ ዝበፂሓ ዘላ ክንፍትሽ ኮይና የቀኒየልና የቀኒየልና ፅቡቅ ኣጋጣሚ ዶክተር የቀኒየልና ክቡራት ተዓዘብትና ናይ ሎሚ መደብና ኣብዝዛዚምና ኣለና ንዶክተር ሄርሜላ ኣዚና ንመስግን ኣገዳሲ ኣርእስቲ ክሰኒቕና ወይ ተማሂርና ክንከውን ትፅቢትና እዩ ሰላም መዓልቲ

እተሰፊሕን ንቝፅን መሬት ቀሩራ ንዘበናት ብቡርትዕ ፀሓይን ብሕፃ ዝተሓወሰ ንፋስን ተገዚኡ ዝነበረ ምድሪ እዩ። ኣብዚ ሓውሲ ምድረ በዳ ዝኾነ ፅንክር ከባቢ ሰባት ነቲ መሬት ከም ድርቖን ፍረ ዘሂብን ገይሮም ክርእይዎን ከለዉ፣ ሓደ ንቑሕን ፃዕራምን መንእሰይ ኣባል ሓይሊ ባሕሪ ግን ኣብ ውሽጢ እቲ ሑፃ ዓብ ምስጢርን ህይወትን ሓቢኢኹም ዘሎ ይርዳእ ነበረ። ንሱ ምስቲ ማዕበላት ባሕሪ ዝተጋጠመሉ ፅንዓቱ ሕጂ ከዓ ምስቲ ንቑፅ ምድሪ ክፋጠጥ ወሰነ። እዚ ውሳነ እዚ ካብ ተራድሌት ዝመንጨወ ጥራይ ዘይኮነ ኣብ ውሽጡ ልቡ ዝነበረ ዓሚቑን ዘይንፀፍን ናይ ሰወራ ባህሊ ዝተላዕለ እዩ ነይሩ። እዚ ፍቕሪ እዚ ነቲ ዘይከኣል ዝመስል ዝነበረ ነገር ናይ ምቕያር ሓይሊ ዝሃቦ ዓብዪ ናይ ውሽጢ ሓይሊ እዩ።

0: ኣቶ ሳልሕ መሓመድ ኣብ ንኡዞባ ኣሮራ ተወሊዱ ዝዓበየ ኣብ 1987 ናብ ሰውራ ተሰሊፉ ናፅነት ዘምፀ ኣብዚ ግዜ እዚ ድማ ኣባል ሓይሊ ባሕሪ ብምዃን ልኡላውነትን ፀጥታን ሃገር ኣብ ምውሓዝ ዝርከብ እዩ። ናይ ልምዓት ንጥፈታቱ ድማ ኣብ ትርፊ ግዜ ምድብ ስርሑ ዘሰላስል ዘሎ እዩ። ሕርሻ ንዑኡ ተራ ናይ መዓልታዊ ስራሕ ወይ ተወሳኺ ኣታዊ ዝረኽበሉ መንገዲ ይኮነን። ሕርሻ ንዑ ምስ መሬት ዝግበር ፍሉይ ፍቕራዊ ዕላል እዩ። ነቲ ብተፈጥሩኡ ልምዓት ክተካይደሉ ዝኸብድ ቦታ ብትዕግስትን ብስራሕን ናይ ምምላኽ ጥበብ ኣካይዱ።
1: እቲ መወገሲ ኣብቲ ዕርፍቲ ቁርበብቲ ካብቶም ኣሓዱ ዕርፍቲ ኣብ ዝረኸብካሉ ሓፈሻዊስ ኣብዚ ማሂመት መፂእኻስ ካልእ ስራሕት እውን ኣሎ፣ ግን ንሕርሻ እቲ ዝበለፀ ኮይኑ ይረአዩ። ንፍላይ እቲ ኣብ ማሂመት ዝመፅ ሓደ ካብ ከረን ካብ በዓል ርሑቕ እዩ። እቲ ስብ ዝመፅ ማለት ሓፈሻዊ ሓምልቲ እዚ ወላ ፍሪታት ገለ ዝመፅእ ዝኸውዩ ወይ ድማ ካብ በዓል በርሶዛኒ ክመፅእ ዕጀብ ዝከባቢ ብልስ ኩሉ ግዜ ተበላሽዩ ስለ ዝመፅእ እስከ ካብ ኮፍ ምባል ሲ ኣብቲ ዕዋን ዕርፍቲ ኣብዚ ከባቢ ጃርዲን ኣሎ ኒ ቅድመይ ዝገበሩ፣ ግን ኣነ ከዓ ጃርዲን ዘይፍትን ቁርብ ባታ ዓቕመይ ደ ብ223 ምሕዳር እዛ ከባቢ እዛ ተዋሂባኒ ማለት እዩ። እቶም ሕርሻን ምሕዳርን ሽዑ እዚ ክትሪዮ ዝካል ኣይኮነ ኣግራቢ መሊእ ነይሩ ሲሰማን ናፅናና ደርጋ ዓመት ቤተሰብ ናሓግዙኒ ብነፍሲ ገለ ነገበርኩስ

0: ሰ 80 ኩሉ ሚሊዮነር እዚ ተምሪ ሙሰ ዝበሃል ኩሉ ንስ ሚሊዮነር ዳርጋ ክልተ ሄክታርን ቁርብ ኣለዎ ዝያዳ ግን ሓፈሻዊ ኩሉ እዚ እዚ ትሪኦ ዘለኹም ኩሉ ብገረብ ኣይቶን እዩ ነይሩ እቲ ኻስ እንስሳታት ብዓልማ እንተለ ወካርያ እተዘ ኮይኑ ስካል ሓንቲ ዝነበረ ዝነበረ ዋለቶም ክሰርሑ ከለዎ ምሳይስ ትሪእዎ ነይሮም ብብቕርቢ ነቐረፅና ዝገረብ ብከምቲ ወዲ ማለት እዩ ገረብ እዩ ነይ ሰ 80 እዩ ነይርዎ ዝዓሪ ናይቲ ሽዑ ኣለኒ ስእለ ብጣዕሚ ዱር እዩ ነይሩ ብዙሕ ተፃዒሩሉ እዩ ኣነ ተመኮረ ቅድሚ ሕጂ የብለይ ናይ ሕርሻ ሓፈሻዊ ፍላይ ኣብዚ ከባቢ ቁረር ዝረእ ብቱግ ብዕንጨይቲ ከምኡ ውን ተመኮረ የብለይ ቲ ዝበዝሐካ ብሰብሮ ስለ ዝሕለፍ ኮስ ተመከሙታት የብለይ ናይ ተመኮረ ናይ ሕርሻ ማለት እዩ ሓፈሻዊ ግን ነዞም ከባቢ ርኢኻ ነቲ ናይ ቅድሚ ሕጂ ኣብ ሰውሪ ኣብዚ ከባቢ ዝግበር ነበረ ውፅኢታዊ መንግስትካ ኩሉ ግዜ ናይ ሕርሻ መደባት ስለ ዝድግፍ ብከምዚኦም ብጋስ ዝተሓይሽ በቲ ዓቕሙካ ሽዑካ ሓገዝ እናተገብረልካስ ኢለ ዝጀመርኮይ ማለት እዩ
1: ኣቶ ሳልሕ ነቲ ኣብ ምሕላው ባሕርን ልኡላውነትን ዘሕልፎ ክቡር ግዜኡ ጥራይ ዘይኮነ ነቲ ዝረኸቦ ትርፊ ግዜኡ እውን ንረብሓ ሕብረተሰቡን ንምቕያር መልክዕ መሬትን ከውዕሎ ክኢሉ ካብቲ ዕለት ጀሚሩ ምስ ምድሪ ማህሚመት ፍሉይ ዝምድና መስሪቱ ኣብዚ ሕፃ ዝበዝሑን ዋሕዲ ማይ ዘለዎን ከባቢ ከም ባናና ሽጉርቲ ጉዕ በርበረ ለሚንን ኣራንሽን ተምርን ካልኦት መቦቀላውያን ኣግራብን ክተክልን ከሎ እቲ ምስ መሬት ዝነበሮ ጥቡቕ ምትእሳር ፍሉይ ደረጃ ዝበፅሐ እዩ ነይሩ
0: ዝበዝሐ ስራሕ ሲ ኣብዚ ከባቢ እንታይ የደልየ ሓደ ኩሉ ግዜ ሽጉርቲ ከምዚ ሑፃ ገለ ሰምዑ ዝብል ዘረባ ሰምዒ ነረ ስሓተትኩ ማለት መስገረ ገለ ዝፈልጦ ሽጉርቲ ካ መዓልታዊ የድልየ ሰብ ንኮ ጀሚራ ሽጉርቲ ኣፅበ ሓፈሻዊ ከዓ እዚ ካልኹም ባናና ገለ መለ ስለ ዝድለየ ድሓን ተምሪ ከዓ እና መጀመርታት ተምሪን ኣራንሽ ካ ኣለዋ በዚ ካብ ግንዳዕ ኣምፅአ ተምሪ ካ ካብ ጋሕተለ ኣብዘታ ቤላ ሰምሃር ትብል ምዚ ናይ ኩና ናይ ባፃ ተኣሲርካ ክትሪያ ኮልካስ እቲ ቦታ ንባዕለ ተሪክ ኣለዋ ባፃ ከምተተሓዘት መረጋገፂ ኣብኣላ ነፈልሲ ካብ ኣምፅአ ባናና ከዓ ካብ ቆርዘት ኣምፅአ ሕጂ ዚ ምዝ ሰማማዕ ኢለ ፈቲና ድሓን ኣሎ ማይ ውሓደ ዘይኮይነስ ድሓን ኣሎ መጀመርታስ ብባናና ብሽጉርቲ ነ ጀሚር ሕጂ እቲ ሽጉርቲ ፅቡቅ ኣሎ ብጣዕሚ ድሓን እዩ እቲ ባናና ግን ማይ ናብ ሓደ ቁርብ ማይ ሽግር ኮይኑ ስ ድሓን ከሎስ ማይ ጥራሕ እያ ሽግር ዳርጋ ሳልሳይ ዓመትስ ብ ውሕጂ ኣይወርደን ዝርባ ድሕር ክንደይ ሓንቲ ውሕጂ ትወርድ ሰሳኻ ንእኩሉ ኣይኮነ እቲ ማይ ማለት እዩ ብከምኡ ጀሚር እዮ ሕጂ ግን ብድሕሪ ዩ ተምሪ ብምግስቲ ዝተዋሕባና ኣሎ ለሚን ወሲክና ዘይት እውን ኣሎ ማንጎ እውን ኣሎ ፍታትና ኣለና ኩሉ ድሓን ኣሎ
1: እቲ ስራሕ ዝሓቶ ዝነበረ ናይ ጉልበት ፃዕሪ ማዕረ ክንደይ ከቢድን ኣርካምን ምንባሩ ክገልጾ ቃላት ይሓፅሮ ኩሉ እዚ ሕጂ ንዕዘቦ ዘለና ልምዓት ብከቢድ ዋጋን ብዘይስልኪ ፃዕርን ዝተረኽበ እዩ ንሱ ዘለዎ ውሕድ ንዋት ሒዙ ነቲ ዓብ ስራሕ ክገጥም ከሎ እቲ ቀንዲ ሃብቱ እቲ ዘይዕፀፍ ናይ ስራሕ መንፈሱ ጥራዩ ነይሩ ብርቱዕ ፀሓይ ማህሚመት ተፃዊሩ ክሰርሕ እንከሎ ዕላምኡ ዝሓቶ ዋጋ ምዃኑ ተረዲኡ ዝሰርሕ ነይሩ
0: ፃዕሪ ዘተክሊ ከምዝሕፃናስ ጀሚር ነተከናኸንካ እዩ ቀፃል ኣለዎ እቲ ሕማማት ኣለዎ ገለ ትሪኢ ቀፃሊ እቲ ኩዕት ከምሲን ኣለዎ ዝበተል በዓሉ ድሕር ቁርብ ተጉድጓድ ዝኩዕትከ ኣብ ኣይፀንሕካ ናይ ሓመድ ነወሰኸት ኣፀንሐካ እዚ ብዙሕ ትፃዕሪ ብዙሕ እዩ ኣብዚ ከባቢ ዘለዎ ኣብዝሓለፈ ኣግዜም ናዞም ናይ 22 ክፍለ ሰራዊት ብጣዕሚ ኣመስግኖም ሕጂ እውን 59 ኣለዎ ኣብዚ ከባቢ ሕግዙን ኣለዉ ብከምዚ እምበር ተፃዕሪ ብዙሕ እዩ ገንዘብ ገለስ ዝከኣል ኣይኮነ እቲ ጉድጓ ዘይኮነ ተሸግራ ካስ ድሓር ውና ኣሎ ድሕሪኡ እቲ ሓመድ ምቕባር ኣሎ ዋሕዲ ማይ ኣሎ ብዙሕ እዩ ብዝኮነ ግን ፀኒዕካ ቁርብ ተፀቢኻ ዕግስቲ ተጌርካስ ዘይብፅሕ ኣወት የለ ኩሉ ክብፃሕ እዩ ኣብቲ ዕርፍቲ ትራክባላ ማለት እዩ ሓዱ ካስ ብከምኡ ዛሚዶም ኣብቲ ፍቓድ ዘህቡካ ትሰርሕ ኣብቲ ስራሕ ክኸውን ከሎ ልዕሊ ኩሉ ነገር ናይ ምክልካል ናይ ሃገር እዩ ቲ ስቃንዲ ስራሕ ማለት እዩ ሕጂ ኣብቲ ካልእ ትፅዕር ኣብታ ዝመፃ ካላ ትፅዕር ኣብቲ ስራሕ ናይ ሃዱ ክኸውን ከሎ ኩሉ ገዲፍካ ናብቲ ሃዱካ ምስራሕ እያ በርቲ ፃዕርሲ ለይትን ማዓትን ኣሎ እታ ኣብ ፀንሓነ ዘርጋ ብዝየ ዝውዕል ምስቲ ናተይ ሰራሕተኛ ዘሎን ምስቶም ዝሕግዝን ኣብዝየ ኩሉ ግዜ እቲ ግዜ ኣብዚ ሕልፎ ማለት እዩ ካብ ንጎ ክሳብ ምሸት ባባ ተከሰትና ውሕዱዳ ካዜ መግልዓባት
1: እግል ትስዒቱ ግርና ከምኣዩዳ ምስዐነ ግልስላ እዚ ከባቢ ናይ መዓልታዊ ምግቢ ኣሕምልትን ፍረታትን ከም ሽጉርቲ ዝኣመሰሉ መሰረታዊ ነገራት ካብ ርሑቕ ቦታታት ከም ከረን ብናይ መጓዓዝያ ፅንኩር ጉዕዞዮም ዘምፅዎ ነይሮም እዚ ጉዕዞ እዚ ንዋጋታቱ የኽብሮ ነቲ ህዝቢ ከዓ ኣብ ናይ ነዊሕ ርሕቐት ተጸባይነት የንብሮ ነይሩ ኣብዚ ግዜ እዚ ግን ኣቶ ሳልሕን ኣብ ልምዓት ጀራዲን ኣቐዲሞም ስረ ዝገበሩ ካልኦት ከምኡ ዝኣመሰሉ ሓረሶትን ጠለባት ህዝቢ ብመጠኑ ከም ማልኡን ክኢሎም ይርከቡ
0: እቲ ዕላማ መጀመርታ ከም ተሓሲበ ዝነበርኩ በቲ ዓቕመይሲ ነዛ ካልኦት እውን ኣለው ነዚ ካብ ርሑቕ ዝመፀኒ ነበረ ሽጉርቲ ድዩ ካልእ ድዩ በዓል ኮሚደረ ገለ ተዝተረክበት ነዛ መሂመት ማለት እዩ ከምኡ ከዓ ቀስ ጌርና ናበይ እናበልና ዕዳጋ ብዝተረክበሉ ንፈታና ማለት እዩ ቀዳምነት ግን ነዚም ኣብዚ ጠቓና ዘለውሲ ንዑብ ክንዕግብ ናቲ ድሌት እንሻላ ከዓ ሰልጣና ክዎ ድሓን እዩ ባናና ካብኡ ቁርብ ነቲ ኣብዚ ከተማ ቁርብ ኩምታት ነፍር ለና ሽጉርቲ ብጣዕሚ ፅቡቅ እዩ ንረኪበሉ ይኸውን ድሓን እዩ ኣብ ጉዕ እውን ድሓን እዩ ሕጂ ዘይትቡን ኣሎ በዚ ትርእዎ ትክእሉ ኢኹም ለሚን ወለለ ጀሚሩ ኣሎ ስዎን ዝሓሸ ግን ኣብዚ ሽጉርትን ጉዕ እዩ በርበረ ማለት እዩ ጎፍራ ስ ብጣዕሚ ተካልእ ሕጂ ይጀምር ዘሎ ተምሪ እውን ሰውሕባና መንግስቲ ኣሎ እሱ እውን ሕጂ ፍረ ጀሚሩ ኣለዎ ትርእዎ ይኹም ድሓን

እዚ ጀሚርዎ ዘሎ ሓደ ብፀይና ወይ እዚ ብፍላይ ኣብ ኩለን ሕጂ እተን ከባቢታት ብመንግስቲ ተምሪ መፅኢና ኩለን ተተኺልዎ ዘሎ ብሰንኪ ናይ ማይ ግን ሕጂ ብዙሕ ፀገማት ኣጋጢሙኒ ማይ ኣብ መንጎ ወላ ኩዒትካ እቲ ማይ ኣይትረፍን ብኣጋጣሚ ሕጂ ክልተ ሓደ ውሒጅ ምስ መፀ መሊሽካ እቶም ኣብኡ ዘለዉ ገባር ክዒቶም ክዒቶም ነቲ ተምሪታት እዚአን ትርእዎን ዘለኹ ኣብዚ ቅድሚ ገዛና ዘለዋ ውሑዳት ኣይኮነ እዚ ሕጂ ብመንግስቲ ዝመፀና እዩ። ምክንያቱ ህዝቢ ኣብዚ ከባቢ እዚ ተምሪ ናይ ብሓቂ ከም ዝፈሪ ካሊእ ባናና ለይሞን እዚ ክሳት እዚ ዘይቱን ከምዚታት ዓይነት ሓፈሻዊ ዝወዲ እዚ ሕጂ ከምኡ ዝብለካ ዘለኹ ዘን በዓል ሽጉርቲ በዓል ኮሞደረ ገለመለም ዝጀመረ ዋላ ሰራዊትና ይኹን ዋላ ህዝብና ዳርጋ ብፅቡቅ ሒዝዎ እዩ እዚ ቦታ እዚ ፀንሓና ሕጂ ኣብዚኣ ሙሉእ ብሙሉእ ሰለስተ ርብዒ እዚ ህዝቢ ወሲዱ ኣሎ። ግን እንታይ ዘርኦ ዝበዝሕ ጉዕ በርበረ ጉዕበርበረ ነታ ግዜ ነታ ገንዘብ ጥራሕ ሓንቲ ኣይትረብሕ እንታ ክትረብሕ ትኽእል ኣታክልትን እዛ ኣታክልቲ ተዓዲሎም ኣለዉ። እዚ መሬት እዚ ካብ ጫፍ ኣትሒዝካ ሕጂ በበቆጦ በበቃጦ በዘቃጦ ዋላ ሰራዊት ከይትረፈ ንብ ኣለና ምክንያቱ ከልምዕ ብዙሕ ዳርጋ ፅቡቅ ንኸይድ ኣለና። እዚ ብሓንሳብ ዝኾነ ነገር ብሓደ ግዜ ዘብል ዘይኮነሲ ቀስ ብቀስ እናሰጎምካ ናብ ምዕባለ ገጽካ ትኸዱ ዝፀንሓናን ሕጂ ኣቲናይ ዘለናን በብኒ ሕጂ ፅቡቅ ኣንፈት ኣለና ናብዚ ጀራዲን ዳርጋ ሎሚ ናይ ፀብሒ መስሊ ናይ ባምያ እዚ እንታይ ትብሎ ምሉኽያ ዳርጋ እንታይ ኣብዚ ቦታ ኢና ንጥቀም ዘለና።

0: ብዘይካእዚ ኣብዚ ከባቢ ዝተጋህደ ሓደ ክስተት ኣሎ እንተ ፅዒርካ ፍረ ፃዕርኻ ከምዘይትስእን ዝብል ናይ ተፈጥሮ ሕጊ እቶም ኣብዚ ከባቢ ክበቐልዮም ተባሂሎም ዘይሕሰቡ ዝነበሩ ናይ ባናናን ተምርን ካልኦትን ኣግራብ ሕጂ ጨናፍሮም ዘርጊሖም ፅላል ክህቡን ፍረታት ክሓዝሉን ተዓዚብና
1: ከቡ ረኸዮም እዚ ርባ ክንደይ ሰፈቲኖም ልዮም ትርጉ ይብሉን ጭቃ ይብሉን ገለ ብልካ ገለ ካብ ሕጂ ኣትናሊኻ ተምፅ ገለ ካብዓልካ ኩዒትካ ክፋል ናብ ካል ተምፅ ኣሉ እዛ ሽጉርቲ ሲ ፍትና ኮለናስ ሽጉርቲ ኣይትኸውን ያ ምዃን ተዋላ ትኾነሲ ትርጉ ይብሉን ክደቀኩም ይገለብሉ ነይሮም ኣይትኸውን እናበሉ ከሎ ፅቡቅ መፅያ ማለት እዩ ግን እቶም ክኢላታ እዚ ናይ ሕርሻ ዘይኮነስ ሓፈሻዊቲ ዘሎ ማለት እዩ እዚ ባናና እውን እቲ ማይ ሽጉርቲ እዚ ኮይኑ ወልሓንቲ ፀገም ይብሉን በሳ ማይ ብዙሕ ማይ ስለ ዝደሊ እዚ ኮይኑ ወልሓንቲ ዝኣብየና ፍፁም ከየለን እቲ ዝፈተናያስ ኣሎ ግን ኣብ ፍሪኡ መወዳእታ ፍሪኡ ስለዚ መፅ ሓድሽ ስለ ዘሎ ጃርዲን እዚ ኮይኑ ማለት ከምዚ ኢልና ወለ ደፊርና ከምዚያ ኢልና ሙሉእ ሙሉእ ተዝበልናዮ ዝበለፀ ኣብዚ ቦታ ዝጉዕን እዛ ሽጉርቲ ናይትኮነ ዝብሎ ነበሩ ፅቡቅ መፅያን ኣለ ምሳና ማለት እዩ።

0: ኣብ መወዳእታ ናይ ዝፃዕረ መንእሰይ ናይ መጻእ ትልሚ ዝያዳ ሰፊሕን ዓሚቕ ራእይን ዘለዎ እዩ። ነዚ ናይ ሕርሻ ቦታ እዚ ካብ መጀመርታ እምኒ መሰረት ናይ ሓደ ዓብ ልምዓታዊ ምንቅስቓስ ገይሩ እዩ ዝርዮ። ራእዩ ነቲ ሕርሻ ናብ ዝለዕለ ደረጃ ብምስፋሕ ንመላእ ቃሮራን ከባቢኡን ዝምግብ ናይ ፍርያት ማእከል ምምስራት እዩ። ኣብ መጻኢ ዝያዳ ዘመናዊ ናይ መስኖ ቴክኖሎጂ ብምትእትታው ንነብሲ ወከፍ ነጥቢ ማይ ብዝለዓለ ጥንቃቐ ክጥቀመሉን ዝተፈላለዩ ናይ ኣሕምልትን ፍረታትን ዓይነታት ብምውሳኽ ነቲ ዕዳጋታት ብዝበለፀ ክዓስሎን ይምነእ። ብተወሳኺ እቲ ዝዓበየ ትልሙ ነቶም ኣብቲ ከባቢ ዘለዉ ካልኦት መንእሰያት ነዚ ጥበብ እዚ ብምምሃር መሬቶም ክኽስክሱ፣ ከባቢኦም ክቕይሩ፣ ናይ ስራሕ ዕድላት ክፈጥሩን ይሕልሙ።
1: ኣነ ተመኪሎ ዘለኹ ተፅዒርካ ናይ ሳውራኒ ሳውራ ዝኮነ ነገር ፅዒሩ ፃዕሪስ ሳውራ እዩ ምሂርና ዘይከኣል ቁርብ ትዕግዝቲ ጌርካ ከምዝከኣል ግምስ ግዜ ከምዘተዓራረ ካብቲ ንሳውራና ዝተምሃርና እዩ። ሕጂ ዘይከኣል የለን በብቁርብ በብቁርብ እናመፀና መፀ እዩ። ሕጂ ብዙሕ ፀገም ዶይመስለና ከም ተመኮርና ብዙሕ ኣጋጥመካ ድሓ ናሓለፍካዮ ነሰገርካዮ ነሰገርካዮ ዳመሓ እናተመሓሸ ድሓን ኣለና እዩ።

ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ፍትዋት ደቀይ ክቡራት ስድራ ቤታት ከመይ ኣለኹም? ኣብ ኩሉ ቦታታት ዓለም ዘለኹም ኣብ ውሽጢ ሃገር ዘለኹም እምበኣር ሕጂ ከዓ ልክ ኣብታ ሰዓትና ኣብታ ግዜና ከጠፊልና መፂናኩም ኣለና። ከመይ ቀኒኹም? ሕራይ እምበኣር ሕጂ ናብታ ምጭውቲ መደብና መደብ ሃለው ቆልዑ ንመፅእ ኣለና። ሓንቲ ደርፊ ክጋብዘኩም የነኣኻትኩም ጀባእ እዚኣ ንዓኹም

0: መጀመርያ እንኳዕ ድሓን መጻእኪ። ካበይ ቦታ ኢኸ መጺኺ? ዳዕረ ጳውሎስ ኣብ ቤት ትምህርቲ ባዕሮ ጳውሎስ ሃቀይ ክንደይ ክፍሊ? ረብዓይ መበል ክንደይ ኣውፂእ ክለብዘበ ኣብቲ ትምህርቲ? ሻብዐይቲ። ፅቡቅ ኣለኽ ዛጓለ ምስቶም ቶፕቴን እዮም ማለት እዩ። ሕራይ ሕጂ ተመስለኪ ሙሉእ ሽም ክንገርና።
1: ኣነ ባይሎ ዲቦራ ሃልበባል።
0: ኦኬ ዲቦራ፣ ፅቡቅ ዕድል ሞና ኣብዚ ሸሞንቲ ስእሊ ክርእየክ። ሕራይ ሕንቅል ሕንቅሊተይ ወገለ ኣለኪ?
1: ሕንቅል ሕንቅሊተይ
0: ሰናብ ሰናቢተይ
1: ንእሽተይ ጭልቃ ኣብ ጎቦ ጠሊቃ
0: ንእሽተይ ጭልቃ ኣብ ጎቦ ጠሊቃ ፅምብላልዕ እንታይ ደ እዝኒ ኣይዋ ኣብ ጎቦ ጠበቀ ዘ ጭልቃ ጭልቃ እንታይ
1: ኣውሽጢ
0: ጭልቃ እንታይ
1: እያ
0: ንእሽተይ እንታይ እንታይ ቅጫ ድያ ባኒ ድያ እንታይ ጭልቃ ኣይፈለጥከን ሓንክ ትፈልጥ እያ ጣይታ ጣይታ ምስ ማማት ስንክት ዓብዓቡ ስንክት ትኽምሮ ትኽምሮ ሽዑ ኣብታ መወዳእታ ኣብታ ናይ መትሓዚት እታ ሸንኪ ኣለዋላ ንበላ ቁር ትተር ዋይ እዚ ክንዲዚ ዓባይ ኣይኮነትን ኢልካ ንድፍእ ተብሎ ድያ ኣይተብሎ ትስንክት ሓቂ ስንክት ትስከሽ ንእሽተይ ትኸም ክንደዚያ ሓቀይ ጨለቃ ትበሃል ኣራይ ከይትረሲዐ ማማ ሰንኪታ ትፈልጥከሙ ኣይረእኽያ ንበሪ ድሕሪ ሕጂ ተተሪፋትካ ኣርኢ ንበል እያ ወይ ከዓ በዕልኺ ጓል ንድሕር ኣለካ እዎ ንሕንሕን እዛ ጓለይ ን ዲቦራ ን ጉየይ ጉየይ ትብላ ድኣ ንድሕር ጣይታ ክትምህራ ደልያ ንጓላ ሽንሕን ሽዕ ጨለቃ ከዝገይረ ከሰስ መጀመርያ ጨለቃ ድሕረይ ዓብኹ ከተብለየ ትኽእል ሓቀይ ከም ሕራይ ሕጂ ሸሞንተ ስእሊ ርአይ ፋብሪካ ሳልሳ ኣፍ ሂምቦል ሓዚ ሓዚ ስእሊ ረአዩ ቁፅሪ 2 ወደብ ዓሰብ ሓዚ እያ ኣብ ቁፅሪ 3 ኣብ ቁፅሪ 2 ኣብ 3 ረአዩ መዓልቲ ናፅነት ሽም 4 ክፍሊ ተዕሊም ንናፅነት ከምፁ እዞም ኩሎም እዚኦም ተዓሊሞም ኣራይ ቁጥሪ 5 ክፍሊ ዜና ድምፂ ሓፋሽ ኤርትራ ካብ ሜዳ 6 ግንባር ናቕፋ ግንባር ናቕፋ ድፋዕ እዩ ተጋደልቲ ብዝኮይኖም ውዳዕ ብሎሞም ነቶም ፀላእቲ 7 ጋራጅ መኻይኖም ኣብ ዝዕርይዎን ነይሮም ተጋደልቲ ጋራጅ ርአዮም ኣብ ቁጥሪ 8 ዘመናዊ መሕለቢ ከብቲ ናይ ኮርፖሬሽን ጥሪትን ዘራእትን ሒዝክምሽ ድፍዕ ሕጃ ደስ ዝበለ ቁፅሪ እንታይ ነይራ ኣብዚኣ ሕረ ዘመናዊ እያ
1: ነራ
0: ፅቡቅ ድሓን ተረዲአ ክሎ ክስከ ከምኡ እንደለካ ንመወዳእታ ድሓን ክረኺብከ ያኸ ኦኬ ሕረ ክስከ ረአያ ጀርአያ ዘመናዊ መሕለበ ከብቲ ድሓን ዘራእትን ጥሪት ስለ ዝበልኩ 7
1: ጋራጅ
0: 7 ናብዚ ትርአይ 7 እንታይ ነራ ጋራጅ ጋራጅ ነራ ጋራጅ ተነራ ክርአ ኢና ጋራጅ ድሕር ነራ ክርአ ኢና ሓቂ ተኮይና ሸ ሓቂ ኸ ክብለክ እየ ጋራጅ ብራዋ ዘጓለይ ድብብ በለ ካለካ ጋራጅ ክንደ ሽዱሽተ ግንባር ናቕፋ እንታይ ነይሩ ግንባር ናቕፋ
1: ከምዚ
0: እንታይ ነይሩ መሬት ተዃዕተ ከናለ ጉድጓድ እንታይ ገብርዎ ኣብኡ ተጋደልቲ ኣብኡ ሕዙ ዚዕለ ሓቂ ኸ ሓንቲ ተነ ስከ ራያ ኣብዘረይ ረይ ነቲ ፀላእሱ ኣብዝኮይኖም ኣብታ ጉድጓድ ክመፅእ ከሎም ኮይኑ መዘንግዕዎ ከይጠፋእ ክምዕንቲ ቁፅሪ 1
1: መስርሒ
0: ስልሲ ስልሲ ስልሲ ብምንታይ ኣትስራሕ ስልሲ ኮሚደረ ሽጉርቲ ፃዕዳ ሽጉርቲ ሕጂ መስርሒ ስልሲ ቀያሕ ዳ ኮሚደረ

0: ስልሲ ፋብሪካ ሳልሳ ስልሲ ኣምፅኽያ ኣ ሳልሳ ርኢኺ ስልሲ ካብኣ ምዋውፂኦማ ሳልሳ ኢሎማ ዘለዎ ነዛ ስልሲ ሓገ ካብኣ ወፅያ ደላ ሕራ ሕጂ ቅደፊ ኢኸ ካልእ ቁፅሪ ደስ በለክ ክልተ ሰለስተ ኣርባዕተ ሓሙሽተ ትር ኢለና ኣለዋ ክልተ ሰለስተ ኣርባዕተ ሓሙሽተ ሕስብ ኣቢልኪ ራይ ሕጂ ከዓ ድፍኢ ቁፅሪ ክንደያ ሓሙሽተ እንታይ ነይራ ኣይኮነትን ዘመዳ ነዛ ቴሌቭዥን ኣብ ፎርቶ እንታይ ኣሎ ወይ ኣጆኸ ዘ ዙ ዚ ዛ ዜን ረያ ዘመዳ ነዛ ቴሌቭዥን ለክ ክፍሊ ዜና ኣ ሓነ ግን ኣለክ ናይ መወዳእታ ሓንቲ ላትክ ሕጂ ሓሲብክ ክልተ ሰለስተ ኣርባዕተ ሕሰቢ ናይ መወዳእታ ሓንቲ እየ ክትፃወቱ ሽዱሽተ እየ ክትፃወቱ ማለት እዩ ሓሲብክላ ሓሲብኪ ሓራይ ምስ መፀት እንታይ ኣይኮነት ኣይኮነት ብልክያ ነርካ ቅድማ ኣቢልክ እጆ
1: ተዓለምቲ
0: ናይ ውግእ ናይ ውግእ ንስኹም ኮን ኣብ ቤት ምህርቲ ናይ ተምሃሮ ተዓለምቲ ከማ እንትኾኑ እዮም ማቀይ ተዓለምቲ ናይ ውግእ ኣቀኢኽያ ተዓለምቲ ናይ ውግእ ተጋደልቲ እዮም ኣራይ ብራዊ ዛጓል ይግዳ

0: ኧረ ሕጂ ክንጀምር ኢና። መጀመርታ ከመይ ኣለኸ?
1: ፅቡቅ።
0: ኳዕ ድሓን መፃኺ
1: ሓንፀናሕኹም።
0: መን እሞ ሙሉእ ሽም ክዛ ጓለ?
1: ስመይ ኔቪ ኦፊሰር ሄራን ኣድሓኖም ይበሃል።
0: ኔቪ ኦፊሰር ኩሉ ቀይሕ ባሕሪ እዚኦም ቀይሕ ባሕሪ ዓሰብ ንዓና እዩ ድብሉ እዚኦም እንታይ ክትብል እዮም ነዞም ዓሰብ ናትና እዩ። ክንደይ ዓይነ ኣለና ሞ መጀመርያ ዓይነና ክንደይ?
1: ክልተ።
0: ክንደይ ወደብ ኣለና?
1: ክልተ።
0: ሕጂ ሓንቲ ዓይኒ ክሳሃብኒ እተይለክ ትብኒ ዶ? ኣይዋሃብኒ ዓይነ ክዓቀይ ሓንቲ ወደብ ክኸ ማለት ሲ ኣነ ሓዊ ክንዴ ኣቦ ክንዴ ምሳኺ የ ድነብር ኣለኹ ካብ ካልእ ቦታ መፅኡ ወደብ ባፅ ዓሰብ ሓበኒ ተይሉካ ትቦ
1: ኣይሰቦን ኢኻ
0: እንታይ ዳ ትብሉ? እንታይ ትብሉ?
1: እቲ ወደብ እንታይ ሂብከስ እቲ ኣታዊ ናይታ ሃገር ብመራኽብ ገራ ብዙሕ ነገር ካብቲ ባሕሪ ዋላ ጨው ዓሳታት ክትሸይጥ ብምሻጥ ዝተፈላለዩ ኣታዊ ክትረክብ ስለ ትኽእል እቲ ወደብ ሲ ሓደ ካብ ኣገዳሲ ነገራት ናይ ሓንቲ ሃገር ምዃኑ የረዳ
0: ተረዲእዮ። ዳሕራይ ከዓ እንዳማቱ ምዃኑ ከዓ ትፈልጥ። ዳሕራይ ናፅነት ክመፅእ ከሎ ከዓ ኣብኡ ስኒ ተኸፊሎም ደው ሰብ ተኸፊሉሉ ዶ ዋጋ ናፅነት ከብል ከሎ መስዋእት ምሻል ዳሕቀ ኣብኡ ተሰዊኦም ዶ ተጋደልቲ ምሽ ትርእየ ክብዚ ኣብ ቲቪ ከማን ብመራኽብ ክኣትዉ ከለዉ ገለ መለታት ናይ ምንታይ ቅጫ ደኣ መስዋእቲ ዝኸፈልናሉ እሞ ከዓ ናይ ኣባሓጎታትና ገንዘብና ኣብ ቁፅሪ ሓደ ደሴት ዳህላክ ራእያ ደሴት ዳህላክ ኣብ ቁፅሪ ክልተ ክፍሊ ታዕሊ እዚኦም እዮም ኣብኡ ኣብ ንዓሰብ ሓራ ደውፅዋ ሰለስተ ዕለተና ፅነት እልልልልልልል ኣብ ቁፅሪ ኣርባዕተ ሳልሳ ፀብሒ በዚኣ ክትምክር መዓት እያ ኣብ ቁፅሪ ሓሙሽተ ዲጋ ገርሰት ሓዚዮ ምእንቲ ከይተብል ዳሓንቀስ በል ወደ ባፅዕ ሓዚ ብርእሰ ቁፅሪ ሽዱሽተ ማለት እዩ ኣብ ቁፅሪ ሸውዓተ ሓመድ እድሪስ ዓዋተ ዓስከር ቁፅሪ ሓደ ኣራ ኣብ ቁፅሪ ሸሞንተ መጓዓዝያ ገመል ማለት እዩ እሞ ሕጂ ቁፅሪ ድፍኢ ደስ ዝበለኪ ቁፅሪ ሓደ እንታይ ነይራ
1: ደሴት ዳህላክ
0: ደሴት ዳህላክ ደሴት ኣብ ምንታይ እዩ ዝርከብ
1: ኣብ
0: ባሕሪ ሽዑ እንታይ እዩ ማይ ኣለዎ
1: ብባሕሪ ዝተኸበበ
0: ብራወ ፀጓለይ እዚኣ ንዓኹም ንዓኸ ከዓ እዚኣ ብባሕሪ ተኸበበ ንቁፅ መሬት ደሴት ይበሃል ኣግራብ ዘለዎ ዳህላክ ከዓኒ ቀደም ታሪካዊ ቦታ እዩ ደሴት ዳህላክ ዳህላክ ደሴት ዳህላክ 10 ነጥቢ ምፅእ ከለኺ ቀፅሊ ሰለስተ
1: መዓልቲ ናፅነት
0: መዓልቲ ናፅነት ከምኡ ዲ ሓቀ ኣብ መዓልቲ ናፅነት ኣዴታ እንታይ ይብላ ዕልል ብላ ሓቀ በልስካ ዕልል ዕልል ሃብኪ ዕልል በስኽላ ዕልል ሃብኪ ራይ ዕልል ካ በሉ ስኻትኩም ወደይና እዚኣ ተፀጋዕ ብራዋ እዚኣ ንዓኻ እስከ ክርያይና መዓልቲ ናፅነት ሰብ እናተሓወሰ መዓልቲ ናፅነት ኣምፂ ክያ ኣለኺ ድንቂ ድፍኢ እንደገና ሓሲብኪ ሸሞንተ እንታይ ነይሩ
1: ሸሞንተ
0: ጓዓዝያ ቁጥሪ ሸሞንተ መጓዓዝያ መጓዓዝያ ማኻይን ድን
1: ኣግማል
0: ኣግማል መጓዓዝያ ኣግማል ርእሲ ኣሎ ኣባ ኣግማል መጓዓዝያ ብራወ ዘጓለ ርእሲ ኣሎ እንደገና ቀፅሊ
1: ሸውዓተ ሓመድ ድስ ዓዋተ
0: ዓስከር ቁፅሪ ሓደ
1: ብረታዊ ቃልሲ ዝጀመረ
0: ኣበይ ናይ ጎቦ እዩ ነይሩ ኮን ወደይ
1: ኣብ ጎቦ ኣዳል
0: ኣብ ጎቦ ኣዳል እንታይ ገይሩ እዩ ተኩሱ
1: ቀዳመይቲ ብረት ምስ 13 ተጋዳልትን 9 ኣዶክተ ጠበናጅን ገሩ ቀዳመይቲ ክስተፈሰ ሓመድ ኢድሪስ
0: ዓዋር በቃ እታ ብረት ከዓ ኣብ ዓሸራ ትበሃል ነራ ኣብ ዓሸራ ጀማሪ ሰውራን ሰሚዕኸ ኣለኸ ፃሕበበል ሕጂ ድፍእ ለኸ ብራዕዛ ጓለይ ንፍዕቲ ኣንበሳ ቆፅሪ ድፍኢ ደስ ዝበለክ ኣርባዕተ ምፅእ ከለኸ ዘይሓስብ ኣይንገድ ዝሓስብ ይንገድ ይኽሰብ ኣርባዕተ ጅቡኡ መልቕል ኣርባዕተ ቁፅሪ ኣርባዕተ ኣርባዕተ ጅባቶ እንታይ ነይራ
1: ወደባፅ እዚ ደሴት ወደብ
0: ኣይኮነትን
1: ወደብ ዓሰብ
0: እዋ ይብላዕ እዩ
1: ይብላዕ
0: ይብላዕ እዩ ይብላዕ እዩ ቀይሕ እዩ ከማ ሳልሳ መሊዓ ድሓን ሓንቲ ላትክ ናይ መወዳእታ ይብላዕ ይቀይሕ እዩ ኢለክ ነረ ደስ ዝበለክ ክልተ ሓሙሽተ ሽዱሽተ ኣለክ ካብአን ሓንቲ እ ክትመርፂ ሓሲብክ ናይ መወዳእታ እንድያ ቃዕ ኣብልያ ቁፅሪ ክልተ ቁፅሪ ክልተ እንታይ ነበረት
1: ወደባፅ
0: ኣይኮነትን
1: ተዕሊም
0: ተዕሊም ትዕለሙ ዶብ ትምህርትኹም ትዕለሙ እምበር ምስ ጥርጥር ትብለኹም
1: ስፖርት
0: ስፖርት ዝገብርዎ ተዕሊም ማለት እንዲስኸመ ክፍሊ ተዕሊም ምፅኽ ኣለኸ ተዓዊትክ ሕራይ ሕንቅል ሕንቅል ይተ ኣለክ ዲ በልና በለ ንኣይ በለኒ
1: ሕንቅልሕንቅልይተይ
0: ሰናብ ሰናብተይ
1: ካብ ከብዲ ድያ ወፅያ ሕቆ ድያ ተንድ
0: ካብ ከብዲ ድያ ትወፅእ ሕቋ ድያ እንታይ ትገብሮ
1: ተንዶ
0: ዋ ተሓስብና በለ ካብ ከብዲ ድያ ውፅያ ስ ክንደይ ወርሒ ድና ንሕና ኣብ ከብዲ ድና ኸፍ ንብል ምስተጠነሰት ማማሲ ንዓኽሲ ወይ ከዓ ንዓይ ኣብ ከብዳስ ክንደይ ወርሒ ሒዛሃና
1: ሸዓተ
0: በቃ ክንደይ ብሄራ ደን ዘለዋና
1: ሸዓተ
0: ሸዓተ ግዜ ከዓ ኣብ ከብድና ኣብ ከብዲ ደና ከዓ ትሸዓተ ልካ ከምተ ናይ ብሄራት ቁፅሪ ከባዕ ርሲዕ ከየደ ክነርከ ሽዑኡ ክንደይ ዓመት ኣብ ዝሑቃ ስከመና ኣዴና
1: ክሳብ ደቂ ሓደ ዓመት ንኸውን እግሪ ንተክል
0: ምፅኽየ ኣለኸ እንድሕር እግሪ ተኽኢልና ግና ክነገረካ ሓደ ኣዴታት ሕጂ ኩሉ ግዜ ዳ

0: ቀኒሆም ኢድ ሓወይ ከመይ ቀኒኹም ተጣፊእና ዶ ሕራይ እምበኣር ወድና ክብሪ ኣብ ይዕብዮ ንዓይ ስድራይ ስም ከውፅኡለይ ከለዉ ተጠንቂቖም ሓሲቦም ኣደይን ኣቦይን ተማያይጦም መሪፆም ናይ ስዉ ሓወቦይ ስም ለጊሶምለይ። ገለ ሰባት ንደቆም ዘውፅእሎም ስም ግን ሓሲቦም ወይ ከዓኒ ተመያይጦም ኣይመስለንን። ንድዕ ከዓ ተጋግየ ከይከውን ሕጂ ብዛዕባ ስማትሲ እንታይ ትብሉና? ንኩላህና ንሕና ከዓ ምስ ዓበና ንደቅና ክነውፅእ ኣሎም ስለ ዝኮንና ስምሲ እንታይ ትብሉ እዮም ትብሉ ዘለዉ እሞ እስከ ናባኹም ከብሎ መምህረይ ሆሚ ብሓወይ
1: ክብረኣብ ወደይ ብጣዕሚ ንፉዕ ሕቶኻ ዝወደይ ምስ መሰል ቆልዑ ዝተኣሳሰር እዩ። ንቆልዓ ንዘለዓለም ዝኸውን ስም ከተውፃኣሉ ግቡእ እዩ። ዘይጠቅም ግና ከዓ ንዓና ባህ ዘብለና ስም ኣልዕል ኣቢልና ስልም ከነብሎ ኣይግድን። ምክንያቱ ምስ መዛኑ ኣብ ቤት ትምህርቲ ክራኸብ ምስ ጀመረ ብስሙ ዘይ ምዕሩይ እንተ ኮይኑ ክሕጭጩሉ ከላግፅሉ ስለ ዝኽእሉ ነቲ ቆልዓ ክንሃስዮ ንኽእል ኢና። ስለዚ ዝኾነ ስም ከነውፅእ ከለና ንውላድና ሓሲብና ተመራሚርና ወከዓ ምስ ባህልና ዝኸይድ ቀንጠመንጢ ዘይኮነ ፅሪይ ዝበለ ስም ከነውፅኣሉ ግቡእ ስለ ዝኾነ ሕቶኻ ዝወደይ ብጣዕሚ ፅቡቅ እዩ። ሕጂ ናብ መምህር ብጫ ከብለካ መምህር ብጫ እስከ ገለ በለና።
2: ሆሚ ብዓርከይ ግርም ጌርካ መልሲ ጀሚርካዮ። ልክዕ እዩ። መዓልታዊ ብስምና ክንፅዋዕ እንዲና ንውዕል። ስለዚ ስምና ሕደግዶ ኣብዛ ምድሪ ዓለም ከለና ምስ ሞትና እውን እንተኾነ ስምና ምስ ታሪክና ውልቃዊ ክብርታትናን ዝናናን ፅባቐናን ዝተኣሳሰር ስለ ዝኾነ ወትሩ ተዘካሪ እዩ። ስለዚ ድማ ስም ደቅና ተጠንቂቕና ክነውፅኦ ኣለና። ኣብ መወዳእታ ከዓ ኮኩርዓና እዩ። ልክዕ እዩ። ስም ቆልዓ ብሕጊ ስለ ዘሕትተካ ኣብ ቤት ፅሕፈት ዞባ ማእከል መፂእካ ቆልዓ ግን ኣብ ዕሸሉ እንታይ ስም ከም ዘውፃእካሉ ክትሕብር ግዴታ እዩ። ዘይግቡእ ስም እንተውፂኢካሉ እቲ ቆልዓ ኣብቲ ኮምፒተር ነታ ሽም እንተሪኦማ እታ ኮምፒተር ባዕላ ክትነፅጎ ትኽእል እያ። ስለዚ ተጠንቂቅካ ተውፃኣሉ። ብካልእ ሸነኹ ድማ ኣብ ገጠራትን ኣብ ገለ ወፃኢ ዓድታት ዘለና ተጋጊና ንዕኡ ዝመስል ስም እንተደኣ ደይውፃእናሉ ኩሉ ግዜ ከሸግር ስለ ዝኽእል ሕስብ ኣቢልና ከነውፅእ ይግባእ። ሆሚ ብወገንካ ከዓ እስከ ገለበል
1: እወ መምህር ብጫ ዓርከይ ግርም ጌርካ መብርሂ ሂብካና ኣለኻ። ብፍላይ ኣብ ወፃኢ ዘለዉ ውልቀ ሰባት ይኹኑ ስድራ ቤታት ብዛዕባ ኣስማት ደቆም ክጥንቀቕሉ ኣለዎም። ንኣብነት ክልተ ይሕዋት ነይሮም ዝፈልጦም ኣብ ዓድና ከለዉ ናብ ወፃኢ ሃገር ከይከዱ እቲ ወዲ ደራፅን ነይሩ ስሙ፣ እታ ሓብቱ ድማ ኣብርሃፅን ነይራ ስማ። ኣብ ወፃኢ ምስ ከዱ ደራፅን ስሙ ናብ ኣሌክሳንደር ቀይርዋ ወ ኣብርሃፅን ድማ ስማ ናብ ክርስቲና ቀይራታ። ዝወለድዎም ቆልዑ ድማ ኣብርሃፅን ንጓላ ማርቸድስ ኣውፅኣትላ፣ ደራፅን ድማ ንወዱ ሮናልዶ ኣውፅኢሉ። እዚ ዘይሕማምካ ረስኒ እንታይ የምፅእ? ፀገም ጥራይ ዘምፅእ። ምክንያቱ ንሕና ብዙሓት ጀጋኑ ተቐበርና ማለትሲ መቕርብና የሕዋትና ደቂ ሓወቦና ንፈልጦ ምዕሩኽትና ኮታ ካብ ርሑቁን ካብ ቀረባን ክንደይ ጀጋኑ ኣባሓጎታትና ከመይ ዳኣመሰለ ሽም ደውፀሎም ወይ ንዝኽርናቶም ካብኦም ነውፅእ። ተዘይኮነ ከዓ ናይ ኣባሓጎታትና ኣብ ዝተፈላለየ ኣብ ቁርኣን ክኸውን ይኽእል፣ ኣብ መፅሓፍ ቅዱስ ክኸውን ይኽእል፣ ተራ መፀውዒ ከመይ ዳኣመሰለ ክኸውን ይኽእል፣ ክንዲ ንዕኡ ነውፃሉ ቀንጠመንጢ ከነውፅእ ፅቡቕ ኣይኮነን። ማርቸድስ ዶ ኦፔል ዶ ካልእ ናይ ተፃወቱ ክዕሶ ዶ ከነውፅእ ኣሎ ምንታይ ይዓብስ? ስለዚ ማርቸድስ ኢልካ ይውፅእ። ከምኡ ኣነ ሰሚዐ ብሓቂ ማስሓቅ እዩ። ኣብ ጥንቃቐ የድልየና እዩ፣ ዓብ ጥንቃቐ የድልየና እዩ። እዛ ሕቶ ድሳሓተትኩምና ከ ብጣዕሚ የቐኒልና እዞም ደቀይ እንዳበልኩ እዚኣ ተዘረባ እዩ።
2: ሆሚ ብዓርከይ እቲ ዝበሃል ኢልካዮ ስለ ዝኾንካ ካብዚ ንላዕሊ ወላ ሓንቲ ብዛዕባ ሽም መግለፂ ክንህበሉ ስለ ዘይንኽእል ኩላህና ወለዲ ተጠንቂቕና ንደቅና ሽም ከነውፅእ ኣለና። ምክንያቱ ዋንጫ ዓደላ ከዓ ስለ ዝኾነ ንሕና ወለዲ ዕሩይ ሽም እንድሕር ደይውፃእና እቶም ደቅና ከዓ ሃባና ወሪሶም ቀንጠ መንጢ ንደቆም ኣስማት ከይውፅሎም እዞም ደቀይ ካብዚኣ ተምሃሩ፣ ንሕና ዓበይቲ እውን ካብዚኣ ክንምሃር ይግባአና። ሕራይ ዝወደይ ዛጓለይ ኩልኹም ማለት እዩ ተሓቱና ዘለኹም ሕቶታት ብጣዕሚ ፀቡቕ እዩ እውን ዳበልና ብዚኣ ዘረባ ይዓፅዋኣነ ከዓ
3: ከመይ ነይሩ ኩሉ ደስ ኢልኩም ዶ ተሓጒስኩም እሞ ታተዋህበትና ግዜ ኣብዚ ወዲ ኣላ ዝመፅእ ዘሎ ቀዳም ብካልእ ትሕዝቶ ክንመፀኩም ኢና እዞም ደቀይ ኣይትሕመቁ ኩሉ ግዜ ከምቲ ዝብለኩም ኣስናንኩም ኣፅርዩ ሲማፎሮ ቀይሕ ከሎ ከይትሳገሩ ንስድራኹም ከዓ ተማእዘዝዎም እዞም ደቀይ ኣነ በዚኣ ቻው ቻው ቻው ቻው በዛ ድጋብዘኩም ዘለኹ ደሓን ኩኖ እዚአነን ነረ እንተን ትሕሰና ቻው ቻው ቻው ቻው ቻው።

ካብዚ ካብ መሰናድኦ መደብ ዋልታ ዝዓዘን ዝኸበረን ሰላምትና ኣብ ዘለኹም ይብፃሕ። ከመይ ቀኒኹም ዝኸበርኩም ተኸተልቲ መደብና እምበኣርከስ ናይ ሎሚ ትሕሶታትና ሒዝና ንኣስታት 4 ደቃይቕ ምሳኹም ክፀንሕ ኣብ መስመር ኣሎና። ክሳብ መወዳእታ መደብና ምሳና ሓቢርኩም ክትፀንሑ ብክብሪ ንዕድም። ሰናይ ምክትታል ፈለማ ተሰሪዑ ዘሎ

0: ኣብዚ ዘለናዮ እዋን ሓይልታት ምክልኻል ኤርትራ ኩለንትናዊ ዓቕሙ ንምዕባይ ኣበየ እዋኑ ብዘሰላስሎም ዘለዎ ዝተፈላለዩ ንጥፈታት ኣብ ኩሉ መድያት ዕቤት ሃገር ድሙቕ ኣሰር ኣብ ምግዳፍ እዩ ዝርከብ። ሰራዊት ኤርትራ ድልድሉን ዕውትን ዋሕስ ሃገር እዩ። ነዛ ምድሪ ናብ ቀጠልያ ንምቕያር ኣብ ልምዓታዊ መደባት ዘለዎ እጃም ብቐሊሉ ዘይትመን እናኾነ ይኸይድ ኣሎ። ኣበየ ኩርናዓት ኤርትራ ዝዓሞም ህንፃውያን ስራሓት ብጉሉሕ ይረኣዩ ኣለዉ። እቲ ኣብ ምሕጋዝ ስድራ ቤታትን ኮማትን ብሓፈሻ ድማ ኣብ ህዝቢ ዝገብሮ ዘሎ ካብ ድሌትን ሓልዮትን ዝነቐለ ተበግሶ ሰብኣውነቱን ሕልናዊ ሓላፍነቱን ዘንጸባረቕ እዩ። ሳላዚ ተበግሶን ዘይሕለል ጻዕርን ኣባላት ሓይልታት ምክልኻል ኣብ ሓያሉ ዓድታት ኤርትራ ዲጋታት ተሃኒፁ ነበርተን ድማ ማይ ክዕቅቡን መሬቶም ከልምዑን ክኢሎም ኣለዉ። ኣብ ምግራብ ብዘሳልጦ ዓብዪ ዕዮ ድማ ዕርቃኑ ዝወፀ ምድሪ ድሮ ህይወት መሊሱ ዓመት ልሙዕ መጻኢ የመልክት ከም ዘሎ ጋህድ እናኾነ ይመጽእ ኣሎ።
1: ቅድሚ ናብዚ ቦታ እዚ ምምፃእ ናብ ዝተፈላለየ ቦታ ኢና ነርና። ቅድም በዚ ግንባር ክሳድ ዒቃ ነርና። ድሕሪ ኢና ዝብልና ምስቲ ህሉ ኩነታት ዝነበረ ድሕሪ ኢና ብህሉ ሰላም ስለ ዝኾነ ሃገርና ከዓኒ ቅድም ናብ ምክልኻል ሃገር ፀኒሕና። ሕጂ ኸ ናብቲ ህንፀት ሃገር ስለ ዝተበገስና ኸ ኣብዚ ንኸ ግዜ ብዚ ከባቢ ሰገነይቲ ፀኒሕና። ኣብ ሰገነይቲ ፀኒሕና እውን ኮፋ ይበልናን ኣብ ናይ ልምዓት ናይ ኣታክልትን ገለ ምስተናኡ ዘለዋ ዓድታት እንዳነጠፍና ብተዋህበና ቦታታት ንኣታክልቲ ቀላሚጦስ ይኹን ንካልእ ጎዳ ጉዲ ክነዳሉ ፀኒሕና።
2: ቅድሚ እዚ ምፅናሕና ምምፃእና ኣብ ከባቢ ሰገነይቲ ኢና ነርና። ዋላኡ ውን እቲ ብምክንያት 20 ሰነ እቲ ማእቶት ሳይቋረፅናየን ብጀካ እቲ ማእቶት እቲ ቀፃሊ ዝካየድ ወታደራዊ ታዕሊም ኣሎ ስልጠናታት ኣሎ። እዚ እውን ኣካል ናይቲ ሰራዊት ስለዝኾነ ንኢና ክነካይድ ፀኒሕና። ኣብዚ መፂና ከዓኒ መቐፀልታ ናይቲ ክነካይዶ ፀናሕና ታዕሊምን ስልጠናን ነዚ ሃገራዊ ዕማም ንምስላጥ ከዓኒ በቲ መንግስቲ ዝሃበና ዕማም ኢና ንኸይድ ዘለና።
3: በዛ ዓዲ ባዕኸል ዝበሃል ቦታ በዚ ከባቢ ሰገነይቲ ነርና። ንዞባ ሰገነይቲ ናና ሕጂ ተዋሂብና ነበርና። ዓዶ ብዕር ዝበሃል ዓዲ ንተክል ነርና ቀላሚጦሳት ኣብኡ ንሰርሕ ነርና። ዳርጋ ወርሒ ሙሉእ ገለን ሰሪሕና ናብኡ ቦታ
4: ብፅዑቕ ምስቲ ህዝቢ ተሓጋጊዝና ኣብ ንኡስ ዞባታት ናብ ንኡስ ዞባ ሰገነይቲ ምሕዳራት ከባቢ ማዕረባን ዓዲ ቀይሕን ዝበሃሉ ልዕሊ 6 ዓድታት ልዕሊ 12 ጎዳጉዲ ዝርከቦ ዛላታት ክንሰርሕ ቀኒና። ኣብዚ ስራሕ እዚ ቀዳምነት ስለ ዝተዋሃቦ ከዓ ካልኦት ኣህታት ናይ ዝክፍሎ ሰራዊትና ነቲ ተኽሊ ምትካል ወይ ፈልስታት ምትካል ይቕፅሎ ኣለዋ። ንሕና ከዓ ነቲ ጎዳጉዲ ኣሳሊጥና ናብዚ ናይ ዝስራሕ ናይ ዝማዓስከር መፂና ኣለና። ልዕሊ 6,000 ሜትሮ ዛላን 12,000 ዝኸውን ከዓ ናይ ጎዳጉዲ ናይ ፈልሲ ኣብኡ ቀሪብና ኣለና ማለት እዩ።
0: ሓደ ኣብነት ናይቲ ሓይልታት ምክልኻል ኤርትራ ዘሰላስሎ ሃገራውን ሕልናውን ኣበርክቶ እምበኣር ኣብዚ ኣካል ሓይልታት ምክልኻል ኤርትራ ዝኾነ እዚ ማእከል ክርአ ይከኣል እዩ። እዚ ሓይሊ እዚ ኣብ ሓለዋን ምኽባር ፀጥታን ኣሎ። ንዕቤት ናይዚ ሃገር ኣብ ዝካየዱ ዕማማት እውን ከምኡ ካብቲ ብቕዓቱ ዝያዳ ንምድላል ዝገብሮ ምድብ ወታደራዊ ተዕሊምን ትምህርትን ኣይብኾረን። ኣብ ርእስ እዚ ኣብ ማዓስከራት ኣብ በረኻታት ይኹን ከተማታት ኮታ ኣብ ኩሉ እቲ ተዘርጊሑ ዘሎ ኣከባቢ ጽዑቕ ዝኾነ ናይ ህንፃን ልምዓትን ስራሓት ኣብ ምፍጻም እዩ ዝርከብ። ሕጂ እውን ብዝሰፍሐ ዝርግሐ ኣብ ህንፃውን ልምዓታውን ዕማማት ተጸሚዱ ይርከብ።
2: ዓሚምናዮ ዘለና ኩሉ እቲ ትሕቲ ቅርፂ ናይዚ ዝተዋሃበና በዚ ናይ ሸቓቓት ናይ ረሳሕ ፈሳሲ ማለት እዩ በዚ ዓሚምና። በዚ ከዓኒ ተወሳኺ ናይ ፅሩይ ማይ መጠራቐሚ ናይቲ ናይዚ ንሪኦ ዘለና ህንፃ ምስኡ ተዋሂብና ሕጂ እቲ ወዲእና ሕጂ ከዓ ናብዚ ኣብዚ ላዕሊ ላትና ትስራሕ ናብኡ ኢና ክንቅፅል ስራሕ ከዓ ናይ ብሓቂ ድልት ዘለዎ ስለ ዝኾነ ሰራዊት ናይ ብሓቂ ዝምስገኒ እቲ ስራሕ ክግለፅ ከሎ
5: እዚ ክንጅምሮ ከለና ፍላይ እዚ ናይ ካልኣይ እብረ ስራሓት ክንጅምሮ ከለና እዚ ናይ ሴፕቲክ ታንክን እዚ ናይ ወተር ሪዘርቨር ንብሎ ወይ ከዓ ናይ ፅሩይ ማይ ባስካ ክንሰርሖ ከለና ክፍለ ሰራዊት 36 ን ክፍለ ሰራዊት 53 መፂሙና ማለት እዩ። እዚ ክፍለ ሰራዊት እዚ ናይ 3 ወርሒ ስራሓት ኢልና ዝሃብናዮም ኣብ ውሽጢ ወርሒ እዮም ወዲኦሞ። ሕጂ ብብቕዓቶም እንተዳ መፂኻ በቲ ትጉህነቶም እንተዳ መፂኻ ናይ ባሓክቲ ዘለዎም ፀዓት ክትሪኦ ከለካ ኣብ ሓፂር እዋን ነዚ ዓይነት ስራሓት ክሰርሓልካ ዝኽእል ዝኾነ ኣካል ክህሉ ይክእልኒ ማለት እዩ። እዚ ክፍለ ሰራዊት እዚ ክልቲኤን ክፍለ ሰራዊት ማለት እዩ ብሓፈሽት ናይ 36 ክፍለ ሰራዊት ትናታ ወዲያ ወፂ ያላን ግዜ እዩ ማለት እዩ። ናይ 53 ክፍለ ሰራዊት ግን ትናቶም ዝነበረ መደብ ሰፊሕ ስለ ዝኾነ የውፅሉ ኣለዎ ማለት እዩ። ስለዚ ኣብዚ ክሳብ ሕጂ ተገይርዶ ኣሎ ስራሓት ዓበይቲ ስራሓት ተዓሚሞም ኣለዉ ወይከዓ ተሰሪሖም ኣለዉ ንኽእል ኢና ማለት እዩ።
1: ኣብዚ ሕጂ ህንፃ ኢና ሃንፅ ዘለና ማለት እዩ። ኣብ ኣይትሎ ዚ ዝስራሕ ገዛውቲ ንዑ ኢና መሰረት ተዋሂብና ዘሎ መስርሕ ንመዓልቲ 7 ሰዓት እናሰራሕና ኣብዚ ዳርጋ ናይ ሶምኒ ሓደ ሶምኒ ፈረቓን ይናገርና ዘለና
4: እዚ ንሰርሖ ዘለና ማእቶት ከምቲ ኩሉ ሓይልታት ምክልኻል ኤርትራ ኣብ ልምዓትን ህንፀትን ተዋፊርዎ ዘሎ ኣህድና እውን ከም ኣካል ናይ እዚ ማእከል ኮይኑ ኣብዚ ከባቢ ናይ ንእዞባ ደቂ ኣምሓረ ክትዕዘብዎ ከም ዝውዓልኩም እዚ እውን ናቱ መቐፀልታ ኮይኑ ቅድም ኢልና ኣብ ፅዑቕ ናይ ልምዓት ናይ ምዝላይን ምግራብን ንጥፈታት ከነካይ ፀኒሕና ሕጂ ከዓ ኣብዚ ማዓስከር ንኣሕዳር ቤት ትምህርቲ ዝኸውን ኣብያተ ትምህርትን መንበሪ ተምሃሮ ንሃንፅ ኣለና ማለት እዩ። ዓበይቲ ሃንገራት ድሮ ሰሪትና ኣፋሪቕና እዮም። ከምዚ ብዓይንኹም ክትሪእዎ ዝውዓልኩም ገሊኡ ከዓ ንቕፅሎ ኣለና። ስለዚ እቲ ስራሕ ከዓ ብፅቡቕ ይቕፅል ኣሎ።
3: ቅድሚ ሕጂ ኣብዚ ፍርያለ ነርና ሕጂ ከዓ ኣብዚ በዓጥ ንቐብል እዚ እሶም ዓበይቲ እማን ክስከም ከለዉ ንሕና ከዓ ዓቕምና እዚ ነስነስ ዝበለየ እማን እንዳቐበልና ክሳብ ሕጂ ምስም ኢዱንጓንትም ኮይና ንከይድ ኣለና። እቲ ግዜ ናይ ስራሕ እኮ ብዓብኡ ተገሊፁ እዩ። ኣብ መዓልቲ 8 ሰዓታት እናሰራሕኻ 6 መዓልቲ ክስራሕ ትግባእ ሰንበት ከላይ እንዳሓወስካ ወላ ሰንበት እውን ከምኡ ክሳብ ሰዓት 1 ክሳብ ሰዓት 2 ንሰርሓሉ ግዜስ ኣሎ።
6: ዝተፈላለየ ስራሕ ኢና ንሰርሕ ማለት ኣብዚ ሕጂ ንሰርሑ ዘለና ባስካ ሽቓቓት እዚ ከዓ መፃረይ ናይ ማይ ሞቶረታት ድቕመጣሉ ዲናሞ ንትከሎ ናይ ዲናሞ ክንተክል ኢና ንዑ መፃረይ ዝስራሕ ዘሎ እታ መፃረይ ጀነተራዊ ክትክል እያ ኣብ ላዕሊ ከዓ ዲናሞ ኮፍ ክብላ ኢና ኣብ ላዕሊ

0: እዚ ኣሃዱ ኣብ ሰፊሕ ክፋል ሃገር ተዘርጊሑ ዲጋታት ኣብ ምስራሕ ምብሕጓግ ሓመድ ኣብ ምክልኻል ዓብዪ ግደ ዝገበረ ከትርን ዛላን ኣብ ምድላው ወዳ ጉዲ ኣብ ምፍጣርን ፈልሲ ኣብ ምትካልን ካልእን ንህዝብን ሃገርን ኣብ ዘርብሕ ሓያሎ መዳያት ህይወት ዓብዪ እጃም ኣበርኪትሎ ገና ድማ ናህሪ ናይ ዝሰናይ ተበግሶ መመሊሱ ወሲኹ እምበር ኣይጎደለን።
1: ሕጂ ብሓፈሻዊ ስራሕ ዘሎ እቲ ናይ ፊኒሽን ንብሎ ንጥፈታት እዩ። ናይ መወዳእታ ስራሓት ኢና ንሰርሐ ዘለና። ኣብቲ ናይ ፊኒሽን ንሰርሖ ዘለና ስራሓት ከዓ ናይ ሕብሪ ጀሚርና። ካብ ሕብሪ ከዓ ናብ ማቴኔላ ናይ ውሽጥን ናይ ደገን ማለት እዩ ስራሓት ክንሰርሐ ፀኒሕና ማለት እዩ። ብዓብዩ ከዓ እቲ ናይ ድራብሊኮ ስራሓት ናይ ረሳሕን ናይ ፅሩይ ማይን ስራሓት ክንሰርሐ ፀኒሕና ማለት እዩ።
2: ሕጂ ንሰርሖ ዘለና ከዓ እዚአን እንትሪኦን ዘለካ መፃረይ ናይ ማይ እያ። መፃራይ ናይ ማይ ፍርምር ብድሕሪ እውን ኣላትና ትቕፅል ኣላ ሕዚ ፕላስ ዋን እ ፕላስ ቱ እያ ክስራሕ እዚኣ ናብኣ ክንቅፅል ኣለና ሕዚ
3: ልዕሊ ኩሉ ግን እቲ ድሌትን ተወፋይነትን ናይ ሰራዊት ብጣዕሚ

0: ብጣዕሚ ናይ ብሓቂ እዩ ዝሐጉሰካ። ስለዚ እዚ ከዓ እቲ ድሌትን ውንን ስለ ዘሎ እዩ ከዓኒ ኣብ ሓፂር ግዜ ክንዲዚ ስራሕ ክንዓምም ክኢልና ዘለና ማለት እዩ።
1: ኣብ ላዕሊ ከምዚ ዝረአኹሞ 40 ሜትሮ ብ5 ሰንጣቂሲ ዳርጋ 96.5 ሜትሮ ተዛዚሙ ተወዲእ ሎ ንብልኮትካ ድሉ ኮይኑ ኣሎ ማለት እዩ። እዚ ከዓ ከምዚ ትሪኦ ከዓ 36 ሜትሮ ብ5 ፈረቃንካ 4 ክላስ ብ9 ተቢሉ ከዓ በዘይ 5 ኤል ነጀገፃ ተቢላ ዘላ ብከምዚ እዩ ተዳሊ ዘሎ። ነዚ ከዓ ዳርጋ ምዝዛሚ እዩ ሕጂ
2: ናይ ዝተፈላለዩ ናይ ሰብቲክ ታንክ ናይ ፅሩይ ማይ ባስካታት እውን ብዓብዩ ዚ ናይ ምክልኻል ማለት እዩ። እዚ ማእከል ዝስራሕ ዘሎ ስራሓት ዓበይቲ ስራሓት ሰሪሕና ኣለና ማለት እዩ።
3: ሓይልታት እዚ ማእከል ምስ ሃገራዊ ሸቶታት ምስናይ ዝሓንፀፆ ናይ ቀረባን ርሑቆን ዕማማት ክውን ንምግባር ብውሽጣዊ ዓቕሚ ዘፍረዮምን ብተሞክሮ ዝበሰሉን ሞያውያኑ ሕመረት ናይ ግስጋስኡ ኮይኖም ኣለዉ።
4: እዚኦም ሞያውያን ወታደራት እዮም። ወታደር ወታደር ኩሉ ሰራዊት ሞያዊ ናይ ህንፃ ታእሽሚ ይኮነን ኩሉ ወታደር ኣብቲ ምክልኻል ፀኒሑ ተብሎ እዩ ናብ ድላይ ዳቱ ኣብቲ ምክልኻል ብምውጋእ ፀኒሑ ተደሊኻ ብህንፃ ትእትዎ ተደሊኻ ብልምዓት ትእትዎ እዚ ሰራዊት እዚ ናብ ድመራሕኸዮ ኣብ ድመራሕኸዮ ኣብ ዳእዚ ዝካየድ ዝሰርሕ ሰራዊት እዩ።
0: እዚ ሰራዊት እዚ ናይ ብሓቂ ክነግረካሲ ዳርጋ ኩሉ ሃዊ ምሕደር ኣብኡ ኣሎ እቲ ፎርሞን ኣብኡ ኣሎ እቲ ነዳቃይ ኣብኡ ኣሎ እቲ ተነኮካርም ዝኽእል ኣብኡ ኣሎ ኩሉ ነገር እዩ እዚ ኣብዚ ሰራዊት ዘሎ። ስለዚ ዝመራሕቲ ብጀካታ ቅርፂ ጥራዮም ዝውና ንበሪ እቲ ካልእ ባዕልና ኢና ነካይዶ ሓበሬታ እቲኣ መሬት ከመይ ክትግበርከም ዘለዎ እቲ ፕላን ንሶም እቲ ፎርሞናት ኣለዉ ይህቡናቶም ኢንጂነራት እቲ ካልእ ግን ባዕልና ኢና ነካይዶ ኣለውና። ናይ ውሽጥና ፎርሞን ኣለና ናይ ውሽጥና ነዳቕቶ ኣለውና ናይ ውሽጥና ከዓኒ ተነኮ ዝሃርሙ ዋላ ድራብሊኮ ዝገብሩ ኩሉ ነገር ዳር ሰራዊሲ ካብ ውሽጢ ጥራይ ይኽሉ
4: እዚ ደጥረይዎ ማየ እምበር ካብ ገዛ ደምፀዎ ማየ ነበረ ካብ ገዛ ደምፀ ክእስ ንዋላ ሸዓነ ጥራየ ቀደም ዝሰርሕ ነረ ዚ ትካላት ንሰርሕ ነበርኩ ኣነ ካልእ ኩላ ሕጂ ደጥረየቶ ዩት ማያ ኣብዚ ውትድርና ደጥረየቶ ያ ክኢላታት ሞያውያን ኮይኖም ኣለዉ ሕጂ።
3: እቶም ኣብ ሰራዊት ኤርትራ መመሊሶም እናደመቑ ዝኸዱ ዘለዉ ብርቂ ዝኾኑ ክብርታት ሎሚ እውን ቀንዲ ዲናሞ ናይዚ ሰራዊት ምዃኖም ኣይተረፈን። ኣብ ዝኾነ ይኹን እዋንን ኩነትን ቀዳምነት ንህዝብን ሃገርን ብምብጃው ኣብ ናይ ሓባር ዕዮ ብምእማንን ብኢደይ ኢድካ ዕዮ ምፍጻምን ብትምህርትን ስልጠናን ውሽጣዊ ዓቕሚ ምህናፅ ናይ ሓለፍቲ ብኣርኣያነት ምምራሕን ምስተራ ኣባላት ጥቡቕ ምትእስሳር ምግባርን ጉልበትካን ፍልጠትካን ብዘይብቂ ንህዝብን ሃገርን ምውፋይ ንዝኾነ ይኹን ተልእኾ ድሉ ምዃንን ብርእሰ እምነት ምፍጻምን እዚኣቶምን ዝኣመሰሉ ግምጃ ክብርታት ካብ ቀንዲ መለለዪ ሰራዊት ኤርትራ ኮይኖም ይቕጽሉ ኣለዉ።
4: ካልእ እንተልዎ ከዓ በዚ ስራሕ ድመፃና ሓበሬታ ኣብዚ ኢንጀነራት ኣለው ናይ ስራሕ ብዓብኡ ከዓ ትግንባር ስለ ዘሎ ኣብ ድመፃና ስራሕ ክንሳተፍ ፀገም ባሃል ለና ድመፃና ስራሕ ድልዋት ኣለና ማለት ንሕና
1: ስራሕ ዋላ ሓንቲ ከቢድ ኣይኮነን። ምክንያቱ እቲ መንእሰይና ቀሊል ኣይኮነን እዚ ኮነን ካሊእ ፀወር እምኒ እዚ ከዓ ቀሊል ኣይኮነን ደብልዎ ኣይኮኑን ንመዓልቲ 7 ሰዓት እዩ ዝሰርሕ ብዙሕ ከም ከቢዳ ይረኣየን ከዓ ነዚ ኣሃዱና ካ በጀካ ቀረብን ካልእ እንተደይ ኮይኑ ንዝኾነ ነገር ይከብደኒ ወይ ዝኮይኑኒ ዝበሃል ነገር የለን ጓልናን ወድናን ኮይና ከዓ ወላ ሓንቲ ብዝሓፀረ መዓልቲ ይበፅሑ ደሎ እዚ
5: ከቢድ ወላ እንተኾነ ግን ድሓ ክምክቶ ኢና ወላ ሓንቲ ከም ኣዴታትናን ኣሕዋትናን ኮይና ፀገም ደለዎስ ኣይኮነን ናይ ጉልበት ስራሕ ወላ እንተኾነ ግን ፀገም የብሉን
0: ብፅቡቅ ብሓያል ወኒ ናይቲ ሰራዊት ብሓያል ተበግሶ ብሓያል ኣሳልጦ እዩ ዝኸይድ ዘሎ። እዚ ነቲ ዝተወፈየሉ ዕላማ ስለ ዝኾነ ከዓኒ እቲ ሰራዊት ብዘይ ተጉላባነት ብዘይ ቀላዓለም ማለት እዩ እዚ ስራሕ ፅቡቅ እዩ ዝኸይ ዘሎ። ካብ ንጅምሮ ሓፂር ግዜ እዩ ኣብ ውሽጢ ኣብ መዓልተ ዳርጋ ከባቢ 9 ሰዓት 8 ሰዓት ኢና ንሰርሕ ዘለና። ስለዚ እቲ ስራሕ ከዓ ባዕሉ ምስክር እዩ እቲ ኣሳልጦ ንባዕሉ ሲ ኣብ ውሽጢ ሓፂር ግዜ ክንዲ ዝኣክል ዕማም ክትዓምም ቀሊል ነገር ኣይኮነን።
3: ኣብዚ እዚ ማለት እዚ ማእከል ዝሰላሰል ዘሎ መደባት ህንፃ ልምዓት ከምኡ ድማ ትምህርትን ስልጠናን ብርክት ዝበለን ሰፊሕን እዩ። ኣብ ነፍሲ ወከፍ ኣሃዱ ነፍሲ ወከፍ ማዓስከር ኣብ ዕርድታትን ሓለዋ ይኹን ገጠርን ከተማን ሰራዊት ኣብ ዕዮ ተጸሚዱ ምርኣይ ንቡር እዩ። እዚ ሰራዊት እዚ በቲ ኣብ ዝተፈላለየ ዓውዲ ዝገብሮ ዘሎ ብዕላማ ዝተቓነየ ምንቅስቓስ ዝያዳ ሞያ ትምህርቲ ተመክሮ ኣካላውን ኣእምሮኣውን ብቕዓት እናደረበ ዘተኣማምን ዋሕስ ሃገር ህንፀትን ልምዓትን ምዃኑ የመስክር ኣሎ። ኣብ ኩለንትናዊ ዕብየትን ክብርን ሃገርን ህዝብን ክፈጥሮ ዝኽእል እወታዊ ስምብራ

0: ድማ ብኣግኡ ክግመት ዝከኣል እዩ።
1: ንሕና እኳ ይጅምር ኣሎ ኢና ንብል እምበር መወዳእታ ዝንብሎ የለን። ምክንያቱ እቲ ዝምልክቶ ኣካል እዩ ዝፈልጦ እቲ ንሕና ክንቅፅሎ ንኽእልን ክንውድኦ ንኽእልን ክንውድእ ኢልና ኢናሓስብኒ ኢና ክንቅፅል ኢና። ነዚ ግን ድሮ እቲ ከቢድ ለባሴነ ዝመሰረት ሰሪሕና እቲ መሰረቱ ወዲእና ኣብ ናይ ብሊኮት ስራሕ ክነኣቱ ኢና። ነብሶ ወከፍ ብሎክ ልዕሊ 14,000 ዝኾውን ብሊኮት ዝውድእ ዓብ ገዛውቲ ነዚ ኣብ ሓፂር ግዜ ወዲእና ከዓ ካልእ ንዝወሃበና ዕማ ተዳሊና ክንፀኒሕ ኢና።
2: እዚ ስራሕ እዚ ቀሊል ስራሕ ኣይኮነን። ኣብ ውሽጢ ወርሕን ሰለስተ ሰሙንን ገለ ኣስታት 12 ባስካ ተሰሪሑ ቀሊል ስራሕ ኣይኮነን። ድኻሙ ከይፀብፀበ እዚ ሰራዊት ከዓኒ ጓል ወዱ ብምሉኡ ጓል ኣንስተይቲ የብሉ ወዲ ተባዕታይ የብሉ ኩላትና ብዓቕምኑ ክሳተፍ ፀኒሑ ክሳብ ሕጂ ሕጂ ከባባ ትርእዎ ኣለኹም ክቐፅል ድዩ ደውዲ ክብል ዋላ እንተቐፀለ እውን ንሕና እውን ክንቅፅል ኢና ምስኡ በታ ዓቕምና ዘፍቅዶስ ክንሰርሕ ኢና ፍቃደኛታት ኣለና ማለት እዩ።
1: ኩሉ እቲ ሰራዊት ነዚ መደብ ጉቡእ ጠቕሙ ፈሊጡ ጎኒ ጎኒ እቲ ንገብሮ ወተሃደራዊ ድልውነትና ንምርግጋፅ ንጥፈታት ፅዑቕ ኣለና። ብእዝና ዝወሃበና ፅዑቕ ካልእ ንጥፈታት ኣሎ ጎኒ ጎኑ ኣካዳማያዊ ትምህርቲ፣ ፖለቲካዊ ትምህርቲ፣ ወተሃደራዊ ንጥፈታት እንዳካየድና ነዚ ናይ ልምዓት ኣካል ከዓ ምስ ህዝቢ ኮይና ይኹን ተሃዱ ርእሱ ክኢሉ ዘካይዶ ንጥፈታት እዩ። እቲ ሰራዊት ከዓ ብግቡእ ነቑሑ ብድልየቱ ብተበግሱ ከም ስርእዎ ዘለኹም ብልዕል ወኒ ዘሳላስሎ ዘሎ ካብቲ ዝተወጠኖ ግዜ ንላዕሊ ከዓ ኣብ ዝሓፀረ ግዜ ይውድአሎ ማለት እዩ።
3: ሰራዊት ናይ ብሓቂ ኣብዘሲ ዋላ ካብቶም ኣዘስትና እዚ ማእኸል ኣሎ ኣዘስቲ ክፍለ ሰራዊት ኣብዚኦም ዝውዕሉ እዚ ኩሉ ተሓላፍስ ኣብዚ ስለ ዝውዕል ምትብባዕ ዘድልዮን ኣይኮነን ሰራዊት ብሓፈሻ ግን ኣዘስትና ኣብ ዘለዉ ልዕለና ማለት እዩ እዚ ክፍለ ሰራዊት ኣብ ዘሎ እቲ እዚ ግንባር ከዓ መፅኡ መዓልታዊ እዩ ዝከባተሎ ነዚ ፕሮግራም እዚ። ስለዚ እሱ ሕጂ ሓያል ፍናን እዩ ዝፈጥረልካ ሓለፍትኻ ኣብ ኦፊስ ኮይኖም ዘይኮኑ ዝእዝሶካሲ መፅኡ ኣብዚ ብኣካል ስለ ዝሰርሕ ምስ ኣዘስካ መዓልካ ፀጋ እዩ። ስለዚ እቲ ሓያል ምትባዕ ካልእ እውን ተወሰኽቲ ናይ ሞራል ምድገፍ ይገብረልና እቲ ግንባር እዚ ግንባር ናይ ብሓቂ ምትባዕ ይገብረልና እዩ።

መደብና ገና ቐጻሊ እዩ ዘሎ። ዝኸበርኩም ተዓዘብትና ካብዚ ኣስዕብ ኣቢልና እምበኣርከስ ተጋደልቲ ካምቦድያ ምስ ወረስቲ ዝገበረኦ ዝኽርን ምቅብባል ሕድርን ብዝብል ትሕዝቶ ዝተዳለወ መደብ ይካውን ደጊምና ምክታልኩም ብኽብሪ ንዕድም።

ዓርሲ ሰውራ ኤርትራ ካብ ዝጅምር ብፍላይ ከዓ ኣብ ግዜ ምዝላቕ ኤርትራውያን ደቂ ኣንስትዮ ምስ ተጋደልትን እቲ ሰውራን ጥቡቕ ርክብ እዩ ነይርወን። ስለ ዝኾነ እዩ ከዓ ካብ ኩሉ ናብ ኩሉን ካብ እን ዝድለ ዕማማት ብልዑል ወኒ ዘተግብራ ነይረን።

ዝኸበርኩም ዝኸበርክንን ተረከብቲ ሕድሪ ካድራት ካምቦድያ ነዚ ሎሚ ዕለት ኣብዚ ዝኽሪ ንምዝካርን ታሪክ ንምውራስን መደብ ተሰሪዑ ኣብዚ ተረኺብኩም ዘለኹም ብሽም መቐብር ሓርበኛታት ላምዛ ሰሓርቲ እንኳዕ ደሓን መጻኹም ክብል ይፈቱ።

0: ዓድና ከዓ መናሃርያ ናይ ተጋደልቲ ስለነበረት እተን ሓደ ተጋደልቲ ንሪአን ዝነበርና ንሕና ካበን ተሳሒብና ኣብቲ ግዜ እቲ ዝነበረ ዋላ ሓንቲ ፍልጠ እኳ እንተዘይነበረና ግን ትስምዒት ናይ ሃገር ንሃገር ንናፅነት ዝወፁ ነተና ዋል ከዓ ስለ ዝረኣናየን ዝያዳ ክጉስጉሱናን ክኩብኩቡናን ክምህሩናን ጀሚሮም ተሳሒምና ሽዑ ኣስመራ ደብዳብ ኩሉ ብዝኸዶ ሰብ ቀውጢ ነይሩ ሽዑ ኣብቲ ግዜ እቲ ንሕና ከዓ ናይ ህዝባዊ ሓይልታት እዮም ዝመፁ ነይሮም ሓደ ተጋለልቲ ሓደ ኣዋል ከዓ ይመፃ ከምአን ክንመስል ምእንቲ ሃገርናስ ክንጋደል ክንከይድ ገለ ዝብል ስምዒት ነይሩ
1: እቲ ምንቅስቃሳት ኣዝዩ ብዙሕ ኮይኑ ብዙሕ ምስ ኮነ እቲ ህዝቢ ከዓ ማራ ክሳይ ኮይኑ ማለት ኣብቲ ፅልዋ ናይ ተጋደልቲስ ኣዝዩ እንዳበርትዐ ከይዱ እንዳበርትዐ ክከይዱ ከሎ ኩሉ እቲ መንእሰይ ይኹን እቲ ህዝቢ ኹን ኩሉ ተሓባቢሩ ከዓ ከምቲ ድብሎ ነቶም ተጋደልቲ ንምቕባል ብዙሕ ፃዕርታት የካይድ ነይሩ
2: ፀላይ ቀቲልዎም እንደገና ከዓ ቀላሚጦስ እዚ ቅሚጦ ቅሚጦ ፈግፊጉ ኣንዲዱ ኣውየ እቲ ኣንዲድዎም ዝተባሃለ ሽዑ ድሓድረካ ስምዒት ዋላ ንእሽተይ ከለካ ንምንታይ ኢኻ ትብል ንምንታይ
3: ብዙሕ ታሪካዊ ፍፃሜ ዘለዎ ቦታ እዩ ዝቦታ እዚ እዘን ኣብዚ መፅአን ዘለዋ ካምቦድያ ከዓኒ ነዞም ኣብዚ ዝነበሩ ተጋደልቲ ቅድሚ ምግዳለን ተጋደላያን ማለት እዩ እንተ ባሓፋሽ ውድባት ዝቐፀላ እንተ ሜዳ ከይደን ደቀን ቆልዑተን ከይተረፈ ገዲፈ ንድኸዳ ነዚ ኣብዚ ዝነበረ ተጋዳላይ ደድሊ ዕጥቅን ስንቅን እንዳቀበላ ኣብ ኩናት ኣትየን እንጌራ ተሰኪመን ጢድ ተሰኪመን ሳንዱቕ ናይ ጠያይት ተሰኪመን ቡምባታት ተሰኪመን ኣብዚ ነፍሰ ወከፍ ዘለዋ ኣብ ዘለዋ ኩለን ክዛረባ ዝፀንሓ ካብ በዓል ጓል መንገሻ ጀሚርካ ማለት እዩ ነዚ ፍፃሜ እዚ ንፍፅማ ዝነበራየን ማለት እዩ ኣብዚ ቦታ እዚ ስለዚ እዘን ካምቦድያ ዝበሃላ መሰረተን ካብ ከባቢ ድግሳን ካብ ከባቢ ሰገነይትን ደቂ ኣምሓረን ከይተረፈ መፅአን ኢና ኣብዚ ድምግባ ነይረን እተን ዳሓር ካምቦድያ ተባሂለን ተፀዊዐን ኣብ ሜዳ ኤርትራ ንሜዳ ኤርትራ ምእንቲ ናፅነት ጎቦታትን ስንጭሮታት ንሜዳ ኤርትራ ዳሓንበሳሉ እዘን ኣብዚ ዝተመስረታ ኣብዚ ትሒዘን ዝተጋደላ ኣብዚ ትሒዘን ብረድ ፈለጣ ኣብዚ ትሒዘን ዝተዓለማ ኣብዚ ትሒዘን ካድራት ኮይነን ዝኸዳየን
0: ይመፁ እንዳ ኣንቶኒዮ ሽጋራ ክገዝኡ ከይዶም ተጋደልቲ ይብሉና ደ ድሕሪኦም ንኸየ ንሕና እንታይ ይገድሊ እንታይ ማለት እዩ ስለምንታይ ኣዋልካ ኣለዋ መሳኹም ስለምንታይ ንሕና ኸ ከምኦም ክንኸውን ንኽእል ዶ ንብሎም ትኾና ወ ኣጆኹን ጥራሕ ገለ ይብሉና በዚ ላዕላይ ገዛ በዚ ናይ እንዳ ማርያም ከባቢ ከዓ ይኸዱ ንኸይድ ከዓ ናውሉ ድሕሪኦም ብድሕሪ እተኸና ስምዒት ክስታይ ኮይኑና እቲ ሃገራዊ ፅልዋሲ ናይቲ ነዋሉ ምስርኣና ንሶም ዝምህሩናን መግዛእቲ ስጋዕ ክንደይ ሕሱም ምዃኑ ኣብ ወድኹን ኣብ ጓል ኣፈላላይ ከምዚ ኣሎ ኣብ ህዝባዊ ሓይልታት ዝኾነ ኣብ ሃገር ክሳተፍ ዝኽእል መሰል ጓል ንሰይቱ ብዘይንሳ ሙሉእ ዓወት ክመፅ ስለ ዘይክእል ንስኸን ከዓ ክትጋደላ ትኽእል ይክልና
1: ንቀሳቀስ ንሰርሕ ንላኣኽ ብኸምኡታት ኣብ ናይ ገድሊሲ ሙሉእ ተጋደልቲ ኮይና ይስማዓና ነይሩ ማለት እዩ
4: ኤርትራውያን ደቂ ኣንስትዮ ልዑል ናይ ምግዳል ወንን ድሌትና ፅነትን ዘንቀሎ ኣብ ህዝባዊ ባይቶታት ተመሪፀን የገልግላ ምስጢራዊ ስራሓት የካይዳ ንተጋደልቲ ዝኸውን መግብን ስንቅን የዳልዋ ኣብ ሆስፒታላትን ካልኦት ማእተታዊ ንጥፈታትን እጃምን ዘበርክታ እየን ነይረን
0: 75 76 ሕጂ ድልዱላት ዋሂታት ኮይንና ኣስመራ ኸድና ንላኣኽ ዝኾነ ከድና ነምፅእ ኣይንፈርሐን ታደልሻ ኣላ ሓንቲ ካብቲ ምሳናት ከይድ ነበረት ሕጂ ቲ ግዜ እቲ ሽጋራ ነበረች እንኮ ዝበሃል ኣይነበረን ኣብ ተጋደልቲ ማለት እዩ ጫማ ከዓ ሓደ ዘቀስዮ ብፍላይ ሓንቲ ጓል ነራ ጫማ እዚ ኣኽላ ከድና ኣስመራ ከድና ነምፅእ በየን ንመፅእ በዚ ናይ ፀሎት መንጎ መንጎ ቤት ትምህርቲ ዘሎ ናይ ሰታንታኣቶ ከባቢ ዘሎ ብኡ ንመፅእ ብፀሎት ገርና ንዓዲ ሓውሻ ንመፅእ ካብዚ ሽዑ ንዓላ ከዓ ንኸይድ ኣብ ዓላ ሕጂ ኮሚደረ ገሊ ሒዝና ንኸይድ ሸቃጦ ተመሲካካ ትኸይድ ደቂ ምሓደ ክትህረን ይሕሰብ ነይሩ ሽዑ 77 ማለት እዩ ነዳዲ ናይ ግድን ከተምፅአ ተባሂልና ከድና ነዳዲ ስውእቲ ስመረ ሰረቐ ስውእቲ ኣስሊ ርኣያ ስውእቲ ፀጋ ርእሶም እተን ጉርብ ደለና ብሓደ ከድና ነምፅእ ካልኦት ካ ነሮም ኣወዳት ምሳና ዝኸዱ በዓል ተክለ ስረቕ ስውኣት ኣለዉ ከድና ነምፅእ ዓላ ነብፅሖ ካብ ዓላ ከዓ ንምለስ ኣብ ከምዚ ኩነታት ሕጂ ኣስመራ ቀውጢ ስለ ዝነበረ ብቐትሪ ኣቲኻ ብለይቲ ብፀሎትን ብኺዳን ምህረት ኢኻ ትምለስ ቋሚ ድፋዕ ኣይተጀመረን ተንቀሳቀስ ኣህብታት እየን ነረን ሽዑ ህዝባዊ ግንባር ቋሚ ድፋዕ ኣብ ዓዲ ሓውሻ ይነበረን እንታይ ደኣ ከምዚ እንዳጥቃዕካ እንዳበልካ ነይሩ ኣብቲ ግዜ ተ ሽዑ ምስ መፃና ንዓላ ስ ታሪማ ዓላ በደቂ ምሓረ ተሃሪሙ ነፃ ኮይኑ ኣብቲ ግዜ እንታይ ኮይኑ ሽዑ ቋሚ ድፋዕ ኣብ ግንባር ዓዲ ሓውሻ ተገይሩ

0: ቋም ልፋ ኣብ ዓዲ ሓውሳ ምስ ተገብረ ናይ ግድን ሓፋሽ ኩሉ ነቕሒ ተወዲዩ ዋላ ዴታትና ወላ መንእሰያትና ወድና ጓልናስ ኩሉ ነቕሑ ቋም ልፋ ምስ ኮነ ምግብናታት ተጀሚሩ ምግብና ምስ ተጀመረ ኣብ ዓዲ ሓውሳ ኣዴታትና ለውሳልና ንሕና ለይቲ ንስንክቶ ኣውዳትና ከዓ ብዱገይሮም ብነብሶም ገይሮም ከዓ ድፋዕ ኣብፅሕዎ እንጣዕጢዕ ከዓ ጎዲእና ነቐምጥ ኳሕ ንድሕሪ ኢላ ናይ ግድን ጀሪካና ተሸሚካ ድፋዕ ትኸይድ ውግኣት ተምፅእ ዕጥቂ ተምፅእ ብረት ተምፅእ ንዝግብ ነብፅሖ ኣብ ከምዚ ሕጂ ወድና ጓልና ኩሉና ብሓደ ነርና ዕንጨይቲ ክስኣን ከሎ እዚኦም ኣውዳት ደቂ ዓዲ ሓውሻ ሃፋሽ ድዋት ዘለው ኣለው ዘለው ዕንጨይቲ ነፀቕላምቲ ቆሪፆም ይፍልፁልና ፈሊፆም ብኡ ይስንከት ኣብቲ ግዜ እቲ ተጋደልቲ ኮይኑ ይስማዓና ኩሉ ነገር ነቕሕና ኢና
1: እዚ ዓዲ ከምዝትሪእዎ ዓዲ ሓውሻ ዓዲ ህዝባዊ ግንባር እዩ ነይሩ ብቐፃሊ ህዝባዊ ግንባር ነሩ ዝንቀሳቀስዎ ነይሮም ብሓይልታት ተጠርኒፎም ብዓብኡ ከዓ ባዶ ሽዱሽተ በዓል ስቡእ ወልደን ክኤል ኣብርሃ በዓል ልበሳይ በዓል ናይ ዞባዶ ደሎ ማሕዳሪ ባዶ ሽዱሽተ እዮም ነይሮም ኣብዛ ዓድና እንዳ ተስፋይ ነይሮም እንዳ ቤጎረሱ ዝበሃሉ ይቕመጡ ስለ ዝነበሩ ፅልዋ እዚ ዓዲ ሙሉእ ብምሉእ ኣብ ህዝባዊ ግንባር እዩ ነይሩ ስለዚ ካብዚ ተበጊሱ ዓብብ ኩን ንእሽተይ ኩሉ በቃ ካብ ኣዴታትና ትሒዝካ ምሽ ድሕዋትና እተን ዓበይቲ ኣሕዋትና ከዓ ከምኡ እተን ዝነኣስና ከዓ ከምኡ ካብቲ ብቐፃሊ ዝመፅእ ዝነበረ እዩ ትፅልኡ ቀፃሊ ከዓ እዘን ኮለኛ ተባሂለን ዝፅውዓ ናይ እንዳ መሬንግ ጥርሙዝ ዝስራሓሉ ሓመድ ከምፅኣ ቀፃሊ ኣብ ሰለስተ ወርሒ ብሰለስተ ወርሒ ዳርጋ በዚ ከባቢ ደቂ ኣምሓረይቲ ድመፅእ ሕፃ ወይ ሓመድ ንዑ ኢለን ስለ ዝመፃ ቀፃሊ ዘይዕርፍ ኩናት እዩ ነይሩ እቲ ኩናት ከዓ በሰልኡ ሃገራውነት ከም ትሕድር እዩ ዝገብረካ እዚ ዓድና እቲ ሰቡ ጥራይ ደ ኮይነ 42 ገዛውቲ ዘቃፀሉሉ እዋን ውን ነይሩ እዩ ስለዚ ካብዚ ተበጊሱ ኩሉ ሰብ ኣንፃር ፀላኢ ወይ ከዓ ኣንፃር ጦል ከም ዝብገስ ኮይኑ ማለት እየ
2: ተጋደልቲ ቁምጣ ስረ ዳዓጠቕኡ ካላሽ ዳሓዙ ዋይ ማእሰይ ከምዚኦም ንኸውን ኢኻ ትብል ንስኻ ዲፕሊ ኣይትፈልጦን ኢኻት እቲ ሕጂ በፂሕና ያደለና ኣንፃር ፀላኢ ይኹን ናፅነት ኣምፂና እዚ እሽዑ ኣይግዜእን እዩ ነይሩ ሓቂ ሓሽ ንኣሽቲና ነርና ገይሮኖ ኢልና ኢና ንገብር ነርና ራሕባ ናይ ድፋዕ ኢና ንሓፅብ ነርና ራሕባ ድመፀ በዓል መሪሕ ኣነ ትብለፅ ንኣሽቲና ኣዚና ራሕባ ንሓፅብ ማለት እዩ
3: ስለዚ ፈሊጥና ዘይኮነ ሓደ እቲ ስምዒት ነይሩ እዩ ተጋደልቲ ንርኢ ስለ ዝነበርና በዓል ኣበባ ባህላ ነራ ተጋደልቲ ከመአን ክንከውን ክንመስል ንብል ስለ ዝነበርና እቲ ዕድሜና ድርተና ግን እቲ ስምዒት ነይሩ ይቦትኡ ብዝኾነ ኮይኑ ግን ምዝላቕ ኣርኪብና ማለት እዩ ወፂና ኣብ መንጎ ዓሶ ሒዛትኒ ንብሊቓት ኣይኣትኹን ብመኪና ኣትየ ማለት እዩ ብእግሪ ኣይቀፀልኩን ልክዕ ከምዚ ክገልፆ ፅንሓ ብሊቓት ምስኣተና ማያስትዩና ኢልናዮምሲ ከምዚ ዕረ በቃ እቲ ማይ ዝተጠቕላላ ክትንክፎ ዘይትኽእል እዚ ንቕጫ ድሕቀቕዎ እተኮይኑ እምበር ድስተማይ ክኸውን ኣይክእልኒ ኢለ ኣነ በዛ ንብሰይ ከም ኢለ ማለት እዩ ምውራድ ኣሚኒ ብፅምእተይ ይስቕደኒ

0: ኣብዚ መደብ እዚ እተን ኣብ 1978 ማለት ኣብ ግዜ ምዝላቕ ንሳሕል ዝወረዳ ኣስታት 2,000 ዝኾና መንእስያት ደቂ ኣንስትዮ መብዛሕትአን ካብ ገጠራትን ከተማታትን ደቡብ ሰሓርቲ ከባቢ ካርኔሽምን ኣስመራን ኮይነን ብካምቦድያ ዝብል ስም ዝፍለጣ እየን።
1: ኣነ ንባዕሊ እዛ ካምቦድያ ትበሃል ኣምፂኹም ኣደለኹም ኣርእስቲ ካብ መጀመርያ ክሳብ መወዳእታ ኣነ እድግፋ እየ። ብዝደለኹም ዓቕሚ ከዓ ክሕግዝ እያኒ ብዝደለኹም ዓቕሚ ለዚ ኣቐኒየለይ ኣነ መጀመርያ ካብዛ ምንጪ ናይ ድፋዕ ህዝባዊ ግንባር ምፍጣረይ ካልኣይ እዚ ኩሉ ድፋዕ ንፈልጦ ኢና ስማዕል ጓል እንተኖ እዚ ካይጠቐስኮ ካይሓልፍ ማንዲብል ካድር ናይ ካድራት እዩ ኣብ ህዝባዊ ግንባር ምስኣተወ ዘይኮነስ ኣብ ዓድና ከሎ እስ ድምህረና ነይሩ
2: እንታይ ና ደረፍና ኢልና ንተዓጠ ቁምጣ ንተዓጠቕ ስረ ድንቆርና ነጥፋዮ ባህለ ዝነበረ ኢልና እንዳደረፍና ጊንዳ ዓቲና ካብ ጊንዳ ንፋሽት ገርና ብሓፈሽኡት ካምቦድያ ነጥበ መቀይሮ ናይ ህዝባዊ ግንባር ደቂ ኣንስትዮ እዩ
1: ቀንጢና ብኡኢና ንዑ ነረክቦ ምርካብ ከባሻ ዓይና ፈሊጥና ውልቀኻ ክንደይ ትተሓዝ ንማንዲብል ነረክቦ ማንዲብል መን ኣድልዮ ጋሽ መን ኣድልዮ ዕጥቂ ባዕሉ ዕድለና ነይሩ ዝበልዕ ስለዚ ንሕና
3: ብብዝሒ ክበሃል ከሎ ከዓኒ ኣብ ታሪክ

0: ህዝባዊ ግንባር ንመጀመርታ ግዜ ክንዶ ዓይነት ቁፅሪ ኣሰሊፉ ደቂ ኣንስትዮ ኢና ነርና ብብዝሒ ንሕና ኣዝና ዝበዛሕና ኢና ኣብ ሓይልታት ብዙሕ ለውጥ ንፅ ኢና ሓንቲ ክልተ ኣብ ጋንታስ ዳርጋ ሓሓንቲ እየን ከማ ንፀኒሐናና ንሕና መስ መፃና እቲ ቁፅሪ ዓብዩ ብኡ መጠንቲ ኣበርክቶ ኩሉ ነገር ናይ ደቂ ኣንስትዮ
1: እዘን ደቂ ኣንስትዮ እዚአን ኣብ ብሌቓት ግቡእ ተዕሊም ድሕሪ ምዝዛመን ናብ ኩሉ ኣሃዱታት እትውድብ እየን ፋሒለን ቁፅርተን ኣብ ሓይሊ ወይ ጋንታ ወላ እውን ኣብ ቦጠሎኒታት ንማለቱ ዝርከባ ዝነበራ ደቂ ኣንስትዮ ብዕፅፍታት ኣራቢሐንኦ ነጥበ መቐይሮ እቲ ውድብ እንተበልካየን ዝውሕደን ዘን ተጋደልቲ ካምቦድያ ኣብ ቀብሮ ውአት ድፋዕ ሰሜናዊ ምብራቕ ሳሕል ስንቂ ተፃዒነን ዝመፃ ሚካይን ብዘገርም ፍጥነትን ናይ ስራሕ ወንን ከራግፋን ናብ መኻዚኖ ክእትዋን ዝተዓዘበ ስውእ ተገደላይ ሓድጉ ሃብተገርግሽ ኩምረድ እንታይ ናንታ እዚአን ካምቦድያ በለ ብምግራም እዛ ሃንደበትን ብኣድናቆት ዝተሰነደትን ቃልያን በኣር ስም ጥምቀተን ኮይና ክሳብ ዕለተ ሎሚ ተፀውዐን ዘላ

0: ተጋዳሊ ትበሃል ኣንቶኒዮ ኣብዚ ዝነበራ ኣብዚ ዝጀመራ ኣብዚ ምስአን ብፆተ እንድነበራ ከምዚ ዝበለና ከዓ ኣብዚ ዝተዓለማ ኣብዚ ትገላዊ ሂወት ዝጀመራ ደቂ ኣንስትዮ ዝዓረፋሉ ቦታ ኣብዚ ብድሕረይ ዘሎ መቃብር እዩ እሰን ተን ዓሪፈን ዘለዋ ብሙለንካ ኣብዚ ዝርዝር ኣስማት ኣሎ ናብ ጓል ኣንቶኒዮ ይከብለኩም እየ
1: ብመጀመርያ እንቋዕ ብሰላም ኣብዚ ታሪካዊ ዝኾነ ቦታ እንቋዕ መፃና ብምኡልና ዘናብዚ ዘለና በዚ ንእግሪ ተኺልና በዚ ከባቢ ዘለናዮ ተዓሊምና ካልእ ናይ ስፖርት ኹን ናይ ማእተት ኹን በዚ ተሃኒፅና ኢና ንሜዳ ወሪድና ካብተን ንሜዳ ዝወረዳ ከዓኒ ናይ ብሉፃት ብሉፃት ኢለ ኣብዚኣ ብፍሉይ ኣምፅየና ኣለኹ ዲስካስ ጌርና ኩላና ማለት እዩ ዝርዝር ኣስማተን ኣስመረት ሰረቀ ወለሽ ገረዝግሄር ለተኺዳን ገረ ኣምላኽ እዚአን ብፍሉይ ክስመረለን ዝግበኦ እዩ ማለተይ ደቀን ገዲፈን ዝኸዳ እየን ቆልዓ ገዲፍካ ክትከይድ ከለካ ሲ ማዕሪ ክንደይ ክብደት ነይርዎ ሕጂ ምስ ወለድና ዝያዳ ተረዲእና ንነብስኻ ንውልቅካ ክትከይድ ፀገም የብሉን ህፃውንቲ ቆልዑት ገዲፍካ ንሜዳ ክትከይድ ብድሕሪኻ እንታይ ይኮኑ እንታይ ይመስሉ እናበልካ ክትከይድ እሞ ትዝዓበየ ንሃገር ስለ ዝኾነ ነዚ ገዲፍካ ክትከይድ ንዚአን ሰለስተአን ዝያዳ ክስምረለን ንደሊ ሓፈሻዊ ኩለን እዘና ብዚ ብመስዋዕቲ ተገሊፀን ዘለዋ ኣዝየን ብሉፃት ትኺለን ኣብ ድፋዕ ዓትአን ትኺለን ሓላፍነት ተሰኪመን ተዋጊአን ዘዋጋእ ዝነበራ እየን ንኣብነት ኣሞቱ ዘራፅአን ትብለፅ ተስፋይ ምሕረት ቀሽ ሰኪኤል ኣብርሃፅአን መሓሪስ ምረት ኣስሊ ኣርኣያ ፍሮወይኒ ተኽለ ዕቁበ ተኽለ ዕቁባ ማለት ዕቁባ ተኽለ ኣልማዝ ተኽለ ሰለስተአን ኣሕዋት እየን እዚኣተን ሰለስተአን ኣሕዋት ካብ ሓደ ገዛ ክፍለያካ ከልዋ ብመስዋዕቲ ክኸዳ ከሎ ኣዝዩ ከቢድ እዩ ንስድራ ከቢድ ንሃገር ከቢድ ድሃብ ምሕረትኣብ ዘውዲ ምሕረትኣብ እዚአን ከዓ ክልትየን ኣሕዋት እየን ማእዛ ተወልደ ብርሃን ማእዛ ዕቁባይ ርግበይ ዕቁባይ ዕቁባ ሃብተ ማርያም ውነሽ በየነ ፀጋ ርእሶም ኤልሳቤጥ ኢሳቅ ፍሮወይኒ ኢሳቅ እዚአን ካ ክልትአን ኣሕዋት እየን ሰለስተ ክልተ ካብ ሓደ ስድራ ክኸዳ ከለዋ ብጣዕሚ ከቢድ እዩ ንዝኾነ ሰብሲ ብዛዕባ እዚ ዘይርድኦ ሰብ የለን ስለዚ ኤልሳ ተስፋይ ትብለፅ ገብረ ተበርስ ስሑል ነብያት ሰሎሙን ርሻን ገረንስአ ኣመትየ ፅን ዓጅጅ ትንስአ ሓድጉ ማእዛ ቀሽ ተክልክኤል ውነሽ ሸቃ ዕቁባይ ፅጎወይኒ ተኸስተ እዝጋሃርያ ተስፋ ምካኤል ለምለም ተስፋ ምካኤል ሳባ ሰሎሙን እሾኻይ ቅዱሳን በርሀ ምልእተ ሃንስ ርግበ ተስፉ ሸቃ ኣብርሃም ማለት እዩ ፅገ ያቆብ ጊላጋብር ገነት ተወልደ ሻሹ መሓሪ ጀኑ ኣመተ ፅን ተወልደ ካሕሳይ ለምለም ሓጎስ ለምለም ተስፋ ምካኤል ኮኮ ስለዚ እዚአን ብሓንሳብ ብሓደ ስሙር ወፂና ዝተሰዋዐየን ምሳና ደቂ ፀሎት 12 ነረና ኣብቲ ብሓባር ማእቶ ድክየደሉ ታዕሊም ድክየደሉ ኩሉ ንጥፈታት ዝኸየደሉ ዝነበረ ከዓኒ 12 ነረና እዘን 12 እዚኣተን እዘን 12 እዚኣተን በዓል ኣጓል ፀሎት ሂወት ቃላት ትበሃል እሳያ ነራ ተማሓድረን እሳ ከዓ ተማእዝነን ነራ ኩሉ ንጥፈታት ተሳትፈን ነራ እዘን 12 እዚኣተን 7 ክስዋኣ ከልዋ ሓሙሽተ ድማ ብሰላም ኣትየን ማለት እዩ ካብተን ስዋኣት ክጠቅስ ብርክቲ ኪዳነ ምሕረት ግርማይ ለቱ ሰመረ ዛይድ ዘርኡ ሂወት መስፍን ፅገ ተስፋይ ንግስቲ ነፀረኣብ ስለዚ እዚአን ኩለን እዚኣተን ብኸመይ ሞ ክንገልፆ ኢና መግለፂ ይብሉን ሓደ እቲ ዕድሜና ብጣዕሚ ናውሺ ኢና ነርና እተን ዝዓበያ ከዓ እንታይ ክንገብር ኣለና ናበናይ ክንከይድ ኣለና የማእዝናና ነረን እግሪ እግረን ብምኻድ ከዓኒ ኣሰረን ሒዝና ከዓኒ ንሕና ናይ ኣምላኽ ፍቓድ ኮይኑ ኣትና ሰንተን መምሃራናን እተን ኩሉ ድገብራ ንበረን ከዓ ቅድሜና ተሰውየን ኣሚለን

0: ኣና ዝተበፅሐመን ዝኸድናየን መገድን ጉዕዘን እየን ነጊረን እቲ ሽግር ምስአን እቲ መከራ ምስአን እቲ ፅቡቅ ምስአን እንድዩ ሕጂ ግን ኣነ ከመስግን ዝደሊ ነዞም ደቅና ትካእትና ኮይኖም ምሳና ኣለና ክን ምሳኽን ኢና ክንትከኣክን ኢና ዝብላ ዘለ ኣብፅትናን ደቅናን እንዳመስጎንክ እየ
1: ሓደ ልቢ ኤርትራውያን ምዃንና ናይ ባህሊ ሓፂናዊ ዝኾነ መትከል ዘለና ኢና ሞ ነዚ ወረስትና ጥራሕ ዘይኮኑ ኣውረስቲ ኸማ ናቕ ዘይትብል ኤርትራ ዝፈጠሩ ከዓ ዘቆር እዚኦም ናይ ባህሊ ኤርትራ ንዘለኣለም ናበረትን ናጠጥዓትን ትነብር ሃገር ከም ዝፈጠርና በዚኦም
2: እዞም ወረስቲ ካምቦድያ ዝኾኑ መንእሰያት ሓያል ናይ ትረኻ መደባት ወዲቦም ውዕለት ጀጋኑ ክጋዋሓን ክውረስን ዝዓዩ ማእተታዊ ንጥፈታት ዘካይዱ ብስእነት ደም ሓንቲ ተሓልፍቲ ህይወት ክትህሉ የብላን ዝብል ዕላማ ሃገራዊ ባንክ ደም ንምትግባር ደም ኣብ ምልጋስ እውን ዝነጥፉ እዮም ንስምን ታሪክን ተረኽትን ብዓብኡ ከዓ ዕላማ ማሕበሮም ብከምዚ ዝስዕብ ይገልፁ
3: ከም መንስያት ካልኣይ ክንህነፅ ኣለና ሳልሳይ ከነፅር ኣለና ኤርትራ ኤርትራ ማለት ዓዲ ደመ ፈፂማ ክትፀውም እንደይትኽእል ሃገረ ነፍሲ ወከፍ ባይታና ደም ኣለዎ ደም እንድሕር ኣለዎ ከዓ ደም ናይ ፆም ኣይኮነ ስለዚ ኩሉ ግዜ ሰዓርቲ ክንከውን ኣለና ማለት እዩ ሰዓርቲ ክንከውን እንድሕር ኮይና ከዓ እንታይ እዩ ከነኽብሮ ኣለና ነቲ ዋጋ እቲ ዋጋ ክኸብር ኣለዎ በቲ ዋጋ ክንሓስብ ኣለና ኣነ ንስኽን ከምዚ ኣይና ክንዕልልሲ ዓይኑ ዝኸፈለ ተጋዳለየ ኣሎ ሂወቱ ዝኸፈለ ተጋዳለየ ኣሎ እግሩ ዝኸፈለ ተጋዳለየ ኣሎ ደቁ ሓዳሩ ግዜኡ ኤቭሪቲንግ ዝኸፈለ ተጋዳለየ ኣሎ ስለዚ ናቶም ወረሲ ኢና ክንከውን ደለና ማለት እዩ
4: ማለት ንሕና ንኣሽቱ ይኮናን ግን ኣብቲ ቦታ ኣይርከብናሉ ኣይከድናን ኣይተዓደልናየን ዘንሕዋትና ዕፅምተን ደመን ማህፀነን ኩሉ ወፍን ሓዳርን ኩሉ ክስሕቆ ዝግባእ ይረአየካ እዩ ክሕፅና ዝግባእ ክምርዓዋ ዝግባእ ኩሉ ወፍን ኣብዚ ታሪክ ክጉለፅ ዝፀንሐ ብጣዕሚ ተንክፈካ እዩ
5: ኣብ ታሪክ ኩሉ ግዜ ኣብ ኤርትራ እንታይ ኢና ኣነ ሰለስተ ነገራት እዩ ኩሉ ግዜ ትዝክር ከም ኤርትራዊ ንኩሉ ነገራት ካልሲ ኤርትራ ክትእወት ሰለስተ ዓንድታት ዛያ ተኣዊታ ንሱካቲ ቀዳማይ ባህሊ እቲ ዓንዲ ኩሎም ዝሓዘ ማለት እዩ ስለዚ ባህሊ ዝበሃል ሓንቲ ዓንዲ ንድሕርታ ወሲድና ካልኣይ እያታ ዝበሃል ንቲ ካይቲ ዓንዲ ንወስኸሉ ሳልሳይ ድማ እቲ ታሪክ እዩ ስለዚ ኩላና ከም ተጋደልቲ ከም ውርሻ ሓርበኛ ይነብርን እዩ ታሪኩ ዝውረስ የልና ኢና ተበጊስና መፅና
3: ኣብዚ ሕጂ ዋን ምስቶም ላዕለዎት ሓለፍቲ ዝምልከቶ ኣካልን ዘቲና ንሕና ክንጥቀመሉ ንኽእል ክንግርቦ ንኽእል ቦታ ሓቲትና ብሽማ ሕበር ካምቦድያ ምዘን ተጋደልቲ ኮይና ናይ ቦታ ምግራብ ናይ ፓርክ ቦታ ናይ ምውፃእ ዓብ መደብ ኣለና ኣብ ትልምደ ኣሎ እዚ ብዓብኡ ግን ሓያላት ወረስቲ ታሪክ ከነፍሪ ኢና ይብል እዚ ከዓ ናይ ቀረባ መደብና ማለት እዩ
5: ኣብ መወዳእታ ብሓፈሹ ኩሉ ግዜ ንዛረቦ ጉዳይ ጉዳይ ናይ መንስያትን ኣበርክቶን ኣብ ታሪክ ኤርትራ ንሕና ኩሉ ግዜ ፈፀምቲ ኢና እምበር ተዛረብቲ ኣይኮና ንብልና በዓልና ታሪክ ና እምበር ንታሪክ እንትርኢ ኣይኮና ንብል ስለዚ ክሳብ ማእስና ከምኡ ንኸውን ንሕና ታሪካውያን ምኳና ንፈልጥ ነዚ ታሪክ እዚ እንታይ ፅቡቅ ገሊፅዋ ነይሩ ግዶውን ንሕና ኢና ጥራሕ ኣይኮና ክንብል ዘለና እዚ ታሪክ ክንላበሶ ኣለና

እምበኣር ከስቲ ዝኸበርኩም ተዓዘብትና ንሎሚ ዘዳለናዮ መደብ ኣብዚ ይንዛዝም። ድሕሪ 2 ሰሙን ይኸውን ምርኻብና። ደሓንቀኒዩ ሰላም።

ሰላም ከመይ ተምስኡ ፈነወ ኤርቲቪ ትከታተሉ ዘለኹም ዝኸበርኩም ተዓዘብትና ሰዓት 9 ተኣኺሉ ንሎሚ ሰሉስ 25 ናሓሰ ዝተዳለወ ሃገራውን ኣህገራውን ዜናታት ሒዘልኩም ቀሪበ ዘለኹ ሮቤል በረኸቴ ንምክትታልኩም ብኽብር ንዓደምኩ ብቐንዲ ርእሲ ዜና ፍልም መውልድ ኣነቢ ናይ ዓመተ 1448 ሂጅርያ ሎሚ ብልዑል መዓረግ ተኸቢሩ ብደረጃ ሃገር ዝርግሐ ትካላት ቅድመ ትምህርቲ ብልዕሊ 240 ሚታዊ

0: ቤት ዓብዩ ኣብ ሆስፒታል ተሰነይ ን600 ዜጋታት መጥባሕቲ ሓበላ ዓይኒ ተኻይዱ። ኣሜሪካ ኣብ ልዕሊ ኢራን ዝሓየለ ምዃኑ ዝጠቐሰቶ ሓድሽ ቁጠባዊ እገዳ ወሲና። ፈረንሳን ስዑዲ ዓረብን ቁጠባውን ወተሃደራውን ዝርከቦም 21 ስምዓት ከም ዝኸተማ ሓቢረን። ኣሜሪካ ኣብ 225 ኣብ ምምዕባል ኒኮላሳዊ ኣፅዋር ኣስታት 70 ቢልዮን ዶላር ወፃኢ ከም ዝገበረት ተገሊጹ። ዝርዝር ዜና መውልድ ኣነቢ ናይ ዓመተ 1448 ሂጅርያ ሎሚ 25 ነሓሰ ብልዑል መዓርግ ተኸቢሩ። ኣብ ኣስመራ ብዛዕባ ዝተኻየደ ስነ ስርዓት ዝተዳለወ ፀብፀባ ኣሎ። ያሲን ሳልሕ ከቕርቦ እዩ።
1: ኣነቢ ሎሚ 25 ናሓሰ 226 ማለት 12 ረቢዕ ኣልኣወል 1448 ሂጅርያ ብልዑል መዓርግ ተኸቢሩ። ኣብ ኣስመራ ሜዳ ጃምዕ አልኹላፋ ኣራሽዲን ኣብ ዝተገብረ ላዕለወ ሰበ ስልጣን መንግስትን ግንባርን ኣምባሳደራትን ዲፕሎማሰኛታትን ከምኡውን መራሕቲ ሃይማኖት ክርስትናን ምእመናን ዝተረኽብሉ ስነ ስርዓት ኣቦ መንበር ጉባኤ እስላማዊ ቃፍ ከተማ ኣስመራ ኣቶ መሓመድ ብርሃን ዓጣ ንታሪካዊ ኣገዳስነት ናይቲ በዓል ዝገለጽ ቃል ሂቦም። ሙፍቲ ኤርትራን ኣቦ መንበር ላዕለዋይ ባይቶ ኢፍታን እስላማዊ ጉዳያትን ኤርትራ መውላና ሸክ ሳልም ኢብራሂም አልሙክታር ብወገኖም ኣብ ውሽጢ ሃገርን ወፃእን ዝርከብ ህዝቢ ኤርትራ ዮሃና ድሕሪ ምባል ኣብ ዝሃብዎ ኣብ ስነ ምግባር ዘተኮረ ክጥባ ግዜ ዘምፅኦ መራኸቢታት ኣብ ክንዲ ኣብ ጠቓሚ ነገራት ዝውዕል ብገለ ውልቀ ሰባት ብስም ሃይማኖትን ካልእን መሳርሒ ፅልኢ ዘርግን ዕንወትን ኮይኑ ምህላው ብምጥቃስ ኩሉ ከለልዮን ክጎርሓሉን ብቆንዱ ድማ መንእሰያትን ቆልዑን ክጥንቀቑን ንቕሓቶም ከበርኹን ተላብዮም።
2: حيث يستقل البعض وسائل حديثة جعلت العالم قرية واحدة وبدلا من استغلالها لما فيه نفع الناس تحولت على أيدي البعض وسائل للتفريق والتنفيس عن حقد دفين وأمراض نفسية وبعضهم يستقل الدين ويتاجر به لبث الكراهية والدين منه براء فلا يوجد دين يدعو إلى الكراهية فيجب علينا جميعا الانتباه خاصة الشباب والأطفال.
1: መውላና ሸክ ሳልም ኢብራሂም ኣስዒሞም ህዝቢ ኤርትራ ነቲ ብደምስዎ ኣደቁ ዝተደረዐ ስኒቱን ሓድነቱን ከምኡ ንሕውነትን ምክብባርን ኣደልዲሉ ክዕቅብን ክሕሉን ረዚን ሓላፍነት ከም ዘለዎ ኣገንዚቦም። እቲ ፅምብል ተማህሮ ኸልዋታት ቁርኣን ከተማ ኣስመራ ብዘቕረቦ ኣነሽድ ማለት መዛሙር ከምኡውን ጉጅለታት መዳይሕ ብዘቕረቦ መሰናድኦታት ማዕሪጉ ነይሩ።
0: ብደረጃ ሃገር ኣብ ህንፀት ትካላት ቅድመ ትምህርቲ ብዝተገብረ ወፍሪ ትካላት ቁፅሪ ብልዕሊ 240 ዓብዩ። ወኪል ኤሪና ቤት ኤል ሰሎሙን ብመልክዕ ፀብፃብ ዘዳለወቶ ትሕዝተሎ ይስዕብ።
3: መፅናዕቲ ከም ዝሕብሮ ተምሃሮ ብቅድመ ትምህርቲ እንተ ሓሊፎም ንመጠን ምትራፍ ብ17 ሚታዊት ንመጠን ምቁራፅ ብ36 ሚታዊት ምድጋም ኣብ ክፍሊ ብ30 ሚታዊት ከም ዘጉድሎ እዩ ዝንገር። ኣብ ሃገራዊ መርመራ ሻምናይ ክፍሊ ካብ ዝተሳተፉ ተምሃሮ እውን እቶም 60 ሚታዊት ዝሓለፉ ን2 ዓመት ናይ ቅድመ ትምህርቲ ዕድል ዝረኸቡ ተምሃሮ ምዃኖም ፀብፃባት ጨንፈር ሚኒስትር ትምህርቲ የነፅር።
4: መንግስቲ ኣብ ዓመተ ትምህርቲ 224 225 ብዘበገሰ ወፍሪ ዝርግሐ ትካላት ቅድመ ትምህርቲ ብደረጃ ሃገር ብልዕሊ 240 ሚታዊት ከም ዝዓበየ ተገሊጹ። ኣብ ሚኒስትር ትምህርቲ ኣዋሃሪት ኣገልግሎት ቅድመ ትምህርቲ መምህር ኣበባ ሃብቶም ንኤሪና ኣብ ዝሃበቶ ሓበሬታ ኣብ መላእ ሃገር ቁፅሪ ትካላት ቅድመ ትምህርቲ 829 ዝነበረ ኣብ ኣካዳምያዊ ዓመት 225 226 ናብ 204 ከም ዝበረኸ ኣብርሃ። ኣገልግሎት ቅድመ ትምህርቲ ኣካላዊ፣ ስምዒታዊ፣ ማሕበራዊ፣ ባህላውን ሃገራውን መርያት ህፃናት ዝኽስከሰሉ ወሳንን ኣገዳስን መደብ ምዃኑ ብምጥቃስ ቆልዑ ሙሉእ ርእሰ ምትእምማን ዘለዎም መሃዝቲ ናይ ምባሃል ክእለት ዝወነኑ ከምኡውን ማሕበራውን ባህላውን ክብርታት ብምልኣት ክላበሱ ዝሕግዝ ስለ ዝኾነ ኩሎም ህፃናት ብኡ ክሓልፉ ከም ዝግባእ ኣገንዚባ። ምስ ዕቤት ትካላት ቅድመ ትምህርቲ ቁፅሪ ተምሃሮ እውን ካብ ኣሳ 65,000 ናብ ልዕሊ 128,500 ከም ዝበረኸ ብምሕባር ኣብ ሞያዊ ዓቕሚ ሰብ ሕፅረት ንኸየጋጥም ኣብ ምምዕባል ዓቕሚ መምሃራ ዘተኮረ ስልጠናታት ኣብ ኩሎም ዞባታት ይውደብ ከም ዘሎ ከምኡውን ብ9 ቋንቋታት ዝተዳለወ መምሃሪ ፅሑፋት ናሕት መድሉ ምህላው ኣነፂራ። ኣብ መወዳእታ መምህር ኣበባ ኣገልግሎት ቅድመ ትምህርቲ ከማው ሰረት ንኽሕዝ ኣብ ኩሉ ዞባታት ዘተክካየድ ምዃኑ ብምጥቃስ ምምሕዳራትን ዝምልከተን ኣካላትን ኣብ ምብራኽ ኣፍልጦ ሕብረተሰብ ተርአን ክዕዝዛ መሰልጠኒ ማእከል መምሃራን ክዋደድን ስሩዕ ስልጠናታት ክወሃብን ከምኡ ውን ምንቃቕሒ ንዋት ክቕረብ ተላብያ። ኣብዚ እዋን እዚ ኣብ ዞባ ጋሽ ዋርካ 444፣ ኣብ ሰሜናዊ ቀይሕ ባሕሪ 337፣ ኣብ ዞባ ደቡብ 667፣ ኣብ ዞባ ዓንሰባ 304፣ ኣብ ዞባ ማእከል 175፣ ኣብ ዞባ ደቡባዊ ቀይሕ ባሕሪ ድማ 77 ትካላት ቅድመ ትምህርቲ ኣለዋ።
3: እቲ እንኮ መተካእታት ዘይብሉ ወፍሪ ኣብ ሂወት ትምህርቲ እዩ። ስለዝኾነ ከዓ መንግስቲ ንምህናፅ ምዕሩይን ብቑዕ መስርሕ ምምሃርን ምስትምሃርን ቆላሕትኡ ኣብ ቅድመ ትምህርቲ ገይሩ ብሓያል ፃዕሪ ይሰርሕ ኣሎ። ኩሉ ዜጋ ድማ ተጠቃሚ ዝዕድላት ክኸውን መድረኻዊ ጠለብ እዩ። ምሳላይ ዙቤር ስዒድ ቤትኤል ሰሎሙን ካብ ኣገልግሎት ዜና ዞባ ማእከል ከተማ ኣስመራ።
0: ኣብ ሆስፒታል ተሰነይ ን600 ዜጋታት መጥባሕቲ ሓበላ ዓይኒ ተኻይዱ። ወይክለ ዲና ኣማኒኤል ተስፋይ ንዘዳለወ ፀብጻብ ኣርሴማ ኣስመሮም ክተቕርቦ እያ።
5: ካብ መወከሲ ሆስፒታል ብርሃን ዓይኒ ዝተላእከ ጉጅለ ክኢላታት ካብ 21 ክሳብ 25 ንሓሰ ኣብ ሆስፒታል ተሰነይ ን600 ዜጋታት ብነፃ መጥባሕቲ ሓበላ ኣካይዶም። እቲ መጥባሕቲ ንነበርቲ ንዞባታት ተሰነይ፣ ሃይኮታን፣ ፎርቶሳዋን ከም እተኻይደን 15 ህፃናት መንባሮምን ዝሓበረ ነቲ ጉጅለ ዝመርሐ ክኢላ መጥባሕቲ ዓይኒ ዶክተር ኢዮብ በየነ መምሕዳራትን ሞያውያን ጥዕና ናብ መወሃድን ምስላጥ ናይ ትዕማም ንዝገበርዎ ኣበርክቶ ኣመስጊኖም። ኣባል እቲ ጉጅለ ዶክተር ረደ መንግስቲ ኣብወገኑ ኣብ መታሕት ምስ ዘሎ ፀሓይ ንፋስን ካብ 40 ዓመት ንላዕሊ ኣብዚ ዕድሚኦም ዜጋታት ሓበል ዓይኒ ክኽሰት ንብምዃን ብምጥቃስ ዜጋታት ኣብ ትካላት ጥዕና ቀሪቦም ኩነታት ጥዕና ዓይነቶም ከረጋግፁ ኣብ መዓልታዊ ምንቅስቃሳቶም ድማ መነፀር ከዘውትሩ ፀዊዖም። ሓላፊ ኣገልግሎት ጥዕና ንዞባ ተሰነይ ኣቶ ገብሪ ሂወት ተኸስተ ድማ ኣቐዲሙ ምስ ኣሃዱ ኣገልግሎት ሕክምና ዓይኒ ከተማ ተሰነይ ብምውኽኻድ ኣብ 3 ንዞባታት ዝተኻየደ መርመራታት ኣብ ዓወት ናይቲ ወፍሪ ዓብተራ ከም ዝነበሩ ኣብርሆም። መጥባሕቲ ዝተገብረሎም ኣብ ዝሃብዎ ርእቶ ብሰንኪ ዝፀንሖም ፀገም ዓይኒ ዕለታዊ መነባብሮኦም ተፀልዩ መፅንሑ ብምዝካር ድሕሪ መጥባሕቲ ግና ብርሃን ዓይኖም ተመሊሱ ንቡር ንጥፈታት ክካይዱ ከም ዝጀመሩ ገሊፆም። ኣብ ዝቕፅል ቀረባ መዓልትታት ኣብ ከተማታት ባሮንቱን ኣቑርደትን ተመሳሳሊ ኣገልግሎት ክወሃብ ምዃኑ ተፈሊጡሎ።
0: ኣብ ምምሕዳር ከተማ ከባቢ ሽከቲ ንኡዞባ ድዋርዋ ብፕሮጀክት ዓዲሃለዎ ጨንፈር ማይ ዝተዋህደ ስርዓት ቀረብ ፅሩይ ስተማይ ብ23 ንሓሰ ተመሪቑ ኣገልግሎት ጀሚሩ። እቲ ፕሮጀክት ካብ ዓዲ ፅንዓይ ምዝርጋሕ 12 ኪሎ ሜትር ሻምቦቆታት ከምኡ ውን ምውዳድ ብድምር 260,000 ሊትሮ ዝሕዛ 2 ኣጋነ የጠቓለል። ኣብቲ ስነ ስርዓት ኣመሓዳሪ ምምሕዳር ከባቢ ሽከቲ ኣቶ መሓሪ ደባስ ኣብ ዘስምዖ ቓል ኣቐዲሙ ፀንሐ ፕሮጀክት ማይ ምስ ብዝሒ ነበርቲ ዝርግሐ ኣቀማምጣ ዓድን ዋሕዲ ዓይኒ ማይን ፀገማት ከም ዝፀንሖ ብምሕባር በዚ ሓድሽ ፕሮጀክት ካብ ዲጋ ሎጎ ፅሬቱ ዝተሓለዉ ማይ ክሰትዩ ከም ዝበቕዑ ገሊፆም። ኣብ ፕሮጀክት ዓዲሃሎ ቁፅሪ 2 ሓላፊ መስመር ማይ ኣዞ ሽሻይ ተስፋይ ብወገኑ ነበርቲ ሽከቲ ንምዕዋት ናይቲ መደብ ንዘርኣይዎ ዕዙ ተሳትፎ ብምውጋስ ቀፃልነቱ ንክወሓስ ግቡእ ክንክንን ሓለዋን ክገብርሉ ተላብዩ። ኣካይዲ ስራሕ ምምሕዳር ንኡዞባ ድባርዋ ኣቶ ተክለማርያም ግብረ የሱስ ድማ ብሰንኪ ዋሕዲ ምንጭታት ማይ ነበርቲ ብሓፈሻ ደቂ ኣንስትዮ ድማ ብፍላይ ከቢድ ፆር ከም ዝነበረን ብምጥቃስ ነዚ ንምፍታሕ ብዝተኻየደ ፃዕርታት ብደረጃ ንኡዞባ 15 ዓድታት ካብ ዲጋታት ሎጎን ምስላምን ተጠቀምቲ ፅሩይ ማይ ከም ዝኾና ሓቢሩ። ካብ ድባርዋ ንሸነኽ ሰሜን 9 ኪሎ ሜትር ርሒቓ እትርከብ ሽከቲ 1800 ነበርቲ ኣለውዋ። ጨንፈር ሃማተአ ዞባ ደቡባዊ ቀይሕ ባሕሪ ኣብ ንኡ ዞባ ደቡብ ደንካልያ ውዳበ መንእስያት ንምሕያል ዝዓለ መርክብ ብ22 ንሓሰ ኣብ ምምሕዳር ከባቢ ኣቦ ኪሎማ ኣካይዶም። ዕላማ ማሕበር መንእስያት ብኩሎንትንኦም ምንቃሕ ምውዳብን ምዕጣቕን ከም ዝኾነ ዝጠቐሰ ሓላፊ ሃማተአ ኣብቲ ንኡ ዞባ መንእሰይ መሓመድ እድሪስ ኣብዚ መዳይ እዚ ዕቱብ ስራሕ ከም ዝካየድ ገሊፆም። ሓላፊ ጨንፈር ሃማተ ዞባ ደቡብ ኣቑሕ ባሕሪ ኣቶ ዑስማን ዓብደልቃድር ብግድኡ ኣብ ሕብረተሰብ ክመፅእ ዝድለ ለውጢ ንምርግጋፅ ንጉሕ ተሳትፎ መንእስያት ወሳኒ ምዃኑ ብምጥቃስ ኣብ መምሕዳር ከባቢ ኣቦ ኪሎማ ተጠቃምነት ዕድላት ትምህርቲ ብሓፈሻ ናይ ደቂ ኣንስትዮ ድማ ብፍላይ ንምዕባይ መንእስያት ተርኦም ክዕዝዙ ኣተሓሳሲቦም ኣብ ማሕዳሪ መምሕዳር ከባቢ ኣቦ ኪሎማ ኣቶ ዓሊ ብርሃን

ድማ ሃማት ኣብ ውዳብን ምስልጣን መንእስያት ዘካይዶ ዘሎ ፃዕርታት ብምጓስ ብወገን ምምሕዳር ዘድሊ ምትሕባር ከም ዝግበረሉ ሓቢሮም። እስዕብ ዜና ወፃኢ እዩ። ምሳና ፅንሖ። ዜና ወፃኢ። ኣሜሪካ ኣብ ልዕሊ ኢራን ዝሓየለ ምዃኑ ዝተቐሰቶ ሓድሽ ቁጠባዊ እገዳ ወሲና። እዚ ንሓሙሽተ ኣገደስቲ ፅላታት ዒላማ ዝገበረ እገዳ ኣብ ልዕሊ ኢራን ተወሳኺ ቁጠባዊ ፀቕጢ ብምፍጣር ኣብ ስምዕ ክትበፅሕ ዘገድድ ምዃኑ ቤት ፅሕፈት ግምጂ ኣሜሪካ ሓቢሩ ኣሎ። እቶም ተኣጊዶም ዘለዉ ፅላታት ቴክኖሎጂ፣ ኣቪዬሽን፣ መጓዓዝያ ባሕሪ፣ ሰደድ ወርቅን ዲጂታላዊ ስርዓትን የጠቓልሉ። ፕረዚደንት ኣሜሪካ ዶናልድ ትራምፕ ኢራን ኣብ ስምዕ ምስ ዘይትበፅሕ ካብ ዓለማዊ ቁጠባ ስርዓት ንምንፀላ ዝኽእል እገዳ ከፅድቕ ምዃኑ ከጠንቅቕ ፀኒሕ እዩ። ኣብ ልዕሊ ኢራን ጥራይ ዘይኮነ ቻይናን ህንድን ኣብ ልዕሊ ዝርከብን መሻርክታ እውን እገዳ ክውስን ምዃኑ ፕረዚደንት ትራምፕ ሓቢሩ ኣሎ። ነዚ ሓድሽ በይናዊ ስጉምቲ ዝኾነነት ህዝባዊት ሪፓብሊክ ቻይና ረብሓታታ ንምሕላው ኣድላይ ዝበለቶ መልሰ ግብሪ ክትህብ ከም እትህብ ኣጠንቂቓ ኣላ። ኣሜሪካ ነቲ ብኩናት ክትዕወተሉ ዘይከኣለት ወፍሪ ብቁጠባ እገዳ ከተስምሮ ትፍትን ከም ዘላ ዝወቐሰት ኢራን ከዓ ነዚ ሓድሽ ስጉምቲ ተማጣኒ መልሲ ግብሪ ከም ትህበሉ ኣፍሊጣ። ኣሜሪካን ኢራንን ኣብ መንጎአን ዝካየድ ዘሎ ኩናት ብሰላም ምዕራፍ ክዘራረባ ኣብ ዝሓለፈ ወርሒ ሰነ ዝወሰንኦ ናይ 60 መዓልታት ናይ ግዜ ገደብ ብዘይፍረ ድሕሪ ምዝዛሙ እቲ ኩናት ካልእ ኣንፈት ክሕዝ ከም ዝኽእል እዩ ክእመት ፀኒሖም። ፈረንሳን ስዑድ ዓረብን ቁጠባውን ወተሃደራውን ዝርከቦ 21 ስምዓት ከም ዝኽተማ ሓቢረን። እቲ ስምዓት ፕረዚደንት ፈረንሳ ኢማኑኤል ማክሮንን ወራሲ ዓራት ስዑድ ዓረብ መሓመድ ቢን ሳልማንን ትማሊ 24 ነሓሰ ኣብ ከተማ ፓሪስ ኣብ ዘካየድዎ ዝርርብ ተበፂሑ። ኣብ ፅላት ምክልኻል ዝኸተመዎ ስምዕ ንሓበራ ወተሃደራዊ ልምምድ፣ ምልውዋጥ ቴክኖሎጂን ክኢላዊ ዓቕምን ከምኡ እውን ምግታ መጥቃዓትታት ሳይበር የጠቓልል። ብዘይካዚ ኣብ ምምዕባል ቴክኖሎጂ ብቐንዱ ድማ ሰብ ስርሑ ብልሒ፣ ቱሪዝምን መጓዓዝያን ክተሓገዛ ምዃነን ኣፍሊጠን ኣለዋ። ከም ኣካል ትስምዕ ስዑድ ዓረብ ኣብ ፈረንሳ ኣብ ህንፀ ዘመናዊ መዘናግዒ ማእከላት ናይ ኣስታት 7 ቢልዮን ዶላር ወፍሪ ክትገብር እያ። እቲ ፕሮጀክት ኪኖቲ ምስ ተዛዘመ ዝህልዎ ቁጥባዊ ረብሓ ልዕሊ 22,000 ዕድላት ሽቕለት ከም ዝፈጥር ሰሚ ዚ ፈረንሳ ኣሚቶም ኣለዉ። እዚ ከምዚ ኢሉ እንከሎ ፈረንሳን ስዑድያን ኣብ 2025 ልዕሊ 12 ቢልዮን ዶላር ንዝነበረ መጠን ዘካየደዎ ንግዳዊ ምልውዋጥ ኣብ ዝመፅእ 3 ዓመታት ብዕፅፊ ንምዕባዩ መደብ ከም ዘለወን ሓቢረን። ኣሜሪካ ኣብ 2025 ኣብ ምምዕባል ኒክሎሳዊ ፅዋር ኣስታት 70 ቢልዮን ዶላር ወፃኢ ከም ዝገበረት ፀብፀባት ሓቢሮም። እቲ ኣሃዝ ኣብ 2024 ልዕሊ 56 ቢልዮን ዶላር ምንባሩ ዝተቐሰቶም ፀብፀባት ምስቲ ናይ 2025 ክነፅር እንከሎ ናይ ኣስታት ሓደ ርብዒ ፍልሊ ከም ዝነበሮ ኣረዲኦም። 9 ወነንቲ ኒክሎሳዊ ኣፅዋር ዓለምና ኣብ 2025 ምምዕባል ኒክሎሳዊ ኣፅዋር ብሓባር 119 ቢልዮን ዶላር ከም ዝሰላዓ ዝፍለጥ ኮይኑ ኣብ ዝሓለፈ 5 ዓመታት ኣብቲ ፅላት ብጠቕላላ ልዕሊ 470 ቢልዮን ዶላር ወፃኢ ከም ዝገበራ ይጥቀስ። ኣብ ብርክ ዝበላ መሻርክቲ ሃገራት ኤሮጳ ኒክሎሳዊ ኣፅዋር ኣዋዲዳ ዘላ ኣሜሪካ ናብቲ ዞባ ተወሳኺ ኣፅዋር ክትልእኽ መደብ ከም ዘለዋ ክትገልፅ ፀኒሓ። ነቲ መደብ ብዕቱብ ትከታተሎ ዘላ ሩስያ ልዑላውነታ ንምውሓስ ተመሳሳለ ስጉምቲ ከም ትወስድ ክተጠንቅቕ ፀኒሓላ። ምስ ፍሕፋሕ ኔቶ ዘስግኣ ሩስያ ኣቐዲማ ኣብ ጎረቤታ ቤላሩስ ኒክሎሳዊ ኣፅዋር ከም ዝዋደደት ዝከር እዩ። ወነንቲ ኒክሎሳዊ ኣፅዋር ዓለምና ብድምር ልዕሊ 12,000 ኒክሎሳዊ ኣፅዋር ክውንና ከለዋ እቲ ዝበዝሐ ናይ ኣሜሪካ፣ ሩስያን ቻይናን ምዃኑ ይጥቀስ። ተጠቃምነት ማሕበራዊ መራኸቢታት ንቆልዑ ናይ ዝኽልከላ ሃገራት ቁፅሪ እናወስኺ ይመፅእ ከም ዘሎ ተገሊፆም። እዚ ዝተሓበረ ካናዳ ተጠቃምነት ማሕበራዊ መራኸቢታት ንትሕቲ 16 ዓመት ዝዕድሞም ቆልዑ ዝእግድ ሕጊ ድሕሪ ምፅደቓ እዩ። እቲ ስጉምቲ ንቆልዑ ካብቲ ብሰንኪ ማሕበራዊ መራኸቢታት ዘጋጥም ናይ ኣእምሮ ሕማማት፣ ወልፍን ገበናትን ንምግታ ዝዓለመ ምዃኑ ቀዳማይ ሚኒስትር ካናዳ ማርክ ካርነይ ገሊፆም። ብመሰረዚ ሓድሽ ሕጊ ዕድሚኦም ትሕቲ 16 ዓመት ዝኾኑ ቆልዑ ማሕበራዊ መራኸቢታት ፌስቡክ፣ ኢንስታግራም፣ ቲክቶክ፣ ስናፕቻትን ዩቲብን ክጥቀሙ ሓድሽ ሕሳባት ክኸፍቱን ኣይፍቅረሎምን እዮም። ነዚ ሕጊ ዝጠሓሱ ኩባንያታት ቴክኖሎጂ ካብ ዓመታዊ እቶቶም ክሳብ 300 ዝበፅሕ ገንዘባ

ተቐጻዕቲ ከም ዝብየነሎም ተፈሊጡሎም። ኣቐዲማ ኣውስትራልያ ተጠቃምነት ማሕበራዊ መራኸቢታት ንትሕቲ 16 ዓመት ዝዕድሞም ቆልዑ ከም ዝኸልክለት ዝከር እዩ። እቲ ሃገር ነቲ ሕጊ ካብ ወርሒ ተሓሳስ 2025 ኣብ ተግባር ከም ዘውዓለቶ ዝፍለጥ ኮይኑ ብሪጣንያ፣ ስጳኛ፣ ፈረንሳን ዝርከብአን ሓያሉ ሃገራት ተመሳሳለ ስጉምቲ ንምውሳድ ዘኽእል መስርሕ ኣበጊሰን ከም ዘለዋ ይሕበር። ህንድን ሩስያን ኣብ ምምዕባል ቁጠባ ንግዲ፣ ሕርሻ፣ ባህሊ፣ ስነ ፍልጠትን ቴክኖሎጂን ዘተኮረ ስምምዕ ከቲመን። እስምዕ እዚ ፕረዚደንት ቭላድሚር ፑቲን ትማሊ 24 ነሓሰ ምስ ላዕለዋይ ልኡኽ ህንዲ ኣብ ከተማ ሞስኮ ኣብ ዘካየዱ ርክብ ተኸቲሙ። ብመሰረቲ ስምዕ ክልቴን ሃገራት መጠን ወፍሪ ንግዳዊ ንጥፈታትን ምልውዋጥ ክኢላዊ ዓቕምን ከስፋሓየን። እዚ ከምዚ ኢሉ እንከሎ ኣብ ቀዳማይ መንፍቕ 2026 መጠን ንግዳዊ ምልውዋጥ ሩስያን ህንድን ምስቲ ናይ ቅድሚ ዓመት ተመሳሳሊ ኣዋርሒ ብምንፃር ብልዕሊ 800,000 ከም ዝዓበየ ፀብፀባት ሓቢሮም። ፍርያት ባህርያዊ ጋዝ፣ ነዳድን ሕርሻን ኣብቲ ንግዳዊ ገስጋስ ዝለዓለ ተራ ከም ዝነበሮም ተገሊጹሎም። ክልጤን ሃገራት ንመጠን ዘካየዱ ንግዳዊ ምልውዋጥ ክሳብ 2030 ናብ ልዕሊ 100 ቢልዮን ዶላር ክብ ንምባል መደብ ከም ዘለዎን ይግለጽ። ዮርዳኖስ ምስ ህዝባዊት ሪፓብሊክ ቻይና ዝፀንሓ ኩሉ መድያዊ ዝምድና ንምስፋሕ ከም እትሰርሕ ኣፍሊጣ። ካብ 18 ክሳብ 24 ነሓሰ ኣብ ቻይና ምብፃሕ ክፍፅም ዝቐነየ ንጉስ ዮርዳኖስ ዓብደላ ዳግማዊ ምስ ፕረዚደንት ሺ ጂንፒንግ ኣብ ዘካይዶ ዝርርብ ሃገሩ ነቲ ቻይና ትኽተሎ ዘላ ናይ ምዕባለ መስመር ከም እተድንቆ ኣረዲኦም። ኣብዘይካዚ ንጉስ ዓብደላ ዮርዳኖስ ንቻይና ኣብ ፅላታት ሕርሻ፣ ቴክኖሎጂን ትምህርትን ንዘለዋ ምትሕባር ከም ትዕብዮ ኣነፂሩ። እዚ ከምዚ ኢሉ እንከሎ ቻይናን ዮርዳኖስን ኣብ ምውሓስ ዘባዊ ፀጥታ ከም ዝተሓጋገዛ ገሊፀን። ክልቴን ሃገራት ቅድሚ 49 ዓመታት ዝኸተምኦ ዲፕሎማሳዊ ዝምድና እወታዊ ገስጋስ የመዝግብ ከም ዘለየን ዝሕብራ። ሩስያ ኣብ ምዕባል ፅላት ምክልኻል ዘተኮረ መፅናዕቲ ከም እተካይድ ዝገለፀታ ሳተላይት ከም ዝወንጨፈት ሓቢራ። እዛ ትማሊ 24 ነሓሰ ዝተለኣከ ሳተላይት ናብቲ ዝድለ ርሕቀት ብዓወት ከም ዝበፅሐት ሚኒስትሪ ምክልኻል ሩስያ እኳ እንተገለፀ ኣብ ህዋ ንእተፀንሓሉ ግዜ ግና ኣይነፅረን። ሩስያ ነዛ ናይ ሕጂ ደሚርካ ኣብዚ ዓመት እዚ 3 ወታደራዊን ሳተላይታት ከም ዝወንጨፈት ፀብፀባት የረድኡ። ፀጥታ ንምሓስ ወታደራዊ ዓቕማ ተደንፍዕ ዘላ ሩስያ እዚ ተካይዶ ዘላ ጠፈራዊ ንጥፈታት ኣካል ናቱ ምዃኑ ይጥቀስ። ዜናታት ንምዛምባር ኣርእስቲ ዜና ክደግመልኩም። መውሉድ ኣነቢ ናይ ዓመተ 1448 ሂጅርያ ሎሚ ብልዑል መዓርግ ተኸቢሩ። ብደረጃ ሃገር ዝርግሐ ትካላት ቅድመ ትምህርቲ ብልዕሊ 240 ሚእታዊት ዓብዩ። ኣብ ሆስፒታል ተሰነይ ን600 ዜጋታት መጥባሕቲ ሓበላ ዓይኒ ተኻይዱ። ኣሜሪካ ኣብ ልዕሊ ኢራን ዝሓየለ ምዃኑ ዝጠቐሰቶ ሓድሽ ቁጠባዊ እገዳ ወሲና። ፈረንሳን ስዑድ ዓረብን ቁጠባውን ወተሃደራውን ዝርከቦም 21 ስምምዓት ከም ዝኸተማ ሓቢረን። ኣሜሪካ ብ2025 ኣብ ምምዕባል ኒክሎሳዊ ኣፅዋር ኣስታት 70 ቢልዮን ዶላር ወፃኢ ከም ዝገበረት ተገሊጹ። ነስ ሰዓት ዝተዳለወ ዜናታት ተዛዚሙሎ ምስ ተረፉ መድባትና ንሓድገኩም ብወገነይ ሰናይ ምሸት።

0: መፂኻ ኢዶ መፂኻ ኢዶ ፅበካ
1: ዶንኪኻ ኖኮ ዶንኪኻ ኖኮ ኣንታ በርኮ ክትብለና ተፅበቑሲ ደርፍን ሳዕስዒት
0: ትፈሎ ዋ ኣነ ኣገልጋሊኻ ተለኣኻ ተመፅዋትናት ካስ ዓኻ ኮ ይቆፈ ስካበል
2: ክትኸሉ ሰኒኻ ዘለያ
1: መስፍን ምዃን ካ ባቐለለይካ ወዲኻ ወዲኻ እንታ መስፍን ደላላ ይበኣኻ
0: እንታይ ዳገጌኻ እንታ ዘይጥሙይ ዘይረኩስ ዘይፈኩስ ኣነዶ
1: እንታ ኣኻ ካብ ዘይዘይ እናበልካ ኣሉታ ተቐድምሲ ቅዱስ ኢኻ ረዚእን ኢኻ ዘይትብል
0: ንሓደኹም ማለት እዩ እናለዩ
1: ድሓንዲኻ ዳኣ ዘይኣመልካ ኩሉ ኣካላትካ ናብ ኣስናን ተቐይሩ
0: ዳዕላ እዚኣን የበላ ካብ እስናነይ ስባይ ድሕንካ ወዳይ ኣታ ድሌታትና ኢኸም ፀጉሪ ርእሲ መልእልእልእልእል ደሎታ
1: እንታይ ዳ ረኺብካ እንታይ ድና ኮይና እንታይ ኢኻ ረኺብካ
0: ሕጂ ንወዲ ሓውካ ዘኽታም ከይትብሎ
1: መን ወዲ ሓወ
0: ንናኸም ሰብኣይ ጓለይ
1: ስፔታ ሰብኣ ጓለይ ክትብል ከይማርዓናየ ምስ ሰብኣይ ጓለይ እንታ ከመይ ውድእ ውድእ
0: ሓንጣ እዚ ኣነ ዝሰማዕኩ ስለዘይሰማዕካ ኳ ኢኻ ከም ትብል ዘለካ
1: እንታይ ኢኻ ሰሚዕኻ ነቲ ርኢኻ ለካ ቅርሚ ሸውዓተ ዓመት ዝመፅ ሓወይ ንዑካ መቓብር ግደ ክተተስአ
0: እወ ብትሳእ እንተበልካ እውን ኣይተጋገኻን
1: እቲ ብምሽክለታ ሃሪሞ ዝሃደመ ቀታል እዩ እቲ ብዘይምርካቡ ዘብለና ዘሎ እይሞ ንሱ
0: ካብ እንዳ ሰይጣን ኣቴ ረኺበዮ ሒዘዮ መሲገዮ
1: መሲገዮ እንታታኸ ዝብሎ ለካ ድሕሪ ሸውዓተ ዓመት ዝተረኺብካዮ እንተ እዚኣኸ መዓስ ዝፅሓፍካያ ድርሰት ዳኣላ እዚኣ
3: ኣዛሚት ንዕስኮ እዩ ኣዛሚት ናይ ቀደም ባህርያት ክደጊስ ክምሽ
4: እንታይ ማለት እዩ
3: እንተኾን ክዶም ይኺ
4: እሞኸም ኢልካ ዘይኮነን ዝሕተት
3: ሰበሪ እንታይ ኢልካ ከም ዝሕተት ንዓይት ነግረኒን ይኺ
4: ዋ ምክንያትይ ከይፈለጥ ከመይ ጌይር ክትንትኒ
3: ኣንቲ ንፈለጥ ኮይና እቲ ተ ምክንያት ጠፊኢ ንስካሓጠኪ ካብቲ ፀላሕ ከ ናብዚ ስካብ ትመፅ ኮ እንታይ ኢልካ ከምተ ምክኒ እንዳሓሰብኪ ክትመፂ
4: ሚኮ እንታይ ዳ እዚኣ መልኪ መጀመርቲ እዚ ትስምዐ
5: ኣይዋ ቅድሚ ምኩያ ክሲ እንታይ ከማለት ምፅሓቲ ኣስቦ ነይሩ
3: እሞ ንዝፈልጦ መሲ ስካሓትት ዋ ደቂ ዝፀቂጥኒ ደንጎስ ኣውቶቡስ ገዲፋት ንኸይዳ ታክሲ ሲኢነ ሓይመየ ሓዲራ እዚ ኮ ዘሰንኮረኒ መልሲ እዩ ሰምዒ ክንለኺ ካብ ዝወፃእ መስ እንተለኪ ንገር ንክሰምዓኪ ኣንተ ዘረባ
4: እሄ ኣዞ ተፀሊኢክድ ኣነስ ደሓኒ ትንእሽተይ ሓወይ እምበር ትማል

0: ሸት ብሳይክል ገይሩ እንዳኸደ ከሎስ ምስ ሓደ ሳይክል ዝሓዘ ሰብ ተጋጭቡ ኣብ ኤመርጀንሲ ኮይና ሓዲርና
1: እቡይ ከምዛ ናተይ ማለት ኳይ ትማል ንየለይቲ ሰዓት ሓደ ብናህር ናኸርኩ ከለኹስ ምስ ሓደ በዓል ምሽክለጣ ኳ ተጋጭ ወ ግና ድሓን ሳላሱ ቀሲሉ ዝኸይድ ብነበረ ክልተና ወል ሓንቲ ኮና ኣነ የ ናይታ ድወደቕ ኳ ሓመድ ተፀያየቀ ንግፍ ንግፍ ኣቢላ ከዓ ሰሪ ዝዓርከይ ሰሪ ዝዓርከይ ተባሂልና ከይድና
2: ማኣዙ እቲ ምስ ሓዊ ክዝተጋጨወ ወድዳ ተታሒዙ ዶ
0: እወ ናት እኮ የገድድ ስርአት ሃሲ ከማን ስለዝኾነ ብኣይሲ እዩ ደቂሱ ዘሎ
3: ኣቤ ኣንታ ኣሪካ ሲትረፍ ሓሚምካ ምማት እንበሪ ክተርፍ ደልዩ
4: እሞ ሕጂ ድኣ ክተፍቅድ ዲ ክመፅ ይኮላስ ክትሰርሒ
0: ኣነ ክሰርሒ ለ ሳላ ቀዳማይ ረድኦት ዝገበረሉኩ ድሓኒ ሕጅዳ
4: ሓረ በልዲ ብዛ ክግበር
5: ሃበኢልካ ተረኺቡ እቶም ዘላሎ ዕረኽተይ ናሆምሲ ንጓለይ ክምርዓዋ ኢለ እንዳነገርኩም ከለኹስ ሓደ ካብቶም ናይ ቀርባ መሳርሕተይ ኮይኑ ኣብዛ ጉንዲ እዚ ናይ ሕሱ ክኢሉስ ቀታሊ ብኡመን ምዃኑ ትፈልጥ ዲኻ ኣይብልኒ ታኻ ትብ ዘለኻ ድሕሪ ኢኸ ብድሕሪ ኢ ኣነ ዝሰሚዐ ክንቅስ ኣብዚአ ኣስቲ ሓባቢለ ነቲ ሰብ ከም ዘርእዮ ገረ እንታ በጃኸለ ከዓም ዝመተ ምራኻ ኣይትፈኑ ኣጣ ንሓወይ እምባ ፀላም ጉልባብ ገይሮም ርኢካ ኣለካ ድፍእ ኣቢሎሞ ወይነ ሓወይሲ ደም ሓወይሲ ደመ ከልቢ ኮይኑ ተሪፉታ እንታ ዝብለካ ዘለኹ ደስማዕ ብፅቡጥ ርኢ እዮ ብርሃኔ ዳዊት ፍረንኬል ዝበሃል ሃብታን በዓል ፀጋ ይብለካ ኣሎ መስብን ፅባሕ ንጎ ኣተራሪፍካ ፅበያ ክዚኣ ባፃወትየ ነረ ተኢልካ ንብለካ ኣለኹ ሳደብ ናባኻ ቅይራ ድምነተይ ምስኻን ምስ ስድራኻን ክገብራ ይብለካ ኣለኹ ኣባ ከለካ ፃወተካ የ እንተኢልካኒ ልክዕ ከምዞም ደቅና ዝብሉ ክቃርፀካ ወ ክድባሓቀ ሓዳል ካብቲ ክትንፋስ ዕርኹ ናብ ሕሞትሙት ክሰግር እንዳሓሰብናስ ኣነ ባኣኻ ክዳኣል እሞካ ብሞቱ ሓምጓለ እትሕሰቦ
6: እዚኣ ሰሓቅኻ እኳ እንካ ስገምዓ
5: ስጋ ደቀ ይብለካ ኣለኹ ደቀ ይክእል ይብለካ
6: ኣለኖኖ ንስኻ ብዛዕባ ደቅኻ ስለዘይትግደስ ካልእ ኢልከምዓ
5: ስጋ ንእስነተ ይብል ብለካ ኣሎ
6: እንታ ትሕጭጭ ዲኻ ዘለኻ ሓንታ ላይ ትሕርቀኒ ዶ ብድላይካ ምሕለኒ ፅቡቅ ኣብዛ ክረምቲ በርቂ ምንክል የብለን ስከባ
5: ኣብቲ ናይ ቀደም ክረምቲ እኳ ከይከውሲ ኣብዛ ሓጋይ ዝኾነ ክረምቲ
6: ንሓደ ኣይ በርቅን እዩ ዛሃርም ዘሎ ግዲ ኣቻ ባዕልናትካ ወዲ ከማኻ ንኩኹም ትልኩምና ዘለኹማታ
5: በል እዛ ጉዳይ ብዋዛ ኣይተረኣያ ስጋ ዓይነብርከይ ናይ ብልበይ እንድሕሪ ሓስያኻ ድላይካ ትገብረኒ
6: እሞንታይ ንፅበ ኣለና ንናሆም ነገርና ዘይነ ንጠልጥሎ
5: ቅድም ብኣነ ንስኻን ሰብከይ ሓወስና በይና ረኪብና ንፈራርሓ እዮ እሰብ ከዓ ንምስ ዝገበሩና ድማ ገበን ፖሊስ እንተሰሚዖም ድሃይካ ከእትውካ እዮም ኢልና ነፈራርሖ ድሓር ከዓ ወዱ መፅ ስለ ዘሎ ሕንኡ ክፈዲ እንተልነ ዝበልናይ ገንዘብ ክበልና
6: እሞ ድሕሪ ኢኸ
5: ብድሕሪ ኣነ ንስኻ ነጅሕ ናይ ሃብቲ መቋረቂ ኢኸ ከመይ ሓዲርኪ ንብላ
7: ኣኸስ ፅንሐ ጥራሕ ከርእክ
0: ይቶንኮ
7: ንኣዙ ዳ ኣንተ ወይ እንታይ ክኢልክያ እቲ ምስ ሓዊኽ ዝተጋጨወ ወዲ ዝተታሒዝሎ ትብልያ ኣነ ከይከውን ዲኸ
0: እንታይ ይፍለጥ ክንደይ ጨካና ድዮም ሓደጋ ፈፂሞም ዝሃድሙ
3: እዚኣ ብሕማቐን ወዲ ፈረስ ኣውዲቑ ረግፅ ወዲ በቕልንከ ኣውዲቑ ድንግፅ እኳ ዝበሃል ትሕቲ ናይ በቕሊ ሓንጎል ዘለዎም ሰባት ከ ኣለው ድዮም ደቀ
8: ገለገለ ሰብ ተሽከርከርቲ ሓደጋ ምስ ዝፍፅሙ ነቲ ግዳይ ገዲፎም ይሃድሙ እቲ ግዳይ ናብ ሕክምና ወሲዶም ሕክምናዊ ረድኤት ኣብ ክንዲ ዝህቦዎም እቲ ግዳይ ሕክምና ስኢኑ ሂወት ይስእል
4: እዚኣሞ ክልተ ጌጋ እንዳያ ትበሃል ሓደጋ ወዝቢ ስለዝኾነ ኣብ ዘጋጠመና ግዜ እቲ ጉቡእ ናይ ሕልናን ናይ ትራፊክ ሕግን ከነኽብር እዩ ዘለና
2: ስምባደ ድኸውን ከምኡ ዝገብሮ ስለምንታይ ኣብ ርእሲ ጌጋ እቲ ዝሃድም ዘሎ ሰብ እኮ ንግዜ እዩ ዘምልጥ እምበር ምትሓዙ ይተርፎን እዩ
0: ከመይ ገይሩ ከምልጥ ዳ ደም ሰብ እኳ ኣይሰድድን
2: ነዞም ሓደ ክልተ ብፍላጥ ከምዚ ዝገብሩ ሰባት እቲ ሕጊ ብፅኑዕ ስለዝሕዞም ሰብ ዘይብል መቕፃዕቲ እዩ ዝወርዱ
3: ፅቡቅ ክብሮም ኣቲ ነዚኣቶም ኣይድንገፆም
8: ካደሚ ክሳሕ ተግባር ናይ እዚኦም ጅማ ትርክር ተኪስካ ካብ ምቕታል ብኸራ ካብ ምውጋእ ብኸመይ ክፍል ንኽእል
0: ወረቶም ሓደጋ ዝተፈፀሞም ስድራ እውን ሃዲሙ ነይሩ ተሰሚዖም ሕድገት ዝበሃል ኣይገብሩን እዮም
7: ዎ ኣታ ዝዘረባኹም ክንደይ ከብራሓካ እዩ
4: ዎ ከምዛ ሄለን ዝጠርጠረታ ትማሊ እዚ ሰብዚ ነቲ ዝሃረሞ ወዲ ገዲፉ ከይዱሎ
0: ሓነ ኮ ነፍሰ ይነግረኒ ደም ሰብ ስለዘይሰድድ እኳ እዩ ስምዖ ዶ ወልደፍደፍ ዘብሎ ዘሎ
7: መን ወልደፍደፍደፍደፍ ኢሉ ኣነ ወልደፍደፍ ኢ
0: ኣብታ ሰብ ዝገለ ገይሩሎ ፖሊስ ንፀዋዓሉ
6: ዕዋይ መሳፍንቲ ኣታ ንስኻ ኮ ደላይ ስራሕ ዘይኮንካ ፍጣር ስራሕ ኣካስኻ ንስኻ ኮ ብልሂ ኮ ኢካስኻ ኢኻ ብልሂ ቆቓሕ ጎራሕ ከምተመን ርኢኻ ኮብራ ዒንትኻ ከምናይ ንስሪ

0: ልብኻ ከም ናይ ወኻርያ ትንእደኒ ኻ ዘለካ ትፅርበኒ እንታይ ክፅርበካ ምጉሰካ ኣለኹምባ ንስርተ መን ወኻርያ እንዳበልካ ደና ኣዳለዩ ኣባት መርስና ኮ ኩኑ የዋህነ ከመንዝር ወኩኑ ጠቢባነ ከም ኣርወ ምድር እናበሉ ኮእዮም ዝስፈመሩ
1: ኣይትቀይሮ ከመንስር ዘይኮነ ርኢካ ኣለካ ዮሃነ ከመርግብያ እዩ ዝበሃል
0: ኩሉ ሓደ ኩሎም ነፈርት እኒ ምስር ኮ ካብ ማዓዶ ርኢ ኮ ይብለካ ደኹ ከምዚ ገር ቆብ ዘብል ቆሪባ ኮ ሕጂ እንታይ ንግበር
1: እዋ ንስኻ ዝበልካ ይኹን ኣነ ቀያሕ ሳንቲም ትበሃል ስለ ዘይብለይ እዛ መርዓዋለይ ከዓ በዛ ኣጋጢማ ዘላ ጉዳይ እያ ክትሓልፈለይ ዝደል ዘለኹ ወ ምክንያቱ እንታወዲ ገንዘብ ብጣዕሚ እዩ ዘድልየን ዘሎ
0: ንኣይስ ብናይ ግብርን ካብ ሰብ ዝተበቃሕኮ ዕዳን እንዲ ዝሰቀ ዘሎ
1: እሞሓባ ሕራይ ካብዛ ዝበልኳ ተበጊስና እንታይ ንግበር
0: እንታይ ንግበር ዶ
1: ወ
0: ዘይትሕትዝን ዘይትእስርን ነገር ንግበር
1: ሕራይ እሞ እንታይ ትሓስብ እስ እንታይ ተግበርና ሓይሽ
0: እንተይ ንኣይሱም ሓርቢትኒ ዘሎ ግን ኣነ እዛ ጉዳይ እያርኢ ከለካ ንም ከይሰምዕነት ገበነኛ ረኪብና ኣብኣ ከተራዳይድና ተዳዚብና ተዋሂብና ተማሳጊድና እዛ ጉዳይ ናብ ረብሓና ንቕይራ ትምሕትም ንብል
2: ናም ወዲ ሓወካ ከይሰምዐስ ከም ንገብር
3: ሃኔሮንጌካ ዶ ሶሶሶሪ ሮንጌካ ዶ
4: ንዓ ክንምፅባይ ዳ 40 ደቂቃ ኣይኮነን 40 ሰዓታት ዝኸውኑ ናይ ምሰልቸውነን
3: ዋ እዚ ቆፀርፊ ንዓይ እዚ ማለት ሲ ንኽረክበካ ኣይህንጠይኒ ሃሊኸ ሃሊኽ ንዓይ ኩሉ ሓደ ኳይ ካ ትብለኒ ዘለካ
4: ኣነ ብባህረይኒ ዝፈትዎ ነገር ካብ ምስ ረኸብክዎ ቅድሚ ምርካበይ ዘሎ ህንጥይነት እዩ ደስ ዝብለኒ
3: ትረዳለ
4: እንታይ ኢለ ከም ዝረዳእ ክንዲሞ ጨኒቐኒ ቅድሚ ቆፅራና ቅድሚ 15 ደቂ ኣነ ብዝፀኒሐ ግና ብስእል ኣእምሮ ምሳያ ክፀኒሐ ከ
3: እንበይ ሕጂ ንዋላ ሓንቲ እያ ክዘካ ዘይከኣልኩ
4: እሞ ክትርግሓልኩ ዶ
3: ኣይ
4: ሃኒ ንሳ ክሳብ ትመፂ እቶም ዘሕለፍናዮም ሓፀርቲ ግን ምቁራት ግዜያት እናዘከርኩ ኣብ እምሮ እናተማለሰ ንሳ ከይ ከዓ ልፅኒሐ
5: ይደ
3: እሞክኸይ
5: ናብ
3: ካባይ ንላዕልን ዝኽርታትካ ትፈቱ ንድሕር ኮይንካ ድኣ ሞ ነቲ ዝኸለፍኩካ የቕረይታ ሓቲተ ነቲ ምቁር ትብሉ ዘለካ ዝኽርታት ከይተኸላለፍካ ከምሱ ትቐፅል
4: ክፈል ሞ ብኣካል መፅእ ክከለኸሲ ምስ እለ ክከዕልን እሱዳ ገዲፈክ ምስገልኩ ብኣክለኒ
3: ንድዕልካ ኮሪኻኒ እንዲኻ ፀኒሕካ ዋ ካባይ ንላዕሊ ስንስእለይ ክትበግ
4: ኣይ ደቂ ኣንስትዮና መቼ መትሓዝ ዝበሃል ብልክ ልዕሊ ርብዕ ሰዓት ድፅበ ሰብ ዓሻ ወይ ደንቆሮ ኢለ ገዲፈ ክተዝኸይድ ከዳ
3: እዋ ዓሻ ድኾንካ ኣነ ብጭንቀት ዶ ክሓመካ
4: ወይ ድማ እቲ ከንዕለሉ ዝግበኣና ግዜ ኣብ ምምፃእ ኣሕሊፍ ክዮ ስለዝኾንኪ ንዕናይ ገዛ ኸፋን ውቅየተ ዝብለኒ ክዳ ሞ
3: ወ በጅኻ ከምኡ ተስማዕኒ ዋ ከምኡ ዝበልካ ንኮ ኮይኑ ተሰሚዕኒ
4: ሰምባዲ ከመይ ኢሎሞ ከምኡ ዝብልካ ልክዎ ፀኒ ንዓኸ ዘይኮንኩ ወላ ኣነ ከምሞ እንታይ ይኹን
3: ቤቢ እንታይ ኮይነስ ቀዶንገ
4: እንታይ ኣነ ድማ ምሳኽ ነይረ
3: ቢንጎ ሕጂ ዶ ሒዘካ ምሽ ብስእሊ ኣእምሮይ ምሳ ክዕልል ፀኒሐ ትብል ፀኒሕካ እንተኾንካ ስከዚኣ ዘይፈለጥከያ
4: ኣነ ኮ ናይ ዝሓለፈ እምበር ናይ ዝመፅእ ዝግምት ጠንቆላ ይኮንኩን
3: ንልካ ንዓኸበጂ ከመን ክረትዓካ
0: ስማ ሚስጢር ክልተ ልዕሊ ምድሪ ስለዝኾነ እዛ ጉዳይ ኣባይ ናባኻ ክጠርፍ ጥራይ እደሊ ዘሎ
1: ሓንጣል ንስኻ ዋላ ሓውኹን እቲ ጉዳይ ኮነ ንውላዱ እዩ ዝምልከል
0: እሞ ብለካ ልኹ ዝገንዘብ ኣብ ሰለስተና ፋሕ ተቢልናዮ እንተተወሓሓደና
1: ሓቂኻ እቲ ገንዘብ ብርክት ክብለልና ኢኻ ዘለ
0: እወ ፅባሕ ንጎ ኣነ ጥራይ ስለ ዝኾንኩ ውላዱ እቲ ካሓሳ ንዓይ ጥራይ እዩ ዝምልከት ኢሉ እቲ ገንዘብ ከይጥርንፎኩ እየ ፈሪዕ ዘለኹ እንተ ወዲ ሓወይ ኣብ ገንዘብ ዘለዎ ኣረያ እያ ብለካ ደኹ ቤተሰብ ጥራይ ዘይኮነ ሰማዕ ዘደንፅኳ እዩ
1: እንታይ ክትብል ዘለካ በቃ ክ
0: በቃ ጥራይ ቅድሚ ስደት ምካዱ ብለካ ኣለኹ 85 ናቕፋ እንተነይረኖም መታን ከሕንሽሸን ኢሉ ሓወበይ 15 ናቕፋ ኣለቅሓኒ ኢሉ 100 ናቕፋ መልዩ ኣጠቕሊሉ ባንኪ እዩ ዘብፅሐ
6: መዙላ ድሕሪ ሞትዕና ክበፅኒ
1: ስማዕ ታጓለይ ሳይ ትጨብጠኒ እንድያ ናይዚ ከዓ ዝገደደት ነግረን ኣለኻ መዙ ድሕሪ መርዓ ዋላ ሓንቲ ዝርከብ ነገር ስለዘየለ ርኢካ ኣለካ ገለ ክንሓስብ ኣለና ገለ ክንመክር ኣለና ዋ ስማዕ ዶ ኣነ ከዓ ሕጂ ናይ ትዘዕበ ክዋ ሕጂ እቲ ሕጋገይ ክወስድ ዘለኒ
0: እሞ ኣነ ነጊረካ የብለካ ኣሎ ኣነ ኣቐዲመ ነጊረካ እየ ነዚ ወዲ ሓወይ ርኢካ ወዲ ሓወይ ከይሰምዐ ከሎ ክልትና ነተገበንኛ ረኪብና እዛ ጉዳይ ናብ ረብሓና ንቕይራ
1: ግን ኣነ ዘብርሓኒ ዘሎ ሲ
0: እንታ ክትፈርሕ ስኻ ትፈርሕ
1: ዘፈርሕ ወ ከመ ዘይፈርሕ ስማዕ ዶ ኣብዚ ዓለም ኮርኢካ ኣለካ ግዜ እዚ ኣኸለ እምበር ሚስጢር ዝበሃል ነገር የለን
0: እወ ከምኡ ስለዝኾነ እንዲና ድሕሪ 7 ዓመት ሰሚዕና ይግዲ
1: ስማዕ ዶ ናኹም ተሰሚዑ ኮ ንሕና ናብ ከርሸልና ካጓለይ ከዛ ፈትሓ ንገዛ

0: ድሓር ከዓ ጠንቂኣይ ምኳነ እየ ድሕር ተፈሊጣ
1: ወይ
0: እታ ሰበይተይ ከዓ ከምዛ ትፈልጣ ካብ ካርሸሊ ናብዛ ማርሸበ ድጉሕ ክትብለኒ
2: ወይ ብሳፍ እሞ ንዓኻ ኮብራስ ዝብላሓት ዝጠፊካ
0: ምክስታይ ነዩ ድንግብር
2: እንታይ
0: እቲ ቀታሊ እውን ርኢካ ኣለካ ክንዲ ዝኣክል ወፃእታት እንዳገበርኩሲ
1: ወይ
0: ወዲ መዋቲ ክፍርመለይ ኣለዎ ክብለና ስለ ዝኽእል ንሕና ከም ደላሉ ኮይና ሲ ካብ ምእሳርን ካብ ብዙሕ ገንዘብን ምክባል ከነድሕነካስ ክንደይ ትበና ኢልና ናኹም ከይሰብዐ ዋጋ ዕዳጋ ዘይንገብር
2: እዋይ እዋይ ርእሲ እዋይ ብላይ እዋይ ቆቃሕነት ኣንታ ክቡር ዓርከይ በል እዚኣ ዝበለፀት ሓሳብ ስለዝኮነ ብኣንኸ
0: በል በል ፅብቕቲ በል ናኹም ከይሰምዐ ሎሚ ንጀምር
2: እንታይ ሎሚ ሕጂ ሕጂ ይብለካ ኣለኹ ትስእ ትበገስ መርሽ ያላ ትበገስ ካ
3: ሕራ ይበል እስኪ ምክንያት መደንጎ ክንገርኒ
4: ኣብ ታክሲ ከለና እዩ ካልእ ቆላ ትሕቲ ዕድመን ድዩ ኣብ ሳይክል ተወጢሑ ብኣንጎሎ ብናህር መፂ ምዛ ዝነበርናዮ ታክሲ ጋጨው
3: ኦማይ ጋድ መድሒኑ
4: ይ ክንደና እዩ ንዕባሃሊ መኪና ገይሮም ሆስፒታል ወሲዶሞ ትራፊክ ሳብ ትመፅእ ድማ እታ ንሕና ዝነበርናዮ ታክሲ ደው ትበል ምስ በሉ ኣነ ድማ ከይድንጉየካ ኢለካ ንታክሲ ገይረ መፅ
3: ከይድንጉየካ ወላ ከይጠልመካ
4: እንደ ዓለካ ትፈልጥ ደጃኻ ዋ ኣብ ክንድንጓዓዝ ገይራ ውፃእ ክትብለኒ ዲኻ ትሕጨለይ ዘለካ
3: እፃወተክ እዩ ዘለኹኒ ብከምኡ እንዴ ኣብዛ ዓዲ መኪና ብዙሕ ምዝዋር ዘይፈቱ ሕጂ ድማ መሊስ ክስ ከተፍርሕ ንላኸ
4: እዩ እንታይ ኮንካ ትፈርሕ
3: ከይትስምኒ ኣይነገር ክኹን እምበር ብቐዳማይ ኮ ቆልዑ ክዕሶ ክፃወቱ ፀኒሖም ኣብ ማእከል ፅርግያ ሓደ ክዕሶ ክመልስ ኢሉ ህሩክ ኢሉ ምስኣተወ
4: ወይ እዩ ምሃሪምካዮ
3: እንታይ ክዕሶ እምበር በጃ ኮይናትሎ
4: ታተኩሳ
3: ወይ ንስኽ ርእሱ እምበር ከምታ ክዕሶ ንኳ ዓይተ ተኮሰት እምበር ከመይ ደ ሰንቢደ
4: እዋይ ኣቲ ሓቂ ከንዲካ ንእስኻ ክትዳሃል
3: እዋ ሰንቢደ ኒ
4: ዋ እቲ ስንብድ ወይ ሰንብድ እንድዩዚ
3: በሊ ጠሚዮ ስለ ዘለኹ ላዕሊ ዶንደይ ንመሳሕ
4: እዋይ ኣነስ ካባል ዓካ ድኣ እምበር ካብ ገዛ በለአዮ ምፅ
3: ዳሓ ዳሓ ንሕና እዩ ሞ ክንደይ ግዜ ድኺ ክጥዕመልካልኪ በቲ ኣይኒ ወልዑ ናልና ዘወፃናዮ ፈርስማን ጌርኪ ማኣዲ ዘይሓንሰስኪ
4: ኣነ
3: እስኽወ
4: ክድበል በይኑ ኣነ
3: እዚኣ ዝፅበ ሃኒ ኩራ መቸም ኣበፍንጫኽያ ው

0: ኣነ ከምቲ ዕዝብተይሲ እዝሉ ሓደጋታት ዝበዝሕ ዘሎ ብሰንኪ እዞም ተጠቀምቲ ሳይክል ኮይኑ እዩ ዝስማዓኒ።
1: ካልእ ሚክሳሕ የጀማ ትክር ብሽክለታ ምስ ብሽክለታ ምስ ሰብ ምስ ሞተር ሳይክል ምስ እስኩተር ምስ መኪና ምስ መንደቕ ምስ ገረብ
2: እወ ሕጂ ድማ ምዝ ሕፅረት ናይ ነዳዲ ዘሎ ዋላቶም ሰብ መካይን ተጠቀምቲ ታክሲን ዝነበሩ ደርቤሞን ዝነበሩ ሳይክሎን ክጥቀምሎን ስለጀመሩ ፋይ
3: እንታ ደይ ኣብ ርእስላታ ተወስኽታ ኮይኑ እምበሪ ዋላ ተቐደምሲ እቲ ዝበዝሐ ገበናት ናይ ሓደጋ እኮ በዚአን ፈረስ ሰይጣን ዝመስላ ሽገለታታት እኳ እዩ ዝመፅእ።
2: ሓደ በዓል ማኪና እዩ ነቲ ብዘይሕለፍ ቦታ ብናህር መፅኡ ንስክላኸብ ሓደጋ ዝዳሓነ በዓል ሳይክል ኣተዓሻ ኣነ ንድሕር ቀት ኢለካ ኮ እንተኸፍአ ገንዘበይ ክኸስር ንስኻ ግን ነታ ዘይድገም ሂወትካ ክትስእን ክብሎ ሰሚዐ እዮ።
4: ሓቁን ድሞ እቲ ካሓሳብ እውን እኮ ብኣዋፅኡልና ሓደጋ ኣጋጢምናሲ ሓጉዙና ኢሎም እዮም ስድራ መዋትፉ። እቲ ዝሞተ ኸ ብዋፅእ ለ ይምለስ ዶ?
2: መን ምስተመሰይሞ ክምለስ? ኣብ ልዕሊ ኣጋር ዝፍፅሞ ዘሎ ሓደጋ ይኸፍእ ዘሎ።
3: ኣታ ነዚኣቶም ዝቐፅዕ ትርር ዝበለ ሕግዶ የለን እቲ ኣነዚ ልዕሊ ማኪና ሽግለተ ዕተፍራሕኒ።
2: እቲ ዝበዛሕ ሓደጋታት ግን ምሸት ወይ ድማ ለይቲ እዩ ዘጋጥም። እዚ ድማ ዳርጋ ኩላተን ሳይክላት መብራህቲ ኮነ ኣንፀባራቂ ነገራት ስለዘይብለን እዩ።
0: ከምዘን ቻርጀር ሳይክል ታርጋ ስለዘይብለን ሃሪሞም ካ ዋላ ሰብ እናርኣዮም ክሃድሚ ክእሉ እዮም።
5: እዛ ዘረባ እዚኣ ንዓይ ኣሽሙር ምኳና እንድያ ኣነ ከዓ እዛ ናይ ትማል ሓደጋ ስለዘሰካሓትኒ እጃ ካብዚኣ ፍድስ ምስ በልኩ ንስኩለይ ኩለ እንተ ዝጎደለኣ ንብረት ክምልአላ እዩ።
2: ነብሳ ክትብል ሂወት ኮልዕል ኩሉ እያ።
3: እዋይ ኣዘኪርኩምኒ ኣቦይ ንሽግለትኡ ካንካልእ ዝነበረ ጉዳም እዩ። ንሕና ድማ ኣብ ሰሳልስቲ ንሓፅበሉ መብራህታ ሽዑኡ ቅሊን ቅሊን ኢልና ንፅዋዓ ዝነበርና ቃጭል ኣብታ ማል ኒብርዮ ባኒ ዝቕርቅረላ ዝነበረ ከምዚ መንቀርቀር ትመስል መትሓዚ ብድሕሪኣ ድማ ንሱ ካብ ሓደጋ ዝከላኸለላ ኣንፀባራቂ ነገር ከይተረፈ ነይርዋ እዩ።
4: ዋይ እዘና ኢሎም እሞ እዚ

0: ኩሉ ዝበልክዮ የብለንን መላጥ ደርሆ ኮይን ዝመስላ
1: ኣብተን ሰለስተ ወርሒ 10 መዓልቲ ዝግበር ቁፅፅር እኳ እቶም ተራፊክ ይሓትዎም ግዲ ኮይኖም ኣብ ገለገለ ሳይክላት መብራህቲ ወይ ላምባዲና ወይ ሞባይል ኣብርሒም ክኸዱ ትርኢኻ።
2: እዛ ላምባዲና ወላ ሞባይል ምብራህ ድማ ዝኸፍአት መዘዝያ ተመፅእ። ምክንያቱ እዚ ክጓዓዙ ከሎ ብሓደ ኢዶም ላምባዲና ወይ ሞባይል ሒዞም ኣለዉ፣ ነታ ፍሪና ይርስዕዋ። ስለዚ ዝገደደ ሓደጋ ይስዕብ።
3: እንታይ ደኣ እሞ ኩላትኩም ዳኣ ንዓይዳ ጠመትኩም ትዛረብሎም። ኣነ እዛ ናይ ትማሃለ ሓደጋ ኣናዚዛትኒ ስለዝኾነት ንስኩለይ ቅጭነይ ካብዚኣ ውፅእ ኢለስ ኩለ እንተን ድጎደዳኣ ንብረታ ክመላለአላ
0: ኣተግደፈና ዶ ሰብ እኮ ረሳዕ እዩ። እስኻ እውን እኮ እቲ ናይ ትማሃለ ስለዘሰንበደካ ኢኻ እምበር ገንዘብ ምስ ተሓተትካ ወይ ድሓንካ ንማዓንቲ ገብረላ ክትብል እንዲኻ
4: ከማ እንተ ዘይገርካ ደኣ ንስኩልካ ብስንክልና ወይ ድማ ብሞት ናሓዋሩ ትፍለያ ግዲ
5: እሞ ናሃም ወደይ ኣነን ሓውበካ ሓንጣልን እዛ ጉዳይ ልዕሊ ሰሙን ኣብዚ ክብድና ኢና ዓቑር ያቀኒና።
6: እንታይ ንሱ
5: እወይ ንዓኻ ኣቦኻ ንዓይ ዝፈትዎ ሓወይ ብሞት ምስ ተፈለየና ኢኸየኻ ተሓዘን መሪር እዩ ነይሩ። መሪር ዝኾነሉ ቀንዲ ምክንያት ከዓ ሓወይ ደሞ ኣብ ፅርግያ ፈሲሱ ቀታሊ ዘይምርካብ እዩ።
6: ኣነ ንመርዓ ብዝመደብ ኩሉ ግዜ እዚ ጉዳይ ንምንታይ ክልዓል ተደልዩ?
5: ሓቂ ኸኻ ግን እዚ ነግረካ ዘለና ጉዳይ ንመርዓ ዝዕንቅፍ ዘይኮነስ በንፃር እኳ ዳ ርኢኻ ኣለኻ ቀሲንካ ከም ትምርዖ ዝገብር።
6: ዝሓወየ ቆስለይ ብዕንጨት እናፈርፈርኩም ስቀሲኒ ክምርዓ
5: ዎ ነታ መርዓ ተተራርብቲ ኮይና ሲ ድሓንቲ ምንጋር ዋላ ተተረፈ ሓይሽ ንሕና ስቀታሉ ቦካ ኢና ክነግረካ ሓሲብና ነርና እሞ ድሓን ዋላ ድሕር መርዓ ንነግረካ።
6: ኖ እዚ ቀደም እንዲኦም ክትሓስብሉ ነይርኩም ሕጂ ግን ስለዝጀመርኩማ መልእዋ መልእዋ ባ
5: ሪኻ ሰንቢድ ኩሕ ሓቅካ ንሃም ወደ ካብዚ ዓቢ ዘሰንብድ ነገር ፍፁም የለን። ድሕሪ 7 ዓመት ረሲዕካዮ ዝነበርካ ጉዳይ ሕጂ ከም ብሓድሽ ኣርእስቲ ሒዙ ክመፅ ከሎ ከመይ ዘይሰንብድ?
6: ኣነ ሰንቢደ ዝብል ቃል ወፂኒ ኣነ ዝብል ዘለኹ ቀታ ልቦይ መን እዩ ንገሩኒ ንገሩኒ ባ
5: ቀታ ልቡካ ዳ ብርሃነ
6: ኣቋርፅ ብርሃነ ዳዊት ፍረንኪኤል ድ ደጋጌደ
5: ሓቅኻ ንበር እዩ ንሃም ወደ ትፈልጥ ነርካ ማለት እዩ
6: ብዛዕባ ምፍላጥን ዘይምፍላጥን ንመጉደፎ ሕጂ እንታይ ክገብር ተደሊ ዘሎ
5: እንታይ ሕቱ እዩዚ ቀተለ ሓወይ ንሓወይ ቀትሉ ብሰላም እናነበረስ ንስኻ ስቕኢልካ ክትሪኢ
6: እንታይ ክገብር ኣለኒ ሞ
5: እቲ ክሓሳ ግን ስለምንታይ ይተርፍ እሞ ቀትሉ ዝሃደ መጨካን ሰብ
6: ስምዑ ዶ ባባ ብሳይክል እናኸደ ብጋጣሚ እምበር ብድለ ወይ ብምፅንፃን እዩ ተቐትሉ
5: እሞ ቀታሊ ኮ ክልተ በደል ይፈፂሙ ርኢኻ ለካ ንሆስፒታል ወሲድዎ ተዝኸውን ነይሩ ከዓ ሓወይ መድሓነ ነይሩ
6: ብፍፁም ባባ ማህረምቲ ከቢድ ስለዝነበረ ሽዑ ንሽዑ እዩ ሞይቱ እቲ ጌጋ ድማ ባባ መሰሰትዩ ስለዝነበረ ባዕሉ ከምዝኣተወ ተረጋጊፂ እዩ
5: እሞ ዋላ ከምኡ ኹን እቲ ምህዳሙ ኸ
6: ቀታሊ ምስ ሃርሞ ክልዕለሉ ምስ ከደ ሽዑ ንሽዑ ከምዝሞተ ኣረጋጊፁ ብድሕሪዩ ኣንኮንሽስ ኮይኑ ድማ ሓዲሙ
5: እሞ ናሃም ወደይ ደሙ ደመ ከልብ ኢሎም ሰባት ከይጠርፉናሲ እቲ ካሓሳ ክትቅበሎ ኣለካ
7: ወ ሪኻልካ ናይ ዝቐተለን ናይ ዝሃደመን 1,000,000 ፈረቓ ናቕፋ ዩ ክቐስ ዘለዎ
6: ንሓውኻስ ብገንዘብ እሞ ድማ በዝፀዋዕካዮ ዘይጠቅም ገንዘብ ክትምኖ ዋጋ ባባስ ክንዱ እዩ
5: ሓቂኻ ወ ልዕሊ 2,000,000 ክኸውን ኣለዎ
6: ኣቶ መስፍን እዚ ጉዳይ ስለ ዘይምልከተኩም ስቕበሉ
7: ከመይ ኢሉ ስቕብል ተመክሮ እኮ እዩ ዘካፍል ዘሎ ናይቲ ዕዋላ ወዱ እኳ 1,000,000 ናቕፋ ዝተካሓሰ ይትረፍናይ ኣቦኻ ኣቦኻ እኳ ኣናይ ስድራ ኮይ ነሩታ ዕፅፍ ክኽፈል ኣይግበኦን
6: ኣቶ መስፍን እዚ ሓወቦይ ዝብሎ ዘሎ ሓቂ እዩ
5: ሓቂ ወ እቶም ስድራ በታኻ ስለዝኾኑ ኣደኒጦምና እንታይ ክንገብር ንህልካ ብክንደይ ልማኖ ብክንደይ ልማኖ ካብ 2,000,000 ናብ 1,000,000 ወዲቕና ድሓር ንሳቶም ከዓ ንህልካ መቸሰን ዝርካብ እንተ 1,000,000 ካብቲ ዓዲ ለማሚኖም ድኦም ካብ ድኳን ለማሚኖም ክካሽ ከፊ ኢሎምና
6: ሙኸ እቲ ናይ ካሕሳ ገንዘብ ተቐቢልኩምሞ
5: ተቐቢልናዮም ወ እንታይ ዳ ሰባት ሕማቐት ኢሎም ክጠርፉና ቀታሉ ቦኻ ግን ሃብታም በዓል ፀጋ ስለዝኾነ ካብ 2 ይድጉድሉ ኣሎ
6: ኣነ ግን ዘረባኹም እተሓወሰኒኣሎ በላዕኻ ሓሳ ድ ይፀርፍስ ወላ እቲ ኣብ ሕብረተሰብና ፉንፉን ዝኾነ ካሕሳ ኣይቅበልን እየ ምባል ይፀርፊ
5: ኣይትጋገ ካሕሳ እኮ ንመዋቲ ዝኽሪ ንቤተሰብ ከዓ ክብሪ እኳ እዩ
6: ኣነ ሕማቕ ስማዓኒ ስለ ዘለኹ ክገድፈኩም እየ ድሕሪ 1 ክድውለልኩም እየ
7: እንታ ኸይዱ እንታሕነ እኳ ፈዲ
5: እንታ ስቕበል 2,000,000 እንዳሰምዐት ክቐትል እሞ ድማ መርዓ እንዳሓሰበ እታ ግደፎ ጥራይ ዕድለኛ እዩ ዝቆልዓ ዕድለኛ እዩ
7: ኣንታ ሓንቲ ወይ ንብርሃነ ምስ ረኸብና ዩ ኣይስተውዓልካሉ እ ከምዚ ቅጥቅጥቅጥቅጥ እናበለ ከሎ ንሆሞት መናጊርኩም ኣበልኪልኩም ኮመልኩም ደይበለና

0: ስማዓስከናኹ እንታይ ዳ ተዓዚምካ ምክንያት መፀዊዕካ ኣባ ነገረና
1: ሓንጣል ሓንጣል ኣይተሃቦ ክንዲባዕሉ ክነግረና እንድዩ
2: ሓወ ቦይ ኣቶ መስፍን ንስኹም ዓበይቲ ኢኹም ኣብ ክንዲ ንየማን ትምርሑና ንፅቡቕ ትምዕድናን ትምህርናን ንምንታይ ኹም ንሕማቕ ንክገብር ትደሃፉን ዘለኹም
0: ናኹም ኣቦኻ ወላ ንዓኻ ቅረብካ ወላ ንስኻ ኹን ወራሲ እዩ ንዓይ እውን ሓወይ ወደቦይ ወደደይ
2: እሞ ንሓውካ ብገንዘብ ተሚንካ ኣብ ክንዲ ንገነት ንክኣቱ ምፅላይ ሲ ምዝን ፀጋም ዝመርሕ ዓርክካ ተማሻጢርካ ሬሳ ክድልል ወሲንካ
3: ንብርሃና ድማ ረኪብኩምዎ ነርኩም ንንሆም ክንእምነልካ ካብ ሕጊ ክንሓብኣካ ገንዘብ ሕክፎና ድማ ልኩሞ
0: ንበሎ ኣንጭዋ ከም ዝቀተለ ሃዲሙስ ምባርካ ይሓፈደካ ኹም ኢልካ
3: ኣይ ሓደ መን ስለዝሰንበደ ንእምሩ ስለዝሰሓተ ንግዜኡ ካኹም ተገበረ ድሓር ግን ናባይ መፂ ኩሉ ነገር ተናዚዙ እዩ ኣነ ድማ ንኸይእሰርን ኩሉ ባህርያትካ ስለ ዝፈልጡ ንቤተሰብ ሕማቅ ከይትሕስባን ኢለ ንማንም ከይትነግርለ ምሕረት ገይረልካ የለ ሰዲድ እዮ
0: እምበዓር ንስኻኢኻ ኣብ ልዕሊ ቦካ ጨኪንካ እንታይ ጨካን ንሓወይ ዝቀተለስ እዛ ምድሪ እዚኣ ብሰላም ክረግፃ
3: ኣበይ እዩ ሞኸም እንተዝኸውን እሱ ግን ዘይገማኻ ብዘይፍላጥ ገይርዎ ክንሱ ጭንቀት ገይሩ 7 ዓመት ምሉ ቅድስቲ ማርያም እናተመላለሰ እዩ ዝነብር ዘሎ ከምቲ ሰብ ዝቐተለ ዘይቀስን ካሕሳ ዝበልዐ እውን ናተሸቑረረ እዩ ዝነብር
2: ዝመሓረ ከዓ ኣብ መሬት ብሰላም ነብር ኣብ ላዕላይ ሰማይ ከዓ እግዚኣብሔር ምሃሮ
4: ልዋም ጓለይ ዳሓን ዲ ክመፅ
2: ዳሓነ ኮበሊ ኣነ የፀውዐ እዮ
5: እንታይ ደኣ ዳሓን ዲኹም
0: ኣታ ሰብዓ ምምጋ ዲኻ እዛ ሰብ እዚ ኣብዚ ጉዳይ እንታይ ስለ ዘለዎ ኢካ ፀዊዕካ
5: እንታይ ጉዳይ ድጋጢሙ ሃኒ እንታይ ኹም ከለኻ
2: ዕድመ ነቦኹን ነዝን
0: ነዚ ኣብ ክንዲ ሓወ ቦይስ ነዚ ኢልካኒ
2: ንሓዊ ብገንዘብ ሸይጥ ሰብ ሓወ ቦይ ክብሎ የፀግመኒ እዩ
5: ንኹመ እንታይ ድዚ ጉዳይ ዘይትነግረኒ
2: ክነግረክ ዘይኮንኩስ ካሓተኪ የፀዊዕኪ
5: ሃርሒተተኒ
2: ኣቦኺ ብወዝቢ ሓደጋ ናይ ዝሞተ ሓውኺ ካሕሳ ከም ዝበልዐ ትፈልጥ ዩ ትፈልጥን መልስ ለይባ ንዓኸ እኳ ዝሓተክ ዘለ
0: ኣነ ዝገበርኮ ንዓ እንታይ ትብላ ኣለኹ
2: ንዓኸ ይኮንኩስ ዝሓተካ ዘለኹ መስፍን መልስለይ
5: ጓል በላዒት ካሕሳ እያ ድም ኢሎምካ
2: ካሕሳ ከም ዝበልዐ ቦኺ ካልእ ሰብ ዘይኮነ በዓል እዩ ነገርኒ ሕቶይ ግን እስኺ ትፈልጥ ዲኸ ኣይትፈልጥን እዩ
5: እንታይ ሙ ክገብር ግደፍ እንዳበልኮ ዝገበሮ ንድዩ እምበር ፈልጥዎ
2: ትፈልጢ ኢኺ
0: እንታ ፈልጥ እየብኮ ትብለካ ኣላ እንታይ ኣኻ ክትምደል ኢኻ
2: በልልዋም ኣነ ንሆም ኣነ ንበላዕቲ ካሕሳ ይፀልኦም ጥራይ ደይኮንኩ እፅይኖምን ንፍንፍኖምን ስለ ዝኾንኩ
0: እንታይ
2: እወ እዚ ጭዋ ሕብረተሰብ ከምኡ ስለ ዘይመሃረኒ ንዓኽን ጓል በላዒት ካሕሳ ክምርዖ እንዳ በላዕቲ ካሕሳ ክዛመድ ስለ ዘይደሊ ምሳኺ ናይ ምንባር መደበይ ሰሪዘ ኣለኹ ቻው
5: ሕጂ ሓይሽ ብዕድለይ ተፃዊትካ እታ ዝፈርሓ ዝነበርክያ መፅያትኒ በልክ ትፈልጥ ድሕሪ ሕጂ ልዋን ትበሃል ጓል ኣላትኒ ከይትብል ሽማቦይ ድማ ብጋዜጣ ኣውጃ ክቅይሮ እዩ
0: ንዳንዳንዓባንትኸይዳኣሎናዕመለስኩል ኣሽንጓይዶ ንዓ ክመልስ ድሕጂ ምሳኻ ገፅካ ድምፅማፅካ ኣይርእካን ይብለካ ኣለኹ እንታ ሓንታ ምሳኻ ስባ ብጎና ይኮን ጅስ ከዲስ እንታ ስሱዕ እንታ ሃርጋፍ ሃርጋፍ ይብለካ ኣለኹ።

ابو زي ما تصعب دراسي

ደርፍታቱ ኣብቲ ዝነበረ ወፃ ሃገር ሰሪሕዎ ናብ ሃገሩ ብምምፃእ ምስ ዘርግሐን ኣብ ልቢ ብዙሓት መንእሰያት ክሓድራ ግዜ ይወሰዳን። ክሳብ ሎም እውን ካብተን ተዘከርቲ ጣዕመ ዘማታት እየን። ንሎም እምበኣር ነዝነዊሕ ዓመታት ካብዚ ሞያ ተፈልዩ ዘሎ ስነ ጥበበኛ ኣስመሮም ወልደ ገብርኤል ንዕረፍቲ ናብ ኣስመራ መፅዩ ኣብ ዝረከብናዮ ኣጋጣሚ ዘካየድናዮ ዕላል ከነቕርበልኩም ኢና። ሰናይ ምክትታል።

ትግራይ ከም ሰብሳ ጀሚሮ ካብ ኣስመራ ናብ በዓል መሓጀር ኣብ ኣሕመራ ሕርሻ ይቦ እጃዊት ኣነ ዝኣውለድ ማለት እዩ ድሕምሯት ቤትና ንኤርትራ ንመፅእ ካብ ኤርትራ ክሳብ ሳሳይ ኣርባዓይ ክፍሊ ኣብ ኮምባተማ እዩ ኣብዚ ኣስመራ ካብ ውሽዑ 75 ካብ ዝመፅእ ካብ ኤርትራ ካብ ስማ ማለት እዩ ናብ ናብ ስደት ሽዑ ሱዳን ኮመትና ሱዳን ትኸይድ ክሳብ ክሳብ 84 ኣብ ምፃ ኣብ ምሃር ናብ ራየ ሃማት ድሕረይ ድ 84 ኣነ ምስ ሓወይ ንጀርመን ንኸይድ ብናይ ሓብቲ ዕልበ ማለት እዩ ሓብቲ ኣብ ያ ሽዑ ሂወት ኣብ ጅምር ናይ ጀርመን ቤት ትምህርቲ እውን ጅምር ደቂ 1 ሓደ ክልተ ቢና ንኸውን ማለት እዩ ሽዑ እቲ ኮሚኒቲ ናይ ኤርትራ ክሳይሩ ብዙሕ ኣይበሩ ኣብቲ ሓንቲ ፋሚሊ ኣብቲ ሓንቲ ፋሚሊ ግን ኩሉ ዜ ክትረኽበ ቀደም ቀደም ሎም እንዳክስቶ ጉንሰቲ ፅባሕ ሓንቲ ቀዳም እንዳክስቶ ኣብ ኣታ ሂወት ነይራ እቲ ኮሚኒቲስ ኣይተጣፈን ነይሩ

0: ናብ ሙዚቃ ዝኸደ ዝምባለ ኣይነበረካ ናብ ትምህርቲ ነርካ ናይ ኩዕሶ እውን ዝምባለ ነርካ ስለዚታ መጀመርያ ንሙዚቃ ክትፈትዎ ዝገበረካ ኣጋጣሚ ወይ ደራፋይ ክናክትከውን ዝተኸፍተተልካ ዓድል ኣብ ከመይ ኣጋጣሚ ነራ
1: ሽዕቱ ሙዚቃ ኣጃብራ ሓለበት ነይሩ ከምቲ ኣብ ገዛ ካብ ኮፍካ ብሻ ሽካ ናይ ላግፃት ዝፃወቶ ግደመታት
2: ዝተረረዳሉ ግዜ 991 መጨረሽታ ነይሩ ማለት እዩ ሽ ክንላለ ኮሉናስ ከምዚ ኖርማል ፓርትነር ዘይኮነስ ኖርማል ፍልጠት ጥራሕ እዩ ነርና ሽዑ ድሕሪ ናይ ነፅነት ኤርትራ ምስ መፀት ሶ ኢሉ ክራር ሒዙ ኣብ ገዛ ምስ ሓዊ ኮይኖም ሓዊ ክራር ወቅዕ እሱ ከዓ እንዳንበበ ይደርፍ ድሕሪ እዩ ንሕና ንስሓቅ ኢና ቪድዮ ንመልኦ ገለገለ ሽዑ እዚኦም ናይ ኮሚኒቲ ከዓ ይደርፍ መሲልዎም ዓዲሞሞ
1: ሓደርፊ ከዓ ንጋሩ ሳታ ዛውያ ዝኮም ፅሒፈ
3: ትገጥመ ማለት እዩ
2: ሰላሊያ ኣብ ቦሎኛ እያ ተደሪፋ ነራ
1: ኣነ ሙለይቲ ዘውያ ይብልክንደይተላሚድካሽዑንእንዳንበበ
2: ዝብ
1: ናብታ ጥራ ዘ ዘውያ ይብል ሰበይ ጠቃ ሰሰ ሽዕዋይ ዝሕደርና ኮንሽዑ ላ ዓይነት ደርፊ ማለት እዩ ተባሂሉ
3: ስከስማዓናሽ
1: ዛውያ ሰለልበል ትወለሎ ሰለልበል እንዳክመዘይዕልዎት ደርፊ ንበረትና ሳይ ኢና ደርፊ እዚ ኣብ ናይ ባንክ ለ ዘለዎም ኣብ ስሉ ዝነበሩ ኣብ ዘሎ ደራፋ ክዓቢ ዝኽእሎም ንሽቱ ጋር ይዕድሙን ማለት እዩ ምፅናዕቱ ጀሚሩ ስውዕ ደርፊ ደርፍ
2: ባንድ ፈጢሮም ሽ
1: ናይነት በዓል ናይ ደቂ ኣንስትዮ ዶ ከም ሰብ
2: ወናይ ስንኩላት
1: ስ ምስ ናይ ኤርትራ ኮሚኒቲ ተሓዘ ከምዚ ደፍ በዓላት
2: ወፈያ ከዓ ናይ ወፈያ ከዓ ናይ ውግእ ዝነበረሉ ግዜ ናይ 2000
1: ሽዑ ናይ ድሩፍ ናይ ክደርፍ ናይ ወትኩል ዝበዝ ናይ ወትኩልስናይ ስ ወትኩል እየ ተሓዘ ምድርን ሰማይን እንተተላገበ ከም ዓይን በርፍ ኩሉ ተሰብበ ኣቱ ተብሉ ኣስርከፊትካ ኣብ ኩሉ መዳይ ብልካ ጀቢኢትካ ተጋዳላይ ዝብኸስ እንታይ ትብረትካይ እዚ ዓይነት ገንዘብ እዚ እንታይ ትቆሙ ነራ መንክር ገንዘብ ሕጂ ምሳት ምስከዝሰብ ክትጠቅብ ገንዘብ ትጥቃዕ ተወፉ ማለት
0: እዩ ንኣስታ ሰለስተ ወርሒ ዘካየድካዮ ኣብ ናይ ጀርመን ኮንሰርት ጎኒ ጎኒ እቲ ማሕበራዊ ሂወት ከኢካ ተካይድዎ ነርካ ማዕርክ ንደይ ክብደት ነይርዎ
1: ኣብ ጀርመን ኣነ ዝገበርኩ ኮንሰርት ማለት እዩ ኣብ ብዙሓት ማለት ኣብ ብዙሕ ሃገራት ቅድሚ ምምፃእ ማለት ኣብቲ ናይ ወረቀት ግዜ ማለት ክ8000 ድማት ማለት እዩ ብፊቶፊሾ ማለት እዩ ብናይሽ ብወርቂ ማለት እዩ
2: ፅዑቅ ዝነበረሉ ኪናት ብጣዕሚ ሰብ ዝዲስኣፖይንት ዝኾነሉ ግዜ ሽዑ ድኾነ ሰብ ዓዓቅሙ ክገብር ውፍ እዩ ነይሩ ማለት እዩ ሕጂ እዚ ከዓ ኮንሰርት ገብር ኣብ ሓንቲ ለይቲ ንድሕር ብመና ብሃገራዊ ንሕ ኮይን ኩሉ ሰብ ትስዕበኪ ልዕሊ 20,000 እቱ ታ መሸት እያ እቲ ዝነበሮ ማለት እዩ ተጠቅዖ ወላ ይኹን ወላ ገሎ ይኹን ኩሉ ስምዒታዊ ስለዝኾኑ ተን ገንዘብ ተኣኪበን እሱ ሓንቲ ሳንቲም ኣይወስድኒ ኣይክፈልኒ እዩ ወላ ሰዓቱ ወላ ገለ መሊእ ኩሉ ውፍ እዩ
1: ሎሚ ኣብ ዝፃወት ፅሓፍቲ ኩና ፃወት ዳሕረይ ተወፊዮም ብፅሕፈት ማለት እዩ ሽዑ ሶም ንዝምክሎ ንኮታ ኣካል ይቡ ማለት እዩ

0: ሙኒራን ልዋምን ዝብላ ደርፍታት ከምዚ ክትዕለን ፅናሕካ ኣብ ኣዝዩ ሓፂር ሰሙን ዘይመልእ ግዜ ኢኻ ሰሪሕካ ግጥሚ ባዕልኻ ዜማ ባዕልኻ ሞ ከዓ ኣብ ዝበዝሐት ናይ ቁልዕነት ሂወትካ ኣብ ደገ ነይሩ ወላ ናይ ቋንቋ ምልከት ክሸግረካ ኽእል ነይሩ ኮይኑ ግን ኣዝየን ፍሉጣት ደርፊ ክሳብ ዝእዋን ኮይነን ክልቲአን ከመይ የን ነይረን ስከብ ድምፅኻ ከዓ ክተስማዓና
1: ታልዋመይ እዚ ደርፊ ስናምተ ክማሮ ተባሂልና ማለት እዩ ስ ሽዕ ግዜ እ ናይ ምስ ኣቶመርካ ንዲ እ ስዑ እንታይ ተባሂልና ሽዑ ንስኹም ናይ ፍቕሪ ውፁ ንስኹምካ ናይ ምስካበር ግቦ ተባሂልና ማለት እዩ እጅ ናይ ፍቕሪ ካልኣስ ንጓል ግርፅ ክሳብ ክማሮ ተባሂሉ ማ ኣነ ሽዑ ቅድሚታ ዜማ ውፀኢ እታ ግጥሚ ፅሕያ ማለት እዩ
2: እጂ ሰነና ፍቕት እያ
1: እጂ ሽዑ ወፅርካ ማለት እዩ እቲ መፅርካ ብሽ እዚኣ ከምዚኣ ንምግራ እናጓራናርካ ምስቲ ፖርት ተትሕዞ ዘርፍ ኮይና ማለት እዩ ሽዑ ከምታ መኒራ ማለት እዩ ከምታ መኒራ እ ብቃዕመ ሓንታ ይፋላት ትኹን ትኹን እንታይ ንኹን ኣ ከምዚ ናይ ሱዳን ስታይል ዘረፈ ድማ ከምኡ ንብረ ሽዑ ናይ ሱዳን ስታይል ዛኣቱ በታ ዛኣቱ ወታ ኣብ ስትራት ማለት እዩ ሕጂ ክሳብ ሕጂ ኣነ ሞኒራ ክደግማ ርአ ሰብ ኣለኹ ናቱ ኣብቲ ከምዚ ሕጂ ናይ ወይ ወትካቡስ ውሓላ ሰብ ወላ ሰብ ንዝርፉ እንተገጥሙ ድ ወርትዕዎም ክሳብ እዚ ልዋሙ ኩሉ እዩ ዝረፍ እታ ሞኒራ ግን ዳርጋ ወላ ሓደ ዝርፋ ኢለ ብጀካ እዚ ናይ ሕጂ ዘለወፅ ሞደርን ክሳይ እያ እየ ብውፅኦም ኣለዉ

كله صوتي.

እዚ ኣብ ምሽክ ካብ ዝዛራት ሰመ ኣብ ገለ ገለ ጋጥ ምስ ክስታይ ራይቶ ዘርክ ፀሩ ምስ ኩነታት ተሓዘ ነይሩ ካብ ገለ ጋጥ መካ ትዕንቀፍ ገለጥ ምስ ሰውነታት ትወፅእይበፅልካይወፅልካ ሕዚ ሽዑ እጂ ብተለይ ማ ደውፃ ቆስሎ ነሩ ግን ምስ ኩነታት ዘ ምስ ኩነታት ምስታ ናይ ግያ ናይ ስሜትካ ትኸይድ ሽ ማለት እዩ እዛም ምስ ናይ ስደ ዝነበረ ዘጋጥ ነበረ በቲ ፋሕሲ ግራሕ ወይ ከዓ ገድፋ ትኸይዳ እሱ ገለ ገርፍሳ ትኸይድ ቀፃልኩ ምስማዕ እዮም ሽዑ እዚ ሓደ ሰብጦት ሓደ ሰብጦን እቲ ተመሪያ ባህል እሱ ተመሪ ይበሃል እቲ ማቆረ ሰብነካ ምሽ ቀፃሊ ሓሰሙ ኣብ ዝኾነስ ኣላ ገዛ ዝኾነ ገዛ እዚያ ሕጂ ምስ ናይ ሓሳባት ስዳያ ኣሎ መፅካ መሳ

0: ንኣስመሮም ከም በዓል ቤትኪ መጠን ኣብ ማሕበራዊ ሂወቱ ድዩ ኣብቲ ናይ ዘለዎ ሞያ ኣመልኪትኪ ብኸመይ ትገልፅዮ? ምስ ስድራ ቤትኩም ዘለዎ ዝምድና ኣብ ኩሉ ሂወቱ ስከመይ ትገልፅዮ? ከም በዓልቲ ቤት መጠን
1: ኢንተረስት ኣብ ቦቱ እዩ ዘሎ ናይ ኣስመሮም ክዓቢ ከዓ ዝኽእል ሰብ እዩ ክገብራ እንዳይ ከኣሉ ከሎ ነታ ነገር ሸለል ባህላ እዩ እምበር እንድሕር ናተይሉ ሒዝዎ ከዓኒ ኣይገድፎን እዩ ብቆልጡፍ ከ ኩሉ ነገር እንታይ ኣለዎ ዓቕሊ የብሉን ብቆልጡፍ ክውዳእ ደልዩ ኣብ ናይ ስድራ ቤት እስ 24 ኣዋርስ ቢዝ እዩ ምስ ገዝኡ ደገ ይወፅን ብዙሕ ኣይደልን እዩ ብበዝሕ ግዜ ምስ ደቁ ድሕልፍ ምስ ግዜ ምስ ቆልዑት ይድሕልፍ ኣነ ኣብ ስራሕ ግዜ ክኸውን ከለኹ እሶም ምስ ቆልዑት ሱ ከይድ ከሎ ምስቶም ቆልዑት ዳርጋ ትክሎዝ ኢና

ነስሜ ስፔሻል ኒ ፈልጦ ብዝ በዝ ደርፉ እንዳስተማቀርና ልዋሜ ሙኒራ ብሃፈሻ ከሴቱ እንዳስተማቀርና ዳዕበና ደርፍታቱ እንዳደገምና ብ ጎደና ኮይና እዳተፃወትና ኣብ ዝተፈላለየ ኣጋጣሚታት ነቱ ደርፊ እንዳተፃወትና ኢና ዓብና ኣስሚ ንዓይቢ ዝርዳእኒ ማለት እዩ ድነበሮ ብቕዓት ዝነበሮ ሓይሊ ደይተጠቀመሉ ሰብ ኢለ ድገልፆ ምክንያቱ ኣብተን ዘውፀን ውሑዳት ስራሓት ኣዝዩ ብዙሕ ተሰማዕነት ዝረኸበ ሰብ እዩ ነይሩ ከምኡ ዓይነት ስራሓት ክደጋግመልና ንኣና ዝኸውን ንህዝቢ ዝኸውን ከውፅእ ትፅበዮ ሰብ እዩ ነይሩ ድሕሪኡ ብዝኾነ ይኹን ኩነታት ጠፊእና ነይሩ ዋላቶም ዕሩክተያም ናተይ ፓሽ ዝነበሩ እንተትረኽብዮም ተመሳሳሊ ነገር ምበሉ ክኢል ይሓስብ ሕጂ እውን ክጠፍኣና ከምደይብሉ ክሰርሓልና ከምደለዎ ልዕሊ ኩሉ ንዓይ ደስተ የብለኒ ድማ ብካልእ ሰብ ተደሪፉ ወይ ብካልእ ሰብ ተዘናጢሉ ክትሪኦ ከለካ ስራሓቱ ደስ ይብለካን እዩ በዓሉ ክሕድሶ

0: ኣብኩም ሰብ ገዛ
1: መዓልኪ
0: ኣንቱም ዳ ጫማ ሎሚ ከወዲእካ እንዶ ትኸውን ሎሚ ሳይተምልሰኒ እንትኸውን ግዲ
1: እንታይየን ነረን
0: ብከብደን ተቀደዳ ጫማ ሂበካ ነረ
1: ብከብደን ዝተቀደዳ ብከብደን ዝተቀደዳ
0: ብከብደን
1: ዝተቀደዳ እወ
0: እዚ ጫማታተይሱ ብምሉእ ብከብዲ ቅደድ እንታይ ፀገሙ
1: ብከብዲ ቅደደኪ
0: እወ
1: ዋ እንታይ ምኾኑ ብለል ዝ ናይ ኣራግፃ ጉዳይ ይኸውን ዝኽእል እምበር ኩሉ ግዜ ጫማ ብታኮ እንድሕር ዘይትረግፅ ኮንካ ብከብዱ እንድሕር ጦፋዕ ጦፋዕ ጦፋዕ እንዳበልካ ከም ናይ ገመል እንድሕር ትረግፆ ኮንካ ከብዲ እዩ ድቐደደካ
0: ከምኡ ድ
1: ንሕና ከዓ እንታይ ንብሎ መሲልክ ነዚ ብከብዱ ዝተቐደደ ጫማ ኣብ ዶሚን ዘለዎ ጫማ ኢልና በይኒ ኢና ንቐምጦ
0: ሓራ ይረአየለ
1: ክርኤልክ ዶ እወ ይ ኣይተወዳእና ኣለዋ ከዓ
0: እዋይ እዚ ኩሉ ሰምሮ ከይወዳእካ ኢኻ ኣንታተር ዓይነት ገዛ እንተኾንካ ስክእል ይወዳእካዮ
1: ኣጋጣሚ ማስትሺ ኣይቀነየናን
0: እዋይ በል ተንዲስፈያ ሃበኒ ንስኹም ስጋላ ክተዛርቡኒ ኢኹም
1: ተንዲስፈያ 43 ቁፅሪ ጫማ ሰን ከዳእበና ጌርነየን ሰን እውን ክትምለስ ይኺ ኣይተወዳእን ኣለዋ
0: ወለ ከደይ ሰምዖ ደይብለይ እሰን ከ እንተኾንከ ደይ ወዳእኸየን
1: እሰን ዳ ኣጋጣሚ ማስእዚ እንታይ ድበሃል እዚ ጅማት ጅማት ወዲ ኢና
0: ዋ ጅማትን ማስትሺ እንተዘይብልኩም ሰ እንታይ ዳ ትሰርሑ
1: ዋ ታእቲኪ
0: ኣነ ጋዲ ናብ ዕፁ ማዕጠመጢ ኳሕኳ ሓቢለ ጫማ ይዕሪ ለይ ድብል በርስኩም ወላ ሓንቲ ይገበርኩም
1: መንኳሕኳሕት ገይርኪ
0: ሃባ ሃባ ጥራሕ ሃባት ጫማይ ሃባ
1: እንከይ ውሰድዮ ደይ ጨና ቀትልና ዝቐነየ ጫማ
0: ኣልክስኪድ መያጥ ተከላስናኑ እስኻ ናብ ቦኻን ካብ ምስ ዓማዊልኩም ክትቃየቁ ትውዕሉ ሰሪሕኹም ድኽነትኩም ክትመሓይሽም ፈተንኩም ሃባ ጥራሕ ሃባ
1: ኣንትንክ ውሰድዮ ንሕና ኸማን ከምዚ ኸማኺ ጫማታታይ ንዕር የለኒ ኢና ኣብ ኩና ድዋዓለ ጫማ ኸማን ከብዲ ይቅደድን ኪድ ጥራሕ
0: ስቕበል ለፍላፊ
1: ኣቲ ኺዲ ጅም ስርሒ ጅም ስርሒ 10 ግዜ ጫማ ካብቲ እርጊ ባይ
2: ዛመወደ ደንጌካ ዶ
1: ዋ ዳሓን ዲድ ኣቦ ሰብኣይ ክንዲ ዝሒዝካ
2: ዳሓን እዩ ሎሚ ጠሊ ወሊድዋ እዛ ቤትና
1: ናይ ምንታይ ጠሊ
2: ጠሊ እንትበሉካ ንመይኒ እዩ እዞም እናሻይ እዞም ሃፍታማት ትፈልጦም እንዲኻ
1: ኣንታ ኣቦ ኩላትና ድኻታት ንሃፍታማት ንፈልጦም ኢና ሶም እዮም ዶይፈልጡና
2: ግርም ዝወደይ ንጓልኩም ሃቡና ኢሎም ነዊሕ ሎም ኢኖም እንድዮም ሎሚ ግና ትብፃሕኹም ፅባሕ ሰንበት ምፁና ኢድዮም ኣለኹ
1: ነፊዕካ ኣቦ
2: እወ
1: ነፊዕካ እንኳዕ ዓይንኻ ይሓሰኻ ሎሚ ወይ ሃፍታም ኩን ወይ ምስ ሃፍታም ተፀግዐ ቁሩብ ከማን ካብ ዘለናየ መናባብሮ ድኽነት ተወፃና
2: ኢሎም እዛ ናካልሰላዮ ዕፀውዋ ካልእ ትካል ድለዩ ለውጢ ክንገብረልኩም ኢና ኢሎም ኩሉ ወፃኢታት ካብ ሕፀ ጀሚርኩም ክሳብ መርዓ በዓልና ክንሽፉነ ኢና ኢሉ
1: ተመስገን ደሓንኩ ንካልሰላዮ ካልእ ትካልና ከማን ንደሊ
2: ቻው ቻው

0: በል ሳጓለይ በዓል ሽሻይ ንህቢ ቤትና ዓሲልዋ ኣሎ ሕጂ ኻ ንሄልኪ መርዓ ወዲና ቆፂርና ኢና ተዛለዎ ኤል ሳጓ
1: ዋ ኣነ ኸይፈለጥኩስ መርዓ ትውዶ
2: ዋነ ሃላክ እንደሞ ሕጂ ፈሊጥኪ
1: ምሽ ዳ
2: ኤልሳ መብድኽናት ንምበር
1: ንበሩ
0: ስረይ ከይተፍትሕኒ ፈቲኸን ጸሊካ ክትምርዓዊ ኸ ኤልሳ
1: ኣይ ምርዓውነ ክምርዓቶ ኮይንካ ዓርክለኒ
2: ዓርክለኒ
1: እወለኒ ምስም ምርዓ
3: ደቂ እዚ
2: እስኽስ ዓርኪ ሒዝኪ
1: ኣታውሒዘ እ
2: እንታይ ደ ክፍሊጥክ ዓርክ ክትሕዝ ኣስኽ
0: ሳሚ
2: ሓኒቓትኒ
0: ኣፍዝ በዘውሾኻ ፃፍርኸ ጌርክ እዚ ከተንቁሪ ዓይኑ
1: ፋራ ተኾኒንካ ንዓኸስ ንዓይ ክትኩንነኒ ከርእከ
2: ኣቲ ክትኣትዊ ኢኺ ክትኣትዊ ኢኺ ነጊረክ ኣሎ
0: ክትምርዓዊ ኺ
1: ዋ እምስኹም ዳዓጢኩምለይ እንዲኹም በንስኹም ዝበልኩም ተጌር ኣነ ኤልሳ ኣይኮንኩም
2: ኣቲ ንዕስከ ንዕማ ንዒ
1: እንታዲኻኹምዛባኻ
0: ግደፍ እንተ እንታይ ባህሊ ዝናበያ እንታ
2: ኣቦ ድሓን ኣብቲ በፅሐ ይብላን ኣብቲ በፅሐ ይብላን ዋ እንታይ ትገብር ደላታ ኣቲ ኤልሳ በጃኺ ኣቲ ታይ ክትገብር
0: ዘለኣቲ
1: ኣነ እንስሳ
4: ኣይኮንክን
1: ድላይ ክገብር ኣይክእልን
4: ትኽእሊ
1: እሞ እዚ ሓሳብ ተቋርፅ ወዲ ማይ
2: ተቋርፅቋርፅቋርፅቋርፅቋርፅ ያምፆ ዳኣ ስብ ወዲ ደኣ እሞ ኣቦ ነቶም እንዳ ሽሻይ ምስ ሽሻይኩም ኣይትምፁ በሎም እንታይ ደኣ እሞ
0: እንታይ ደኣ ክንገብር
1: ድሓን እቶም ናተይ ክመፁ እንዲኦም ንዓዋም ጥራይ ፅቡቅ ጌርኩም ተቐበልዎም
0: ኤልሳ እሞ ብዛይ ፍቓድ ወለድኽሲ ቆፂሩ ክዮም ከዓ
1: እወ
2: ከምኡ እንዲ ተቐይሩ እቲ ግዜ ኣቦ ድሓን
0: እንታይ ዘበንግሪ ምዳ እዩ ታዚ
2: እሞ ኤልሳ ሓፍተይ ማለት ሲ ከመይ እዩ እዚ ዓርኪ ክሲ ከመይ እዩ
1: ዋው ማራ ሽኮር
2: ግዲ መልክዑ እንታይ ክገብረልና መልክዑ ዶ ከናብረና እዩ መናባቡር ኢና ንብለክደ ኣለና
1: ናብሮኡ ደኣ ኣቦና ድዩን ምዉታት እዮም ዳሰራሕ ከዓ ናብሩ እየኣሊ ቁርብ ካብዛ ናህናይ ድኺ ዝብል እምበር ድሓን እዩ
2: ካባና ደኪ
1: እዋ ቁርብ
2: እዋ እሞዚ ደኣ ሂወት የብሉን ዕሩቕ ይበል እዩ ዕሩቕ የለን ኣብ ዓለም ናትና ድኽነት እንዳፀላእናስ መሊስኪ ካልእ ድኽነት ክትውስኽልና ኣቦ እዚ ንድኣ ክሕንቕ ድግብኦ እዚ ንድኣ ክሕንቕ
0: ዝግብኦሳሚ
2: እስኹም ንድኽነት ንበርዎ እንተ ኣነ ግን መዓ ሰላማ ቻው
0: ኣንታ ሳሞወደይ ኣንታንታ በዲለኩም እንታ ኣንታ ዋላ ፈለስትኹምኩም ደብርኩም ደይ ሰፍሩታ እንታይ በዲለኩም ኣንታ
1: ወተሰሚ
0: ድሓን ግን ኣነ እንዴና ብዚ ኩሉ ሸሚመኩም ዘለኹ ሕጂ ከዓ ነብሰይ ባዕለይ ክፈርደ
1: ወኣታ
0: ከይድ ኣለኹ
1: ወስኸክለቤኻ
0: ቻው
1: ወይ ብስማም
0: ደህራይ ጣዕምኩም
1: ኣቦ ኣቦ ንዓሙ ስምዓኒ ወተሰሚ
2: ኪድስሚ በሊዑ ሕጋሕ በሊ
1: ፋይ ወይ ደይ መዓድ ወዲ ኣታቦ
2: ካብ ሓደ ገዛ ክልተ ሰብ ካብ ዝጠፍኡ ሓደ ሰብ ምጥፋእ ሓይሽዎ ሓደ ሓደ እዋን ከዓ ጠቓሚኻ ሞት ክኣኮ ኣሎ መስለኒ
0: ሰሚ ሕራይ ትበላ ማርያም ሕራይ ኢላሃናኣላ ሕጂ ከዓ ጉዳይና ክንፍፅም ኢና እዞም ናታ እንድሕር መፂኦም ባዕልኻ ሜላ ጌርካ ፋንዎም እንተ እንዳሻይ መፂኦም ግና ውሽጢ ለና ፀዋዕኒ
2: ሕራይ ኣቦ ሰላም እንታይ ነይሩ
5: ኬፍና ሕማም ፈሊም ድዩ
2: እንታይ
5: ዳቦ ይገብሩ
2: እወን ዳቦ ይገብሩ
6: ሳም ዝበሃል ወዶም ደሎ
5: ትኽክል ኤልሳ ሽማጓሉ
2: ልክዕ
5: ኣታፊታኣታኣታ
2: ንዑድማ ሞት ኣታ ናበይኹም ድሓን ዲኹም ኣታ
5: ኣጎድና ሕማም
2: ችት እንታይ ኹም ደሊኹም
5: ንሕማሚታ ምስሊካ እሳሕበይ ንእብሉ ንቆ ንኤሊዛስ ቅዙፋ እዩ
2: እዚ ሲ ንኤልሳ ሓፍተይ ዓርካ እዩ
5: ሕጂታይ ምስሊካ ከምዚ
2: ኣታታይ መስልካ ምስልካ ትብል ጥዑድ ኢኻ እወ እዚስ ንኤልሳ ሓፍተይ ዓርካ ይፈሊጥ ኣለኹ
5: ሕጂታይ ምስልካ ከምዚ
2: ኣታታ ክመስለኒ
5: ኣደይትሞት ኣንታወ
6: ባጡ ኣብ ቤትናመይ ኣብ ገዛይ ክትርብሽ
5: እዛ መወዲና
6: ሞ ብቤትና ሜድያ ትርብሽ ኣብ ገዛ

0: ኣልጥማ ልኸስ
1: ኣይናይ ቤትናምካ እዚ ድዩ
2: ኦደ
1: ውደይ ትሞት ሓራይ ስከ በልቆፅሉ እስከስከ ናብ ጉዳይኩም እተው
0: ጎይሶ ወደ ሕጂ እንታይ ምስ ኢልካ ብቐዳይ ንሕኪ ነርናስ ኣብ ገዛውትናይ ኣጋጣሚ ጀምዓ ገለ ነይሮም ለካ ንሕኪ ገለ መለ ጋጣሚ ዳዕዋ ነይሩ ያደይቲ ምሽዑ በቃ ኣንጎሎጡ ይብላ ኣለኹ ሳፍታ እንዳ ምሕረት ድኳን ትግጥማ ኒኻ ፈንጂ ነርኑ ጥቡ ይብላ ኣለኹ ዳዕዋ ዳዕዋ ዳፋ ዳፋ ደይቲ ሙ ደንጎላ ንገለ መለ ነዚ ወዲ ሒዘባ ሓጀራ ንግለን ጥዋዕ ብሎ ኣለኹ ብለካ ሰለስተ ጋንጆ
1: ዋኣታታይ ጥዑድ እንታይ ዝብለን ደሎ እንታ ንዓባ በጃኻ
2: ያ ባጡ እንታይ ካቲ ጉዳይ ላቺ ተቐይሮ ስቕኢልካ ሸናኽር
0: ሓኪ ሓኪ ከምዝኳኣል ይብራ
2: ኬፍ ወደይ ድሕማ መን ሞሽምካ
1: ሳሚ ይበሃል ወደ
2: ሳሚ ኣነ ከዓ ቴኖ ይበሃል
1: ቴኖ
2: ዛዓርከይ ከዓ ባጡ ይበሃል
1: ባጡ ቴኖም ባጡን ትበሃሉ ክልተ ተክትንፋስ ዕሩኽ ቀፅሉ ቴኖም ባጡን
2: ሕጂ ታይ መስለካ ሳሚ ዓርከይ የልሳነ ኣይቁዝፈ እያ
1: ፈሊጠ
2: እጂ ግዜ ነዊሕ ንተረዲኻ ኣለኻ ኣፋፂአ ክጥርያ ካንሸሎን ጢረ ክደክላ ቲዓጁ ሰብለ በይገብሩ ግ ኣሱኸ ጓየኒ ፍግራ ፍግራ ከይድ ገለ ኣጂ ብሻደካ በ ንሌላ እየ መፂ ናብ ዝገዛ
1: ንሌላ መፂኹም ክትላሎ ዩና ሓይሊ ችት ፋቻን ዶሞ ግዲዕኩም ባድላስ ኣብዘይ ቦትኡ ተሰቂሉ ብለኩም ኣለኹ
2: ደኣን ጉዳይና ንግበርታ ይመስልካ ድሽኸይ ብሻለካ ኩሉ ግዜ ዕያል ኮንካይ ትነብርኒኻኖ ፅባዕ ንጎ ቆልዑት ክህሉካ ትደሊኢኻ ዓዳር ክትተክል ናተይ ትብሎ ፋሚሊ ባዕልኻ ትውኖ ተማሓድሮ ምስ ደቅኻ ንሰበይትኻ ንኮፍልካ ቡንካ እናተጨድካ
1: ቲቪካሽበቃ
2: ንኸም የ ደልየ ተረዲኻና በቃ ፋሚሊ ክተክል
1: ፅቡቕ ፋሚሊ ክትተክል ደሊኻ ቆልዑትካ ወሊድካ ገለመለስ ፋሚሊ ትየኖ ትበሃል ብንዳታኒካ ትፅዋዕ ፋሚሊ ሽዑታ ሓፍተይ ከዓ ሰይቲ ትየኖ ክትበሃል እቶም ደቂ ሓፍተይ ከዓ ደቂ ትየኖ ክበሃሉ ሓሳብካ ጥራይ ይኣክል ትየኖ ሓወይ
2: እንታይ ምስለካ ሳምውዲ ሽቀይ ስመስቦ እንዲቲ ጉዳይ ከም ዝስኻትኩም ግራት ትኾንና ነኻ ዘርኢ ኮነኩም
1: ኣልግስ ዘርእኻ ክቕፅል ደይደለኽዎሲ ኣብ ገዛ ይመፂኻ ከዓ ዘርእኻ ክትተክል
2: ታታይ መስሊካ ወዲ ሽኸይ ሳክታይ ትናሃርኒ ዶ እንታይ መስለካ ምሻ ያታይን ዘንዓጃው ዝብሎ
0: ታ ነዚ የሽሜሽ ገለ ግጥሞን ይሓክዮ
2: እዚ እምባ ትኾኑና መናጠሪ ጎልጎል ትኾኑና ንድርመሉ ገለ
1: እምባ ክትኮኑና መፀጊዒ ጎልጎል ክትኮኑና መሳፍሒ ወ ንባዕልና መፀግዒ ንደሊ ኣለና ንባዕልና ንባዕልና ሲ መሳፍሒ ንደሊ ኣለና
0: እሞተማም ናይ ሕማሚ ንስኹም ናብኡ ተሳፍሑ ስኻ ናብኹ መሳፍሒ
1: ኣብቴኖ ሳፊሕካ ድኣ እሞ ክወግሕ ድዩ
2: ያ ዘናጠል ዝወዲ ኣኽ
0: ሞት
2: ስማዓኒካ ውዱሽኸ ንሕና ኮ ስኻ ንእሽተይ ስለ ዝኾን ከዓ ትርዳእና መሲልናዮ እምበር መውስቦኮ ዓበይ ነገር እዩ ዓበይቲ ግለክህሉ ነይሮም ኣደይቲ ሞት
1: ዋንታ ኾንካ ዳ እሞ ዓበይቲ ሒዝካ ዘይትመነሞ
2: ሽግር ኣለኒ ኣኽ
1: ናይ ምንታይ ሽግር
2: ኣቦይና ኣደን ከሪቦም እዮ
1: እዋ ክኽርብዎ ንዓኻ ወሊዶም ዳ መቦኻን ኣዴኻ ናኸሪብካስ ንዕና ዲኻ ክተኸርብ መፂኢኻ
0: ዋታ ናይ ሕማሚ ሕማቕ ባ ዝዛርብ
2: ያኸልዮን ድ ኣኽ ያኻ ምሳኻ ምኽላም ያኽ ኣበይ ገብሩየላ ንድያ
1: ኣበይ ገብሩየላ ንድያ መን ኣበይ ገብሩ
0: ዋታ ፋዘርካ ደይኮነትን
1: ነትቦይ ስቦይ ገብሩየላ ንድያ የላን የላን
2: ናበያ ትኸይድ
1: ናይ ባሕቲ ዕቁብ ኣለዋ ከይድ ኣላ ብዝኸባል
0: ያደትሙት
2: በልተታ ኤልሳ ፀዋዓልና
1: ኤልሳ ከዓ የላን
2: ናበያ ከይዳ
1: ፈረንሳ
2: ብምንታይ
1: ባሓራት ምለስዎ
0: ደትሙት
2: ንዓነ ሕማመያ ዝኽሉ ተወላውልና ፅፅፅ ኢልና መፂና ያ ክተሸኻኽርና ንገል መስዓቕ ሸራፋታይ ትግበረኒ በዲኻ
1: ጉዳይካ ምስ ሸራፋት ኣልዒልካስ መሳሓቂ ሸራፋት ከይትገብረኒ
2: ሶሪ ኣታ ደሽ ኮዳሞራኾሕቆይ
1: ሂበካ ደ ድዕልል ደለኹ ተገይፀ ደይኮንኩ ንዛረበካ ደለኹ
2: ድሓን በቃ ናብ ጉዳይና ንእቶ
1: ድሓን መሳፍሒ ዲኹም ደሊኹም እምቢ መፀግዒ ዲኹም ደሊኹም እጭ ዕደ የለን
2: ስማዓኒ ካብዱ ሽቀይ እንታይ ምስለካ ያ ፍቅሪ ተርዳእ
1: ዘበነ ፍቕሪ ይኮና ንደለና ዘመነ ማኒ ኢና ደለና ሓራይ
2: በል ክትፈልጥ ንየሳ ስና እንዲመስልካ ደዊረ ስና ንለናዓ ገመድ ፍቕርና ኸዓ ሰለል ይብለላ እምበር ሞይታይ ትብተኽን እያ
1: ዳሓን ድሓን ገመድ ፍቕሪኻ ሰለል ደይኮንካ ንትብለላስ ክትሕነቐላ ኢኻ
2: ኣደይቲ ሙታብ ንኣረጋዊ ፀሓይና ከርእየኒ እዩ መስጣ ኣለዎ ፍቕሪ ሕብ መስጣ ኣለዎ
1: ድሓን ድሓን ንዓይ ከዓ ከርእየኒ እዩ ከርእየኒ እዩ ኪዱ ጥራሕ ኪዱ
0: እዚኳ ይሕበአን
1: ቴኖ ባጡ ተቃማቆሙ ተፃባበቁ ድሓር ከዓ ዘን ባድላ ሰዓት ኣኽላኹም ኣለዋ ቐልጢፍኩም ምለስ ዎን
0: ሰክቲ ኣኽ
1: ኪድኣኽ ጉማማዕ
2: ኩሉ ዕደኸ
1: እውይ ኣቦ እንዳ ሽሻይ መፅኦም

0: ዚኣር ይግበረልካ በል
1: ብርኹራ ይግበረልና ቻው
0: ኣሚን
2: ኣቦ እዚኦም ድኦም ሰብኣይ ኤልሳ
0: ሰሚ
3: እዚ
2: እዚኦም እዚኦም
3: እዚ
2: እዚኦም ማእከል ደለዉ ማለትኩም ድም
3: እወዚ
1: እሂ ሽግር ኣለካ
4: መን ኣነ
1: እወስኻ
4: የብለይ ግንሲ ማለት ሲ ኩሉ ግዜ ሰብኣይ ዓብ ተኾነ ብዕድመ ፍልይ ተበላ ንበዓልቲ ቤቱ ጽቡቕ እዩ ምኽንያቱ ንስኹም ሕጂ ንኤልሳ ከመቦኣን ከም ሰብኣያን ኮንኩም ተኣሊዋ ነቶም ዝተወልዱ ቆልዑ ከዓ ከመቦኦምን ከመባሓጎኦምን ኮንኩም ኣለይ መለይ ክትብልዎም ስለ ትኽእሉስ እሱ ይሕጒስኒ
0: ሳሚ
4: ኣቦ ማይ ድሰተየ ሰብ ጽቡቕ እዩ ሰብኣይ ሓፍተይ ከዓ ማይ ጥራሕ ደይኮንስ ዲጋ ምሉእ ማይ ከም ድጨለጥዎ ፍሉጥ እዩ
1: ኣኽለካ ሰሚዐካ ኣለኹ
4: ሓራይ እንኳዕ ሰማዕካ ንድሓን እንታ ኣቦ ከክንዲዝ ገንዘብ እንድሕር ዝቡና ኮይኖም ምርኩስ ገዲፎም ዋላ ብፍሑኽ ፍሑኽ ዘይከዱ
1: ሓሊፍላ ገዛ

0: ሳሞወደይ
1: ይህቦ
0: ውራይ ይበል ርኢኸየኻ
1: ዋእ ሰብ ኣዛሪቡ ድኻዶ ከም ዝሕልፍ ኢሉ ሰብ ኣዛሪቡ
0: ኣምላኽ ጥዑም
1: ግርመካ እዩ
0: ርኢኻ እዛ ኩላ ኣብታ ድኽነትና ገጽና ርኣ ደይትፈልጥ ሎሚ ኢድ ነሲኣ ንልካ ክሳብ ኣለቁሑና ክብሉ ጀሚሮም
1: ኣቦ ክነለቁሖም ክንክእል ኣለና ድኽነትና ክንርስዖ ይብልናን ንድኻ ክንሕብሕብ ክንክእል ኣለና ሕጂ ምስ ሃፍታም ተፀጊዕና ኢልና ጠራዕራዕራዕራዕ ኣየዋፅኣናኒ ድኽነትና
0: ንዘልል
1: ካልእ ኣቦ ድረሳዕክዎ እዛ እንዳካሰላየ ዕፀውዋ ኢልና ድሮ ካብ ንዓፅዋ ነዊሕ ኮይኑ እዩ ተኻርያ እውን እንዳ ሕምልቲ ተቐይር ኣላ እንታይ ይሓስብ ኣሎ
0: ወይለይ ናብኡ ንዲ ፀዊዕና ዘሎ ሕጂ
1: ወ እሳ ያ ቁሩብ ቄር ኢላት
0: ሕጂ ናብኡ ኢና
1: ሕራ ይብል
0: ባ ኣይ እናኸንቲባ
1: ከመይወልኩም እንዳመርዓውቲ
0: ከመይወልኩም
1: እንዳንበይተይ
2: ኣቤ መፂኹም ዲኹም
0: ኤልሳ ጓል ኢላ ሓንዶ ቀኒኹም
2: ከኒኦም ሰማሓ ወይ
0: ፅቡቅ
2: እተው በሎ እተው
1: መርሓባ በሪሁ በሪሁ
0: በሪሁ
1: መርሓባ መርሓባ ከመይ ቀኒኹም ከመይ
0: ሓንዶ ቀኒኻ
1: ሃየኸ
0: ፅቡቅ ፅቡቅ ፅቡቅ
1: እንታይ ዳ ስራሕ
0: ንታይ ዳ ስራሕ
1: እወን ንእሽተይ ስራሕ እጀ ፀኒሐ ነዚ ኤሌትሪክ መንቀሳቀሲ ኮነ ኢለስ ከተዓራርዮ ፀኒሐ ኤሌትሪክ ተጠንቀቕ ኤሌትሪክ ተጠንቀቕ በሪሁ ከይሕዘካ ክፈሉ በሉ
2: ክፈሉ
1: ሕራይ እምበኣር ኣብ ዝሓለፈ ሰሙን እንደ ክፅዋዓኩም ሓሲበ ነይረ እየ ግን ኣጋጣሚ ነዚ ገዛ ክገዝእ ላዓልን ተሓትር ክብል ይቐኒ ኣይጠዓመንን ሎማ ዓንቲ ግን ፀዊዐ ክምናዕኹም
0: ሓድሽ እምበኣር እዩ ዝገዛ
1: እወዋ ሓድሽ እዩሓድሽ
0: ክንደይ ዳ ሂብካሉ በሪሁ
1: ድሓን እዩ ሓደ 20 ሚልዮን ይሂበሉ
3: 20 ሚልዮን በኹሪ እዝንና እዙ
1: ክትሕጎሱለይ ድማ ቤታ ክብርቲ በዓልቲ ቤተይ ኤልሳቤት ከም ህያብ ብሽማያ ገይረየ ደለኹ
0: እዚኣሕር ግበረልካ እዚኣሕር ግበረልካ
1: ከማ ከዓ ሰብኡት ኣብ ዓለም ውሕዳት እዮም ውሕዳት እዮም ኣነ ንዓኹም ዘይከው እንዲ ኣነ ሳሚ ይርዳእና
0: ዝብሩኽ
1: ወወ ሕራይ እምበኣር ባባ ገብሩ ኣብ ዝሓለፈ ዝተባሃሃልናዮ ነይሩ ሕጂ እንታይ ድሌትኩም
0: ኣነ እኳ በሪሁ ፍጥር ብቑል ክብል ምስ ማሕረስ ይዓበ ሕጂ ኻሪ ኻ በዚ ጋሽባርካ ናይ ሕርሻ ቦታ እንተዝርከብ ማሓረስኩ ነይረ
1: ታልእኸ
0: ከይበዝሓካ እምበር ምስኡ ኸ ትራክተር እዚኣ ናይ ማሕረስ ምስ ናውቲ ኣካላታ እንተዝረክብሲ ፅቡቕ ምተንቀሳቐስኩ
1: ብጣዕሚ ፅቡቕ ፀገም ዘለዎ ኣይኮነን ፀገም የብሉን ሳመኸ መምርሒ ፍቓድ ኣለካ ድዩ
4: ናይ መኪና መዘወሪ ማለትካ ድዩ
1: እወ
4: የብለይን ግን እቲ ናይ ምዝዋር ባህጊ ኣቦት እዩ ዘሎ
0: ኣለዎ
1: ፅቡቅ ፅቡቅ
4: ክመሃር ከዓ ክእል እየ
1: ፅቡቅ ብጣዕሚ እዘን ክልተ በጣሕ ኣብ ዝደገ ዘለዋ ዘንቀሳቐሰን ሰብ ስለዘየለ መንቀሳቐስካ ዮም በዕልካ
4: ፀገም የለን ድሓን ክመሃር ክእል እየ
2: እዋ እቲ መሃርን ሰማሓወጅ ሃይ
1: ሃራይ ፅቡቅ እሞ ወዲእና ኣለና ድሌታትኩም ተቐቢለ የ ኣለኹ
4: ሃራይ

0: ኣብዚኣ ላሓንቲ ኣብዚኣ
1: ሳሚ ሕረ ይቐፅል ድሓን ክደፍዎ ቢገብሩ ይቐፅል
0: ብዙሕ ንመርፅ ሞ ቁሩብ ከዓ ንረክብ ኢለ
1: ቀፅል ድሓን ሳሚ
0: እንታይ መሲልካ በሪሁ ሓወይ ሓሳብካ ፅቡቕ እንዲ ኣነ እንታይ ምደለኹ መካይን እንዳሸጡ እንዳሸቀጡ ፅቡቕ ዝተጓዕዙ ሰባት ዝፈልጦም ኣለው ሕጂ ኣነ ከዓ ገለ መበገሲ ክኾነ ንሓንቲ ሞዴል መኪና ሞ ክትገዝኣለይ ንዓ እንዳሸጥኩ ገለ ክስታ ክገብር ዋላ ከም መበገስስ እዛ ተያ ትበሃልተየን ትበሃል ኣዚአን
1: ያሪስ
0: ያሪስ ያሪስ እፈትዎ ነየ ግን ኣለዋ ካ ንዶ ካብ ዕንቁርብ ምዕብል ዝብላ ታየን ዝበሃላታ ሽመኒ
1: ኣቫንስስ
0: ኣቫንስስ እሰን እውን ይፈትዎ ነየ ኣለዋ ካ ግን ብርኽ ኢለን ብርኽ ታየን ታ ሽመን ኣታታይ
1: ራፎር
0: ራፎር እሰን እውን ኣይፀልአንን እንዴ ግን ዕብይ ኢለን በርኽ ትምሻ ኣለዋ እዚአን እንታይን ትበሃላታ
1: ማኬ
0: ማኬ እሰን ብጣዕሚ ደስ ድብላ ንመካይንን ወ ምክንያቱ ኣብ በሪኽ ንቐብሪ ንዝኾነ ነገር የኣትዋልካ ማኬ ፅቡቓት መካይን
1: ማቫይ
0: ኦይ ማቫይ ስን የበለን ብዙሕ ክስታይ ኣይባ ኣይፍተዋን እን ስፔር ከ ኣይርከበኒ እዮም ዝብልዎን
1: በሉ ሕራይ ኩሉ ጠለባትኩም ተቐቢለ ስለ ዘለኹ ኣብዚኣ ሰሙን እዚኣ ንዕርኹተይ ላዓለን ተሓትን ኢልኩም ርኸብሎም ክብሎም
0: እየ
1: ሰሙን ጥራይ ዓድል ሃቡኒ
0: ሓራይ ሓራይ
1: ሕራይ በሉ እሞ ኤልሳቤት ካብቲ ኤን ሞባይል ሓንቲ ሃብ እዮም
0: ሓራይ ዋሕታ ከይበዝሓን
2: እንታ በሪሁ
3: ኣቦ ንክመበሉ እዚኣ ተጠንቂኢኩም ከዓ ህዝዋ መራኸበት
2: ኮነናታቻ
0: ከዓ
2: ክትህብ ሕደር በሎ ከድና በሉ
1: በሉ

0: ደው ኢሉ በል ደው ኢሉ ደው ኢሉ
1: ፅናሕ ኣቦ ኣቦ ባዕሊ ኢሉ ክዘራርቦ
0: ፅናሕ ፅናሕ ፅናሕ ሃሎ
1: ደው ኢሉ
0: ደው ኢሉ ደው ኢሉ
1: ሰሊጥ ወሎ ሰሊጥ ወሎ ሰሊጥ ካደ ወሎ
0: ሓንሳ ሃሎ ኤልሳ ጓሌ ዲኺ ባኺ ጌይሩ ደው ኢሉ ግርም ግርም ግርም እንታይ ክትብል እንቲ ወይ ሓወይ
1: ይቦ እንታይ ኮይኑ እንታይ ይቦ
0: እስከ ፅናሕታ
1: ሓባንዶ
0: ኣቲ ታይ ረኺቦቲ ኳሬንቲ ሒዛቶሲ ብኣቢሉ ኸይሉ
1: ዋ
0: ወይ ሓወይ
1: ሃባሞ ሃባሞ ቦ
0: ወይ ተከል ሕልፈት
1: ኤልሳ ሃሎ ኤልሳ በጃኹም ተኸላቲፍኩም ሕክምና ውሰድዎ ብዙሕ ነገራት መደባት ኣለዎ በል እዮም
0: ከይድ እንዲናትካ
1: ማይቶ
0: በሪሁ ትሕሻ ከይወዳኻያ ጉዳይ ሕርሻ ዕድሜኻ ተጐሪሻ ማሬ
1: ንጉዳይ ኳሰላዮ ምስ መን ገዲፍካዮ ምስ መን ኢና ንዝትዮ ምስ መን ኢና ንዝትዮ
0: ማረ ሓዲ ግንበር ደርቢና እታ
1: ኣብህዋኒ ፈኒናታ ማረ
0: ጠልጠል ሃነበት ሰብ ደደቀይ ብሓንቲ ደቂቕ ሰተት ትብለካ እዩ ዋይ ጓለይ ግረፎ ባ ከተደንግፀካ ተደንግፀካ ወይ መስኪነይቲ እናፈተወቶ ከይፀገበቶ ርኢኻ ኣብ ጭልቅዕ ናብራ ከይዓንበበ መስኪን ትፈልጦ ዲኻ ፅቡቅ ጌርካ
2: ወ ፅቡቅ ገይረ ፈልጦ ሕሉፍ ሓሊፍና ስዘን ክልተ በጣ ሃብቲ ጎልጎል ትርእየን ዘለኻ
0: እወ
2: ካባይ ተኻሪኹ ክሰርሓለን ቅድሚ ሰውን ተሰማሚዕና
0: ናቱ ዶ ይኮና ንዚአ እንዳ
2: ዋ ወሪድዎ ሱዳ ካበይ ከምፀአን ብዕዳ ተዋሒጡ ዝነበረ ቀደም ኮይ ሃብታም ነይሩ ዳሕራይ ከዓ ጠፍሹ መኽፈሊ ዕዳ ምሳ ኣነ ኢኻ ዘንበጣ ሕበኒ ኢሉ ንክሕገዝ ኢሉ ኸነ ሂበዮ
0: እምበርካ ዕዳ ኣለዎ እዩ
2: ዋ ሓነ ጥራሕ ዝፈልጠሉ ከባቢ 2ልተ ሚልዮን ዕዳ ኣለዎ መስኪነይቲ እዛ ሰበይቱ ዕዳ ገዲፍላዳ ኸይዱ እምበር
0: ዋይ ማረ
3: ክገርመካ እዚ ናይ ሰብ ፍጥረት ስክሓስብ
4: ገርመካ ወ
3: ትማሊ ምዝ መዋቱ በሪሁ ሲ ንሎማዓንቲ ሰዓት 1ሰርተ ክንደራክብ ተቋፂርና ነርና
1: ኣብዚኣ እስከ ስማዖ ንዶ እስኻ መካይን ገለ ትሸቓቅጥ ዲኻ
3: ስለምንታይ ዳኹም ኢልከኒ
1: ኖኖ በሪሁ ከምኡ መደብ ነይርዎ እንድዩ ዋላ እንተ ሞተ ኣብ መስመሩ እዩ ዘሎ እቲ ጉዳይ ክብለካ ኢለየ
3: ዋ መን በሪሁታ በሪሁ ካበይ ኣምፅኡ ከምኡ ክገዝእ
1: ዋ ሰብ መምስ መተባ ጸለመይ ንተሓሓዝ እታኾንካ ዳ
3: ዋ እምበርዶ ትፈልጦ ኢኻ ዝበሪዩ
1: ፈልጦዎ ፅቡቅ ገይረ
3: በሪሁ ትፈልጦን ኢኻ በሪሁ ኮ ብዕዳ ተጠላቂዩ መሽምሽ እዩ ነይሩ ትፈልጥ
1: እንታይ ትብላታ ደይፈልጥ
3: ንባዕሉ ንባዕሉ ነዚ ገዛ ዝክገዝ እየ ዝብለካ ዘለኹ ካብ ብዙሓት ሰባት 20 ሚልዮን ናቕፋ ተለቂሑ ግዜ እይዎ
1: ዋ እንታይ ትብል
3: ወ ስኹማይ ትፈልጥዎን ኢኹም ካባይ ጥራይ 700,000 ተለቂሑ ካብ ተኽሊት 850,000 ተለቂሑ ካብ ግርማይ 1,000,000 ፈረቓን ተለቂሑ ካብ ባንኪ 4,000,000 ተለቂሑ

0: ምስክነይቲ ሰበይቱ ደኣ ዕላ ገዲፍላ ኸይዱ እምበሪ
1: እዋ ስማዕ ንዶ ምዉት ኣዲ ተለቅሕዎ ህልዋ ተኸፍልዎ ድዮም
0: ጥዑይ ዲኻ
1: ጥዑይ ወ
0: ጥዑይ ኻ ስኻ
1: ጥዑይ በርዓብ
0: መንዲ ዝሰፍሮ ዘሎ ዝገዛ ምዉት ኣዶ ሰፍርዎ ኣለዉ እዮም ህልዋት ኮይ ማውኡ ዘለዉ ኤልሳ በይድያ ዘላ
1: ኣቦ ኣቦ ንዓጉድ ስማዕ ንዓ
2: ኣብዚ ዘሎ ጉድ ኸፋ እንተ ኣብዚ ዘሎ ጉድ
1: ብኸ ኸምሪ ደሎ
2: ወይ ወይ
1: እሞ ዓቕሚ የብለይን ክኸፍል ኣይክእልኒ እንተ ኢላ ትካታይ ዶ ክትገብራ ኢኻ
0: መን
1: ስኻ
0: መን ኣይከፍልኒ ትብለኒ
1: ኤልሳ
0: ኤልሳ
1: እወ
0: በፊንጫ በፊንጫ መሬት ዘቢጣ ትኸፍሉ
1: መዓረ መዓረ መዓረ
0: ተቐፊዳ ትኸፍሎ በለካ ኣለኹ ተቐፊዳ ትኸፍሎ ስማዕማ እምበር ዶ ትፈልጦ ኢኻ ዝሰብ እዙ እሰብ እዚ እኮ ትፈልጥ ኣለኻ ካብትን ካብትን ተለቓቕሒ ኮዩ ጊፍት ንሰብ ዝህብ ዝነበረ
1: ተዋሂብና እንዲና ተዋሂብና እንዲና ሂብና እንዲና ተዋሂብና ጊፍት እንዳበለባ ገፋ ኣቢልና ጊፍት እንዳበለወ ገፋ ኣቢልና እታ ገፋ
3: ኣቢልናይቕሬታ ዳኣግበሩለይ እምበር እዚኣ እዛ ቆልዓ ቤተሰብ ወይ ጓልኩም ድያ
1: ወ
2: ጓልና ወታ
1: ንዕኦም ጓሎም ንዓይ ከዓ ሓፍተይ
3: እዛ ኤልሳ እዛ ሓዳሽታ ሻድሻይ ዝሰበይቱ
2: ገደደ ገደደ
4: ኣምወደይ ፀዋዓያ ሓብትኻ ፀዋዓያ ፀዋዓያ ሕዝናያ ክንከይድ ፀዋዓያ
1: ክፅዋዐ ክፅዋዐ ክፅዋዓ ኤልሳ ሻድሻይቲ ኣብየለኺ ኤልሳ ሻድሻይቲ
5: ንዕና ኤልሳ ሓብተይ ገዛኺ ንዕናይ
6: ዋንታ ክገብር ሓዘነይ ብኸዓ ፅቕድም
5: ኤልሳ ኣብ ገዛኺ ክትብፅሒ ንዕናይ ኣብ ገዛ ክትዓፁ
2: ኣብ ህጉሚ ከኣት ይኽእል ሳጓሊ ኣብ ገዛ ክትብፅሒ
6: ኣተፈንኑማ ፈንኑኒ እንታይ ኹም ኮንኩም
7: ኣቶም ሰባት እንታይ ግብሩ ኢኹም ትገብሩ ዘለኹም
2: ጓልና ንወስድ ወዴ
7: ክንደበስና ክንተስካርና ክንዲምፅንናዕና ድዩ
5: ንሕና ኢና ክንፃናናዕ ዝግብአና ንሕና ኢና ክንብፃሕ ዝግብአና
7: ጠሊ ግደፍከ ዘይትብሉ
2: ጥሉል ዕዳብ ዝበልና ገዲፍልናታ
6: ናይ ምንታይ ዕዳ ወንታይ ኹም ኮንኩም
2: ኤልሳ መበል ሻድሸይቲ ሰበይቲ ኮይ ክኾን ክፅንሕኪ
6: ወይ
5: ወ
2: ክልተ ሚልዮን ዕዳውን ኣለኪ
6: እንታይ ኹም ትብሉ ዘለኹም
1: ኤልሳ ሓብተይ እዚ ጥራሕ ኣይኮነን ናይ ዝገዛ ዕዳ
2: 20 ሚልዮን ኣብዚ ባንክሎ

0: ሰላምትና ተቐበሉ ፈንውና ብምክትታል ትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሎም ፍርቂ መዓልትን ፈረቓን ኣኺሉ ንሎም ረቡዕ 26 ናሕሰ ዝተዳለወ ሃገራውን ኣህግራውን ዜናታት ሒዘልኩም ቀሪበ ዘለኹ እስቴፋኖስ ግርማየ ብቐንዲ ነጥብታት ትኽፍልም። ኣብ ማሕዳሪ ዞባ ጋሽ ባርካ ምስ ነበርቲ ርብዳ ኣብ ተግባረ መደባት ልምዓት ዘት እዮም። ኣብ ሆስፒታል ተሰነይ ን600 ዜጋታት መጥባሕቲ ሓበል ዓይኒ ተኻይዶም። ኣብ ምምሕዳር ከባቢ ሽከቲ ንእዞባ ድባርዋ ፕሮጀክት ዝስተማይ ተመሪቖም። ኣብ መንጎ ኣሜሪካን ካናዳን ዝተኸስተ ንግዳዊ ዘይምቅዳው መሊሱ ከም ዝኸረረ ተገሊጾም። ማሊ ኒጀርን ቡርኪና ፋሶን ዞባዊ ፀጥታ ንምውሓስ ምትሕግጋዘን ከስፍሓ ተረዳድአን። ኣብ 225 ኣብ ኣህጉር ኣፍሪቃ ክሊማዊ ምምዝባል ብዘስዓቦ ሓደጋታት ልዕሊ 3,000 ሰባት ሞይቶም። ዝርዝር ዜና ኣብ ማሓዳሪ ዞባ ጋሽ ባርካ ኣምባሳደር መሓመድ ዓልሑሪ ብ23/24 ናሕሰ ኣብ ንኡስ ዞባ ፎርቶ ሳዋ ኣብ ዝገበሮ ዑደት መሰነበርቲ ርብዳ ኣብ እትግባደ መደባት ልምዓት ተራኮምን ዘትዮም። ኣብቲ ኣጋጣሚ ኣምባሳደር መሓሙድ ኩነታት ክረምታዊ ሕርሻ ትሕቲ ቅርፂ ኣሕዳሪት ቤት ትምህርቲ ፎርቶ ከምኡ ውን ብወፍሪ ተምሃሩ ንልምዓት ዝተዓመ ንጥፈታት ምዕቃብ ማይን ሓመድን ድሕሪ ምዕዛብ ኣብ መጻኢ ብዛዕባ ዝትግበሩ መደባት ምስ ዝምልከቶም ሓለፍትን ወከልቲ ህዝበን ተዘራሪቦም። እቲ ርክብ ኣብ ተጠቃምነት ትካላት ማሕበራዊ ኣገልግሎት ዘሎ ብድሆታትን መፍትሒታቱን ጠንቂ ትሑት ተሳታፍነት ኣብ ትምህርቲ ከምኡውን ማሕበረ ቁጠባዊ መነባብሮ ዜጋታት ንምምሕያሽ ዝውሰድ ዘሎ ተበግሶታትን ገስጋሱን ዘተከረ ነይሮም። ነበርቲ ብወገኖም ኣብ ማእከላይ ቦታ ተጠርኒፎም ርጉእ ህይወት ክመርሑ ዝወፀ መደብ ንክዕወት ምንጭ ዝስተማይ ክፅገነሎም ትካል ጥዕና ክዋደደሎም መምህራን ቅድመ ትምህርቲ ክቐረቡ ስሩዕ ኣገልግሎት ክታበት ዝረኽብሉ ባይታ ክፍጠር ከምኡ ውን ፀገም መጓዓዝያን ኣገልግሎት ተንቀሳቓሲ ቴሌፎንን ክሕሰበሉ ኣዘኻኺሮም። ግዜዊ ኣመሓዳሪ ንእዞባ ፎርቶ ሳዋ ኣቶ ኣረጋይ መብርሃቱ ብወገኑ ኣብቲ ከባቢ ዘሎ ሕፅረታት ንምምላእ ይስራሕ ከም ዘሎ ብምጥቃስ ክሳብ መሊኡ ዝፍታሕ ተዋዲድሎም ዘሎ ናይ ትምህርቲ ዕድል ብግቡእ ክጥቀምሉ ከምኡውን ኣብ መደበር ጥዕና ሙሎቤር መፀበይ ነፍሰ ፅራት ንምህናፅ ክዋስኡን ብግቡእ ክጥቀምሉን ኣተሓሳሲቦም። ኣብ ሆስፒታል ተሰነይ ን600 ዜጋታት መጥባሕቲ ሓበል ዓይነት ተኻይዶም። ወኪል ኤሪና ኣማንኤል ተስፋይ ንዘዳልዎ ዜናዊ ፀብጻብ ኣርሴም ኣስመሮም ከተቕርበ እያ።
1: ካብ መወከሲ ሆስፒታል ብርሃን ዓይኒ ዝተላቀ ጉጅለ ክይላታት ካብ 21 ክሳብ 25 ናሓሰ ኣብ ሆስፒታል ተሰነይ ን600 ዜጋታት ብነፃ መጥባሕቲ ሓበላ ኣካይዶም። እቲ መጥባሕቲ ንነበርቲ ንዞባታት ተሰነይ ሃይኮታን ፎርቶሳዋን ከም እትኸይደን 15 ህፃናት መንባሮምን ዝሓበረ ነቲ ጉጅለ ዝመርሐ ክኢላ መጥባሕቲ ዓይኒ ዶክተር ኢዮብ በየነ ምምሕዳራትን ሞያውያን ጥዕናን ኣብ መወሃድን ምስላጥ ናይ ትዕማም ንዝገበርዎ ኣበርክቶ ኣመስጊኖም። ኣባልቲ ጉጅለ ዶክተር ረድ መንግስቲ ኣብወገኑ ኣብ መታሕት ምስ ዘሎ ፀሓይ ንፋስን ካብ 40 ዓመት ንላዕሊ ኣብዚ ዕድሚኦም ዜጋታት ሓበል ዓይኒ ክኽሰት ንብምዃን ብምጥቃስ ዜጋታት ኣብ ትካላት ጥዕና ቀሪቦም ኩነታት ጥዕና ዓዒንቶም ከረጋግፁ ኣብ መዓልታዊ ምንቅስቃሳቶም ድማ መነፀር ከዘውትሩ ፀዊዖም። ሓላፊ ኣገልግሎት ጥዕና ንዞባ ተሰነይ ኣቶ ገብሪ ሂወት ተኸስተ ድማ ኣቐዲሙ ምስ ኣሃዱ ኣገልግሎት ሕክምና ዓይኒ ከተማ ተሰነይ ብምውኻድ ኣብ 3 ንዞባታት ዝተኻየደ መርመራታት ኣብ ዓወት ናይቲ ወፍሪ ዓብተራ ከም ዝነበሩ ኣብርሆም። መጥባሕቲ ዝተገብረሎም ኣብ ዝሃብዎ ርእይቶ ብሰንኪ ዝፀንሖም ፀገም ዓይኒ ዕለታዊ መነባብሮኦም ተፀሊዩ መፅንሑ ብምዝካር ድሕሪ መጥባሕቲ ግና ብርሃን ዓይኖም ተመሊሱ ንቡር ንጥፈታት ክካይዱ ከም ዝጀመሩ ገሊፆም። ኣብ ዝቕፅል ቀረባ መዓልትታት ኣብ ከተማታት ባሮንቱን ኣቑርደትን ተመሳሳሊ ኣገልግሎት ክወሃብ ምዃኑ ተፈሊጡሎ።
0: ኣብ ምምሕዳር ከባቢ ሽከቲ ንእዞባ ድባርዋ ብፕሮጀክት ዓድሃሎ ጨንፈር ማይ ዝተዋደደ ስርዓተ ቅረብ ፅሩይ ዝስተማይ

0: ብ23 ናሕሰ ተመሪቑ ኣገልግሎት ጀሚሮም። እቲ ፕሮጀክት ካብ ዓዳ ፅንዓይ ምዝርጋሕ 12 ኪሎ ሜትር ሻምብቆታት ከምኡ ውን ምውዳድ ብድምር 260,000 ሊትሮ ዝሕዛ ክልተ ኣጋነ የጠቓለል። ኣብቲ ስነ ስርዓት ኣመሓዳሪ ምምሕዳር ከባቢ ሽከቲ ኣቶ መሓሪ ደባስ ኣብ ዘስምዖ ቃል ኣቐዲሙ ዝፀንሐ ፕሮጀክት ማይ ምስ ብዝሒ ነበርቲ ዝርግሐ ኣቀማመጣ ዓድን ዋሕደ ዓይኒ ማይን ፀገማት ከም ዝፀንሑ ብምሕባር በዚ ሓድሽ ፕሮጀክት ካብ ዲጋል ሎጎ ፅሬቱ ዝተሓለወ ማይ ክሰትዩ በቂዖም ከም ዘለዎ ገሊፆም። ኣብ ፕሮጀክት ዓዲሃሎ ቁፅሪ 2 ሓላፊ መስመር ማይ ኣቶ ሽሻይ ተስፋይ ብወገኑ ነበርቲ ሽከቲ ንምዕዋት ናይቲ መደብ ንዘርኣይዎ ዕዙዝ ተሳትፎ ብምምጓስ ቀጻልነቱ ንክወሓስ ግቡእ ክንክንን ሓለዋን ክገብርሉ ተላብዮም። ኣካየድ ስራሕ ምምሕዳር ንኡዘባ ድባርባ ኣቶ ተክለ ማርያም ገብረ ኢየሱስ ድማ ብሰንኪ ዋሕዲ ምንጭታት ማይ ነበርቲ ብሓፈሻ ደቂ ኣንስትዮ ድማ ብፍላይ ከቢድ ፆር ከም ዝነበረን ብምጥቃስ ነዚ ንምፍታሕ ብዝተካየደ ፃዕርታት ብደረጃ ንኡዘባ 15 ዓድታት ካብ ዲጋታት ሎጎን ምስላምን ተጠቀምቲ ፅሩይ ማይ ከም ዝኾነ ሓቢሮም። ካብ ድባርባ ንሸነኽ ሰሜን 9 ኪሎ ሜትር ርሒቓ እትርከብ ሽከቲ 1800 ነበርቲ ኣለውዋ። ብደረጃ ሃገር ኣብ ህንፀት ትካላት ቅድመ ትምህርቲ ብዝተገብረ ወፍሪ ቁፅሪ ትካላት ንልዕሊ 240 ሚታዊት ዓብዮም። ወኪል ኤሊና ቤትኤል ሰሎሞን ብመልክዕ ፀብጻብ ዘዳልወቶ ትሕዝቶ ኣሎ ስዒቡ ክቐርብ እዮም።
1: መፅናዕቲ ከም ዝሕብሮ ተምሃሮ ብቅድመ ትምህርቲ እንተደኣ ሓሊፎም ንመጠን ምትራፍ ብ17 ሚታዊት ንመጠን ምቁራፅ ብ36 ሚታዊት ምድጋም ኣብ ክፍሊ ብ30 ሚታዊት ከም ዘጉድሎ እዩ ዝንገር። ኣብ ሃገራዊ መርመራ ሻምናይ ክፍሊ ካብ ዝተሳተፉ ተምሃሮ እውን እቶም 60 ሚታዊት ዝሓለፉ ንክልተ ዓመት ናይ ቅድመ ትምህርቲ ዕድል ዝረኸቡ ተምሃሮ ምዃኖም ጸብጻባት ጨንፈር ሚኒስትር ትምህርቲ የነፅር።
2: መንግስቲ ኣብ ዓመተ ትምህርቲ 2024 2025 ብዘበገሰ ወፍሪ ዝርግሐ ትካላት ቅድመ ትምህርቲ ብደረጃ ሃገር ብልዕሊ 240 ሚታዊት ከም ዝዓበየ ተገሊጹ። ኣብ ሚኒስትር ትምህርቲ ኣዋሃሪት ኣገልግሎት ቅድመ ትምህርቲ መምህር ኣበባ ሃብቶም ንኤሪና ኣብ ዝሃበቶ ሓበሬታ ኣብ መላእ ሃገር ቁፅሪ ትካላት ቅድመ ትምህርቲ 829 ዝነበረ ኣብ ኣካዳሚያዊ ዓመት 2025 2026 ናብ 204 ከም ዝበረኸ ኣብርሃ። ኣገልግሎት ቅድመ ትምህርቲ ኣካላዊ፣ ስምዒታዊ፣ ማሕበራዊ፣ ባህላውን ሃገራውን መድያት ህፃናት ዝክስኮሰሉ ወሳንን ኣገዳስን መደብ ምዃኑ ብምጥቃስ ቆልዑ ምሉእ ርእሰ ምትእምማን ዘለዎም መሃዝቲ ናይ ምብሃል ክእለት ዝወነኑ ከምኡውን ማሕበራውን ባህላውን ክብርታት ብምልኣት ክላበሱ ዝሕግዝ ስለ ዝኾነ ኩሎም ህፃናት ብኡ ክሓልፉ ከም ዝግባእ ኣገንዚባ። ምስ ዕብየት ትካላት ቅድመ ትምህርቲ ቁፅሪ ተምሃሮ እውን ካብ 65,000 ናብ ልዕሊ 128,500 ከም ዝበረኸ ብምሕባር ኣብ ሞያዊ ዓቕሚ ሰብ ሕፅረት ንኸየጋጥም ኣብ ምምዕባል ዓቕሚ መምሃራ ዘተኮረ ስልጠናታት ኣብ ኩሎም ዞባታት ይውደብ ከም ዘሎ ከምኡ እውን ብ9 ቋንቋታት ዝተዳለወ መምሃሪ ፅሑፋት ንሕትመት ድሉው ምህላው ኣነፂራ። ኣብ መወዳእታ መምህር ኣበባ ኣገልግሎት ቅድመ ትምህርቲ ከማው ሰረት ንክሕዝ ኣብ ኩሉ ዞባታት ዘተክካየድ ምዃኑ ብምጥቃስ ምምሕዳራትን ዝምልከተን ኣካላትን ኣብ ምብራኽ ኣፍልጦ ሕብረተሰብ ተርአን ክዕዝዛ መሰልጠኒ ማእከል መምሃራን ክዋደድን ስሩዕ ስልጠናታት ክወሃብን ከምኡ እውን መነቓቕሒ ንዋት ክቕረብ ተላብያ። ኣብዚ እዋን እዚ ኣብ ዞባ ጋሽ ዋርካ 444፣ ኣብ ሰሜናዊ ቀይሕ ባሕሪ 337፣ ኣብ ዞባ ደቡብ 667፣ ኣብ ዞባ ዓንሰባ 304፣ ኣብ ዞባ ማእከል 175፣ ኣብ ዞባ ደቡባዊ ቀይሕ ባሕሪ ድማ 77 ትካላት ቅድመ ትምህርቲ ኣለዋ።
1: እቲ እንኮ መተካእታት ዘይብሉ ወፍሪ ኣብ ሂወት ትምህርቲ እዩ። ስለዝኾነ ከዓ መንግስቲ ንምህናፅ ምዕሩይን ብቑዕ መስርሕ ምምሃርን ምስትምሃርን ቆላሕትኡ ኣብ ቅድመ ትምህርቲ ገይሩ ብሓያል ፃዕሪ ይሰርሕ ኣሎ። ኩሉ ዜጋ ድማ ተጠቃሚ ዝዕድላት ክኸውን መድረኻዊ ጠለብ እዩ። ምሳላይ ዙቤር ስዒድ ቤትኤል ሰሎሙን ካብ ኣገልግሎት ዜና ዞባ ማእከል ከተማ ኣስመራ።
0: ዝስዕብ ዜና ሃገራት ወፃኢ እዩ። ዜና ወፃኢ ኣብ መንጎ ኣሜሪካን ካናዳን ዝተኸስተ ንግዳዊ ዘይምቅዳው መሊሱ ከም ዝኸረረ ይግለጽ ኣሎ። እዚ ዝተሓበረ ፕሬዚደንት ዶናልድ ትራምፕ ሃገሩ ኣብ ልዕሊ እታዊ ፍርያት መካይን ካናዳ ወሲናቶን ዝፀንሐት 25 ሚታዊት ቀረፅ ናብ 50 ሚታዊት ክብ ከም እተብሎ ድሕሪ ምጥንቃቕ እዮም። እዚ ንኣሽቱን ዓበይትን መካይን ከምኡ ውን መቀያየሪ ኣቑሑ ዘጠቓልል መደብ ካብ ፈለማ ዝመፅእ ዓመት ክትግበር ከም ዝኽእል እዩ ፕሬዚደንት ዶናልድ ትራምፕ ኣሚቱ ዘሎም። በቲ ስጉምቲ ዝተቆጥዐ መንግስቲ ካናዳ ቆጠባዊ ረብሓታት ሃገሩ ንምሕላው ኣብ ልዕሊ 700 ፍርያት ኣሜሪካ ወሳኺ ቀረፅ ከም ዝገበረ ገሊፆም። እዚ ካብ 15 ክሳብ 50 ሚታዊ ዘዘርጋሕ ቀረፅ ካብ ዝመፅእ 8 መስከረም ተግባራዊ ከም ዝኸውን ቀዳማይ ሚኒስተር ካናዳ ማርክ ካርነይ ኣፍሊጡ ኣሎም። ብዘይካዚ ከም ኣካል ናይቲ መልሰ ግብሪ ስጉምቲ ካናዳ ንገለ ክፍላት ሃገራት ኣሜሪካ

ዘባዊ ፀጥታ ንምውሓስ ምትሕግጋዘን ከስፍሓ ተረዳድአን ሰለስተን ሃገራት ኣብዚ ምርዳእ ዝበፅሓ ኣብ ዞባ ሳሕል ናይ ምዕራብ ኣፍሪቃ ዝካየድ ሽበራዊ መጥቃዕትታት ከም ዝወሰኸ ብምጥቃስ እየን። ነቲ መደብ ብምትግባር ሓባራዊ ማእከላይ እዚ ከኦማን ተወሳኺ ናይ ሓባር ሰራዊት ከዋፍራን ምዃነን ኣፍሊጠን ኣለዋ። ኣብቲ ከባቢ ዝካየድ ሽበራዊ ተርእዮታት ኢድ ግዳማውያን ሓይልታት ከም ዘለዎ ዝገለጻትን ሃገራት ንምምካቱ ወተሃድራውን ፀጥታውን ጥምረትን ከም ዝሐይላ ኣነፂራን። ማሊ፣ ኒጀርን ቡርኪና ፋሶን ከም ኣካል እቲ ሓበራዊ ሓይሊ ንምቋም ኣብ 2023 ዝኸተምዎ ስምምዕ ኣብ ዶባተን ልዕሊ 5,000 ናይ ሓባር ሰራዊት ኣዋፊረን ከም ዘለዋ ጸብጻባት የረድኦም። ሰለስተን ሃገራት ኣብ መሬተን ዓስኪሩ ንዝነበረ ሰራዊት ፈረንሳ ብምውፃእ ምስቲ ሃገር ንዝነበረን ፀጥታውን ወተሃደራዊ ውዕላት ድሕር ምብታኸን ኣብ ልዕሊአን ዝካየድ ግዳማዊ ተጻብኦታት ከም ዝወሰኸ እዩ ዝግለጽ። ፈረንሳ ንልኡላውነትን ዝፃባእ ስልያዊ ንጥፈታት ከም እተካይድ እተን ሃገራት ብተደጋጋሚ ክኸሳ ጸኒሐን እየን። ኣብ ዓመተ 2025 ኣብ ኣህጉር ኣፍሪቃ ክሊማዊ ምምዝባል ብዘስዓቦ ሓደጋታት ልዕሊ 3,000 ሰባት ከም ዝሞቱ ተገሊጾም። በቲ ክስተት ልዕሊ 13 ሚልዮን ሰባት ብኣሉታ ከም እተጸልዉ ዝጠቐሱቶም ጸብጻባት ልዕሊ ፍርቂ ናይቲ ክሳራታት ብሓደጋታት ዕለቕለቕ ከም ዝሰዓበ የረድኦም። ኣብ ዝሓለፈ ዓመት ዞባ ሰሜን ኣፍሪቃ ብክቱር ዋዒ፣ ዞባ ምዕራብ ኣፍሪቃ ድማ ብዕለቕለቕ ከም እተጠቕዑ ተገሊጹሎም። እዚ ከምዚ ኢሉ እንከሎ ብሰንኪ ክሊማዊ ነውፂ ልዕሊ 900 ኩምራታት በረድ ኣህጉር ኣፍሪቃ ከም ዝመኸኸ ጸብጻባት ይጠቕሶም። መጠን ምልኣት ማያዊ ኣካላት እውን ካብ 1999 ክሳብ 2025 ዓመታዊ ባእስታት 4 ሚሜ ክውስኽ ምጽንሑ እቶም ጸብጻባት ብተወሳኺ የረድኦም። ሳዕቤናት ክሊማዊ ነውፂ ብደረጃ ዓለም ዓመት መጽእ እናገደደ ይመጽእ ከም ዘሎ ዝፍለጥ እዮም። ኣብዚ ዓመት እዚ ኣብ ኣህጉር ኤውሮጳ ተኸሲቱ ብዘሎ ክትር ዋዒ ብዝተሓሓዝ ሕማማት ልዕሊ 35,000 ሰባት ከም ዝሞቱን ኣስታት 180 ቢልዮን ዩሮ ዝግመት ቅጥባዊ ክሳራ ከም ዝወረደን ዝፍለጥ እዮም። ኣሜሪካ ኣብ ልዕሊ ኢራን ዝሓየለ ምዃኑ ዝጠቐሰቶ ሓድሽ ቁጠባዊ እገዳ ወሲና። እዚ ንሓሙሽተ ኣገደስቲ ጽላታት ዒላማ ዝገበረ እገዳ ኣብ ልዕሊ ኢራን ተወሳኺ ቁጠባዊ ጸቕጢ ንምፍጣር ኣብ ስምምዕ ክትበጽሕ ዘገድድ ምዃኑ ቤት ጽሕፈት ግምጃ ኣሜሪካ ሓቢሩሎም። እቶም ተኣጊዶም ዘለዉ ጽላታት ቴክኖሎጂ፣ ኣቪዬሽን፣ መጓዓዝያ ባሕሪ፣ ሰደድ ወርቅን ዲጂታላዊ ስርዓትን የጠቓልሎም። ፕሬዚደንት ኣሜሪካ ዶናልድ ትራምፕ ኢራን ኣብ ስምምዕ ምዘይትበጽሕ ካብ ዓለማዊ ቁጠባዊ ስርዓት ንምንጸላ ክንጽላ ዝኽእል እገዳ ከጽድቕ ምዃኑ ከጠንቅቕ ጸኒሕ እዮም። ኣብ ልዕሊ ኢራን ጥራይ ዘይኮነ ቻይናን ህንድን ኣብ ልዕሊ ዝርከብአን መሻርክታውን እገዳ ክውስን ምዃኑ ፕሬዚደንት ዶናልድ ትራምፕ ሓቢሮም። ነዚ ሓድሽ በይናዊ ስጉምቲ ዝኾነነት ህዝባዊት ሪፓብሊክ ቻይና ረብሓታታ ንምሕላው ኣድላይ ዝበለቶ መልሰ ግብሪ ከም እትህብ ኣጠንቂቓላ። ኣሜሪካ ነቲ ብኪናት ክትዕወተሉ ዘይከኣለት ወፍሪ ብቁጠባዊ እገዳ ከተስምሮ ትፍትን ከም ዘላ ዝወቐሰት ኢራን ከዓ ነዚ ሓድሽ ስጉምቲ ተመጣጣኒ መልሰ ግብሪ ከም እትህበሉ ኣፍሊጣላ። ኣሜሪካን ኢራንን ኣብ መንጎአን ዝካየድ ዘሎ ኩናት ብሰላም ንምዕራፍ ክዘራረባ ኣብ ዝሓለፈ ወርሒ ሰነ ዝወሰንኦ ናይ 60 መዓልታት ናይ ገደብ ግዜ ብዘይፍረ ድሕሪ ምዝዛሙ እቲ ኩናት ካልእ ኣንፈት ክሕዝ ከም ዝኽእል እዩ ክእመት ጸኒሖም። ፈረንሳን ስዑድ ዓረብን ቁጠባውን ወተሃደራውን ዝርከቦም 21 ስምምዓት ከም ዝኸተማ ሓቢረን። እቲ ስምምዓት ፕሬዚደንት ፈረንሳ ኢማኑኤል ማክሮንን ወራስ ዓራት ስዑድ ዓረብ መሓመድ ቢን ሳልማንን ብ24 ናሕሰ ኣብ ከተማ ፓሪስ ኣብ ዘካየድዎ ዝርርብ ተበጺሖም። ኣብ ጽላት ምክልኻል ዝኸተምዎ ስምምዕ ንሓበራዊ ወተሃደራዊ ልምምድ ምልውዋጥ ቴክኖሎጂን ክኢላዊ ዓቕምን ከምኡውን ምግታእ መጥቃዕትታት ሳይበር የጠቓልል። ብዘይካዚ ኣብ ምምዕባል ቴክኖሎጂ ብቐንዱ ድማ ሰብ ሰርሖ ብልሒ ቱሪዝምን መጓዓዝያን ክተሓጋገዛ ምዃነን ኣፍሊጠን ኣለዋ። ከም ኣካል እቲ ስምምዕ ስዑድ ዓረብ ኣብ ፈረንሳ ኣብ ህንፀት ዘመናዊ መዘናግዒ ማእከላት ንያስታት 7 ቢልዮን ዶላር ወፍሪ ክትገብር እያ። እቲ ፕሮጀክት ኪኖቲ ምስ ተዛዘመ ዝህቦ ቁጠባዊ ረብሓ ልዕሊ 22,000 ዕድላት ሽቕለት ከም ዝፈጥር ሰመዝ ፈረንሳ ኣሚቶም ኣለዎም። እዚ ከምዚ ኢሉ እንከሎ ፈረንሳን ስዑድያን ኣብ 2025 ልዕሊ 12 ቢልዮን ዶላር ንዝነበረ መጠን ዘካየድኦ ንግዳዊ ምልውዋጥ ኣብ ዝመጽእ 3 ዓመታት ብዕጽፊ ንምዕባዩ መደብ ከም ዘለዎን ሓቢረን። ኣሜሪካ ኣብ 2025 ኣብ ምምዕባል ኒክሌሳዊ ኣጽዋር ኣስታት 70 ቢልዮን ዶላር ወጻኢ ከም ዝገበረት ጸብጻባት ሓቢሮም።
እቲ ኣሃዝ ኣብ 224 ልዕሊ 56

ቢልዮን ዶላር ምንባሩ ዝተቐስቶም ጸብጻባት ምስቲ ናይ 225 ክነጻጸርን ከሎ ንያስታት ሓደ ርብዒ ፍልሊ ከም ዝነበሩ ኣረዲኦም። 9 ወነንቲ ኒክሌሳዊ ኣጽዋር ዓለምና ኣብ 225 ንምምዕባል ኒክሌሳዊ ኣጽዋር ብሓባር 119 ቢልዮን ዶላር ከም ዝጽላዕ ዝፍለጥ ኮይኑ ኣብ ዝሓለፈ 5 ዓመታት ኣብቲ ጽላት ብጠቕላላ 470 ቢልዮን ዶላር ወጻኢ ከም ዝገበራ ይጥቀሳሎም። ኣብ ብርክ ዝበላ መሻርክቲ ሃገራት ኤውሮጳ ኒክሌሳዊ ኣጽዋር ኣዋዲዳ ዘላ ኣሜሪካ ናብቲ ዞባ ተወሳኺ ኣጽዋር ክትልኽ መደብ ከም ዘለዎ እያ እትገልጽ ዘላ። ነቲ መደብ ብዕቱብ ትከታተሎ ዘላ ሩስያ ለላውነታ ንምውሓስ ተመሳሳሊ ስጉምቲ ከም እትወስድ ከተጠንቀቕ ጸኒሓላ። ምስፍሕፋሕ ኔቶ ዘስከኣ ሩስያ ኣቐዲማ ኣብ ጎረቤታ ቤላሩስ ኒክሌሳዊ ኣጽዋር ከም ዘዋደደት ዝዝከር እዮም። ወነንቲ ኒክሌሳዊ ኣጽዋር ዓለምና ብድምር ልዕሊ 12,000 ኒክሌሳዊ ኣጽዋር ክውንናን ከለዋ እቲ ዝበዝሐ ናይ ኣሜሪካ፣ ሩስያን ቻይናን ምዃኑ ይጥቀስ። ተጠቃምነት ማሕበራዊ መራኸቢታት ንቆልዑ ናይ ዝኽልክላ ሃገራት ቁፅሪ እናወስኺ ይመጽእ ከም ዘሎ ተገሊጾም። ዝተሓበረ ካናዳ ተጠቃምነት ማሕበራዊ መራኸቢታት ንትሕቲ 16 ዓመት ዝዕድሚኦም ቆልዑ ዝእግድ ሕጊ ድሕር ምጽደቓዮም። እቲ ስጉምቲ ንቆልዑ ካብቲ ብሰንኪ ማሕበራዊ መራኸቢታት ዘጋጥም ናይ ኣእምሮ ሕማማት ወልፍን ገበናትን ንምግታእ ዝዓለመ ምዃኑ ቀዳማይ ሚኒስተር ካናዳ ማርክ ካርነይ ገሊጾም። መሰረት ዝሓደሽ ሕጊ ዕድሚኦም ትሕቲ 16 ዓመት ዝኾኑ ቆልዑ ማሕበራዊ መራኸቢታት ፌስቡክ፣ ኢንስታግራም፣ ቲክቶክ፣ ስናፕቻትን ዩቲዩብን ክጥቀሙን ሓድሽ ሕሳብ ክኸፍቱን ኣይፍቀደሎምን እዮም። ነዚ ሕጊ ዝጣሓሱ ኩባንያታት ቴክኖሎጂ ካብ ዓመታዊ እቶቶም ክሳብ 300 ዝበፅሕ ገንዘባዊ መቕፃዕቲ ከም ዝብየነሎም ተፈሊጹሎም። ኣቐዲማ ኣውስትራልያ ተጠቀምነት ማሕበራዊ መራኸቢታት ንትሕቲ 16 ዓመት ዝዕድሚኦም ቆልዑ ከም ዝኸልክለቶ ዝዝከር እዮም። እቲ ሃገር ነቲ ሕጊ ካብ ብወርሒ ታሕሳስ 2025 ኣብ ተግባር ከም ዝውዕለቶ ዝፍለጥ ኮይኑ ብሪጣንያ፣ እስጳኛን ፈረንሳን ዝርከብአን ሓያሉ ሃገራት ተመሳሳሊ ስጉምቲ ንምውሳድ ዝኽእል መስርሕ ኣበጊሰን ከም ዘለዋ ይሕበር። ዜና ንምዝዛም ቀንዲ ነጥብታት ክደግመልኩም። ኣብ መሓዳሪ ዘባጋሽ ባርካ ምስ ነበርቲ ርብዳህ ኣብ ተግባረ መደባት ልምዓት ዘትዮም። ኣብ ሆስፒታል ተሰነይ ን600 ዜጋታት መጥባሕቲ ሓበል ዓይኒ ተኻይዶም። ኣብ ምምሕዳር ከባቢ ሽከቲ ንኡዝባ ድባርባ ፕሮጀክት ዝስተማይ ተመሪቖም። ኣብ መንጎ ኣሜሪካን ካናዳን ዝተኸስተ ንግዳዊ ዘይምቅዳው መሊሱ ከም ዝኸረረ ተገሊጾም። ማሊ፣ ኒጀርን ቡርኪና ፋሶን ዞባዊ ጸጥታ ንምውሓስ ምትሕግጋዘን ከስፋሓ ተረዳድአን። ኣብ 225 ኣብ ኣህጉር ኣፍሪቃ ክሊማዊ ምዝባል ብዘስዓቡ ሓደጋታት ልዕሊ 3,000 ሰባት ሞይቶም። ዜና ተዛዚሙሎ ብሩኽ መዓልቲ እዩ።

ሰላምታ ይተቐበሉ ዝኸበርኩም ተኸተልቲ መደባት ቴክኢንሳይት ኤርትራ ከመይ ቀኒኹም። ኣብ ናይ ሎም መዓንቲ ሻሙናይ ምዕራፍ መበል 17 ክፋል መደብና ሓደ ብትዕዝትኡ ፍልይ ዝበለ መደብ ናባኹም ንምባል ተዳሊና ኣለና። ንሎሚ ተዳሊናሎም ዘለና ኣርእስቲ እምበኣር ከምቲ ኣቐዲሞ ክብሎ ፅናሕኩ ፍልይ ዘብሎ እንታይ እዩ ንዝብል ሕቶ መበገስ ኣለዎ። ዝተበገሰሉ ድማ ኣብ ሓደ ኣጋጣሚ ክሰርሕ ኢለ ኮፍ ምስ በልኩ እዛ ስራሕ እዚኣ ሓደ ሰዓት ክትወስደለያ ሓደ ሰዓት ከዓ ክውዳእያ ኢለ ኮፍ ምስ በልኩ ብዙሕ ነገር ንኣቐልቦይ ዝወስድ ነገራት ወይ ኣጋጣሚታት ክፍጠሩ ሽዑንሽዑ ርአ። እቶም ብፍጠሩ ኣጋጣሚታት ከዓ ኣብ ቤት ፅሕፈትካ ሰብ ምኩዕካሕ ክኸውን ይኽእል፣ ሰብ ክፅውዓካ ክኸውን ይኽእል ወዘተ። እቲ ቐንዲ ግን እቲ ዲጂታላዊ ኣቐልቦ ዝሰልብ ወይ ኣቐልቦካ ዘማሕድግ ነገር እዩ። እዚ ዲጂታል ዲስትራክሽን እዩ ዝበሃል። ዲጂታል ዲስትራክሽን ዝበሃል መብዛሕትኡ ግዜ ኣብዚ ናይ ዲጂታላውነት ግዜ ዘጋጥሙና ደሎ ኣቐልቦና ዝሰልቡ ምናልባት ዝጀመርናዮ ስራሕ ንኸይንውድእ ወይ ኣብ ዝተለምናዮ ግዜ ንኸይንውድኡ ዝገብሩና ብዙሓት ነገራት ኣለው። እዚኦም መበገሲኦም ምስቲ ዲጂታላዊ እንዳዛመድና ንሪኦ ክኸውን እዩ። ናብቲ ሙሉእ መደብ ከብለኩም እምበኣር ሰናይ ምክትታል። ሓደ ሄንሪ ዴቪድ ዝተባህለ ክኢላ ናይ ዲጂታላይዜሽን ከምዚ ኢሉ ነይሩ፣ ደቂ ሰባት ናይ መሳርሒኦም መሳርሒ ይኾኑ ኣለው። እዚ ክገልፆ ከሎ ድማ ሜን ሃቭ ቢካም ደ ቱልስ ኦፍ ዘር ቱልስ ኢልዋ። ሜን ሃቭ ቢካም ደ ቱልስ ኦፍ ዘር ቱልስ መሳርሒ ኣለና። ንኣብነት እዛ ላፕቶፕ እዚኣ መሳርሒተይ እንተደኣ ኮይና ኣነ መሳርሒ ኣ ክኸውን ከለኹ ሞሒሰቦ። ስለዚ ክንደይ ካባ ናይና ናይ መሳርሒና መሳርሒ ኮይና ዘለና። እዚ ንምንታይ ንምግላፅ ዘምፅዎ እዩ? ሞባይል ኣብ ንጥቀመሉ ግዜ ወይ ዲጂታላዊ ነገራት ኣብ ንጥቀመሉ ግዜ፣ ብፍላይ ከዓ ሞባይል ኣብ ንጥቀመሉ ግዜ ሞባይልና ወርክሾፕ ድያ ወይ መሳርሒ ንሰርሓላ መሳርሒትና ድያ ዋላስ ወይቲን ሩም ዋላ መፀበይ ክፍሊ እያ? ስለዚ እዚ ምርጫ ናባና ዝግደፍ እዩ ወይ ከዓ ንሕና ክነቕሓሉን ክንፈልጦን ዝግባአና እዩ። ኣብ ክልቲኡ ክንከውን ንኽእል ኢና፣ ግን ድበዝሒ ግዜ እንታይ እያ? ንኣብነት ስራሕ ክንስእን ከለና ወይ ስራሕ ክሕደና ከሎ ወይ ስራሕ ኣብደይብልና ግዜ መፅናዕቲ ኣብደይብልና ግዜ ገለ ንገብሮ ኣብደይብልና ግዜ ዲና ንጥቀመላ ማለት ከም ዌይቲን ሩም ከም መፀበይ ክፍሊ ዲና ንጥቀመላ ወላ ስራሕ ክህልወና ከሎ ከም ሓጋዚትና ከም መሳርሒትና ኢና ንጥቀመላ? ስለዚ እዚ ናይ ሎም መዓንቲ ኣርእስትና ኣብ ሓሙሽተ ዓበይቲ ክፍልታት ነዚ ከፊልና ክንርአና። እቶም ሓሙሽተ ድማ ከምዚ ዝስዕቡ እዮም። እቲ ቀዳማይ ዲጂታላዊ ምስላብ ኣቐልቦ ወይ ዲጂታል ዲስትራክሽን እንታይ እዩ? እቲ ካልኣይ ንዲጂታል ዲስትራክሽን ወይ ዲጂታላዊ ምስላብ ኣቐልቦ ፈውሲ ወይ መድሃኒት ክኸውን ዝኽእል እቲ ታይም ብሎክ ዝበሃል እዩ። ታይም ብሎክ እንታይ እዩ? ብኸመይ ከ ንጥቀመሉ? ሳልሳይ ዓይነታት ደወልቲ ወይ ሞባይል ክላ ዓይነታት ደወልቲ ኣለው። እዞም ደወልቲ እዚኦም ወይ ደወልቲ ኣብ ንኾነሉ ግዜ ክንፈልጦ ዝግባአና፣ ምክንያቱ ንካልኦት ተቐበልቲ ኣቓልቦኦም ንሰልብ ከይንህሉ ክንጥንቀቕ ስለ ዘለና። ራብዓይ ተቐበልቲ ኣብ ንኾነሉ ግዜ ኸ ከም ተቐበልቲ ኣቓልቦና ይስለብ ስለ ዘሎ ሞባይል ዘለዋ ክድወለና ኽእል፣ ቴክስት ሜሴጅ ክመፀና ኽእል፣ ንሓፂር ናይ ፅሑፍ መልእኽቲ ክመፀና ኽእል፣ ዝተፈላለዩ ምልክታታት ወይ ኖቲፊኬሽን ንብሎም ክመፁና ኽእሉ ካልእ ካልእ፣ እዚኦም ከ እንታይ ክንገብር ኣለና? እቲ ሓምሻይ ድማ ሞባይላት ይኹን ዲጂታላዊ መሳርሒታት ክስራሕ ከሎ ፎካስ ወይ ኣቓልቦና ንኸይስለብ ኣብ ውሽጡ ዝተፈላለዩ ኣማራፅታት ኣለዎ። ንሎም ድማ ክልተ ካብቶም ኣማራፅታት ከላለየኩም እየ። ስለዚ ናብቲ ቀዳማይ ከብለኩም እየ። እቲ ቀዳማይ ዲጂታላዊ ምስላብ ኣቐልቦ እንታይ ማለት እዩ ወይ ዲጂታል ዲስትራክሽን ማለት እንታይ ማለት እዩ ዝብል እዩ። ቀደም ዘበን ቅድሚ ሞባይላት ምምፅእን ሰባት ሞባይል ኣይነበሮምን። እቲ መራኸቢ ዝበሃል ከዓ ምናልባት ናይ ቀዋሚ ቴሌፎን ይኸውን ዝኽእል። ቀዋሚ ቴሌፎን ኣብ ዝደወለካ ግዜ ምናልባት ተቃዋሚ ቴሌፎን ካባኻ ምሕድግ ኢላ ክትክሉ ክፍሊ ክትሉ ስለ ትኽእል ሒዝካዮ ደለካ ስራሕ ገዲፍካ ናብኣ ብምኻድ ጥራይ ሓደ ኣቓልቦካ ዝሰልብ ነገር ነይሩ ክኸውን ይኽእል። እንተደኣ ካብ ገዛኻ ወፂኻ እንተደኣ ናብ ካልእ ስራሕ ኬድካ ግን ኣቓልቦ ሙሉእ ብሙሉእ ናብቲ ሰርሖ እዩ ነይሩ ክበሃል ይከኣል። ምስ ምምፃእ ዲጂታላዊ ዘመን ወይ ዲጂታል መሳርሒታት ግን እዚ ኣቓልቦ ዝሰልብ ኣብ ገዛ ምሳና ኣሎ፣ ኣብ መደቀስ ምሳና ኣሎ፣ ኣብ ቦታ ስራሕ ምሳና ኣሎ፣
ሕሉፍ ሓሊፉ ምስቲ ፊር ኦፍ ሚሲን ወይ ፎሞ ኢልና ዝፀኒሕና እንጠቕሶ ምስ ተኣሳሲሩ ዝኸይድ እዩ። ነፍሲ ወከፍ ሰብ እንተ ደኣ ዓባይ ስራሕ ሒዙሎ እታ ስራሕ ሒዙዋ እንተ ደኣ ኣሎ እሞ ሞባይሉ እንተ ደኣ ተደው ኢላ ዝበዝሐ ህዝቢ ዓለም ማለት እዩ ኣብ ሞባይሉ ዘሎ ኣቓልቦ ቀዳምነት ይህብ። እንተ ደኣ ጢጥ ኢላ መን መፂኡ እንታይ ክኸውን ንኽእል እንዳበለ እዚ እቲ ነቲ ፎካስ ወይ ነቲ ኣቓልቦ ዘጥፍእ ካብቲ ሓደ ናይ ዲጂታላዊ ነገር እዩ ማለት እዩ። ስለዚ ዲጂታላዊ ምስላብ ኣቐልቦ ክንብል ከለና ክሳብ ክንደይና ሞባይልና ከም ካልኣይ ኣማራፂ ጌርና ነታ ሒዝናዮ ዘለና ስራሕ ክንውድእ ንፍትን። ኣብ ዝሓለፈ ግዜ ነዚ ንኽፍትን ኢለ ሓደ ስራሕ ናይ ቴክ ኢንሳይት ኣብ የዳሉ ነይረ። ናይ ቴክ ኢንሳይት መደብ ከዳሉ ኢለ ኣብ ዝጀመር ኩሉ ግዜ እታ ስራሕ ሓንሳብ ኮፍ ክልተ ሰዓት ክትወስደለይ ትኽእል ነይራ። ክልተ ሰዓት ክትወስደለያ ኢለ ግን ከዓ ክንደይ ክድወለ ንኽእል ክንደይ ግዜ ሞባይለይ ጢጥ ክትብል ትኽእል ተን ክልተ ሰዓት ክወስዳለይ ዝኽእላ ኸ ናብ ክንደይ ክናውሓ ኽእላ። ምክንያቱ ከም መፅናዕቲ እንታይ እየ ፈቲነዮ ሕጂ ክሰርሐ እንተ ደኣ ክሰርሕ ኮይነ ግን ሞባይለ ተክገድፋ እየ ስለዚ ዝተደወለኒ ከዓ ክቕበለ ኢለ ሓሲበ ማለት እዩ። ኣብ ከምዚ ኣብ ዝገብረሉ ዝነበርኩ ግዜ ናይ ከባቢ ክልተ ሰዓት ክትከውን ዝግብኣ ተስራሕ ናብ ከባቢ ሰለስተ ሰዓትን ፈረቓን ከይዳ ማለት እዩ። ስለዚ ኣቐዲሙ እዚ ክንብሎ ፀናሕና እንታይ እዩ ዲጂታላዊ ዲስትራክሽን ወይ ዲጂታላዊ ምስላብ ኣቐልቦ ክሳብ ክንደይ ነፍሲ ወከፍና ካብ ስራሕና የጓናድበናን የዳናጌናን ከም ዘሎ ዘርኢ እዩ ማለት እዩ። ኣብዚ መፅናዕትታት ከም ዘረጋግፅዎ እንታይ እዩ እቲ ክነግረኩም ፀናሕኩ ክልተ ሰዓት ክወስደለይ ዝግብኦ ሰለስተ ሰዓትን ፈረቓን ወሲድለይ ክብል ከለኹ ሰለስተ ሰዓትን ፈረቓን ምውሳድ ጥራይ ደይኮነት ፀገም ከምዚ ናይ መፅናዕቲ ጉዳይ እንታይ እዩ ሓደ ስራሕ ኣተኪርካ ክትሰርሖ ትፀንሕ እሞ እንተ ደኣ ኣቓልቦካ ብዝኾነ ይኹን ዲጂታላዊ ክኸውን ንኽእል ሰብ ኩሕኩዕካ ክኸውን ንኽእል ብገለ ነገራት እንተ ደኣ ኣቓልቦካ ናብ ካልእ ከይዱ ወይ ዲስትራክት እንተ ደኣ ኮይኑ ናፍቲ በፂሕካዮ ዝነበርካ ጫፍ ወይ ፒክ ንክትምለስ ብውሕዱ 23 ደቂቕን 15 ካልኢትን ከምዝወስድልካ መፅናዕትታት ኣረጋጊፆም ኣለዉ ማለት እዩ። ስለዚ እዚ 23 ደቂቕ ሓደ ኣብነት ኤዲተር ክኸውን ንኽእል ኣብ ፅቡቕ ሙድ ናይ ኤዲቲንግ ከሎ ፀሓፋይ ክኸውን ንኽእል ኣብ ፅቡቕ ሙድ ናይ ፅሕፈት ናይ ምንባብ ወዘተ ክትብሉ ከለካ እንተ ደኣ እቲ ንገልፆ ዘለና ምስላብ ኣቐልቦ ወይ ዲስትራክሽን እንተ ደኣ መፅኡ ናፍታ በፂሕካያ ዝነበርካ ጥዕምቲ ኩነታት ወይ ናይ ስራሕ ጫፍ ንኽትምለስ 23 ደቂቕን 15 ካልኢት ዝወስደልካ እንተ ደኣ ኮይኑ ክንደይ ግዜ ካብ ጫፍ ክትምለስ ካብ ጫፍ ክትምለስ እቲ ክሰርሖ ዳሓሰብካ ውን ከምቲ ክኾኖ ዝግብኦ ኣይከውንን ማለት እዩ። ስለዚ ዲጂታላዊ ዲስትራክሽን ክበሃል ከሎ ኣበይንኻ ኣብ ስራሕ ኣብ ዘለካዮ ኣብ ቤት ፅሕፈት ኮንካ ሰብ ክትሰምዕ እንተደኣ ኮንካ ወይ ኣብ ህዝባዊ ኣገልግሎታት እንድሕር ዳኣ ኣለካ ክሳብ ክንደይ ሞባይላትና ወይ ከዓ እቲ ዝመፀና ዘሎ ደወላት ክኸውን ንኽእል እቲ ኖቲፊኬሽን ንብሎ ምልክታታት ክኸውን ንኽእል ክሳብ ክንደይ ኣቐልቦና ይሰልባሎ ወይ ከዓ የጉድለልና ኣሎ እዚ ዝገልፅ እዩ ማለት እዩ። ስለዚ ብሓፈሻ እዚ ዲጂታላዊ ምስላብ ኣቐልቦ ዝበሃል ክሳብ ክንደይ ኣብ ዓለም ሙሉእ ገኒኑ ስክሪን ኣብ ከባቢካ ምህላው ክሳብ ክንደይ ዓብዩን ካብቲ ክኾነ ዝግብኦን ላዕልን ኮይኑ ከም ዘሎ ናይ ክንደይ ሰባት ኣቐልቦ ብምስላብ ከዓ እቲ ኣፍራይነት የጉድል ከም ዘሎ እዩ ዝርዳእካ ማለት እዩ። ንኣብነት ኣብዚ እንታይ ክንብል ንኽእል ሓደ ሜካኒክ ማኪና ከፊቱ ኢዱ ብዘይትን ብካልእን ረሲሑ ከሎ እንተ ደኣ ሞባይል ተዳዊላቶ ነቲ ደወል ኢግኖር ክገብሮ ወይ ነቲ ደወል ገዲፉ ናብ ስርሑ ጥራይ ከቃልብ ዘለዎ ተኽእሎ ክንደይ እዩ ካልእ ፀሓፋይ ከ ተምሃራይ ከንብብ ከሎኸ ወዘተ ኢልና እንተ ደኣ ርእናዮም እዚ እቲ ዲጂታላዊ ምስላብ ኣቐልቦ ወይ ዲጂታል ዲስትራክሽን ኮይኑ መድሃኒቱ ድማ ከምዚ ኣብ ቁፅር 2 ንስዕቦ ክኸውን እዩ።

ብኻልኣይ ደረጃ እምበኣር መፍትሒ ናይ ዝኣቐዲምና ክንገልፆ ፀናሕና ዲጂታላዊ ምስላባ ኣልቦ ዝበሃል ክኸውን እዩ። እዚ ታይም ብሎክ እዩ ዝበሃል። ክንደይ ካባና ታይም ብሎክ ትብል ቃል ሰሚዕናያ ንፈልጥ፣ ክንደይ ካባና ኸ ተግቢርናያ ንፈልጥ ዝብል ከዓ ሓደ ካልእ መፅናዕቲ እዩ። እዚ መደብ እዚ ከዳልዎ ኢለ ካብ ዳሓስብ ብውሕዱ 3 ወርሒ ይገብር እዩ። ዝሓለፉ 3 ኣዋርሕ ብፍላይ ዋላ ኣቐዲሙ እዚ ታይም ብሎክ ዝበሃል ክጥቀመሉ እኳ እንተነበርኩ ኣብ ዝሓለፈ 3 ኣዋርሕ ግን ብዝያዳ ክጥቀመሉ ጀሚረ። ምክንያቱ ኣነ ክጥቀመሉ እሞ ውፅኢቱ ርአ ከዓ ናብዚ ከምፆ ስለ ድበልኩ ማለት እዩ። ታይም ብሎክ ማለት ምስ ታይም ማናጅመንት ወይ ምሕደራ ግዜ ዝተኣሳሰር ኮይኑ ንግዜኻ ከምዚ ክገብረ ኢልካ ኣቐዲምካ ምምዳብ ማለት እዩ። ምምዳብ ቱዱ ሊስት እዩ። ንኣብነት ሎማዓንቲ ንጎተሴ እዚ ክገብረ ብድሕሪኡ ናብዚ ከይደ ብድሕሪኡ ናብዚ ከይደ ክንብል ከለና እቲ ዲጂታላዊ ኣቓልቦና ድሰልብ ወይ ዲስትራክቲ ዝገብረና ግን ኣብ ጅባናን ኣብ ከባቢናን ንደሎ ነዚኦም ከ ነስተውዕለሎም ዶ? ስለዚ ታይም ብሎክ ማለት እንታይ ማለት እዩ? ሎም ማዓንቲ ካብ ሰዓት 9 ክሳብ 11 እዚ መደብ እዚ ክሰርሐ፣ እዛ መኪና እዚኣ ክዕረየ፣ እዛ መፅሓፍ እዚኣ ክንብባየ፣ እዚ ስራሕ እዚ ክሰርሐ፣ ኣጋይሸይ ክቕበለ እንተ ደኣ ኢለ ኣነ ንኣብነት ኣጋይሽ ክቕበላ ቤት ፅሕፈት ኮይነ ተዳልየ ክህሉ ይኽእል። ዘይተዓደመ ዘይተፀውዐ ኣብ መደበይ ዘይነበረ ጋሻ ግን ጥሪ ኢሉ ናብ ሞባይለ ክኣቱ ይኽእል። እቲ ሓደ 3 ደቂቕ ተወሲድልካ፣ እቲ ሓደ 2 ደቂቕ ተወሲድልካ ክሳብ ክንደይ እቲ ዲጂታላዊ ምስላባ ኣልቦ ካብ መደብካ የታርፈካ ኣሎ ማለት እዩ። ስለዚ ናይዚኣ ፈውሲ ከዓ ታይም ብሎክ ትበሃል። ነታ ክትገብራ ዝወሰንካ ካብ ሰዓት 11 ክሳብ ፋዱስ እዚኣ ክገብረ እንተዳ ኢልካ ሞባይልካ ክትዕፆ ኣለዋ ማለት እዩ። ሞባይልካ ክትዕፆ ከምቲ ኣቐዲምና ዝረኣናዮን ኣብ ሓሙሻይ ፓርት ናይ ሎም ዓንቲ መደብና ንሪኦን ሞባይላት ክስርሓ ከለዋ ኮምፒውተራት ክስርሓ ከለዋ ነዚ ዲጂታላዊ ምስላብ ኣቓልቦ ድበሃል ወይ ዲጂታል ዲስትራክሽን ድበሃል ኣብ ግምት ኣእቴን እየን ዝስርሓ። ሞባይል ግድን ኣይኮነን ኩሉ ግዜ ተወልዐ ክትከይድ፣ ግድን ኣይኮነን ደዝ ተደወለልካ ክትቅበል፣ ግድን ኣይኮነን ነዚ ክትሰርሕ። ስለዚ ኣብ ትሰርሓሉ ግዜ ታይም ብሎክ ዝብል ኣማራፂታት ኣለዎን። እዚ እውን ክንረአና ማለት እዩ። ታይም ብሎክ ንኣብነት እንተዳርእናያ ምናልባት ምሳይ ድሰርሑን ድፈልጡን ሰባት ኣብ ዝሓለፈ ግዜ እንታይ ደኣ ካብ ሰዓት ክንዲዚ ሞባይልካ ተዓፅያ ነይራ ትብል ብተደጋጋሚ ሰብ ዝብላ እዩ። ሞባይልካ ናይ ግድን ንመዓልቲ ገለ ሰዓታት ክትዕፆ ክትክእል ኣለዋ እንተ ደኣ መሳርሒት እንተ ደኣ ካልእ ስራሕ ኣለካ ማለት እዩ። ግድን እዩ ሞባይል ከምዚ ህፁፅ ነገራት ክህልወካ ክእል። ነዚ ግን ናይ ህፁፅ ማናጅመንት ክህሉ ኣለዎ ወይ ናይ ህፁፅ ግዜ ምሕደራ ክህልዎ ባህልቲዮም ዞም ክኢላታት። ንኣብነት ኣብ ቤት ፅሕፈት እንተደኣ ኣለካ ሎም ማዓንቲ ካብ 11 ክሳብ ፋዱስ ሰብ ኣይትወለይ ክትብላ ትኽእል፣ ንፀሓፊትካ ኣብ ደገ ክትዓፅዎ ትኽእል፣ ወይ ንስድራ ክድውሉ እንተደኣ ኮይኖም ኣነ ካብ ክንዲዚ ክሳብ ክንዲዚ ስለዘየለኹ ዝኾነ እንተሎ ኣብ ዝደውሉ ክበሃል ከኣል ወዘተ። ነዚ ዝኸውን ዝተፈላለዩ ምሕደራ እዩ ዘለዎ። እንተደይኮነ ግን ቀዳምነታት ናይ ስራሕ እንድሕር ዳኣ ኣለካ ኮይኑ ኩሉ ግዜ ታይም ብሎክ ማለት ሞባይልካ ዓፂኻ ናብ ስራሕካ ምድሃብ ማለት እዩ። ስለዚ ታይም ብሎክ ሓንቲ ካፍተን ኣዝየን ኣገደስቲ ነዚ ግዜ ዝኾና ምሕደራ ወይ ፈውሲ ወይ መድሃኒት ናይዚ ዲጂታላዊ ምስላባ ኣልቦ ወይ ከዓ ዲጂታል ዲስትራክሽን ዝበሃል እዩ ማለት እዩ። ብሳልሳይ ደረጃ ኣብ ዲጂታላዊ ምስላባ ኣልቦ ንሪኦም ደወልቲ እዮም። ደወልቲ ክንብል ከለና ኩልና ኣብ ንድውለሉ ግዜ ክህልወና ዘለዎ ሕጊ ወይ ክንፈልጦ ዝግባአና ኣገባብ እዩ። ኩሉ ግዜ ዲጂታል ሊትረሲ ወይ ዲጂታላዊ ምጥፋእ ማሃይምነት ዝበሃል ካብዚ እዩ ዝጅምር። እንተ ደኣ ሞባይል ንሓደ ሰብ ክድውለሉ ኮይነ ክህልዎ ዝኽእል ስራሕ ኣበይ ቦታ ክህሉ ክእል፣ እንታይ ክሰርሐ ክእል ምክንያቱ ብዘይቆፀራ እየ ድውል ዘለኹ፣ ብፍላይ ብዘይቆፀራ እንተኮይኑ ኣጋጣሚ እየ ዝድውል ዘለኹ፣ ስራሕ ክኸውን ይኽእል፣ ብሰላምታ ክኸውን ይኽእል፣ ብዝተፈላለየ ክኸውን ይኽእል፣ ግን ከኣነ ከምዝድውለሉ ኣብታ ሰዓቲ ኣይፈልጥን እዩ። ስለዚ ደዋላይ ክሳብ ዝኾንኩ ክገብራ ዝግባአኒ ሓንቲ ሕግላ። እዚ ከዓ ማሃይምነት ምጥፋእ ናይ ኣጠቃቅማ ሞባይል ተባሂሉ ዝፍለጥ እዩ። ንኣብነት ሓደ ግዜ ትድውል እንተ ዘይተቐቢሉ መልእኽቲ ናይ ፅሑፍ መልእኽቲ ትሰድድ። እቲ ናይ ፅሑፍ መልእኽቲ ክልተ ነገር ክኸውን ይኽእል፣ ዘህውኽ የብለይን ኣብ ዝጣዕመካ ደውለለይ ክኸውን ይኽእል፣ ኣዝዩ ዘህውኽ ህፁፅ ነገር ስለ ዘለኒ ቀልጢፍካ ደውለለይ ክኸውን ይኽእል፣ ወይ ከዓ እታ ከምዚ ብከምዚ ፈትሐ ኣለኹ እቲ መልእኽቲ ከዓ መሓላሊፍካ በቃ ፈሊ

ሓሊጡ ሶቅ ዝብል ክኸውን ይኽእል። እንተ ደኣ ከምኡ ምስ ገበርካ ሽዑ ሶቅ ምባል፣ ምክንያቱ ካልኣይ ግዜ ምድዋል ሳልሳይ ግዜ ምድዋል ሓደ ካብቲ ዲጂታላዊ ምስላ ብኣልቦ ናብ ተቐባላይ ዘድብ ስለ ዝኾነ ብዙሕ ግዜ ኣብ ኣስመራ ብዙሕ ግዜ ንስሕቀላ ሓንቲ ምናልባት ፅዋይ ክትከውን ትኽእል ወይ ኣጋጣሚ ክትከውን ትኽእል ከም ዕላል ዝዕለል ክኸውን እዩ። ሓደ ደዋላይ ናብ ሓደ ዓርኩ ይድውል እሞ እታ ቴሌፎን ትድውል ግን ዘቐበላ የለን። ምስ ደወለ ሓደ ግዜ ዝደወልኩም ዓሚል ኣይተረኽበን ብክብረትኩም ፀኒሕኩም ደውሉ ትብሎ ወዲ ስለ ደይተዋሕጠትሉ ካልኣይ ግዜ ይድውል። ሃሪማ ሃሪማ ደዊላ ምስ ወድአት እንደገና ዝደወልኩም ዓሚል ኣይተረኽበን ብክብረትኩም ፀኒሕኩም ደውሉ ከዓ ትብል ወዲ ነዚኣ ክቕበላ ኣይከኣለን ሓርያቁ ሳልሳይ ግዜ ይድውል ሳልሳይ ግዜ ከም ትብሎ ወይለ ኢሉ ኢዱ ሰብሲቡ ነዚኣ ደኣ ከላሕትታ እንደ ኢሉ ይበሃል። ሕጂ እንታይ ማለት እዩ? ነቲ ምድዋል ናብ ምትልላኽ ዘምፆ ሰብ ውን ኣይሰኣኒ እዩ። እዚ ኣብ ኩላትና ዘጋጥመና እዩ። ኣነ ብዙሕ ግዜ ድሪኦም ሰባት ወይ ኣብ ከባቢና ሓደ ግዜ ትድወል እሞ ኣይተቐበልካያን፣ ምክንያቱ ዘይመቐበል ኢኻ ምክንያት ኣለካ ኣብ ስራሕ ስለ ዘለካ ወይ ክትቅበል ስለ ዘይትኽእል። ስለዚ ይድውል ይኣብዮ ካልኣይ ግዜ ይድውል ሳልሳይ ግዜ ራብዓይ ግዜ ሓሙሻይ ግዜ ክሳብ ሻድሻይን ሻብዓይን ግዜ ዝድውሉ ሰባት ብዙሓት እዮም። እዚ ምስ ዲጂታላዊ ምጥፋእ ማሃይምነት ወይ ዲጂታል ሊትረሲ ተኣሳሲሩ ክረአ ዝግባእ እዩ። ምክንያቱ ሓደ ሰብ ክድውለሉ ከለካ እንተ ዘይተቐቢልዋ ኣብ ሓደ ስራሕ ኣሎ ማለት እዩ። ስለዚ እንተ ደኣስኻ 10 ግዜ ደው ኢልካ ከዓ ካብቶም ዲጂታላዊ ምስላብ ኣቕልቦ ወይ ዲስትራክሽን ዝፈጥሩ ሰባት ምደብ ስለ ዘለካ ወይ ትኸውን ስለ ዘለካ ብዝተኽኣለ መጠን እዛ ሕጊ እዚኣ ክትግበር ኣለዋ። ነቲ ዝድወሎ ደሎ ሰብ ተቐባላ ኢልና ዳሕራይ ነምፆ ከይርበሽ ምእንቲ ማለት እዩ። ስለዚ መጀመርያ ትድውል፣ እንተ ዘይተቐቢልዋ ሓፂር ናይ ፅሑፍ መልእኽቲ ዝፅሕፍ ሰድድ ብድሕሪኡ ወይ ክድውል ወይ ሕራይ ደውለለይ ክብለካ እዩ። እንተ ዘይኮነ ትፅበ ማለት እዩ። ፀኒሕካ ድሕሪ ዝተወሰነ ግዜ ከዓ ትድውል ማለት እዩ። ስለዚ እዚኣ እንድሕር ደኣ ኢልና እቲ ደጋጊምካ ምድዋል ኣብቲ ዲጂታላዊ ምስላብ ኣቐልቦ ክኸውን ይኽእል። ብዙሕ ግዜ ተቐበልቲ እንታይ ገብሩ ንፀኒሕና ስለ ንሪኦ ኣብ ደዋላይ ኣብ ትኾነሉ ግዜ ግን እዚ ሕጊ እዚ ከተማልእ ግዴታን እቲ ዲጂታላዊ ስርዓት ወይ ዲጂታላዊ ሕጊ ዝጠልቦ ምዃኑ እዩ ማለት እዩ። ራብዓይ ዓይነታት ተቐበልቲ ኢና ክንርኢ። ተቐበልቲ ኣብ ንኾነሉ ግዜ ዘዝተደወለ ደወል ክንቅበል ናይ ግድን ኣይኮነን ትብል ከዓ እታ ራብዒቲ ሕጊ እያ ማለት እዩ። ተቐባላይ ኣብ ተኾነሉ ግዜ ግድን ኣይኮነን ተቐበል። ኣብዚ ብዙሕ ሕግታት ምስ ዲስፕሊን ምስ ስነ ስርዓት ምስ ኣገባባት ዝኸይድ ብዙሕ ክህሉ ይኽእል እዩ። ንኣብነት እንተ ደኣ ሰብ ኣለዎ ምሳኻ እሞ ኣብ መንጎ ትቕበል እንተ ደኣ ኣለካ ኣነን ሓደን እንዳዕለልና ከለና እንተ ዕላለይ ኮሊፉ ፅቕ ኢሉ ኣብ መንጎ ኣነ እንዳተዛረብኩ ዝቕበሉ ብዙሓት ሰባት ኣለው ኣለና ብዙሕ ግዜ። እዚ ሓደ ካብቲ ኣገባባት ብዘይኮነ ምስ ዲጂታላዊ ኣገባባት ዝኸይድ ወይ ምስ ዲጂታላዊ ምጥፋእ ማሃይምነት ዝኸይድ እዩ። እዚኣ ክቕበላዶ ቅሬታ ኢልካ ምቕባል ሓደ ክኸውን ከሎ፣ ካልእ ግን ከምቲ ኣቐዲመ ዝጠቐስክዎ ነንዝተደወለ ደወል ክትቅበል ግድን ኣይኮነን። ምክንያቱ እንታይ ኢልና ኣለና ኣብ ተቐዳመይቲ እንተ ደኣ ሓደ ሰብ ደው ኢልልካ እንተ ደኣ ደይተቐቢልካዮ ስራሕ ሒዝካ ኣለካ ማለት እዩ። ስለዚ ንዑ ከዓ ኣገባብ ኣለዎ እንታይ ክገብር ከም ዘለዎ። ህፁፅ ድዩ ናይ ህፁፅ ኣገባብ ኣለዎ። መልእኽቲ ድዩ ናይ ፅሑፍ ሓፂር መልእኽቲ ኣሎ። ኣየህውክን ድዩ ቀሲልካ ትድውለሉ ማለት እዩ፣ ወይ ከዓ ግዜ ሂብካ ትድውለሉ። ኣብ ተቐባላይ ኣብ ትኾነሉ ግዜ ከዓ እቲ ቀዳማይ እቲ ኣቓልቦ ዝሰልብ ዝመፅእ ግዜ እምበኣር ተቐባላይ ኣብ ትኾነሉ ግዜ እዩ። ብጀካቲ ሞባይልና ትህበና ምልክታ ወይ ኖቲፊኬሽን ዝበልናዮ ጢጥ ትብል ከምዝኮይና ትብል ከምዝኮይና ትብል ሙሉእ መዓልቲ ዚዝ ክትብል እያ ትውዕል። እዚ ዝወስዱ ኣቓልቦ ገዲፍካ ተቐባላይ ኣብ ትኾነሉ ግዜ ግን ክግበር ዘለዎ ዝኾነ ቴሌፎን እንተተደዊልካ ክትቅበል ግድን ኣይኮነን ሓደ። ካልኣይ ናይ ፅሑፍ መልእኽቲ እውን ኣሎ። እንዳተደወሎ ከሎ ፀኒሕያ ክድውለልካ እየ ዝብል ወዘተ ዘተ ዝተፈላለዩ ኣማራፅታት ኣሎ። ኣብ ስራሕ ስለ ዘለኹ ፀኒሐ ክድውል እየ ዝብል ቅድሚ ሕጂ ኣብ ቴክኢንሳይድ ዘቕረብናዮ ኣማራፂ ኣጠቃቅማ ነይሩ። እዚ እውን ክንጥቀም ንኽእል ኢና። እንተዘይኮነ ግን ተቐባላይ ኣብ ትኾነሉ ግዜ ብፍላይ ኣብ ህዝባዊ ኣገልግሎታት ኣብትህሉ ኣተኪርካ ኣቓልቦካ ዝወስድ ኣብ ምንባብ ክኸውን ይኽእል፣ ኣብ ምፅሓፍ ክኸውን ይኽእል፣ ኣብ ቤት ፅሕፈት፣ ኣብ ናይ ስራሕ ሰዓታት ክኸውን ይኽእል እንተደኣ ኣለኻ ዝድወል ቴሌፎን እዚ እውን ናቱ ኣገባብ ከም ዘለዎን

0: ብዙሕ ግዜ ተቐባላይ ኣብ ትኾነሉ ግዜ ኣቓልቦካ ዝሰልብ ኣማራፅታት ኮፍ ከተብልን እቶም ኣቓልቦ ዝሰልቡ ዝበሃሉ ከተወግድን ሓደ ካብቲ ክንገብሮም ዘለና እዩ ማለት እዩ። ኣብዚ ከይጠቐስናዮ ክንሓልፍ ዘይብልና ምስ ድማ ኣብ ኣገባብ ኣጠቃቅማ ምድዋል ክኸውን ይኽእል ምቕባል ክኸውን ይኽእል ኣብ ዝተፍሉይ ዝበሉ ቦታታት እዩ። ንኣብነት ኣብዚ ሓደ መፅናዕቲ ዝተኻየደሎ ብዙሓት ሰባት ሞባይልና ክሳብ ክንደይ ኣልቦና ወሲዳ ከም ዘላ እዚ ፊር ኦፍ ሚሲንግ ኣውት ማለት እዩ ፊር ኦፍ ሚሲንግ ኣውት ፎሞ ዝብልዎ እንተደኣ ሞባይለይ ዝዝላ መንኮን ስኢን ንኸውን መንኮን ደው ኢሉ ንኸውን እንታይ ሓበሬታ ኮን ሓሊፍ ንኸውን ዝብል ፎሞ ዝበሃል ናብ ሲንድሮም ገፁ ወይ ናብ ደሰክፍ ሕማማት ገፁ ወይ ሲንድሮም ዝበሃል ዓብዩ ከም ዘሎ እዩ ዘርኢ። ፎሞ ፊር ኦፍ ሚሲንግ ኣውት እንታይ ብዝሕረ መን ደው ኢሉ ክኸውን ይኽእል ከምዚ ክንብሎ ፅናሕና ማለት እዩ። እንተደኣ ነብሰይ ኣካላተይ ክሕፀብ እንተደኣ ኣቴ ወይ ዓይኒ ምድሪ እንተደኣ ኣቲኻ ናብ ሽንቲ ቤት እንተደኣ ኣቲኻ ሞባይልካ ገዲፍካያ ናብ ሽንቲ ቤት ናብ ምሕፃብ ንኣቱ ክንደይ ካባና ኢና ክንደይ ሰብ እዩ ኣብ መንጎ እንዳተሓፅበ ነብሱ እንተደኣ ጭር ኢላ ምስ ዓፍ ርኡ ሞባይሉ ዝቕበል ሞባይሉ ከልዕል ዝፍትን እዚ ብምሉእ ምስ ፎሞ ዝምደብ ምዃኑ ከ ትፈልጡ። ምክንያቱ ሓደ ሲንድሮም ማዕቢሉ ኣሎ እንተደ ኢልና ወይ ፎሞ ዝበሃል ሓደ ሰክፍ ሕማም ክብሎ መርፃነ ወይ ከዓ ሲንድሮም ምልክት ክኸውን ይኽእል ሓደ ካብኦም እንታይ እዩ እዚኦም እዮም ክሕፀቡ ከለዉ ኣብ ሽንቲ ቤት ኮፍ ኣብ ድብሉሉ ግዜ ሞባይሎም ዝጥቀሙ ሰባት ክሕፀቡ ሞባይሎም ዝጥቀሙ ሰባት እዚ ንኩላትና እዩ። ምናልባት ብመፅናዕቲ ዝብሎ ብሳልሳይ ኣካል ገይረ ዝዛረቦ ዘለኹ እምበር ኣነ ነፃ ኮይነ ካልእ ሰብ ገብር ማለት ኣይኮነን። ምክንያቱ ኩላትና ተጠቀምቲ ሞባይላት ከምዚኦም ድብሉ ንኣብነት እዚ ዶክተር ንስማዕ እዮ
1: Number one is leave your cell phone out of the bathroom. And we actually did a poll of this very studio audience, Rachel. 93% of this studio audience takes their cell phone into the bathroom.
0: እንታይ ድብል ደሎ 93 ካብዞም ኣብኡ ኣብቲ ኣዳራሽ ኮይኖም ድዕዘቦ ደለዉ ሰባት ሽንቲ ቤት ኣብ ጥቀምሉ ግዜ ሞባይሎም ሒዞም ኮፍ ከም ድብሉ እዩ። ሞባይልካ ሒዝካ እንተደኣ ኮፍ ትብል ኮንካ ከዓ ካብቲ ዘድልየካ ንላዕሊ ኮፍ ትብል ወይ ካብቲ ዘድልየካ ንላዕሊ ግዜ ኣብኡ ትወስድ ልዕሊ ኩሉ ከዓ ናይ ኦሞሮድዮ ናይ መሓዝ ክእለትካ ከዓ ብ46 ሚእታዊት ከምዚ ዓቢ እዩ ዝገልፅ ኣብዚ መፅናዕታዊ ፅሑፍ ማለት እዩ። ስለዚ ብሓፈሻ ብዙሕ መፅናዕትታት እዩ ተኻይዱ ካብ ኣብ ሓደ ኣብ ኣሜሪካ ዝተኻየደ መፅናዕቲ ነይሩ ካብቶም ኣብ መፅናዕቲ ዝቐረበሎም ሰባት ክንደይ ሚእታዊት ኢኹም ንኽትሕፀቡ ይኹን ሽንቲ ቤት ትጥቀሙ ክትኣትዉ ከለኹም ሞባይልኩም ሒዝኩም ኣትኣትዉ ንዝብል 75 ሚእታዊት እወ ኢሎም። ስለዚ 75 ሚእታዊት ተኽእሎታት ኣለና ኩላትና ከምኡ ክንከውን ማለት እዩ። ብሓፈሻ መፅናዕቲ ስለዝኾነ ክዓብን ክንእስ ንኽእል እዩ። እቶም 75 ሚእታዊት ምናልባት ከይድወለና ዝብል ሙዚቃ ክሰምዑ ሒዞም መንዳእቱ ዜና ክሰምዑ ሒዞም መንዳእቱ ወይ ዝተፈላለየ ክኸውን ከሎ 50 ሚእታዊት ካብዚኦም ግን ንኽድውሉን ክቕበሉን እውን ኣብ ሽንቲ ቤት ኮይኖም እንዳተሓፅቡን ከም ዝጥቀምሎም ርኢና ኣለና ማለት እዩ። ካብዚኦም 18 ሚእታዊት ዝኾኑ ካብቶም ኣብ ሽንቲ ቤትን ኣብ ቶይለት ኣብ ምሕፀቢ ኣካላትን ሞባይላት ሒዞም መንዳእቱ ከዓ ምስኡ ዝተኣሳሰር ምውዳቕን ምስባርን ናብቲ ሽንቲ ቤት ምእታውን ይጋጥሞም ማለት እዩ። ስለዚ እዚ ኩሉ ደምፆ እንታይ እዩ እንተዳ ኢልና እቲ ከም ሲንድሮም ዝዓብደሎ ፊር ኦፍ ሚሲንግ ኣውት ማለት እዩ። ኣብዚኣ እውን ምስ ተቐዲምና ክንብላ ፀናሕና ትኸይድ ሓንቲ ዕላል ኣላ። ምናልባት እዚ ኣብ ዓበይቲ ወላ ሓንቲ ክትቋፀሮ ትኽእል ነብስኻ ትከላኸል ትኽእል ነብስኻ ከተማእዝን ትኽእል ስለዝኾንካ ከም ዓበይቲ ደሰክፍ ኣይኮነን እቲ ኣዝዩ ደሰክፍ ኣብ ህፃናት ደቅና ድረአ ደሎ ኩነታት ክኸውን ይኽእል እዩ። እዚ ኩነታት እዚ ሞባይል ሒዞም ናብ ሽንቲ ቤት ምእታው እሞ ነዊሕ ግዜ ምውሳድ ብዙሕ ግዜ ድረአ ኩነታት ኮይኑ ንሪኦ ኣብ ሓደ ገዛ ዘጋጠመ እውን ሓደ ከም ዕላል ኣላትና ኣሕዋቱ ዓበይቲ ኣሕዋቱ ነቲ ቆልዓ ናብ ብዙሕ ግዜ ናብ ሽንቲ ቤት ኣብ ዳኣትውሉ ግዜ ሞባይል ሒዞም ካኣት ስለ ዝርኢ ትንእስ ዝበላሓዎም ነቲ ዓብ ሓዉ ክስተሓወይ ሞባይል ካ ኣባሃበኒ ኢልዎ እንታይ ደሊኻያ ምስ በሎ ክሸነላ ኢልዎ ሕጂ ክሸነላ ማለት እንታይ ማለት እዩ ንዓ ሒዘስ ኣብ ሽንቲ ቤት ኮፍ ክብል እሞ ከምቲሰኹም ትገብሮ ክገብር ማለት እዩ። ስለዚ ክሳብ ክንደይ እቲ እዚ ንዛረበሉ ዘለና እዚ ፊር ኦፍ ሚሲንግ ኣውት ክኸውን ክእል ምስኡ ምስ ሞባይልካ ዘለካ ቅርበት ክኸውን ክእል ክሳብ ክንደይ ንግዜናን ንኩነታትናን እንዳተቐፀፀ ይኸይድ ከም ዘሎ በቲ ሓደ ወገን እቲ ኣቐልቦና ዝሰልብ ካብቲ ክንበፅሖ ዝግባኣና ዋላ ንፅሓዮ ዋላ ንስራሓዮ ግን ብክንዲ ምንታይ ብኣቓልቦ ምግዳል ክኸውን ክእል በቲ ግዜ ክኸውን ክእል ይኽደና ወይ የባላሹ ነገራት ከም ዘሎ ንምርዳእ ዝቐረበ እዩ ማለት እዩ። ናፍታ ሓምሸይቲ ንከይድ ኢና ሓምሻይ እምበኣር እነዚ ክግለፅ ዝፀንሐ ኣቓልቦ ንምስላብ ኣብ ስራሕ ክኸውን ክእል ኣብ ስድራ ቤት ክኸውን ክእል ነዚኦም ዘወግዱ ኸ እንታይ ኣለውና ዝብል እዩ። እዚኦም ምናልባት ኣብ ገዛ እንተደ ኣለና ሙሉእ መዓልቲ ስራሕ ውዒልና ድሕሪ ሰዓት 9 ገዛ ኣብናኣትወሉ ብዙሓት ናይ ስድራ ቤታት ናቶም ሕግታት ኣለዎም። ንኣብነት ኣብ ግዜ ድራር ኣብ ግዜ ምሳሕ ኩላትና ሞባይልና ኣብዚ ነቐምጣ ኢሎም ስድራ ቤታዊ ኩነታት ዘካይዱ ኣዝዮም ብዙሓት ስድራ ቤታት ኣለው። ከኣት ከለዉ ብፍላይ መደቀሲኦም ከኣት ከለዉ ቆልዑት መደቀሲኻ ሞባይል ሒዝካዮ ዘይምእታው ካልእ ዝግበር ክነኣድ ዝግብኦ ነገር እዩ። እዚ ማለት እንታይ ማለት እዩ? ነቲ ዲስትራክሽን ወይ ነቲ ኣቐልቦ ዝሰልብ ነገራት ወይ ድቃስካ ውን ክኾን ክእል ብዙሕ ኢና ክንገልፅ ዝግባኣና ብዚ ሕፅረ የደብሎ ዘለኹም ነዚታት ዝገብር ኩሉ ሞባይል እቲ ኣቐልቦ ምስዳድ ንውሳድ ጥራይ ደይኮነ ሰዓታት ድቃስ እውን ተውሕደልካ ምዝ ተራይ ሕጂ ዓበየ ክግበር ዘለዎ ናይ ድቃስ ግዜ እንተ ኮይኑ ሞባይልካ ኣብ ካልእ ምግባር፣ ናይ ስራሕ ግዜ እንተ ኮይኑ ሞባይልካ ኣብ ካልእ ክፍሊ ወይ ኣብ ካልእ ቦታ ምግባር ምዕፃው ጥራይ ደይኮነ ማለት እዩ። እዚ ክንገብር እንተ ደይክኢልና ግን ንሎም ማዓንቲ ክልተ ኣማራፅታት ክህልወና እየን። እቲ ቀዳማይ እቲ ዲኤንዲ ዝበሃል ዱኖት ዲስተርብ ዝብል ኣማራፂ እዩ። ዱኖት ዲስተርብ መብዛሕትኡ ግዜ ኣብ ሳምሰን ሞባይላት ዘሎ ክኸውን ከሎ ገለ ሞባይላት ዱኖት ዲስተርብ ኣማራፂ ዘይብለን ክህልዋ ክእላ እየን። ኣብኡ ከዓ ሓደ ኣፕሊኬሽን ኣሎ። እዚ ኣፕሊኬሽን እዚ ከዓ ኪፕ ሚ ኣውት ዝበሃል ኣፕሊኬሽን እዩ። ስለዚ እቶም ሞባይልና ዱኖት ዲስተርብ ዘለዋ ብከመይ ንጥቀመላ ንሎም ማዓንቲ ካብ ሰዓት 10 ክሳብ ሰዓት 6 ንግሆ ደወላይ ተቐበሊ ምናልባት ኣገደስቲ ክኾኑ ዝኽእሉ ናይ ክስቶ ናይ ክስቶ ናይ ክስቶ ናይ ክስቶ ግን ተቐበሊ ዝብል ኣማራፂ ዘለዎ ክኾን ከሎ እቲ ኪፕ ሚ ኣውት ዝበሃል ኣፕሊኬሽን ከዓ እዚ ኣፕሊኬሽን እዚ እውን ከርአኩም እየ ነተን ዲኤንዲ ዘይብለን ወይ ኣብ ዝኾነ ኣንድሮይድ ሞባይል ኣትዮ ክሰርሕ ዝኽእል ክህልወና ዘለዎ እዚ እውን ፍልይ ዝበለ ኣማራፂ እዩ። ነዚአን እውን ኣሕፅር ኣቢለ ኣብዘን ተሪፈናና ደለዋ ግዜ ክገልፀነ ሰናይ ምክትታል። እቲ ቀዳመይቲ ንሪኣ እምበኣር እቲ ኣብ ሳምሰንግ ሞባይል ባዕሉ ዘሎ እዚ ዲኤንዲ ዝበሃል ወይ ዱኖት ዲስተርብ ድብል ኣብዚኣ ትርእዩ ኣለኹም። ኣብ ሴቲ ናኣቲኻ ብታሕቲ ስዋይፕ ምስ ገበርካ ንታሕቲ ክትረኽባ ትኽእል እያ ወይ ከዓ ኣብ ሴቲን ጠዊዕካ ኣብ ሴቲን መፂና እንተ ደኣ ኣብዚ ክንፅሕፍ ንኽእል ኢና ዱኖት ዲስተርብ ንድሕር ኢልና እንተ ደኣ ፅሒፍና ከምዚኣ ትርእዩ ኣለኹም ክትመፅያ ዱኖት ዲስተርብ ሕጂ ብዙሕ ኣማራፅታት እዩ ዘለዋ። ኣብዛ ናተይ ከም ትሪእዋ ዘለኹም ኦፍ እያ ደላ። እንተ ደኣ ኦን ጌረያ ዝኾነ ይኹን ናባይ ዝድወል ዕፁ ክኸውን እዩ ማለት እዩ። ኣብዚ እንተደኣ ርእናይ ሕጂ ዱኖት ዲስተርብ ትብል ኣብዚ ተወሊዓላ ማለት እዩ። እዚኣ ተወሊዓ ስለ ዘላ ደወል ኣይመፀንን እዩ። ቴክስት ግን ኩሉ ክመፅ እዩ። ድሓር መን ከም ዝደወለ ግን ከብሚስኮል ደረጃ ንዓይ የርእየኒ እዩ። ነቲ ደዋላይ ኣይርእዮን እዩ ቢዚ እዩ ድብሎ ንዓይ ግን መንደው ኢሉ ከም ዝነበረ የርእየኒ እዩ። እንተደልየ ከዓ እቲ ቴክስት እንተመፂእና ከዓ ከንብቦ ክእል እየ ማለት እዩ። ስለዚ ኣብዚ ግን እቲ ኣማራፅታት ደለና እንታይ እዩ? ዱኖት ዲስተርብ ምስ ወላዕናይ ሕጂ እዚኣ ከምዚኣ ትሪእዋ ኣለኹም ስሊፒን ኢለያ ኣለኹም። እንተደኣ እዚኣ ወሊዕያ ኤቭሪደይ መዓልታዊ ካብ ሰዓት 10 ናይ ምሸት ክሳብ ሰዓት 7 ናይ ንጎ ቴሌፎን ኣይድወለንን እዩ ማለት እዩ። ወይ ከዓ ኣነ ክቕበል ፈቓደኛ ኣይኮንኩን ክብል ክእል እየ ወይ ከዓ ኣብዚ ኣቲኻ ሰት ክትገብሮ ትኽእል ኢኻ ማዓስ ማዓስ ሶኒ ሶሉስ ኣብዚ ሕጂ ሰሙን ሙሉእ እዩ ዘለኹም ትሪእዎ ዘለኹም ከቢብሎ ካብ ሶኒ ክሳብ ዓርቢ ክትገብሮ ትኽእል ኢኻ ቀዳሚ ሰንበትን ሰሙን ሙሉእ ክትገብሮ ትኽእል ኢኻ ወዘተ። እዚ ከዓ እንታይ ኢኻ ትደሊ ስሊፒን ኢለ ኣለኹ ስሊፒን ታይም ወይ ናይ ግዜ ድቃስ ስለ ዝኾነ ወር ናይ ስራሕ ሰዓታት እውን ከምኡ ክትገብር ትኽእል ኢኻ ማለት እዩ። ስለዚ ኣብዚ ላዕሊ ኤቭሪደይ ድብል ዘሎ መዓልትታት፣ ኣብዛ ሰት ታይም ድብል ዘሎ ከዓ ሰዓታት ማለት እዩ። ካብ ሰዓት ክንደይ ክሳብ ሰዓት ክንደይ ዝብል ክንገብር ንኽእል ኢና ብድሕሪ ሰይቭ ኢልና ከነእትዋ ንኽእል ኢና ማለት እዩ። ብድሕሪ እዩ እዚኣ ምስ መፃና ስሊፒን ኣድ እስኬጁል ኢልና መሊስና ካልእ እስኬጁል እውን ከነእቱ ንኽእል ኢና ከምዚ ድረኣኹማ ካብ 10 ክሳብ 7 ፀኒሓ ካልኣይ ከዓ ድላየ ክህብ ክእል እየ። ምናልባት ግን ንገለ ሰባት ንኣብነት ኣነ ሕጂ ካብ ሰዓት 10 ክሳብ ሰዓት 7 ቴሌፎን ኣይቅበልኒ የለ ናይ ዕረፍቲ ሰዓት ኢለ እንድሕር ገይረ ኣለኹ ኮይነ ግን ንመንክ ክትቅበል ትደሊ ድብል ከዓ ኮል ሴን መሰጅስ ትብላላ ናብዚያ ኣድ ኮንታክት ትብላላ ኣነ ሕጂ ናይ ዝኾነ ሰብ ኣይቅበልኒ የ ክትብል ትኽእል ኢኻ ናይ እገለ ግን ክቕበል እየ ናይ ስራሕ ክኸውን ክእል ናይ ዝኾነ ክትቅበሎ ትደሊ ሰብ ሓደ ደይኮነ ብዙሓት ሰባት ኣብዚ ክተእቱ ትኽእል ኢኻ። ስለዚ ካልእ ዝኾነ ዝድውለልካ ሰብ ኣይመፀካን ይደወል ናቶም ግን ናይቲ ዝደለኻዮ ሰብ ግን ክድውል ይኽእል ማለት እዩ። መሊስካ ኣብዚ ኦልሶ ኢልካ ሕጂ ኣብዚ ኩሎም ዲኻ ኮንታክት ዘለዉ ኩሉ ሰብ ድዩ ዋላ ኮንታክት ዘሎ ጥራይ ድዩ ኣብ ፌቨሬት ዘሎ ድዩ ወዘተ ኢልካ ክትመልእ ትኽእል ኢኻ። ካልእ ኣብዚኣ ፍልይ ዝበለት ኣብዚኣ ሪፒት ኮለርስ ትብል ደላ ከዓ ንኣብነት ሓደ ሰብ ኣብ ውሽጢ 15 ደቂቕ ክልተ ግዜ ወይ ሰለስተ ግዜ እንድሕር ደው ኢሉ ግን ተቐበል እዮ ኢልካ ኦን እዚኣ ክትገብራ ትኽእል ኢኻ። እዚኣ ኦን እንተ ጌርካ እያ ኣብ ውሽጢ 15 ደቂቕ እንተ ደጋጊሙ ደው ኢሉ ተቐበል እዮ ማለት እያ። እንተዘይኮነ ከዓ ኦፍ ክትገብራ ትኽእል ኢኻ። እዛ ሜሴጅስ ትብል ደላ ግን ኦል ተጌርናያ ናይ ፅላእኒ ምክንያቱ ቴክስት ሜሴጅ ወይ ናይ ፅሑፍ መልእኽቲ ካብ መን ካብ ኩሎም ካብቶም ኮንታክት መዝጊቢዮም ደለካ ኣስማት ወዘተ ኢልካ ክትገብር ትኽእል ማለት እዩ። ስለዚ ሓንቲ ኣማራፂ እዚኣ ክትከውን ከላ እታ ካልአይቲ ምናልባት ከምቲ ኣቐዲመ መእተው ዝበልክዎ ገለ ሞባይላት እንተደኣ ዘይብለን ኮይኑ ኸ እዚ ዲኤንዲ ኣማራፂ እንተዘይብለን ወይ ኣብ ሬድሚ ክኸውን ይኽእል ኣብካልእ እንተዘይብለን ከ እንትብል ሕቶ ከዓ እዚኣ ኪፕ ሚ ኣውት ትብል ኣፕሊኬሽን ኣላትና ማለት እዩ። እዚ ኣፕሊኬሽን እዚኣ ዝኾነ ግዜ ካባይ እውን ክትወስድዋ ትኽእሉ ኢኹም ካብ ዝኾነ ሰብ እውን ክትወስድዋ ትኽእሉ ኢኹም። ስለዚ እዚኣ እውን ማዓስ ንኣብነት ኩክሎክ ትብላላ ብዛ ላዕሉ እንድሕር ሪኢኹማ ኩክሎክ ኣነ ሕጂ ኣብዚ ንሰዓት እያ ማለት ንሰዓትን ፈረቓን ገይረ ኣለኹ ንሰዓትን ፈረቓን ሎክ ግበር እያ ከምቲ ኣቐዲምና ክንብሎ ፀናሕና ማለት እዩ። እቲ ታይም ብሎክ ዝበልናዮ ንሰዓትን ፈረቓን ኣብዚ ትሪኦ ኣለኹም ዩር ዲቫይስ ዊል ቢ ሎክድ ፎር 1 ኣወር ኤንድ 30 ሚኒትስ ትብለኒላ ዩር ዲቫይስ ዊል ቢ ሎክድ ቲል 9:48 ፒኤም ሕጂ ብናይ ሰዓት ኣቋፅራ 8:20 እዩ ዘሎ። ስለዚ ክሳብ 9:48 ወይ 10 ጎደልና 10 ሎክ ክትከውን እያ። ኣብዚኣ ዋላ ኣይድወለካን እዩ ዋላ ፓስወርድ እንድሕር እዚኣ እንድሕር ዳኣ ሎክ ጌይረያ ፓስወርድ እንድሕር ጌይርካ ክትከፍታ እንተደሊኻ ውን ኣይተፍቅደልካን ክትምለስ እንተደኣ ኮንካ ሪስታርት ክትገብር ኣለካ። ንኣብነት ሰዓትን ፈረቓን ኢለ ኣለኹ ካብ ውሽጢ ሰዓትን ፈረቓን እንተ ደኣ ድሓን ወይ ክድውል ደልየ ወይ እንተ ደኣ ተጣዒሰ ክመልሳ ደልየ ሞባይለይ ሪስታርት ብምግባር ጥራየ ድመልሳ ማለት እዩ። ሪስታርት ተጌርካያ ክትገድፎ ትኽእል እያ። ስለዚ ኣብዚ ናይ 25 ደቂቕ ክትከውን ትኽእል ናይ 20 ደቂቕ ናይ ሰዓት ድላይካ ማለት እዩ ዋላ ናይ 4 ሰዓትን ፈረቓን ክትገብሮ ትኽእል ከምዚ እንዳገበርካ ክሰርሓልካ ይኽእል እዩ ማለት እዩ። እዚ ሕጂ ኢንስታንት እዩ ማለት ሕጂ ኣጥፍእለይ ክትብል እንተ ደኣ ኮንካ እንተደይኮነ ግን ስኬጁል ከዓ ክትብላ ትኽእል ኢኻ። ከምቲ ኣቐዲምና ዝረኣናዮ ስኬጁል ምሸት ምሸት ካብ ሰዓት 10 ክሳብ ሰዓት 5 ክትብል ትኽእል ቀትሪ ካብ ፋዱስ ክሳብ ሰዓት 2 ክትብል ትኽእል ወዘተ ኣድ ስኬጁል ኢልካ ከዓ ከምቲ ኣቐዲምና ዝረኣናያ መዓስ ትጅምር መዓስ ከትውድእ መዓስ ከትደጋግማ ሶኒ ሶኒ ዲኻ ካብ ሶኒ ክሳብ ሰንበት ዲኻ ወዘተ ኢልካ ከዓ ሰይቭ ክትብላ ትኽእል ማለት እዩ። ስለዚ እዚን ካልእ ኣማራፂታት እውን ኣለዎ እዚ ዩሴጅ ታይም ገለ ዝብል ደሎ ምስኡ ዝኸይድ ዝበዝሐ ባተሪኻ ድወስተልካ ዝበዝሐ ዝተጠቀምካሎ መንዮም ወዘተ ኣብዚ ዩሴጅ ታይም ክትርኢ ትኽእል ወዘተ። ተቐንዲ ንሕጂ ተገድሰና ምዛ ትምህርትና ትኸይድ ግን ክልተ ነገራት ርኢና ኣለና ማለት እዩ። ኣብዚ ሕጂ ዝኾነ ይኹን ብዘይ ምርባሽ ስራሕካ ክትሰርሕ ወይ ታይም ብሎክ ጌርካ ክትሰርሕ ዘኽእሉ ክልተ ኣማራፂታት ንሎሚ ዘዳለኾም እዮም ነይሮም ማለት እዩ። ታንክ ዩ። እምባርከስ ዝኸበርኩም ተኸተልቲ መደባት ቴክ ኢንሳይት ኤርትራ እዝን ሎም መዓንቲ ቀሪቡ ዝነበረ መደብ ከምዚ ክትከታተሎ ፀናሕኩም ኣብ ሓሙሽተ ክፋላት ወይ ኣብ ሓሙሽተ ፍሉያት ኣርእስታት ዝመፀ እዩ። ኩለና ገሌና ኣብ ደወልቲ ኣብ ንኾነሉ ግዜ፣ ገሌና ኣብ ተቐበልቲ ኣብ ንኾነሉ ግዜ፣ ገሌና ኣብ ቤት ፅሕፈት ኣብ ንኾነ

ዝኾነሉ ግዜ ገሌና ምስተፈላለዩ ዝኽግለፅ ፀንሐ ከዓ ኣብ ገለ ነብስና ረኺብናያ ከም ንኸውን እርግፀኛ እዩ። ከም ኣርእስቲ ኣዝዩ ሰፊሕ ኣርእስቲ ምስ ምዃኑ ብፍላይ ደቅና ኩሉ ግዜ ክንጉስጉሰሉን ክንምህረሉን ከይተፈለጦም ናፍቲ ፎሞ ዝበሃል ሲንድሮም ይኣት ምስ ምህላዎም ወይ ብብዝሒ ህዝቢ ዓለም ይኣት ምስ ምህላው ንሕና ከዓ ደቅናን ንኣሽቱ ወለዶናን ክንምህር እቲ ኣገባብ ከነማእዝኑን ግቡእና ምስ ምዃኑ እዚ ኣርእስቲ እዚ ብሕብረተሰብ ደረጃ ክንማኸረሉን ክንዛተየሉን ዝግባእ ኮይኑ ስማዓኒ። ምናልባት ኣብዚ ኣርእስቲ እዚ ዝህልወኩም ርእይቶ በዚ ናይ ወትሮ ኣድራሻና ብሓፂር ናይ ፅሑፍ መልእኽቲ ምስ ትሰዱልና ድማ ዘጋጥም ክኸውን ንኽእል ኣብዚ ዘይጠቐስናዮ ክኸውን ንኽእል ንኩሉ ኣኻኺብና ነዚ መደብ እዚ ካልኣይ ክፋል ክንገብረሉ ንኽእል ኢና። እዚ ግን ምስቲ ንስኹም ትሰድዎ ኣርእስታት ተራእዩ ንስኹም ውን ናትኩም ርእይቶታት ተወሲኽዎ ከም ካልኣይ ብስፍሕ ድበለ ክቐርብ ዝግብኦ እዩ። እንተደይኮነ ግን ኣብዚ ናይ ሎም ማዓንቲ ተጠቂሶም ዘለዉ ኩሎም እንተዳ ርኢናዮም በብሓደ ናብዚ ነብስና ኣብውእቲና ክንጥቀመሎምን እቲ ወፂኡ ዘሎ መፅናዕታዊ ነገር ምናልባት ኣብ ኣካል ኣብ ነብስናን ኣብ ስድራ ቤትናን ኣብ ሃገርናን ከይመፀ ክንከላኸሎን ግቡእ ምስ ምዃኑ ንሎም ማዓንቲ ዝተዳለወ መደብ ኣገዳሲ ተዘናጊዕኹምሉን ተማሂርኩምሉን ከም ትኾኑ ተስፋ ገብር። ስለዚ እምበኣር ንሎሚ ተዳልዩ ዝነበረ መደብ እዚ ክትከታተሎ ፀናሕኩም እዩ። ዝመፅእ ዘሎ ሰሙን ብካልእ ብትሕዝትኡ ፍልይ ዝበለ መደብ ክሳብ ንራኸብ ስለምክታልኩም ደጊመ የመስግን። ሰናይ ቀና።

0: ل ውላد ዝያድ ንመስኡልያት እተዋላ ተክምላ ንብልሃለና ምስላ ሰብ ላ መሽትረከቱ ለመእሰሳት ለግባ ደዋኢል ግባብ ዓብይሁ ምን ዝሓርእ ልህቱማ እላ ተሓይስእከ ሙስተቅበለ ግልማ ዘ ሓተ ግንፈርገለ ብድብና ለደረሳይና ኣው ለጅናና እተቤት ግ ዝተብህሉ ልብና ምይት ሎም ይውልናዩ ምልሓዘ ልጅና ሊ ለረቅበትናዮ እስክ ኣያታ እበይ ገይስ ለምራዱ ምግምም ድርስ ዝሓይስ እሊ ሕና እዘ ንወስነ እተቤት ዋልድ ውላዱ ይበደም ኑኒ ግል ርአዮ ብቱ ካብ ምስለም ይውልናዮ ምስለ መጃልኡ ዝሓዝሃላማ ገለ እሻረት ግላሃበከ ሰበትካ ድላማ ዋልደን እቡ ምኑ እንደትበገሶ ወናዮም ተቂም እንደነሰው ግልሕረ ግልህቶማ ምሽክለት ያለቡኒ እሊ ዲብላ ናይ ላ ኣካዳሚ ዝኸስስ ገለ ሰደይት በህለቱ እታ ናይ ላ ምህነት መሓመድ ጅምዕ ለምህነት ጠብዓ ዕንዳቀታ ምስላ ኣካዳሚ ለልደረስ ዝሃላ እለ ምህነት እላ ነወሱ ለፍሬሃ እተቤት እተፀዋ እተቤቶም ንርእዎ ከህረበት ዳርሳ ከማፃ ንገብል ልጅናሊ ኣው ሊ ደረሳይሊ ለፋኢደት ሚታ እተቤት ዝእሰኒ ሓተ ምህነታ ጠወራ በምንገብ መምክን እሊ ከህረብጂ ገቢእ ምህነት እላ ቀላል መምክን እየተትረከብ ገቢእ መምክን ገራጅ ደርስ ምህነት መካኒክ ደርስ ቤቶም መኪነት ተህለግሎም ያ ሸይ ልህለግሎም
1: ሊማምስናለምስግኣተላልያት ዲ ምህነት ባፃምነ ሃሎ
2: ሃሎ ሃሎ
1: ሃሎ ሳለን ምንግል ይበል
2: መርሓባ
1: ኣለን
2: ኣለን ሃሎ ቀሺ ዮቤት ትባል
1: ቀሺ ምን
2: ዮቤት ዮቤት
1: ኣ ቀሺ ይበል ራይካብ
2: مرحبا انا سال بي سال سال
1: ايوه سال فضل
2: اللي والدين دراسه ومدرسين قوم تابع لكم
1: ايوه
2: لكن والدين دي عاد لو درسوا قبي باي درسوا سبت قبو كفر يلي وبعد يعني اللي استمر بعد ذا الله ساينس تكنولوجي الانجينيرين ماتماتكس بعد في العالم اللي دول اول الى الله و
1: ሳሉ መሐመድ እንተንተሩ ሳልካ ካትባሌኮ ህቱ ግን ህርሳቱ ሰማዕካው ሰማዕካው ሰልፍ ዲበ ምህነት ግና በልሓ ቆሃ ዲበል ህቱ ሃራሳያ መሰለን ዋልዴን ዳርሳሚ ጎም ገዶሮም ግልግበል ምስላ ግልተጭመራ የንግልተጭመዳ የንብልኮ እቲ ካልይት ለቴክኖሎጂ ምሕመድ ኣርስቲ እንተህሩ ሳልካ ወሊ ወክድ ኢሉ ሄኒ ኣዳም ብቴክኖሎጂ ትመራሓላ ኒኮ ኣዳም ቴክኖሎጂ መራሂሃላ ዝብል ደረጃ ዲ በባፅሓመኒ ክልሄን እስታዝ
0: እታ ናይ ላ ምህነት ዘ ለፍገሪተ ነወሱ ለምህነት ትዓንድቕ እምበይኮ ምስላ ኣካደሚየት ካብ ምና ኣድረሶት ዲብላ ከረም ለገብ ምና ሴድያ ለገብኣ ወሮት እሊ ናይ ላ ምህንቱ ላትፈናተ መሃን ሃላ ጠብዓ ላትፈናተ ምስላ ጠለብ ናይላ ሙጅተማዕ ግልግባ ቀድር ወምስለ መእሰሳት ለለሃይባሁ እሊ መህን እሊ ግለ ደረሳይ ጠብዓ መረዋሒ ሰድያይቱ እዘ ለመህን ናይ ኮምፒዩተር ላትፈናተ ኮርስስ ሃላ እዘ ናይ ኮምፒዩተር ብዙሕ ኣላ ናይ ኤዲቲን ይበሎ ናይ ፎቶሾፕ ይበሎ ናይ ኔትወርኪን ናይ መትመዳድ ይበሎ ሃላ ምስላ መጃል ኮምፒዩተር ዝያድ ለእሙረ ለልፃበት ምህም ለገባ ሓታ ምስላ ኣካደሚየት ለልፃበት ብዙሕ ኣላ ወለሀ ቴክኖሎጂ ለኣምፃዩ ዘበና የብዓብሁ ሰበቱ እሉማ ይፀባጣ መንገብ ለድራሰት ካምለት ይትገብእኒ ምስሉማ ሀ ፍግር እንደቤላ ለኣምዕላይ መንበረትና ግልነፋዕና ለቀድር ናይ ገራጅ ንበሎ ናይ ምህን ብዕድ ንበሎ ናይ ካህረበት ንበሎ እሊ ኩሉ ሉ ሴድያይቱ እሊ እዘ መምክን ሙባሸረተን ምስላ ኣካዳሚ ልፃበት ገብእ ላኪን እሊ መፋኢደት ብዲቡ ግለ ደረሳይ ሄታ ምዕላይ መንበረቱ መረዋሒት ሰድያይቱ ወመረዋሒት ፍገሪቱ መሄድ ይብለ ዓኢለት
1: ትትርኢ
0: ኢለተሓገዝ ንነሱ ወዲዮ እዘ መጋብ ሃለ ደረሳይ ልብል ኣካደሚ ሃለግሉ ወብሊ መሄ ለምህነት ህለየት እግሉ መምክን ምዒሸት ናዩ ብለ ምህነት ላ ግትግባእ ትቀድር ክልኢቱ ምስሊ ወደዩ መንገብ ሄ እላ ልእባ እመንተ ተበሎ ለፋኢደት ዓባይ ድብላ ሃለየት እተናይ ለ ቴክኖሎጂ ክልረክዝ ግልከ ቴክኖሎጂ ትልኣዳም መራሓላ ወላ ልኣዳም ቴክኖሎጂ መራሓላ ለትብል እለ እዘ ዲብላ ፈልፈሰት ለ ምን ኢነእተ ሓይሰኒ ጠብዓ
1: ክምለከረዓካ
0: ህለየኮ ክመልብላ ቤጫት በድር መደየርሆ ብለ ሰብላ ፈልፈሰት ሕና እዘ እቶ ይንግባ ንበስሚተ ለመሰእለት ለሃለየት ኣይ ኣደዋት ኣው ቴክኖሎጂ ልግባእ ኣው ለጋ ልግባእ ፋስማ ወሰኪንማ ልግባእ እባ ጠሪቀት ንትናፋዕ ብህለና ለመሐመድ እሊ ሰኪን ሕና ግልቀር

ያማ ሓብሪ እግል ተብ መፃትካ ገ ሓምዳካ ፈትህ ሽኩራን ሓይሳም ሓይሳት መጣብላትና እግዲዮም ምስየት ድብሉ ልዓላ በራ ምቴራ ብኢላታ መላለት መፅእሳ መለስ ክንትራከብ ሰላምት ምትርአየ

0: ዝኸበርኩም ተኸታተልቲ መደብ ቀስቲ ድሕነት ካብ ዕለ 6/8/2026 ዝነበረ ስታስቲካዊ ፀብፃብ ትራፊካዊ ሓደጋታት እንታይ እዩ ዝመስል ብዝርዝሩ ሒዝናልኩም መፂና ኣለና። ብደረጃ ሃገር ዝነበረ ፀብፃብ ምስ ንዕዘቦ ዝተመዝገበ ቁፅሪ ሓደጋታት 108 ነይሩ። መጠን ሞት 1፣ ከቢድ መጉዳእቲ 8፣ ፎክስ መጉዳእቲ ድማ 19፣ ኣብ ንብረ ዝወረደ ዕንወት 427268 ናቕፋ ዝግመት ዕንወት ኣብ ዝሓለፈ 2 ሰሙ ተመዝጊቡ ተዓዚብና። ብዞባታት ደረጃ ዝነበረ ፀብፃብ ምስ ንዕዘቦ ድማ ኣብ ዞባ ማእከል ዝተመዝገበ ቁፅሪ ሓደጋታት 67 ነይሩ። መጠን ሞት 1፣ ከቢድ መጉዳእቲ 3፣ ፎክስ መጉዳእቲ ድማ 11፣ ኣብ ንብረት ዝወረደ ዕንወት 55600 ናቕፋ። ናብ ዞባ ደቡብ ምስ ነብል ድማ ዝተመዝገበ ቁፅሪ ሓደጋታት 13፣ መጠን ሞት ኣይነበረን፣ ከቢድ መጉዳእቲ 2፣ ፎክስ መጉዳእቲ ኣይነበረን፣ ኣብ ንብረት ዝወረደ ዕንወት ድማ 43918 ነይሩ። ኣብ ዞባ ዓንሰባ ዝተመዝገበ ስታስቲካዊ ፀብፃብ ምስ ንዕዘቦ ዝተመዝገበ ቁፅሪ ሓደጋታት 6፣ መጠን ሞት ኣይነበረን፣ ከቢድ መጉዳእቲ ኣይነበረን፣ ፎክስ መጉዳእቲ 1፣ ኣብ ንብረት ዝወረደ ዕንወት ድማ 216,000 ናቕፋ ዝግመት ዕንወት እዩ። ምናልባት ምስቲ ዘጋጠመ ሓደጋታት ኣወዳዲርና ምስ ንዕዘቦ ቁፅሪ ሓደጋታት 6 ክነሱ ዘጋጥም ዘሎ መጠን ዕንወት ድማ 216,000 ናቕፋ እዩ። እዚ ድማ ኣብ ዝሓለፈ እዋን ኣብ ዝሓለፈ 2 ሰሙን ኣብ ዞባ ዓንሰባ ዝተኸስቱ ሓደጋታት ክሳብ ክንደይ ኣዕነውቲ ሓደጋታት ምንባሮም ገለ ስእሊ ክህበና ዝኽእል ሓደ ስታስቲካዊ ፀብፃብ እዩ። ናብ ዞባ ጋሽባርካ ምስ ንሰግር ድማ ዝተመዝገበ ቁፅሪ ሓደጋታት 15፣ መጠን ሞት ኣይነበረን፣ ከቢድ መጉዳእቲ 2፣ ፎክስ መጉዳእቲ 6፣ ኣብ ንብረት ዝወረደ ዕንወት ድማ 58750 ናቕፋ እዩ ነይሩ። ኣብ ዞባ ሰሜናዊ ቀይሕ ባሕሪ ዝነበረ ስታስቲካዊ ፀብፃብ ድማ ዝተመዝገበ ቁፅሪ ሓደጋታት 5፣ መጠን ሞት ኣይነበረን፣ ከቢድ መጉዳእቲ 1፣ ፎክስ መጉዳእቲ 1፣ ኣብ ንብረት ዝወረደ ዕንወት ድማ 53,000 ናቕፋ ዝግመት እዩ። ኣብ ዞባ ደቡባዊ ቀይሕ ባሕሪ ዝተመዝገበ ቁፅሪ ሓደጋታት 2፣ ካልእ ዝተረፈ መጠን ሞት፣ ከቢድ ዕንወት፣ ፎክስ መጉዳእቲ ከምኡውን ኣብ ንብረት ዝወረደ ዕንወት የለን ዝብል ስታስቲካዊ ፀብፃብ ኢና ተቐቢልና ዘለና። ናብ ጠንቅታት ሓደጋ ምስ ንሰግር ድማ ከምዚ ኣብዚ ተዘርዚሩ እንዕዘቦ ዘለና። እቶም ብቐፃሊ እንጠቕሶም ዘለና ጠንቅታት ሓደጋ ኣብዝሓለፈ 2 ሰሙን እውን እቶም ዝዓበዩ ጠንቅታት ኮይኖም ቀፂሎም ኣለው። ብዝርዝር ምስ ንዕዘቦ መስመርካ ዘይምሓዝ 15፣ ሓደገኛ ኣመራርሓ 12፣ ቀዳምነት ዘይምሃብ 16፣ ብዘይ ኣገባብ ንድሕሪት ምምላስ 11፣ ርሕቐትካ ዘይምሕላው ድማ 18 ሓደጋታት ዝኸተሉ ጠንቅታት ነይሮም። ስለዚ ኣብዞም ጠንቅታት እዚኦም ዓቲብና ክንሰርሕ ከም ዘለና እዚ ብቐፃሊ እንረኽቦ ዘለና ስታስቲካዊ ፀብፃብ ገለ መረዳእታ ክህበና ዝኽእል ኣብነት እዩ። ኣብ ዝሓለፈ 2 ሰሙን ካብ ዝተኸስቱ ወይ ድማ ካብ ዝተዓዘብናዮም ሓደጋታት ብስእላዊ መግለፂ ካብኦም እንታይ ክንምሃር ክንዕዘብ ኣብ ንፍትነሉ ድማ ከምዚ ንዕዘቦ ዘለና እዛ ንዕዘባ ዘለና ሓደጋ ኣብ ከባቢ መደበር ዘጋጠመት ሓደጋ እያ። ብሰንኪ መስተ ዘጋጠመ ሓደጋ እዩ። እቲ ዝርዝሩ እንታይ እዩ ዝመስል፣ ጠንቂ ሓደጋ እንታይ እዩ፣ ዝወረደ ሳዕቤን እንታይ እዩ ዝመስል፣ ነዚ ንክገልፀልና ነዚ ሓደጋ ዝመርመረ ኣባል ፖሊስ ትራፊክ ናብዚ ዓዲምኒ ኣለና። ናብ ዋስክረኩም
1: እዛ ንሪኣ ዘለና ሓደጋ ብዕለት 19/8/2026 ሰዓት 5 ቢል ይኸውን ወጋሕታ ነይሩ ማለት እዩ። ተኸሳሲ ኣብ ላጌቶ 3 ኣምሲ መስተ ድሕሪኡ ካብ ላገ ተወጊሱ ንሓደ ዓርኩ ን4 ስመራ ከብፅሕ ኢሉ 4 ስመራ ፅቢሑ ክምለስ ከሎ ኣብ ከባቢ መደበር ዘላ ደሴት ትራፊክ ኣብኡ ክበፅሕ ተኸሳሲ በቲ ዝነበሮ መስተ ምስኡ እውን ነይርዎ ድቃስ፣ ተወሳኺ ድቃስ ስለ ዝነበሮ ብኡ ተኺሉ ኣብ ደሴት ኣትዩ ኣብ ልዕሊ ሂወቱ ቀሊል ጉድኣት፣ ኣብ ልዕሊ ምስኡ ዝነበረት ተሳፋሪት ውን ቀሊል ጉድኣት ከብፅሕ ከሎ ኣብ ልዕሊ መኪና ከዓ ከቢድ ጉድኣት ኣብፅሑ። ስለዚ ተኸሳሲ መስተ ሰትዩ በቲ ናይ መስተ ዝኣክል ከዓኒ ናብ ድቃስ ስለ ዘምርሐ ብሰንኪ እዚ ሕጂ ናብ ደሴት ትራፊክ ተኺሎ ኣትዩ። ካብዚ ሕጂ እንታይ ክመሃሩ ዘሎ መሲልካ ኩሉ ግዜ መስተ ሰቲኻ ተሽከርካሪ ክምራሕ ከምዚ ዓይነት ሓደጋ የጋጥመካ፣ ከምኡ እውን ናብ ድቃስ እውን ከምዚ ዘቀሶ ሰብ መስተ ተበጊሱ እዩ፣ እቲ ድቃስ ዝመፆ ካብ መስተ ተበጊሱ እዩ። እቲ መራሒ ተሽከርከርቲ ኩሉ ግዜ ብጥንቃቐ ክመርሑ ኣለዎም።

0: ኩሉ መስተ ሰትዮም መኪና ክመርሕ የብሎምን ብሰንኪ መስተን ብሰንኪ ከምዝበልክ ዝበፅናሑ ናይ ድቃስን ብዙሕ ዕንወትን ጉድኣትን ኣብዚ ህወትን ኣብ ንብረትን ብዙሕ ጉድኣትን ዕንወትን እዮም ስለ ዘለዉ ካብዚ ተጠንቂቖም ክመርሑ ኣለዎ።
1: ዝኸበርኩም ተኸታተልትና ከምዚ መርማሪ ሓደጋ ፖሊስ ትራፊክ ዞባ ማእከል ክገልፀልና ዝፀንሐ ጠንቂ ናይ ዝንዕዘቦ ዘለና ሓደጋ መስተ እዩ። ብሰንኪ መስተ ብዙሕ ሓደጋታት ክስዕብ እውን ኣብ ዝሓለፈ እዋን እውን ተዓዚብና ነርና። ብዙሕ ሓደጋታት ውን ከም ኣብነት ናብዚ ኣምፅኢናዮ ነርና። ኣብዝሓለፈ ሰሙን ዝነበሩ ክልተ ሓደጋታት ብሰንኪ መስተ ዝሰዓቡ ምዃኖም ገሊፅና ነርና። ምናልባት እዚ ናይ መስተ ሰቲኻ ዘጋጥም ዘሎ ሓደጋታት ካብ ዕለት ናብ ዕለት እንዳናሃረን እንዳወስኸን ክኸይድ ንዕዘቦ ኣለና። ስታስቲካዊ ፀብጻብ ፖሊስ ትራፊክ ዞባ ማእከል ከም ዝሕብሮ ኣብ ዝሓለፈ ቀዳመ ሰንበት ጥራይ 51 መስተ ሰትዮም መኪና ክመርሑ ዝረኽቡ መራሕቲ ተሽከርከርቲ ተታሒዞም ነይሮም። እዚ ድማ ኣብ ውሽጢ ክልተ መዓልትታት ክንዲ ዝኣክል መስተ ዝሰተዩ ሰባት እንተደኣ ይተሓዙ ኣለዉ ኮይኖም ዘይተተሓዙ ኸ ክንደዮም እንተደኣ ኢልና ሓሲብና እውን እቲ ብሰንኪ መስተ ሰቲኻ ዝግበር ዘሎ መኪና ናይ ምምራሕ ሸለልትነት ክሳዕ ክንደይ ዓበ ምዃኑን ከረዳእና ዝኽእል ነጥቢ እዩ። እዚ ጥራይ ዘይኮነ ኣብ ዝሓለፈ 6 ወርሒ ዝነበረ ስታስቲካዊ ፀብጻብ ፖሊስ ትራፊክ ዞባ ማእከል ምስ ንዕዘቦ ብሰንኪ መስተ ወይ ከዓ መስተ ሰትዮም መኪና ክመርሑ ዝተታሓዙ 767 መራሕቲ ተሽከርከርቲ ተታሒዞም፣ እዚ ድማ ብቁፅሪ ክንሪኦም ከለና ኣዝዩ ብዙሕ ቁፅሪ እዩ። ስለዚ መስተ ሰቲኻ መኪና ምምራሕ ዝግበር ዘሎ ሸለልትነት ካብ ግዜ ናብ ግዜ ይቕፅል ከም ዘሎ እዚ ረኺብና ዘለና ስታስቲካዊ ፀብጻብን እዚ ንዕዘቦ ዘለና ሓደጋን ሓደ ክረዳእና ዝኽእል ኣብነት እዩ። ምናልባት ኣብ ዝሓለፈ ክልተ ሰሙን ካብ ዘጋጠሙ ሓደጋታት ክንመሃረሎም ንኽእል ሓደጋታት እዚ መስተ ዝሰዓበ ጥራይ ዘይኮነ ካልእ ተወሳኺ ሓደጋ ዝሰዓበ እውን ነይሩ። እቲ ሓደጋ እንታይ እዩ ዝመስል? ኣብ ከመይ ኩነታት ተፈፂሙ? ጠንቂ ሓደጋ እንታይ ነይሩ? እቲ ሰዕበይኑ ኸ እንታይ እዩ? ካብኡ ኸ እንታይ ንምሃር ዝብል ሕቶታት ክምልሰልና እውን መርማሪ ናይዚ ሓደጋ ኣባል ፖሊስ ትራፊክ ዞባ ማእከል ናብዚ ዓዲሜ ኣለኹ። ናብ ኣስክረኩም
2: ብዕለት 16 ወርሒ 8226 ሰዓት 13:20 መኪና ታርጋ ኤኣር 1148 ካብ ሓሊበት ተበጊሱ ንፀፀራት እናተጓዓዘ ከሎ ኣብ ጎደና ሳዋ ክበፅሕ ምስ ፓሎ ኤሌክትሪክ ተጋጭ ሓደጋ ፈፂሙ ከም ሰዕበኑ ኣብ ማኪና ከቢድ ዕንወት ኣብ ልዕሊ ነፍሱ ከዓ ከቢድ መጉዳእቲ በፂሕ ኣሎ። ጠንቂ ሓደጋ ናይዛ ሓደጋ ዝፈፀመት ናይዛ መኪና እዚኣ ሓደገኛ ኣመራርሓ እዩ። ሕጂ ሓደገኛ ኣመራርሓ ክንብል እንተደኣ ኮይና ሓደ መራሒ መኪና ክገብሮ ዝግብኦ ኩነታት መገድን ኩነታት ነብሱን ኣብ ግምት ከየእተወ ክምጓዓዞ ዘጋጠመ ሓደጋ እዩ። ምክንያቱ ኩነታት መገዲ ምስ ኩነታት ጥዕና ምስ ኩነታት ኩነታት ናይ እምሮ ናይ ኣካላዊ ኩነታት ናይቲ ሰብ ኣብ ግምት ከየእተወ ብምካዱ ዘጋጠመ ሓደጋ እዩ። ንኣብነት ሰብ እዚ ኣካላዊ ስንክልና ኣለዎ። ኣካላዊ ስንክልና ጉዱእ እዩ። ሓደ እግሩ ፍሬኖ ኣብኒን እዩ ዝብል ኣብ ጥዕናዊ ማኪና ንሕዳ ክንዛርብ ኮይና ዋላ ሓንቲ ጉለት ኣይነበረ እንተኾነ ግን በቲ ናይ ኩነተ ኣካላዊ ጉለት ናቱ ፍሬኖ ብግቡእ ክረግፅ ስለ ዘይከኣለ መኪና ኣብያቱ ሓደገኛ መራርሓ ብጠንቂ ሓደገኛ መራርሓ ካብ መጎዱ ንየማን ምምፃእ ምስ ፓሎ ኤሌክትሪክ ተጋጭ ሓደጋ ፈፂሙ። እቲ ድሰዕበየ ሳዕብየን ክንገልፅ ንሕዳ ኮይና ኣብ ነፍሱ ከቢድ ጉድኣት ወሪዱ ክሳብ ሕዲ ሆስፒታል ይደቂሱ ዝርከብ ዘሎ ኣብ ንብረት ከዓ ከቢድ ዕንወት ወሪድ ኣሎ። ካብዚ ክንምሃር ዝግባኣና ኩሉ ግዜ ሓደገኛ መራርሓ ምናልባት ኩነታት ፅርግያ ኩነታት መኪና ኣብ ግምት እቲና ክንጓዓዝ ከም ዘለና ያና ሕጂ መልእኽቲ ዘመሓላልፍ ፍሬን ሕጂ የማን ስለ ዘሎ የማን ስንኩል ሰብ እዚ ሕጂ ብግቡእ ክረግፅ ስለ ዘይከኣለ እቲ ናብ ሓደገኛ መራርሓ ክሰጊሩ ማለት እዩ። ስለዚ ሕጂ ኣብዚ ኩነታት ኣካልና ምስ ኩነታት ፅርግያ ኣብ ግምት እቲና ክንመርሕ ከም ዘለና ኢና መልእኽቲ ዘመሓላልፍ።
1: ዝኽብርኩም ተኸታተልትና ከምዚ መርማሪ ሓደጋ ፖሊስ ትራፊክ ዞባ ማእከል ክገልፀልና ዝፀንሐ ምናልባት ሰባት ነይሮም እንተትኾኑ ክንደይ ሰባት ክልከም ምኽኣሉ በዚ ሓደጋ እውን ምግንዛቡ ኣገዳሲ እዩ። ኩሉ ግዜ ኩነታት ጥዕናና ኣብ ግምት እቲና መኪና ክንመርሕ በዚ ኣጋጣሚ እውን መልእኽትና ከነመሓላልፍ እንደሊ። እዛ ትዕዘብዋ ዘለኹም ቪድዮ ድማ ገለ ሰባት ንፅባቐ ክረምቲ ማይ ኣብ ዝሃርመሉ ዝነበረ እዋን እቲ ፅባቐ ንኽስእሉ ስእሊ ኣብ ዘልዕልሉ ዝነበረ እዋን ኣጋጣሚ ዝተኸስተ ሓደጋ ነይሩ። እቲ ዘጋጠመ ሓደጋ እንታይ እዩ ዝመስል ንከታተሎ።

0: ብመሰረት ስታስቲካዊ ጸብጻብ ፖሊስ ትራፊክ ኣልኮላዊ መስተ ሰቲኻ መኪና ምምራሕ ዓመታዊ ልዕሊ ካልኦት ዝተፈጸሙ ሓደጋታት ዕቤት ዘርኢ ዘሎ ጥንቅታት ሓደጋ እዩ። ኣልኮላዊ መስተ ሰቲኻ መኪና ምምራሕ ንሱ ዘስዕቡ ሓደጋታት ድማ ኣብ ሰብን ንብረትን ፎኪስ ከቢድ ክሳብ ናይ ሞት ሓደጋ፣ ኣብ ንብረት ድማ ብኣሽሓት ዝቝጽር ናይ ገንዘብ ዕንወት ብተደጋጋሚ ከስዕብ ጸኒሑን ኣሎን። መስተ እንተርፎ ክሳራ መኽሰብ የብሉን። ብፍላይ ኣብ ኣፍሪቲ ዜጋታት ሓንቲ ሃገር ከቢድ ሃስያ ይውርድ። ብዘይካዚ መስተ ኣብ ጥዕናዊ፣ ማሕበራዊ፣ ኣእምሮኣውን ቅጠባውን ሃሲኡ ብቐሊል ዝግመት ኣይኮነን። ስለዚ ድማ እዩ ኣልኮላዊ መስተ ሰቲኻ መኪና ምምራሕ እንትርፎ ክሳራ መኽሰብ የብሉን ዝተባህለ።
1: መስተ ሰቲኻ መኪና ኣይትዝውር ወይ መስተ ሰቲኻ ተሽከርካሪ እትኾነ እትኾነ ኣይዝውር ንብል ንድሕነት፣ ምክንያቱ መስተ ሰቲኻ ህይወት ብብዝሒ ይጠፍእ። ከቢድ መቁሰልቲ ከቢድ ቀሊል መቁሰልቲ ስንክልልና ይጠፍእ ስለ ዘሎ ነዚ ንኸይመፅእ መስተ ተሰቲኻ ማኪና ኣይትዘውር ዝብል መምርሒ ዘለና። እዚ ድማ ተጠንቂ ዝመፅ ዘሎ መስተ ሰቲኻ ብብዝሒ ሓደጋታት ከቢድ እሞ ከዓ ስድራ ቤታት ዝህሰ ኣለዉ። ምክንያቱ ኣካል ጉድል ኣሎ፣ ሰብ ኣላይ ስድራ ነበረ እውን መውት ኣሎ፣ እታ ስድራ ስንፈላል ትኸውናላ ተዛዕበይ እውን ስንክልና ስንኪሎም እውን ካብ ኩሉ ነገር ዝተረፍሉ። ስለዚ መስተ ሰቲኻ ኣይትዘውር ኢና ንብል ንሕና እዚ ከዓ ካብ ዝተፈላለየ ግዜ መእረምታ ንህቢና ቁፅፅር ነካይዲና ኣብ ርእሲ እዚ ግንቲ ሕብረተሰብና ገና ደይነቕሓል ጉዳይ ዘሎ ናይ መስተ ጉዳይ እዩ።
0: ኣልኮላዊ መስተ ሰቲኻ ምምራሕ ኩልኩል እዩ። መስተ ሓደ ካብ ኣወለፍቲ ባእታታት ብምዃኑ ዋላ እኳ ኣብ ጥዕናዊ መዳይ ሃስያ እንታለዎ ደጋጊምካ ክትሰትዮ ዝዕድን እዩ። ብመንፅር ደጋጊምካን ልዕሊ ዓቐን ምስታይን ከዓ ውፅኢቱ ንሓደጋ ዘቃልዑ
1: ክንዲ ናይ ሰተ ሰከንዲ ጉዳይ መስተኻ እናፊስካ ማኪና ትዝውር ዳሓና ኣለኹ እንዳበልካ ነዊሕ ግዜ ማኪና ክትዝውር ምድላይ ካብቲ ዝሰተኻሉ ቦታ ንብፃይካ ድ ወይ ካልእ ታኽስ ጌር ካብ ፅሑነ ክንዲ ምባል ብማኪና ገይረ ክኸይድ እንዳተባሃለ ነቲ ሓደጋ ካብ ግዜ ናብ ግዜ የካብዶ ኣሎ።
0: እቲ ሰትዮ ዓቐን ናይ ኣልኮል ኣብ ደምካ ተዓቂኑ ብመሰረት ዓንቀፅ ሕጊ 5-3 ዝኽስስ ምዃኑ ይሕብር። ኣብ ዝበዝሕ መረዳእታና እንተሎ ግን ኣልኮላዊ መስተ ልዕሊ ዓቐን ሰቲኻ ምምራሕ ንሰብ መካየን ጥራይ ዝምልከት ኮይኑ ኢና ንርድኦ። እንተኾነ ግን ብተሽከርከርቲ ዝፍለጣ ሽግለታን ሞተር ሳይክልን እውን መራሕትን ኣብ ግዜ ምንቅስቓሶም መስተ ሰትዮም ክመርሑ ንዕዘብ ኢና። እዚ ድማ ከምቶም መራሕቲ መካይን ንሓደጋ ዝተቓልዓኻ ምዃንካ ምዝከር ኣገዳሲ እዩ።
1: ንሕና ኩሉ ግዜ ኣብ ለይቲ ኹን ቀትሪ እውን ኣይንብልኒ ኢና ተፍትሽ ነካይዶ ዋላብ ቀትሪ እውን ተገጢምና ዘጠራጥረና ሰብ መስተ ንጥርጥሮ ሰብ ጠጥ ኣቢልና ክንሓቶ ኣምፂና ክንዕቁኖ ስራሕናይ ማለት እዩ መምርሒናዩ። እቲ ዝያዳ ኣብ ለይቲ ንፀቕጠሉ ግን ትበዝሕ ኣብ ሕብረተሰብና ኣብ ቀትሪ ኣብ ስራሕ ካልእ ዋኒሉ ስለ ድዑል ኣብ ለይቲ ብ ትባራት ኣብቲ ለይታዊ ትልሂት ትንቀሳቀስ ብኸምኡ ኢና ትለይቲ ንጠቕሰሉ እምበሪ ንፀቕጠሉ ኣብ ተፈላለየ እዋናት ዋላ ንጎ ኹን ዋላ ወጋሕታ ኹን ዋላ ቀትሪ ኹን ግን ነቲ ሰብ ኣብ ምንቅስቃሱ ሕራጠራጢርካ ወይ ካብ ባር ክወፅእ ከሎ ፍሉይ ምልክት ተሪኢካሉ ጠጠ ኣቢልካ ተሓቶ ዋላ ቀትሪ ጥራይ ደንሰ ትምሸት ክሕዙና እዮም ዝብሉ ሰባት ኣለዉ። ኣነ ግን እንታይ ትብል

0: ካብ ፖሊስ ትራፊክ ጥራይ ኮይና ክንጥቀቅ ዘለናስ ንሂወትና ንሂወትና ትምዕቃንሲ ንሕና ክነጥቆዖ ወይ ንክትቆፅ ኢልካ ይኮንካ ንሂወቱ ድሕንነት እዩ ከምዚ ቀዲሞ ዝበልካ ክንደይ ዝሕጎስ ኣሎ ዋዲሕንኩምና ማኪናና ሕሽኩም ሓዲርኩም ሓቂኩም ሕሽኩምና ዝብሎ ሕጂ ከዓ ንመሓዝ ጥራይ ዘይኮነ እዚ ምስተሰቲና ማኪና ንዝውሮ ንምሉእ ሕብረተሰብና ጥቕሚ ምዃኑ ክንደይ መንእስያት ዝስንክሉ ኣሎ ክንደይ ቆልዑ ዝስንክል ኣለ ክንደይ ዓበይቲ ሰንኪሎም ኣብ ኣልያ ናይ ስድራ ዝወደቕ ኣሎ ንከምዚኢታት ንድሕንነት ሕብረተሰብ ምዃኑ ክንርድእ ንኽእል። እቲ ንሕና ግን ኩሉ ግዜ እታ ተምፃኻያ ርእስቲ ቀትሪ ንብል ለይቲ ንብል ብመስተ ጥርጥርናይ ሰብ ኣብ ዝኾነ ሰዓት ክንፍትሽ ወይ ክንሰርሕ ምዃንና በዚ ኣጋጣሚ ገልፀልካ ማለት እዩ።
1: ዓመታዊ ጠንቂ መስተን ሳዕቤናቱን ዕቤት ዘርእየሉ ዘሎ ምኽንያት እንታይ እዩ? ሸለልቲ ንዶ ዋላስ ዋሕዲ መቕፃዕቲኡ ዘተባብዕ ዘሎ ክንብል ንሓላፊ ምቁፅፃርን መቕፃዕትን ኣብ ፖሊስ ትራፊክ ዞባ ማእከል ኣቶ ኢሳቅ ያቆብ ሓቲትናዮ ነርና።
0: እቲ መስተ ጠንቂ ዝኸውን ዘሎ ምስምንታይ ዝበዝሕ ዘሎ ንብል ዘለና መቕፃዕቲ ውሒዱ ማለት ኣይኮነን። ሕጂ ናይ መስተ ንድሕር ክንከስስ ኮይና ዚ ከም ኖርማል ክስቲ ኮንካ ንተቐሶ ነቲ ሰብ ጠርጢርካ ኣብ ትንቀሳቀሰሉ ሰብ ዝሰትዩ ኣሎ ኢሉ እቲ ፖሊስ ትራፊክ ኣብ መበገሱ ቦታ ወይ ኣብቲ ዘለዎ ቦታ ክዕቁነ ክእል እዩ። መስተ እንድሕር ፀኒሕዎ ኮይኑ ከም ኖርማል መቕፃዕቲ ይኮና ንቕፅ ተኸሲሱ ፋይል ተኸፊትሉ ናብ ቤት ፍርዲ ከም ትቕፃዕ ይ
1: ኣልኮላዊ መስተ ሰቲኻ ኣይኮነን ዶ መኪና ክትመርሕ ኣብ ሲቪላዊ ህይወትካ እትወስዶ ውሳኔታት እውን ከቢድ ዋጋ ዘኽፍሉ እዮም። ልዕሊ ዓቐን ዝሰተዩ መራሕቲ መካይን ንምቁፅፃር ፖሊስ ትራፊክ ዕለታዊ ኣብ ሰዓታት መዓልትን ለይትን ቁፅፅር ከም ዘካየዱ እዩ ዝጥቀስ። ኣብ ከምዚ ህሞት እቶም ብሰንኪ ኣልኮላዊ መስተ ተሰኒፎም ሓደጋ ዘቃልዑን ኣብ ምምራሕን ከለዉ ዝተረኽቡን ብኣኽበርቲ ሕጊ ፖሊስ ትራፊክ ኣብ ዝሕተትሉ ግዜ ዝተፈላለየ መልስታት ከም ዘቕርቡ እዩ ዝግለጽ።
0: መስተ ሽግር መፍትሒ ይኩረት ዋላ ሰቲኻ ሓዲርካ ኮ ፅባሕ ንጎሆ ምሳኻ ኣላታ ሽግር ይፍኸሰትም እኳ ተወሳኺ ሽግር ኢና ንውስኽ ዘለና። መስተ ሰቲኻ ሽግር ኣለን ተጨኒቐ ኢልካ ማኪና ዝውር ሓደጋ ትፍፅም ሰብ ትሃርም ኣካል ሰብ ተጉድል ትድኸፍአ ነቲ ሽግር ሽግር ወሲካ ኣለካ። ሕጂ መብዛሕትኦም ከምዚኦም ዝብሉካ ገለ ከዓ ተሓጒስና ዝብሉካ ኣለ ውሱናት ተሓጒስና ብሉካ እሞ መዛሓጎስ ዓቐ እንደይ ትገብረሉ መስተ ንድሕር ሰቲኻ ሲ ዋላ ታኽሲ ንሕና ከም ኢና ንብል እጂ እታ ማኪና ካ ድላቶ ትገድፋ ወይ ኣርክኻ ካልእ ፅዋዕ ሰብተሎ ፀዊዕኻ ሕሽከያ ከይድ ንብሎም ኣብ ፀሓኒ ክትብሎ ትኽእል ኢኻ ግድነት ብማኪና ክኸይድ ኢሎም ግን ነቲ ጉዳይ ኣብ ሓደጋ ከቢድ ሓደጋ ዘጋጥሞም ሰባት ኣለዉ። ነዚ ከምዚ ዓይነት ትጠንቂ ንብሎ ንሕና ሕጂ እዚኢታት እዩ ኮሎ ገና ነብስኻ ክትኣልን ትኽእል ኢኻ።
1: ብመስተ ተሰኒፍካ መኪና ክትመርሕ ሃብቲ ጅምረሉ እዞም ስዕቡ ኣሉታዊ ክስተታት የስዕቡ። ፍጥነት ናይ መኪና ይዓቢ፣ ንምቁፅፃሩ ትሽገር፣ ናይ ምምራሕ ዓቕሚ ተራእይነትን ተገዳስነትን ይጎድል፣ ሸለልትነት ጥርዚ ይዓቢ፣ ናይ ምርኣይ ኮነ ምስማዕ ዓቕሚ ይትሕት፣ ቅልጡፍ ግብረ መልሲ ካብ ምሃብ ትኽልከል፣ ውነኻ ተጥፍእ፣ ድኻም ኣካላት የስዕብ። በዝን ካልእን እስዕብ ሸለልትነት ተደሚርዎ ኣብ ኣካልካን ኣካል ብፆትካን ከቢድ ሰዕብን ትኽትል።
0: ብሓፈሽኡ ትሕጊ መስተ ሰቲኻ ተሽከርካሪት ኣይትዝውር እዩ ትብል ዋላ ፈኪሱ ኹን ዋላ ቀሊል ኹን መስተ ሰቲኻ ተሽከርካሪት ኣይትዝውር። እንተ ሰቲኻ ከዓ ኣብ ደለኻ ይዕርፍ ወይ ብካልእ ትራንስፖርት ተጠቐም። እዚ ዓቐናት ዝብልናካ ኣቐዲሞ ክትቐሰልካ ፀኒሐ ዓባይ ማኪና ናይ ንግዲ እንድሕር ሕጂ ሰብዚ ዓባይ ማኪና ሕ መስተ ሰቲ እንድሕር ንርሑቕ ቦታ ትገሽ ኮይኑ ንምንታይ ትሕጊ ትሕቲ 30 ገይርዎ ዘሎ ኣብ 30 ምፅዎ ዘሎ ምክንያቱ ከቢድ ጉዕዞ ስለ ትኸይድ ሰብዚ እንድሕር ከምዚ ሰትዩ ትጓዓዝ ተኮይኑ ኣብ መወዳእቱ ካ ዋላ ዳሓን እንተሎ ፎኪስ መስተ ሰቲ እንታይ ኣለ ምስ ጉዕዞ ግን ክታኸስ እዩ ክደክም እዩ ዳሓን ኣለኹ እንዳበለ ዝኸይድ እዩ ኣብ ፀድፊ ከዓ ካ እትዩ ዝበዝሑ እዞም ዓበይቲ ማካይ እንተሪኢኹሞ ከምኡታት ደጋጥመና ኣሎ ዳሓን ኣለኹ ኣነ ቀሊል መስተ ሰት ክልተ ቢራ ሰት የብሉካ ክልተ ዋንጫ ስዋ እንዳጥምቀዶም እንዳውራይ ሰት የብሉ ግን ምስ ጉዕዞም ምንዋሕ ከትክሞም ይኽእል እዩ ክትኽሙ ከለውን ድቃስ ክመፅእ

ምፍዛዝ ክመፅኽእል ናይ ኣካላትካ ደምቁፃር እውን ክመፅኽእል እዩ ፍሬኖ ብውቡቅ ትቋፀሮ ይትኽእልን ምስ ዘሎ መገዲ ናና ፀቢብ ምዃኑ መገዲ ባፅሪ እዮ መገዲ ኸረንኪዶ ድሕር መስተ ደዚዝካለኻ ሲ ነቲ ኣካላትካ ክትቋፅ

ዘይተጥቅሞም ክትከውን ትኽእል ሕጂ ነዚ ብምግማት ሕጊ እንተሰቲኻ ኣይትዝውር ተሽከርካሪት ኣይትዝውር እያ ትብል ሕጊ እንድሕር ሰቲኻ ኮንካ ካልእ መጓዓዝያ ተጠቐሙ ወይ ኣብትለኻ ይዕርፍ ኢና ንብላና ምስ ዘጋጥመና ተመክሮ ነገረካ እዚ ኣብዚ ምሳሓዝናዮም ዓቂድና ንዓናይት ንገዛኹም ክድና ንብሎ እታ ማኪና ትሓዝ እታ ኣርኮል ተዓቂንኣሎ እታ ማኪና መፍትሕ ንሕዝ ከት ገዛኻ ዓሪፍካ ፅዋሕ ምስ ኣዝዩ ደኽፈአቲ ኮይኑ ከዓ ካልእ ስጉምቲውን ትወዘሉኻ ማለስ ምዕረፍ ትገብረሉ ሕሽከያ ተሓድር ምግቦም ዝተረድኦ ሕጂ ውሕስነት ገይሩ ፋይል ተፃሪ ኣብ ቤት ፍርጅ ተቐርብ እንታይ ብልካ ንጎቶም ገለ ለባማት እጅም ስመፁ ዓቂንካ ምሰትካ ዋይ ትማል ዳ ድሒንኩምና ኒኹም በቲ ነበርኩ ከይደ ነረ ትኸውን ካብቲ ዝሓስኩም ንባር ናብ ካልእ ቐፀል ሓሲበ ነይረ ካብኡ ከዓ ናብ ገለ ዓድታት ከይደ ሓሲበ ነረ ጉዕዞ ነርኒ ስኢሎም ኸትኩ ምጥፋእኹ ነረ ፖሊስ ትራፊክ እዚ ንድሕነትና ይኹም ፊርኩማ ድሒንኩምኒ ከምዚ ሽግራት መጋጠመኒ ነይሩ ዝብሉ ከዓ ኣለዉ ክንደይ ነቲ ስራሓት ንሓና ድርእዎ ንድሕነቶም ምዃኑ ትፈልጥዎ ኣለዉ ሕጂ እቲ ጠንቅታት ግን ዝተፈላለዩ ምክንያታት እንዳምፃኻ ካልእ እውን ምስኡ ትኸይድ ኣሎ ዝተፈላለየ ውራያት ከም ንግደ ድዩ ኣመኽኒኻ ህዝባዊ በዕላት ኣለ ህዝባዊ በዕላት ሲ ምስ ድረኻ ክትሕጎስ ብገባብ ክተብዕሎ ዳ እዩ እምበሪ ኣመኽኒኻ ንዑ ካብ ገዛኻ ባህላዊ መስተ ጀሚርካ ድሓር ኣብ ናይት ኣብ ዳባራት ምሳይ ብኡ ተበገሰ ከዓ ኣብ ሓደጋን ኣብ ድየድልን ክሳይ ንብ ምስኡ ትኸይድ ባህላዊ ዓመታዊ በዕላትና ሓድሽ ዓመት ንበሎ ካልእ ንበሎ ኣመኺን ካብኡ መዓት ጡዛሓዛሕ ኣሎ ሞ እዚ ከዓ እቲ ከም ጠንቀ ንብሎ ንሓጂ ከም መምክነታት ተጠቂሙ እውነት መስተ ጥቀምሉ ሞ ኣብ ከቢድ ሓደጋ ኣብደይከውን ዕንወትን ይበፅሑ ኣለዉ ኢና ንብል ማለት ትገምጋም ናና

ሰላም ዝኸበርኩም ተኸታተልቲ መደብ ካብ ፀጋታት ባሕርና፣ ንሎሚ ሒዝናልኩም መፂና ዘለና መደብ ብዛዕባ ኣደነቕቲ ፍጥረታት ባሕርን ከምኡ ድማ ቃለ መሕተት ምስ ማያውያን ይኸውን መደብና። ሰናይ ምክትታል።

ኣብዛ ንብረላ ፕላኔት ዝነብሩ እንስሳታት ዓጻማትን ዘይዓጻማትን እናተባህሉ ኣብ ክልተ ይኽፈሉ። ካብዚኦም ዘይዓጻማት እንስሳ ዝበዝሐ ሚእታዊት ይሕዙ። ዘይዓጻማት እንስሳ ክበሃል እንከሎ ዓንዲ ሕቆ ወይ ዓጽሚ ዘይብሎም ኮይኖም ኣብ ዝተፈላለየ ክፍልታት ናይ ዓለም ኣብ ድሩቕ ምድረ በዳ፣ በረዳዊ ዋልታታት፣ ምድረ ሳዕሪ ከምኡውን ኣብ ቀላያትን ባሕርታትን ብሰፊሑ ተዘርጊሖም ይርከቡ። ክሎዛል ስኩድ ማለት ዓርሞሽሽ ኣቦሚዳድ ዝበሃል ካብ ምድቡ ኣዝዩ ዝዓበየን ኣስታት 4 ኪሎ ሜትር ዕምቀት ዘለዎ ውቅያኖስ ክነብር ዝኽእል እንስሳ ባሕሪ እዩ። ክሳብ 13 ሜትሮ ዝበጽሕ ዕብየት ቁመት ኣካላት ከርኢ ይኽእል። እቲ ዝዓበየ ኣስታት 900 ኪሎ ግራም ዝምዘን ክብደት ኣካላት ክህልዎ ይኽእል። እዚ ንውሓት ቁመት ክብደት ኣካላት ካብ ዘይዓጻም እንስሳ ባሕሪ ኣብ መሬት ምዝዕቀን ኣዝዩ ዘደንቕ እዩ። ኣብ መዓምቕ ውቅያኖሳት ስለ ዝነብር ዕሙቕ ዝበለ መጽናዕቲ ክካየድ ኣዝዩ ኣጸጋሚ እዩ። ክሎዛ ስኩድ ዝበሃል እንስሳ ባሕሪ ክሳዕ ዝቐረባ ግዜ ከም ብሂል ወይ ናይ ጽውጽዋይ እንስሳ ኮይኑ ይዕለለሉ እኳ እንተነበረ ተመራመርቲ ናይ ዝዓውዲ ብዝሃብዎ ሓበሬታ ክሎዛ ስኩድ ኣዝዩ ከቢድን ገዚፍን ከም ዝኾነ ክብደቱ 400

0: 50 كيلوغرام نوحاتو 10 متر كم زخانك في اللي تخيلو بزي كازي عموق زبالة مرمر أبستا قبرالو كأمن زي كال حاجة أدنق نقر أب زخانة انسساك تكبر زي كال سرعة محقق مقبي أب ماكل حنقولو ككايد مخاليو
1: لوبستر ناي انجلشا تساوعا خوينو بناي عدنا تساوعا خا لا نقص ويكا شاركا تواهيدي سواع كم زبالكا كاب زي عصامات انسسا بحريو بمأزاو تحستون بروتين كا زحبت من مقر مقبي أبعدنا نعقو تبهيلو استدالو مكفف بزي مهلاو سلزي تقربة لمد كوهون ايكلني برا ببحرنا لكا خمتهم قالوا سلقاتات بحري قالو مالتي سلزي تقاند مهنيات نعقو تبهيلو استدالو مكففي سلزي يلي تم قهفت عساها قرناون نعقو كم علامة قيروم سلزي وفرو ስለዚ ኣብዓድና ልሙድ ክኸውን ኣይክእልኒ እምበር ካብቶም ምቁር መግቢ ምዃኑ እውን ካብ ገፍቲ ዓሳና ውን ይዛረብሉ እዮም ብዝተፈላለየ ምክንያት ተረኺቦም ኣብ ዝበልዕሉ ማለት እዩ
0: ኣትማን ባሕሪ ኣብ ባሕሪ ኣስታት 50 ዓሌታት ኣትማን ከም ዘለዉ ዝፍለጥ ኮይኑ ዝበዝሑ ዓሌታት ድማ ካብ 1 ክሳብ 1.2 ሜትሮ ቁመት ክህልዎም ይኽእል መብዛሕትኦም ኣትማን ባሕሪ ኣብ ግማግም ባሕሪ ዝርከቡ ኮይኖም ገለ ውሑዳት ግን ኣብ ፓስፊክ ውቅያኖስ ክሳብ ማዳጋስካር ዝርግሐ ዘለዎም እዮም ኣትማን ባሕሪ ዓሳታት እናተመገቡ ዝነብሩ ኮይኖም ንሰብ ሓደጋ ንምውጣእ ግን ኣዝዮም ዝሕላት እዮም ኣትማን ባሕሪ ብዘይካ ርእሶም ዝተረፈ ኣካላቶም ኣዝዩ ተሪር ስለ ዝኾነ ጸላኢ ኣብ ዘጥቅዕሉ ይኹን ግዳይ ኣብ ዘጋጥሞም ግዜ ክሳዶም ዝያዳ ተፃዋርነትን ሓይላ ከም እትርከብን ይንገረሎም
1: ክሎዛል ስኪድ እንተረኣ ጀሚርና እዚ ክሎዛል ስኪድ ብናይ ዓድና ፀዋውዓ ዓርመሸሽ ኣብ ቢሚዳድ ተባሂሉ እዩ ዝፅዋዕ ናይዚ ኣደናቂ ዘብሎ እንታይ እዩ ሓደ ካብዘይ ዓፀማት እንስሳ ባሕሪ ክብደቱ ከዓ ክሳብ 900 ኪሎ ግራም ይበፅሕ ብምዃኑ ንውሓቱ ክሳብ 13 ሜትሮ ከዓ ይበፅሕ ማለት እዩ ስለዚ ምስዘይ ዓፀማት እንስሳታት ኣብ ምድሪ ዘለዉ ክተረኣዮም ከለካ ኣዝዩ ዘደንቕ ፍጥረት እዩ ማለት እዩ ተወሳኺ ናይዚ ክሎዛል ስኪድ ወይ ከዓ ዓርመሸሻ ብሚዳድ ትቐንዲ ኣደናቂ ዝገብሩ እንታይ እዩ ስርዓተ ምሕቓቕ ምግቢ ኣብ ሓንጎሎም የካይዱ ብምዃኖም እዩ ኣብ ሓንጎሎም ሓደ ሃጓፍ ኣሎ ከምዚ ሆል ኣሎ ጓንጓ ንበሎ እቲ መግቢ ብኣፎም ኣቢሉ ብኣፎም ሰኣቶ ብገረሮም ኣቢሉ ናብ ሓንጎሎም እዩ ዝኸይድ ክንዲ ናብ ከስዕ ማለት እዩ ስለዚ ኣብኡ ቲ ስርዓተ ምሕቓቕ መግቢ ይውድእ እቶም ማእዛዊ ትሕዝቱ ኣብኡ ተመፂኦም ናብ ሙሉእ ኣካላቱ ፋሕ ምስ በሉ እቲ ዝተረፈ ከዓ ይምለስ ማለት እዩ ናብ ከስዕ ይኸይድ ማለት እዩ ስለዚ እቲ ምሕቓቕ መግቢ ግን ኣበይ ጅምራ ኣበይ ይውድእ ኣሎ ኣብቲ ሓንጎሎ እዩ ዝውድእ ማለት እዩ ተወሳኺ ናይዚ እንታይ እዩ ኣዝዮም ኣብ ዓመቕቲ ቦታታት እዮም ዝነብሩ ክሳብ 4 ኪሎ ሜትር ዕምቆት ዘለዎ እዮም ዝነብሩ ማለት እዩ ስለዚ ኣዝዩ ቆራሪ ስለ ዝኾነ ኣብቲ ምሕቓቕ መግቢ ስርዓተ ምሕቓቕ መግቢ ናቶም እንታይ ኣዝዩ ዝሑል እዩ እጂ ክሳብ 500 ኪሎ ግራም ዝምዘን ክሎዛል ስኪድ 30 ግራም እንተደኣ መግቢ እንተደኣ በሊዑ ንሓደ መዓልቲ ብዘይ ዝኾነ ፀገም ክፀንሕ ይኽእል እዩ ስለዚ ኣብ ጥሜት እውን ተፃዋርነት ከም ዘለዎም እዩ ዘርእካ ማለት እዩ ካልእ ተወሳኺ ዝዓበየ ዓይኒ ኢኻ ይውንን ካብ ሙሉእ ኣብ እንስሳታት ኣብ ዓለም ዘለዉ ዝዓበየ ዓይኒ ዝውንን እውን ንሱ እዩ ምክንያቱ ኣብ ዓመቕቲ ቦታታት ከዓ ስለ ዝነብሩ ንከባቢኦም ንምቁፅፃር መግቢ ንምእራር ንከምኦም ዝኣመሰለ እንስሳ ንምርካብን ከዓ ይጥቀምሉ ማለት እዩ ኣጉልሒ ከም ዝሪኦም ከዓ ይገብሮም ማለት እዩ ኣትማን ባሕሪ እዚኦም እውን ዘይዓፀማት እንስሳ ባሕሪ እዮም ኣብ ግማግም ባሕሪ መብዛሕትኦም ይርከቡ እዚኦም እንታይ ተቐንዲ ዘደንቕ ናይ እዚኦም ካልእ ኣካላቶም እንታይ ተሪር እዩ ክሳዶም ግን ኣዝያ ዝለምለመት እያ ግዳይ ኣብ ዝኾኑሉ ወይ ከዓ ካሃድኑ ኣብ ዝጅምርሉ ግን እንታይ እዮም ዝገብሩ እታ ክሳዶም ካብ ኩሉ ኣካላቶም ዝተረረት ኮይና ትፀንሕ ማለት እዩ ኣብቲ ሽዑ ግዜ ኣብቲ ዝሃድንሉ ግዜ ወይ ግዳይ ኣብ ዝኾኑ ግዜ ክሳዶም ካብ ካልእ ኣካላቶም ዝተረረት ትኸውን ማለት እዩ ካልእ ኣብ ጭሮኦም ከዓ እንታይ እያ ፀፋሕ ጭሮኦም ፍላት እያ ፀፋሕ ስለዚ ንምሕንባስ ከዓ ኣዝያ ትሕግዞም ካብዞም ንፉዓት ሓንበስቲ ከዓ ተባሂሎም እዮም ዝፅውዑ እዚ ድማ ዓሳ ካብ ዳይሬክት ካብ እንግሊሽ ተተርጎመ ካትፊሽ ማለት እንዲ ብናይ

0: ከባቢና ፀዋውዓ ግን ናይ ዓድና ፀዋውዓ በቲ ባህላዊ ፀዋውዓ ግን ኩመል ተባሂሉ ይፅዋዕ። ስለዚ እዚ እንታይ እዩ ኣብ ወዲ ሰብ ካብ 2,000 ክሳብ 8,000 ናይ ምስትምቓር ንኣሽቱ ዋህያታት እዩ ዘሎ። ብኡክቡ እዩ ከዓ ዝኸይድ ካብ መላሓስናኻ ይርከብ ማለት እዩ። ኣብዞም ናይ ዞም እንስሳታት እዚኣቶም ዘደኖ እንታይ ካብ ክሳዕ 100,000 ዝበፅሕ ናይ ምስትምቓር ንኣሽቱ ዋህያታት ወይ ባእታታት ኣለዉ ቴስት ባድስ ተባሂሎም ዝፅውዑ። እዚኦም ከዓ ኣብ ሙሉእ ኣካላቱ ፋሕ ዝበሉ እዮም ማለት እዩ። ንኣብ ዕለታዊ ሂወቱ ከዓ ንዝተፈላለየ ኣገልግሎት ይጥቀመሎም ማለት እዩ። ንኣብነት ምግቢ ክምእር እንተዳደልዩ ንሓንቲ ቦታ ስሉሳዊ ኩርናዕ ዓፅዩ በቲ ምስትምቓር ዋህያታት ወይ ከዓ ባታታት ዘለዉ ብኦኦም ስሉሳዊ ኩርናዕ ዓፅዩ ናብቲ መግቢ ዘለዎ ቦታ ይመርሖ ማለት እዩ። ስለዚ ብኡቢሎ ከዓ ይሃድን ማለት እዩ። እቲ ብምስትምቓር ዝሃድንዎ ዝያዳ ከዓ ይርብሖም ማለት እዩ። ብኣንፃሩ ነቲ ምስትምቓር እንተኣሊኻየ ግን ዓይኖም ከም ዝዕውሩ እዩ ዘረድእ። ሎብስተር እዚ እውን ሓደ ዘደንቕ ናይዚ እንታይ እዩ ኣብ መሬት ዘለዎ እንስሳታት እኳ የጋጥሚ ኣብ እንስሳ ባሕሪ ግን ናይዚ ሎብስተር እንታይ እቲ ማሕውሩ ንቅድሚ ገድና 10 ማሕውሩ እዩ ዘለዎ። ካብዚአን ሓንቲ ምስ ትቑረፅ ከምታ ዝነበረታ ካብ ብሓድሽ ማለት እዩ ከምታ ዝነበረታ ቐፂ ሒዛ ትበቁል ማለት እዩ። ካልኣይ ኣብ ኩሎም እንስሳታት ዕድመ እንዳወሰኸ ወይ ከዓ እንዳኣረጉ ክኮኑ ከለዉ እቲ ስርዓተ ምፍራይ ዘርኢ እንዳደኸመ እዩ ዝኸይድ። ኣብዞም እንስሳታት እዚኣቶም ግን ዕድመ እንዳወሰኹ እቲ ዝላዕለ ጥር ዝዋላ ብፅሑ ስርዓተ ምፍራይ ዘርኢ ፈፂሙ ኣይደክምኒ ዋላ እውን ኣይጠፍእኒ ዝያዳ ኣብኡ ጎሊሑ ይረአ ማለት እዩ። እዚ ከዓ እንታይ ስለዝኾነ እቶም ተሎመሬዝ ዝበሃሉ ኢንዛይም ወይ ከዓ ነዝዕታት ኣለዉ ኣብ ዲኤንኤ መስርዕ ወይ ከዓ ዲኤንኤ ሲኮንስ ዝያዳ ዓብዪ ኣበርክቶ ዘለዎም ማለት እዩ። ንሶም ኣብቲ ግዜ እርጋኖም እዩ ዝያዳ ጎሊሑ ዝረአ ኣብ ሎብስተር ማለት እዩ። ኣብቶም ካልኦት እንስሳታት ግን ኣብቲ መጀመርያ ዕሸል ከለዉ እዩ ዝጅምር ኣብኡ ከዓ ይውድእ ማለት እዩ። ስለዚ ከም ስለዝኮኑ ከዓ ኣብ ግዜ እርጋን ወይከዓ ዕብየት እንዳወሰኩ ክከዱ ከለዉ እቲ ስርዓተ ምፍራይ ዘርኢ እንዳደኸመ ከይድ ማለት እዩ። ናይዚኦም ግን እቲ ዝኣረገ ወይ ከዓ እቲ ዝዓበየ ሎብስተር ዝያዳ ናይ ስርዓተ ምፍራይ ዘርኢ ከም ዘለዎ ካብቶም መንእሰያት እዩ ዘረዳእና ዝዋ።
1: ሎብስተር ሓደ ካብዚ ዓፀማት እንስሳ ባሕሪ ኮይኑ ኣብ ታሕተዋይ ፅፍሒ ወይ ባይታ ባሕሪ ዝነብር ከምኡውን ኣብ ትሕዝቶ ማዕድናትን ፕሮቲንን ኣዝዩ ሃብታምን ምቁር መግብን እዩ። ብዓይንኻ ንኽትሪዮ ኣዝዩ ደስ ዘብልን ተፈተውትን ዘንፀባርቕ ኣካላት ዘለዎ እዩ። ኣብ ዓለማዊ ዕዳጋ ድማ ካብቶም ተጠለብትን ክቡራትን መግቢ እዮም። ኣብ ባሕሪ ኤርትራ ድማ ሳሕቲ ብመፅሓፍ ዓይነት ግፋ ከም ላኺማ ክግፈፍ ይረአ እምበር ክሳብ ዚ ግዜ ከም ዕላማ ክግፈፉ ኣይከኣሉን። መጠነ ግዝፍን ዕድመን ዘሻሙ ድኣ ይኹን እምበር ኣብ መዝገብ ዓለም ጊነስ ካብ ዝሰፈሩ ግን ክብደቱ እቲ ዝዓብየ 20.15 ኪሎ ግራምን ከምኡውን ካብ 45 ክሳብ 50 ዓመት ዕድመ ክፀንሑ ከም ዝኽእሉ መዛግብቲ ምርምር ይሕብሩ። እቲ ቀንዲ ዘደንቕ ናይዚ እንስሳ እዚ ሓንቲ ካብ መሓውሩ ምስ እትቑረፅ ከም ብሓድሽ ካብታ ዝተቆርፀት ትበቁል እሞ ከምታ ናይ ቀደማ ቅርፂ ትሕዝ ምዃና እዩ። ልክዕ ከም ኣረንን ሳሬትን ሎብስተር ሰማያዊ ሕብሪ ደም ይውነን። እዚ ድማ ኮፐር ዝበሃል ማዕድን ትሕዝቶ ስለ ዘለዎ እዩ። ኣብ ካልኦት እንስሳ ቀይሕ ሕብሪ ደም ዝሕዘሉ ምክንያት ድማ ብኣይሮን ሃብታም ዝኾነ ሃይሞግሎቢን ስለ ዘለዎ እዩ።
0: እዞም ኣትማን ባሕሪ ኣብ ገማግም ባሕሪ እኦም ዝነብሩ መብዛሕትኦም ኢልና ነርና። እዚኦም ዋላ ደኣ ኣብ ወዲ ሰብ ከምዚ ባዕሎም ተበጊሶም ኣይሃድኑን እዮም። ዝኾነ ንዕኦም ክተሃድኖም ኢልካ እንተደኣ ፈቲንካ ነብሶም ንኸድሕኑ ክብሉ ግን ክናኸሱ ይኽእሉ እዮም። ስለዚ እዚኣቶም ከዓ መርዛማት እዮም፣ እንተደኣ ናኺሶም ከዓ መርዛማት እዮም። ክሳብ ምልማስ የብፅሕ ብርቱዕ ኣንዛኻ ኣለዎም ማለት እዩ። ስለዚ ኣብ ገማግም ባሕሪ ንዝነብሩ ህዝብና ይኹን ብሓፈሻ ክትሕንብስ ከለካ ትዘናጋዕን ከለካ ድዩ ወይ ዞም ኣጋር ገፍቲ ዓሳ እውን ኣብቲ ከባቢ ክገፉ ከለዉ ድዮም ካብዚኦም ክጥንቀቁ ኣለዎም ኢለ ዘመሓልፍ
1: ድሙ ዓሳ ኣብ ዓሞቕቲ ባሕሪ ዲጋታት

ቀላያት ከምቲ ዝድለ ብርሃን ስለ ዘይረክብ እዞም ኣብ ታሕተዋይ ክፋል ማያዝ ዝነብሩ እንስሳታት ከም በዓል ድሙ ዓሳ መግቦም ንኽምርሩ ይኹን ካብ ጸላእቶም ንምክልኻል ክሽገሩ ስለ ዝኽእሉ ሓደ ተፈጥሮኣዊ ጥበብ ተዓዲሎም እዮም። እቲ ዝገርም ወዲ ሰብ ኣብ ገለ ክፋል ኣካላትና ካብ 2,000 ክሳብ 8,000 ዝኾኑ ምስቲ ምቓር ዝጠቕሙ ንኣሽዱ ህዮታት ኣብ ከባቢ ኣፍና ቀንዲ ድማ ኣብ ጫፍ መልሓስና ብእኩብ ብብዝሒ ክርከብ እንከሎ ኣብ ድሙ ዓሳ ግን ኣስታት 100,000 ናይ ምስቲ ምቓር ኣጉሚ በብውልቂ ኣብ መላእ ኣካላቶም ተዘርጊሖም ይርከቡ። ኣብ ዕለታዊ ህይወቶም ንዝተፈላለዩ ኣገልግሎት ድማ ይጥቀምሉ። ኣዝዩ ብዙሕ ዝኾነ ምስቲ ምቓር ኣግሚ ብምውናኑ መግቢ ኣብ ዝደለየሉ ግዜ ንሓንቲ ቦታ ስሉሳዊ ኮርና ዓፂው በቲ ሓበሬታ ዝሃቡ ኣንፈት ይሃድንን ከባቢኡ ይቆጣፀረን። ሓደ ዓብ ብልጫ ኣብ ድሙ ዓሳ እቲ ዝበዝሐ ምስቲ ምቓር ኣግሚ ኣብ ግንባሩ ስለ ዝርከብ ናብቲ ዝህደነሉ ቦታ ንከምርሑ ይሕግዞም። ከም ኩሎም እንስሳታት ድሙ ዓሳ ዓይኑ ንምርኣይ ይጥቀመሉ እኳ እንተኾነ ካብ ርኦም ክሃድኑ ግን ብምስቲ ምቓር ውህዮታት ተሓቢሮም ዝሃድንሉ ኣዝዩ ከም ዘርባሖምን ውፅኢታዊ ከም ዝኾነን ይንገረሉ።

0: ደሴታት ባሕሪ ጉሩማት ትዕድልቲ
1: ደሴታትና መስሕብ በጻሕትና
0: ብቕርፀን ሕብረንን ፍሉያት መዕረፊና ካብ ፀሓያይ ባሕሪ ኣብ ገማግም ባሕሪ ዝተገፍዐ
1: ብዕፅምትን ዝተበላሸወ ዓሳን ዝተመስርሐ
0: ፈሳሲ ድኹዒ ሳምናን በረኪናን
1: ብምህዞን ሰንዓን ፈጠራውነት ጥበብ
0: ንኹሉ ኣብ ኩሉ ዘገልግል ንብረት
1: ብሓደ ስጉምቲ ሃንደስቲ መሃንድሳት
0: ብሓውሲ ኢንዱስትራልያውያን ብጃልባ ዓየይቲ
1: ምህርቲ ዝሓፍሱ ልምዳውያን ገፈፍቲ
0: ስልጠና እውን ኣሎ ንኹሉ ዘካትት
1: ሰኪዒታት ምስራሕ ሞያታት ምቕሳም
0: ፍልጠት ዓጢቕካ ንኸባቢኻ ምብርካል
1: ብመፅናዕቲ ትሕተማያዊ ውርሻ ሃብቲ ባሕሪ
0: ጥንታውያንን ዘመናውያንን ዝፀሓላ መራኽብ የገንዝብ ንቑታ ባሕሪ
1: ነዝን ካልእን ንምቕሳም ትሕዝቶ ጸጋታት ባሕርና
0: ኣብ ክልተ ሰሙናዊት መደብ ጸጋታት ባሕርና
1: ኣብ ኣገልግሎት ቴሌቭዥን ኤርትራ ተኸታተሉና
0: ጸጋታት ባሕርና
1: ኣብ ኤሪ ቲቪ
0: ጸጋታት ባሕርና

0: ኦሬድስ ሓያል ባሕርኛ ወይ ዳይቪንግ ክፈጥረሉ ኣለዎ እምበር ቲምልካ ዝጣሓስ ባሕርስ ኣይኮነን ከቢድ እዩ ማለት እየ።
1: ባሕሪ ከቢድ እንተዘይኮይኑ ሓያል ሓምባሳይ ክመፅእ ኣይክእልን እዩ። ምክንያቱ ቀጻሊ ማዕበል እንተልዩ ዝሓየልካ ሓምባሳይ ክትከውን ትኽእል ኢኻ ማለት እዩ። እንተ ባሕሪ ደቂሱ እንተልየ ግን ሓያል ሓምባሳይ ክትከውን ተኽእሎ የብልካን። ሕጂ ኩሉ ግዜ ኣብ መከራ ትፍተ እንተልኻ ኢኻ ከዓ ዝሓየልካ ሓምባሳይ ትኸውን።
2: ወ ትኽክል እዩ። ማዕበል ንሕራልዩ በቲ ማዕበል ንድሕር ወፂኦ እቲ ሰብ ንፉዕ ባሕረኛ ክኸውን ይኽእል እዩ ማለት ኣብ ፀጥ ደለ ባሕሪ ድኸይቲ ኮይኑ ኣይተፈተነን። ብማዕበል ንድሕር ተፈትኑ ግን ከምዚ ንሓፂም ብሓዊ ወይ ድማ ንወርቂ ብሓዊ ድበሃል ብማዕበል ንድሕር ሓሊፉ እቲ ሰበቲ ብትኽክል እንታይ ይኸውን ኣሎ ሓደ ንፉዕ ባሕረኛ ክኸውን ግዴታ እዩ። ሕጂ እዚ ተፈቲኑ እዩ ዝወፅ ደሎ። በቲ መፈተን ድማ በቲ ማዕበል ፍትን ኣሎ። በቲ ንኸበደን በቲ ንበርትዐን ማዕበል ስለ ዝፍትን ደሎ ንፉዕ ባሕረኛ ኮይኑ ክወፅእ ይኽእል እዩ።
3: እዚ ከምቲ ብግልፂ ተባሂሉ ዘሎ ማዕበል ዘይብሉ ባሕርስ ንፉዕ ባሕረኛ ኣይፈጥርን እዩ ወይ ፈጢሩ ኣይፈልጥን እዩ ንዝብል ክንሪኦ እንተ ኮይና ብልክዕ ሓደ ገፋፊ ዓሳ ኣብ ባሕሪ ጉዕዝኡ ክኸይድ ከሎ ብዘይ ማዕበል ንድሕር ዝበዝሒ ግዜ ዝመላልስ ኣሎ ኮይኑ ሽግር ናይቲ ባሕሪ ኣይክርድኦን እዩ ወላ ንካልኦት ሰባት እውን ክምህረልና ኣይክእልኒ ማለት እዩ። እዚ ብልክዕ ሕጂ ኣብቲ መዓልታዊ መነባብሮና ሂወትና ክንቂሮ እንተ ኮይና ከዓ ሰባት ብብዙሕ ማዕበላትን ሽግራትን ቡድሃት ንድሕር ዘይሓልፉ ኮይኖም ናይ ግድኒ ኣብ ሂወቶም ብቑዓት ኮይኖም ክወፅ ዶ ይክእሉ። ስለዚ ኩሉ ግዜ በዚ ዘጋጥመና ማዕበላትን ሽግራትን ንጥቕምና ምዃኑ ፈሊጥና ሓንጎፋ ኢልና ክንቅበሉ ኣለና። ምክንያቱ ከመይ ዝበልና መራሕትን ኣስራሕትን ክንከውን ስለ ዝኽእለና ማለት እዩ።
4: ካልኦት ሕቶና ድማ ዓሳ ብኣፍ ይተሓዝ ዝበሃል ብሂልካ ኣሎሞ እንታይ ንምባል እዩ ወይ እንታይ ስለ ክብሉ ደለዩ እዮም ከምዚ ኢሎም
5: ዓሳ ብኣፍ ዝተሓዝ ኣፉ ምስ ከፈታይ ኣታ ዓንቃሪቦ ናይ ጀለብ ተኣትዎ ኣፉ ዓቢሱ ዝኸይድ ዓሳ ዓንቃሪቦ ባሕሊ ተኣትዎን እያ እንጂ ኣፍካ እታ ዓቢስካስ ካብ ሽግራት ድሕን ንምባል ትጥቀመላ ኸ ኣፉ ዝኸፈተ ሰብ ዝጋገ። ስለዚ ስቕ ምባል ኣብ ሽግራይ ተኣቱን ኣፉ ዓቢሱ ዝኸይድ ዓሳ ከዓ ኣብ ዓንቃሪቦ ናይ ገፋፍ ዓሳ ኣያቱን። ስለዚ ክልቲኻ ካብ ሓደጋ ድሕና ኣለካ ማለት እዩ።
6: ጀለብ እንታይ ዝበሃል እዚ ዝኾነ ላዓፍ ዝበሃል ማለት እዩ። በኣና ኣብታ ጭፍሪት ላዓፍ ጌርካ ዝሰደሉ እሞ ብኣፉ ክበልዓ ይተሓዝ ይበሃል። ከምዚ ብሂ እቲ ባህህላ ከዓ ሰብ ዘይምልከቶ ዘረባ ክዛረብ ከሎ ብኣፉ ኣብዘይ ጉዳዩ ኣትዩ ብኣፉ ይተሓዝ ወይ ብኣፉ ኣብ ሕማቅ ጉዳይ ይኣት ማለት እዩ።
0: ብሰንኪ ማለት ሃህ መሰበለ ኣፉ ብዝተሓዝ ዓሳ ሰብ ከዓ ብሰንኪ ዘረባቱ ገለ መለስ ኣብዘይደለየ ሽግር ይኣቱ ማለት እዩ ወይ ኣብዘይተደለየ ፀገማት ሰኣቱ ማለት እዩ።
1: እቲ ኩለን እንስሳ ይኹን ወዲ ሰብ እቲ ዝበልዖ ምግቢ ብኣፉ እዩ ዝወስዶ። ብኡ መጠን ከዓ ዓሳ ነተን ክምእርረን ዝግበአን ምግቢ ብኣፉ ክወስደን ክብል እንከሎ እታ መፃወድያ ኣብ ኣፉ ተኣቱ ስለ ዘላ ብኡ ከዓ ነቲ ናይ ሂወቱ ናይ መወዳእታ ተሓዚት መፃወድያ ይኣቱ ስለ ደሎ ናብ ምግቢ ንቐይሮ ኣለና። ሕጂ ከምዞ ክንብል ከለና ግን ዓሳ ምህርትና ደለየ ይመፅ እዩ ግን ኣጋጣሚ ናይ ሂወቱ ናይ መወዳእታ ወሳኒት ዕድል ኮይና
2: ዓሳ ብኣፉ ይተሓዝ ዝበሃል ብሂል ኣሎ። ብዝኾነ እዚ ግን ንወዲ ሰብ ኣይውክልኒ ብፍላይ መትከል ዘለዎ ሰብ ኣይውክሎን እዩ ማለት ዓሳ ልክዕ ረበክ ገርካ ትሕዞ እንዲኻ ገለ ነገር ደርቢኻ ብኣፉ ክትሕዞ ትኽእል እያ። ወዲ ሰብ ግን መትከል ናህራልይዎ ብኣፉ ክትሓዝ ኣይክእልኒ ኣብ መትከሉ እዩ ዝፀንዕ። በቲ መትከሉ ድማ ብመላሓሱን ብተግባሩን ክትሓዝ ኣይክእል ምስ ዓሳ ድማ ሳስል የብሉን ወዲ ሰብ ብፍላይ ከም ኤርትራዊ ብኣፉ ምስ ዓሳ ድማ ሳስል የብሉን።
3: ዓሳ ብኣፉ ይተሓዝ ሽሕ እኳ ወላ ዓሳታት ብሰኪዕት ክግፈፉ ዝኽእሉ እንትኾኑ እቲ ቀንዲ ዓሳ ንገፈሉ መካኒዝም ወይ ከዓ መስርሕ መብዛሕትኡ ግዜ በቲ ዓንቃሪቦ ጌርካ ኣፉ ምስ ከፈተልካ ኢኻ ክትሕዞ ትኽእል። እዚ ልክዕ ናብቲ ናይ ምሳሌያዊ ኣባህላ ብናይ ሰብ ክንትርጉሞ እንተ ኮይና ከዓ ሓደ ሰብ መልሓስቱ ዘይኣኪቡ ወይ ኣፉ እንተዘይዓፅዩ ብሰንኪ ኣፉ ወይ ብሰንኪ መልሓሱ ዝዛረቦ ክፉእ ዝዛረባ ናብ ሽግር ክኣቱ ከም ዝኽእል ዘመልክተልና ማለት እዩ። ስለዚ ኩሉ ግዜ መልሓስና ክፉእ ከም ዘምፃልና ፈሊጥና እንታይ ንገብርን ወይ እንታይ ንዛርብን ኣስተውዒልና ክንከይድን ክንጓዓዝን ይግባአና ዝብል ሓደ ኣምር ከረዳእና ስለ ዝደለዩ ማለት እዩ።
4: ሳልሰይቲ ሕቶና ከዓ ባሕሪ ፀጢሉ ክመስል ይኽእል እዩ ግን ካብ ምንቅስቓስ ይዕሪፉ ይፈልጥ ኒ ዝበሃል ብሂልካ ኣሎ እንታይ ንምባል እዩ?
5: ባሕሪ መግለፂ ናይ ግዙፍ ዝበለ ነገር እንዲ እ ባሕሪ ብዓይነካ ጠሚትካ ትውድኦን ኢኻ ሰጥ ኢሉ እንከሎ ከዓ ዘንቀሳቀስ ዘሎ ኣይክመስለካ ንኽእል እዩ። ሕጂ ሓደ ገጅፍ ነገር ወይ ሓደ ዓርመሸሽ ነገር ስቕ ኢሉ እንተሎ

0: ዘይንቀሳቀስ ዘሎ ክመስለና ክእል እዩ ንበዓላ ዛ ነብረላ ምድርስ ሙሉ መዓልቲ ንሕ ከምዚ ልዕለ ፀሓይ ትዘረኒ እዩ ዝመስለኒ ግን እታ መሬታ ትዘውር ዘላ ይዘውር ከም ዘሎ ግን ኣይርዳእነን እዩ ግን መሬት ትዘውር ኣላ ስለዚ ኣብ ሓደ ግዜ ዝተጀመረ ምዕባለን ኣብነት ድሕሪ ግዜ ክትሪኦ ከለካስ ኣብ ሓደ ቦታ ጠጠው ኢሉ ዶ መስለካ ክኾን ክእል እዩ ግን ቀሳቀስ እዩ ሰርሕ እዩ ዘሎ ዕብት ርኢ ዘሎ ነቲ ኣብኡ ዘሎ እዩ ግን ዝርድኦ ሕጂ ኣብ ባሕሪ ኮንካ ክትሪኦ ከለካ ነቲ ባሕረኛ እዩ ዝርድኦ እምበር ነቲ ካብ ባሕሪ ርሒቑ ዘሎ ምንቅስቃስ ናይ ባሕሪ ክርድኦ ይክእልን እዩ ስለዚ ባሕሪ ፀጥ ተበለስ ዘይንቀሳቀስ ዘሎ ክመስል ይኽእል እዩ ግን ብርግፅ ንቀሳቀስ እዩ
1: ባሕሪ ፀጥ ኢሉ ኣሎ ግን ውሽጣዊ ማዕበል ኣለዎ ንኣብነት መድ ዝበሃል ኣሎ እቲ ባሕሪ ማዕበል ኣይትሪኦሉን ኢኻ ብላዓሊ ፀጥ ኢሉ ኣሎ ብታሕቲ ግን ሓያል ማዕበል ዘለዎ ባሕሪ ስለ ዘሎ እዚ ከዓ ምኸም ግለፅ ማለት እዩ
2: እዋ ብደጊኡ ክትሪኦ ከለካ ፀጥ ዝብል እምበር ብውሽጢ ይንቀሳቀስ እዩ ብላዕሊ ክትጥምቶ ከለካ ባሕሪ ኩሉ ግዜ ሰጥ ዝበለ ይመስለካ ግን ባሕሪ ብውሽጢ ኩሉ ግዜ ይንቀሳቀስ እዩ ብብሂልካ ኣሎ ባሕሪ ሲ ውሕጅ እዩ ብታሕትስ ይንቀሳቀስ እዩ ይብሉ ሓንሳብ ሓንሳብ እውን እስኻ ናይ ሓንበስካ እንከለካ እቲ ጠጠው ኢልካሉ ዝነበርካ ቦታታት ወይ ከዓ ቀሪብካሉ ዝነበርካስ ተባሕጊጉ ክኸይድ ትሪኦ ኢኻ ጅስ ኣሎ ንሕና ዘይንሪኦ ብውሽጢ ባሕሪ ይንቀሳቀስ እዩ
3: እወ ባሕሪ ፀጥ ኢሉ ክመስል ይኽእል እዩ ኣብ ጫፋት ኮንካ ክትሪኦ ኣሎ ፀጥ ድበለ መስል ባሕሪ ኣብ ውሽጢ ክኾንካ እንተዳሪኢካ የ ግን ባሕሪ ኩሉ ግዜ ናይ ምኻድን ናይ ምምላስን ባህሪ ኣለዎ ባሕሪ ፀጥ ኣይብልኒ ኩሉ ግዜ ኣብ ስርሑ ኣሎ ስርሑ ድማ ናይ ምኻድን ናይ ምምላስ ስለዝኾነ ኩሉ ግዜ ኣብ ጫፍ ከምኡ ኮይኑ ክረኣዮ ምኽእል እዚ ብሂል እዩ ኣነ ከም ሰብ ባሕሪ ጠጠው ኢሉ ርአ የፈለጥኒ ኩሉ ግዜ ኣብ ምንቅስቃስ ደሎ ባሕሪ ኣብ ስርሑ የቋርፅኒ ባሕሪ
4: ልክዕ እዚ እውን ክትሪኦ ከለካ ንኣብነት ኣብ ቀሕ ባሕሪ ንሕር ዳኣ ንዘወረ ኣለና ኮይኑ ኣብ ገለገለ ግዜ ፀጥ ኢሉ ዘሎ ኮይኑ ስምዓና ክእል ኮይኑ ማለት ኣብ ንፋስ ኣብ ዘይብሉ ግዜ ማለት እዩ ሕጂ እቲ ፀጥ ምባሉ ናይቲ ባሕሪ ብታሕቲ ምንቅስቃስ ኣይገብርኒ ዘሎ ማለት ኣይስምዕን እዩ ሕጂ ብዚ ክንርድኦ ዝግባኣና ኩሉ ግዜ ፀጥ ምባል ብላዕለዋይ ክፋል ናይ ባሕሪ ነቲ ውሽጣዊ ነገራቱ ክነገረና ኣይክእልኒ እዩ ኣብ ገለ ግዜ ስለምንታይ እዚ ከዓ መሰረታዊ ሓይል ኣሎ ሓደ ባሕሪ ብውሽጢ መሰረታዊ ሓይል ኣለዎ ደንቀሳቀሶ ንኣብነት ምልኣት ባሕሪ ኢልና ንዛረብ ኢና ኣብ ገለገለ ግዜ እዚ ምልኣት ባሕሪ ኢልና ንዛረቦ ብሰንኪ ናይ ወርሕን ወይ ፀሓይ ስሕበታዊ ሓይሊ ዝፍጠር እዩ ኣብ ገለ ግዜ ምልኣት ባሕሪ ይልዕልን ይትሕትን እዩ እዚ ተፈጥሮዊ መስርሕ ልክዕ ኣብ ደቂ ሰባት ክንቅይሮ ከለና እዚ ከዓ ገለ ሰባት ፀጥ ኢሎም ዘለዉ ኮይኖም ምስምዑ ከዓ ግን ውሽጦም ብዙሕ ስምዒታት ብዙሕ ሓሳባት ዘሰላስሉ ክኾኑ ይኽእሉ እዮም ስለዚ ነዚ ንምባል እዩ እቲ ምሳሌ ኣዊ ኣባህላ ተባሂሉ ከምዚ ከዓ ይመስል ማለት እዩ

ሰላምታና ይብጻሕኩም። ኣብ ዝተፈላለዩ ቦታታት ብምዃን ኣብ ምክትታል ትሕዝቶና ዘለኹም ክቡራትን ክቡራንን ተኸታተልቲ ህርመት ከመይ ቀኒኹም? ሰዓታትና ስለ ዝኣኸለ ክፍነው ዝፀንሑ መደባት ኤሪቲቪ ተኪእና ንምዝናይኩም ኣብ ንዕረፍቲ ግዜኹም ዝተፈላለዩ ትሕዝቶታት ዘለዎም ደርፍታት ሒዝና ተዳሊና ኣለና። ምሳና ሓቢርኩም ክትከታተልዎ ብክብሪ እየ ዝዕድም። ኣብ መኽፈቲ ቀሪብናዮ ዘለና ደርፊ ሰለስተ ድምፃውያን ሃገርና ሓቢረን ዝደረፍኣ ደርፊ ክትከውን እያ። ኣብ ሕብረት ዘሎ ትሕዝቶ ወይ ድማ ኣቀራድማ ድማ ዝያዳ ብሉፅ እዩ ዝገብሮ። እዘን ሰለስተ ድምፃውያን ሃገርና ንድሕሪት እንተዳ ተመሊስና ኣብ ሜዳ ኣብ ዝተፈላለዩ ጉጅለ ባህሊ ብብዙሕ ስራሕ ዝተዓዘብና የን ኢና። ገዳይም ድምፃውያን ሃገርና ኣብረታንከረ ጓሉንከረ ኣብረተ ብርሃነ ከምኡውን ልያ ጎይቶኦም

እትብል ደርፊ ናይ ሰለስተ ድምፃውያን ሃገርና ብኣይና ናይ ሎም ሰሙን ትሕዝቶ መደብር መትሃዱ ኢልና ፈሊምና ከም ዝተዓዘብኩሞ ብመቕፃል ቀሪምናዮ ዘለና ደርፊ ናይ ክልተ መንእስያት ድምፃውያን ሃገርና ክትከውን እያ ተኸታቲለን ክቐርባ ኢና። ሓንቲ ናይ ድምፃዊት ፌሩዝ ተስፋኣለም ካብኣ ቀፂላ እውን ናብ ድምፃዊ ሚኬለ ኣብርሃም ሸጡ ክንሰግር ኢና። ሸጡ ኣብ ብዙሕ ደርፍታት ሃገርና ከም ኣላይ ኮይኑ ዝሰርሕ ዘሎ ድምፃዊ ሃገርና እዩ። ካብ ደርፍታት እውን ኣብ ባህሊ እንተ ተዓዚብና ብዙሕ ባህላዊ ስራሕ ደርፍታት እዩ ናብ ህዝቢ ኣቕሪቡን ዝቐርብ ዘሎን። ንሕጂ ቀሪብና ዘለና ደርፉ ሰንከላይ እትብል ኣብ 2017 ዝደረፋ ደርፊያ ክትከውን፣ ኣቐዲማ ግን ናይ መንእሰይ ድምፃዊት ፌሩዝ ተስፋኣለም ደርፊያ ናባኹም ክትቀርብ ንምክታልኩም ሕጂ እውን ደጊመ ብክብሪ ዕደም።

ደጊምና ተመሊስና ኣለና። ኣፍቀርቲ ትሕዝቶ መደብ ህርመት ካብዚ ቀፂልና ቀሪብናያ ዘለና ደርፊ ናይ ትግረ ደርፊ ክትከውን እያ። ብገዲም ድምፃዊ ልኡል ፍስሃየ ዝተደርፈት ኣዜማ እትብል ክትከውን እያ። ልኡል ፍስሃየ ኩልና ከም ንፈልጦ በታ ኣውሊዕየ ባንዴራና እትብል ደርፊ እዩ ዝያዳ ዝለለ ካብ ደርፍታቱ ማለት እዩ። ንሕጂ ግን ናይ ትግረ ደርፊ ኢና ቀሪብናልኩም ዘለና ኣዜማ። ካብኣ ቀፂልና እውን ናይ ድምፃውያን ሃገርና ሓቢሮም ዝደረፍዋ ደርፊ ክትልወኒ እያ። እዞም ክልተ ድምፃውያን ሃገርና ኣተፀበቕቲ ጋመይ እትብል ሓቢሮም ዝደረፍዋ ደርፊ ብድምፃዊ ኣብርሃም ካሕሳይ ዋሲላ ምስ ፊዮሪ ፀሃየ ኣብ 2022 ደጊሞም ዝሐደስዋ ደርፊ ኣክትልወና ናብ ሙሉእ ትሕዝቶታ ደርፊ ክንሰግር ኢና።

0: ቀልባ አሎት ሪ ወላሃ ዳሃይ ይዝብ ዳሃይ ላይ ዝኾነ ነኝ
1: ሸራ ሐጅናት ነው ሞዴልም አርካናት አርቲስት ይምራ ይሕጂ
2: ብልዕሊና መጽዩ ኸልዕላን ትራይ ፍልጥኒ ወላን ዝኾነ ሰብሲ ትምጥሎኒ
3: ትግራይ ትግርኛ ናካፊስካ
4: ተዓርዳ ኮዶ ሰማኮኻን አይጸላኳን ለከ ዘሎ
5: كمزي نسخه تصبغلنا كافته زمانه وحجي

ክቡራትን ኣፍቀርትን ትሕዝቶ መደበርመት ካብዚ ብምቕፃል ቀሪብናልኩም ዘለና ደርፊ ኣከታቲልና ከም ወትሩ ክልተ ክኾነ የን። ሓንቲ ናይ ድምፃዊ ዳዊት ተኽለ ሰንበት ሽላን ካብ ደርፍታቱ ቦታ እንዶሃብኒ እትብል ከውንያ ካብኣ ቀፂላ ናይ ገዲም ድምፃዊ እስጢፋኖስ ኣብርሃም ዘማች እስታሊለይ እትብል ደርፉ ክትከውን እያ። ኣብ ባህሊ ትግርኛ ዝነበረ ንጥፈት ከምኡውን ዘሎ ነቲ ሕብረት ዝገልፅ ኣብ መርዓ ዝካየድ ንጥፈታት ብሓፈሻ ነቲ ባህሊ እትገልፅ ካብቲ ብዙሕ ማለት እዩ እትገልፅ ደርፊ ስለዝኾነት ንዓ መሪፅናያ ኣለና። ኣብዚ እዋን እዚ እውን መርዓ ዝካየደሉ እዋን ስለ ዘለና ተኸታቲለን ድሕር ምቕራብ ንደጊመ ክምለሰኩም እየ። ክቡራትን ክቡራንን ተኸታተልትና ሰናይ ምክትታል።

ክቡራትን ኣፍቀርትን ትሕዝቶ መደብ ርመት ብዝቐርብ ዘሎ ደርፍታት ትዛነይ ክትልው ተስፋ ይሙሉእ እዩ። ትሕዝቶታትና ገና ቀፃሊ እዩ ዘሎ። ካብዚ ብመቐፃል እውን ክልተ ደርፍታት ክህልዋና እየን። ሓንቲ ናይ ገዲም ድምፃዊት ሄለን መለስ ካብ ደርፍታታ 2/4 እትብል ሃገራዊት ደርፊ ክትከውን እያ። ሃገራዊን ደርፍታትና ዘለዎም ኣብ ግጥሚ ኣቀራርባ ንዝመፅእ ወለዶ ዝመሓላለፍ ረዚን ዝኾነ ሓበሬታ ወይ ድማ ትሕዝቶ ስለ ዘለዎ ዝያዳ ካልእ እዋን ደርፍታት ሃገርና ተፈታዊ ይገብሮ ኣይምነውን ይሙን። ካብዚ ብመቐፃል ቀርብናያን ዘለና ከምቲ ዝበልኮ ናይ ሄለን መለስ ክትኮን እያ። ካብኣ ቀፂላ ክልተ ድምፃን ሃገርና ሓቢሮም ዝደረፍዋ ሓጃይት መንደል ምስ መለንኬን ኣውቶንበስ ኣብ ናይ ቢልየን ደርፊ ማለት እዩ ክትህልወን እያ። ምስ ጉጅለ ባህሊ ስብሪት ብምዃን ዝደረፍዋ ክስ ዝብል ኣርእስቲ ዘለዋ እያ ክትከውን ተኸታቲለን ክቐርባ እየን።

por

0: ቃል በዓሎ ትሪኦ ከለካ ደሃይ እዩ ዝብል ደሃይ ናይ ዝኾነ ነገር
1: ሴራ ሕጂ ናትና ሞዴል እዮም ኣርካናት ኣርቲስት እዮም ረአየ ሕጂ
2: ብልዕሊና መፅኡ ከልዕላን ተራእዩ ይፈለጥኒ ዋላ ዝኾነ ሰብሲ ዝምጥሎን እዮ
3: ትግራይ ትግርኛ
4: ሰማዕ ኮኸኒ ኣይፀላኳን መርከዝ ዘሎ ስለዝኾነትእሞከዓ
5: ናብ ስእላዊ መብርሂ ወይ ስእላዊ መግለፂ ክትቅይሮ
6: ጎኖማ ጎዳን ኤልያሎሾ ማውራር ፈላኣኩኖ ሱቱባላይ ናሜኮ ኣይንኮኖጎ
7: ኣደይ ወላዲተይ ደርፍ ክጅምር ከለኹ ብዛዕባ ሓንቲ ሞት ኣዲዩ
8: እንተሓሸኒ ኢልከ ከዲፍክኒ
9: ደቂ ኣንስትዮ ከዓ ሞ ኤርትራ
10: ከምዚ ንሱ ከዓ ፀብቐልና ካብቲ ዘመናዊ ሕጂ

ኣብ ምዝዛም ትህልወና ደርፊ ነጊድን ድምፃዊ ኢንጂነር ኣስገዶም ወልደ ሚካኤል ካብ ደርፍታቱ ሃንደበት መገሻ እትብል ካብተን ተዘከርቲ ሰሪሓ ንዓ ክንጋብዘኩም ኢና።

ክቡራትን ክቡራንን ተኸታተልቲ ናይ ሎሚ ሰሙን ትሕዝቶ መደብር መታብ ዝተዛዚምሎ ክቐርብ ዝፀንሐ ኣዛናይ ፀኒሐ ክኸውን ተስፋ ይሙሉ እዩ። ኣብ ዝመፅእ ሰሙን ኣብ ልክዕ ሰዓት ብዝተፈለየ ትሕዝቶ ደርፊ የራኸበና። ክሳብ ዝመፅእ ሰሙን በቢዘለናዮ ወገን ሰላምን ጥዕናን ንኸልና።

0: ብርሃን ኣብ ኣእምሮ ተጋዳላይ የማነ ዕንድኮር። ሰውራ ኤርትራ መጽሓፍ ብሉፅ ክብርታት እዩ። ሓሳባት ናብ ነገራዊ ሓይሊ ዝተቐየረሉ ዓውዲ እውን እዩ። ካብ ፍቕሪ ሃገርን ሃገራውነትን ብቋንቋ ሓቂ ተረጋጊጹ ሓድሕዱ ዝተኣሳሰርን ዝመላለአን ክብርታት ንትማልን ሎምን ሰንሰለት ኮይኑ ክቕጽል ክኢሉ ተጸዋርነት መግለጺ ቓል ብሓፈሻ መለለዪ መሪሕነት ህዝባዊ ግንባር ሰራዊት ሓቂ ዝኾነ ተጋዳላይ ዋርሳይ ኮታ ትእምርቲ ሓፋሽ ህዝቢ ኤርትራ እዩ። ኣብ ነዊሕ ጉዕዞ ቓልሲ እውን ፍሉይ ሓይሊ እዩ ፈጢሩ። ሓደ ክንዲ ብዙሕ ክራባሕ ዘይከኣል ክስገር ዘይሕሰብን ሕለኽላኽን ጉዕዞ ክሓልፍ ዘኽእሎ ሓይሊ ፈጢሩ። ጽንዓት ኣብ ዕላማ፣ ኣብ መትከል፣ ኣብ እምነት፣ ካብ ሓርበኛነት ክሳብ መስዋእትነት። ዓቕሊ የትክል፣ መትከል የጽንዕ፣ ዕላማ የበርትዕ፣ ኩሉ ከም ሓደ ንሓደ ንጹር ዕላማ ምዝቕመር ከዓ ደርማስ ሓይሊ ይቕየር። ሓይሊ ህዝቢ ኤርትራ ንሱ እዩ። ኣብ ነብሲ ወከፍ መጽሓፍ ሓርበኛ ገንጺልካ ትረኽቦ ምስጢር እውን እዩ። መደብ ማህደር ንተመክሮ ንሓደ 41 ዓመት ምስ ተደራራቢ መውጋእቲ ዓብዪ ስንክልናን ብዘይ ብርሃን ዓይንን ብምጓዓዝ ጸኒዑ ዝነበረን ንዝነብር ዘሎን ሓርበኛ ክተአንግድያም
1: እታ ኩናት እሰን መጊሰና ንሕና ድማ ጸረ መጥቃዕቲ ጌርና ኸይድና ዕንድኩር ኣብ ቸስ ኣብ ዘጠቓልቡ ኣውጢት ኣጫት ወዲቑ ኣነ ከም ሓኪም ማገር ሓኪም ሕጂ ሃላወት ጥፊኡ ካልኣየ ነበር እንዳዓሰርተ ክልተ የማነ ብልዎ ሓኪም ብሓንሳ ኣብ ሓደ ጌርናዮም ስለ ዝነበርና ርእይዎ ኣነዋዋን ከም ሃገር ሓኪም ስለ ዝነበርኩ ምናልባሻ ዘደናሉ ነሩ ሽዑ ኣብዛ ቀጥታ ናይ ተኣሽሙ ወጊእዎ ቁር ምስትንፋስ ሓገዝ ተገይሩሉ እንዳኸደ ከሎ ትስኪሙ ሞ ኣፋኒናዮም ብየማርኪቦም ዝገርመካ
2: የማነ ዓይኑ ተሃሪሙ ካብ ዓደም ዘማት መጀመርያ ከይዱ ዓዩ ሓዊ ኣብዚ ናይ ባፅዕ እንደገና ተወጊኡ ወፂኡ ቸስ ተወጊኡ ብድሕሪኡ ኣነ ብተን ስበልጠኒ ማለት እዩ ብድሕሪ ኣነ ካብቲ ቦታ ካብቲ ኣህዶ እየ ዝቕየር ምስ ተቐየርኪ ግን እንደገና ኣበይ ንራኸብ ውገድ ሕድ ከዓ ንራኸብ ማዕት እዚ ሕጂ 81 ማለት እዩ 77 ተረኪብናስ እንደገና 81 ከዓ ንረኸብ ኣለና ማለት እዩ ኣብ 81 ንሱ ምስ ንዳ 13 ኮይኑ ኣነ ከዓ ኣባል ፅለያ ኮይነ ምስ ካል ኣህዱ ማለት እዩ ኣብቲ ቦታ ንረኸብ ኣብቲ ቦታ ምስ ተረኽብ ኮሽዑ እንደገና እግሩ ተውጉ ይፀንሐኒ
0: ተጋዳላይ የማነ ገብረ ስላሴ እዩ ዝበሃል ዝያዳ ስሙ ደሚቓ እተፍልጦ ግን ሰጎ እያ የማነ ዕንድኮር ተጋዳላይ የማነ ገብረ ስላሴ ካብ 1974 ክሳብ 1985 ኣብ ዝነበረ ናይ ሓይልታት ህይወቱ ዘይተኻፈለ ኩናትን ዘይተወግኦ ክፍሊ ኣካል ወይ ሰብነት ኣይነበሮን 1986 ስንክልና ዕረት ዓይኒ ምሰጓንፎ ጥራዩ ካብ መሳርዕ ተዋጋኢ ሓይልታት ወሪዱ ኣብ ዝሓለፈ 41 ዓመት ክልተ ብርሃን ዓይኑ ስኢኑ ብብርሃን ኣእምሮ ዝሓለፎም ናይ ቃልሲ ገጻት ይዝክር ኣብ ኣእምሮኡ ብዝቐረጾን ቀደም ዝሰነዶን ምስልታት ተደጊፉ ብምልኣት የዘንቱ እዚ መደብ ዝምበኣር ንተመክሮ ህይወቱ ብጭልፋ ከዘንቱ እዩ ተጋደላይ የማነ ገብረ ስላሴ ዕንድኩር ካብ ብማሕረስን ጉስነትን ዝነብሩ ስድራ ቤት ገብረ ስላሴ ሓጎስን ርብቃ ተወልደን ብ1955 ተወሊዱ ፍጥር ብቑል ምስ በለ ኸዓ ስድርኡ ንምሕጋዝ ተደሪኹ ሃሞን ቀልቡን ብፍቕሪ ስድርኡ ስለ ዝተገዝአ ንኦም ንምሕጓስ ላዕልን ትሕትን ካብ መባላይ ኣዕረፈን ኣይነኣሰን እውን ከም ኩሉ እቲ ኣብ ሰሜናዊ ባሕሪ ዝወፍር መንእሰይ ብማሕረስን ጉስነትን ዓድን ባሕርን እናበለ ግዜኡ ሕሊፍዎ 6 ዓመት ድሕሪ ምጅማር ሰውራ ኤርትራ ኣብ 1967 ካብ ኣባላት ሓሙሻይ ክፍሊ ናብ ሰሜናዊ ባሕሪ ተቐልቀሉ ስምዒት ተጋድል ተሓደሮም
3: መጥቃዕቲ ፍኒ ፀባይ 67 ምዃኑ እዚ ግዜ እዚ ብጋሕቴና እዩ ወሪሩ ኣብ ከባ ጋሕቴና ዓይለት ጉሞት ኣሱስ ዝበሃል ዓድታት ንዕን ኣባዲሙ መጥቃዕቱ ንፍግረት ገፁ ወሪዱ ኣብ ፍግረቱ ሓያለ ኣርባዕተ ኮኑ መንእሰያት ቀሊሉ ሓሙሽተ ክፍሊ ካብዚ ኣዝሊቐ ንናይስ ባርካ ኣያት ኸይ እቲ ግዜቲ 67 መባእታ ሌላና ምስ ተጋደልቲ ካብዚ ግዜ እዚ ዝጅምር
0: ኣብ 1970 ካልኣይ ወገን ህዝባዊ ሓይልታት ናብ ከበሳ ብፍላይ ከዓ ኣብ ሰሜናዊ ባሕሪ ክትንቀሳቀስ ምስ ጀመረት ብንዕዙ ምስ ገዳይም ተጋደልቲ ክራኸብን ምስኦም ክዕልልን ዕድል ረኸበ
3: ኣብኡ ይቕልቀሉ ውሕዳት እዮም ይመፁኻ ናብቲ ደንቤ ይእዝዙኻ መግቢ እቲ ዓቕምኻ ደፍቅዶ ተእንግዶም እቲ ሌላ ንዚኣቶም እውን ከም ሓድሽ ቀፂሉ እቲ ሌላ ምርኣይ እቲ ኩነታቶም ምፍላጥን ከምዚ ኢልና ኣለዋየ ኣብ 71 ሓደ ዓርክና

0: ኤፍሬም ቀሺ ገረ ማርያም በቲ ግዜ እቲ ተሰሊፉ ናብ ህዝቦ ሓይልታት ቅድሚና ዝተሰለፈ ሰብዚ እዩ ነይሩ።
1: እቶም ንተጋደልቲ ሓጊስኩም ዝተባህሉ ከባቢ ህዝቢ ዓሱስ ገምሆት ዓይለትን ማያዋልድን ኣደራዕ መግዛእቲ ምስ ወረዶም ዕንድኩር ብዛዕባ ቃልሲ ክሓስብን ናይ ምግዳል መንፈስ ክሓድሮን ተረእየ። ሓላፍነት ስድራ ገይፉ ከዓ ኣብ 1974 ናብ ህዝባዊ ሓይልታት ተሰለፈ።
0: እቲ ጉቡእ ተዕሊም ኣብ ሳሕል ብሊቐት ዝበሃል የወሲደ እዮ። ዓለምትና ኣብኡ ሓደ ስዉ እዩ ፍቕረ ወዲ በርሀ ተመስገን በርሀ ኣብ ዝቐረባ ግዜ ተሰዊ እዩ። ሮመዳን ኣውልያ እውን ነይሮም። ሮመዳን ኣውልያ ከዓ ውሽዑ ትክፍ ተዕሊሚ ነይሩ። ምናልባት ሓላፍ ናይ ትክፍ ተዕሊሚ እዩ ዝነበረ እዩ ዝመስል። እዚኦም ይመስሉ። ካልእ ናብቲ መሳርዒ ወሪዶም ዝዕሉም ነበሩ እውን በዓል ጫዓይ መነበሎ ጫዓይ ጀነራል ወይ ዳንኤል ፀዓይ ከምዚኦም ዝኣምሰሉ ኣብታ ንሃና ሓይሊ ዝነበረ ከዓ ጀሚል ዝብሎ ነይሩ። ካልእ ናይ ቀረባ መራሕ መስርዕና ድማ ሳንጎር ዝብልዎ ዳሕራይ ካባና ሰሊሙ ኣብዚ ምስኣተወ ነፍሱ ቀቲሉ ተሰዊ እዩ። ከምዚኦም ዝኣምሰሉ እዮም ነይሮም ኣብቲ ክፍቲ ዓሊም ዝፀንሑና። ተክፍቲ ዓሊም ነዊሕ ዝወሰደ ኣይኮነናሃና መባእታ ቁሩብ እዩ። ከምዚ ናይ ሕጂ ዘሎ ዘበናዊ ዓይነት ዝሓዘ ኣይኮነን። እቲ መባእታ ጋማን ኢልካ ጥራሕ ከመይ ጌርካ ከም ትብገስ እዩ።

0: እቲ ምስ 250 ሓደስቲ ተጋደልቲ ኣብ ብሊቓ ዝተዓለመ መንእሰይ የማነ ገብረ ስላሴ ዕንድኩር ናብ ከበሳ ኣብ ዝነበረት ብሓይሊ 13 ትፍለጥ ኣሃዱ መራሒኣ ፍስሃየ ወልደ ገብርኤል ስብሃቱ ተመደበ። እቲ ሓይሊ ካብ ሳሕል ናብ ከበሳ ደየበት። ኣብ ከበሳ ብፍላይ ኣብ ዝተፈላለየ ቦታታት ናይ ደባይ ስርሒታት ተሳተፈት። እቲ ዝዓበየ ስርሒት እውን ይዝክር
1: ኩናት ደባይ ስለ ዝኾነ ኣብዚ ጥዕመካ ቦታ ግዜ ኢኻ ተጥቅዕ ኣብዚ ናይ ኣፈለባ ምስ በፅሓና እናዘርና ከለና ኣብቲ ወርሒ 3 መወዳእታ ከባቢ ዝኸውን ንሕና ካብ ዓላ ተበጊስና ብመኒኻ ትብሎ ኣፈለባ ምስ ደየብና ሓንቲ ሓይሊ ነራ ሓይሊ 12 እትበሃል ኣብ ማዕረባ ውዒላ ማዕረባ ደፊርካ ክውዓል ናይ ከኣኒ ነር እቲ ግዜቲ ቴሌፎን ነይርዎ ቀረባ ኸኢን ሰገነይቲ ብኡ ተሓቢረን ግዲ ኮይነን ኣምሓራ መፅአን ኣነቲ ሓይሊ እቲ ኩናታይ ከፈተትን እቲ ሓይልኻ ዓጢቓ ስቂኢል ኣሕሊፋትን ደቂ ኣምሓር ኣትየን ሓይሊ ወሲኸን ብድሕሪት ንመጥቃዕቲ ሽዑ መፅአን ኣነቲ ሓይሊ ኣብ ከባቢ ደግራ እቲ ኩናት ፀሚዳ ዝባን ኣፈልባ ምስ ደየብና ንሕና ከዓ ሃለው ተበሉ ዞም ሓለፍትና ኩናት ገጢመ ኣለኹ ይብል ገፊ ኢላ ረዳት ንመፀካ ኣለና ኢሎሞ ንሕና ንኣፈለባ ርግፅ ኣቢልናያ ነቲ ዓዲ ኣብ ፀጋም ገጢፍና ተጎዝጊድና እናኸድና ከም ብሓድሽ ሓድሽ ረዳት ይመፅእ ካብ ደቂ ኣምሓረ ንሕና ኣብኡ ንጣማጠ ምዝ ድመፃና ሓይሊ ካብኡ ገጢምና ተኸላኺልናዮ ናብቲ ሓይልቲ ረዳት ክኸይድ ኣይከኣለን እቲ ሓይልቲ ከኣኒ መሬት ድግስግስ ክሳብ ዝኸውን ብዝከኣሎ ተዋጊኡ ኣዝሊቑ ንሕና ድማ ካብዚ ኩነት እዚ ሓያለይ ድሕሪ ምግጫምና ሓደ መራሕ ጋንታና ናብኣ ተሰው እዩ እቲ ኪዳ ነገር ኣምላኽ ዝበሃል ነዚ ክብድ ዝበለ ክሳራ ከሲርና

0: ካልእ ግን ብሰላም ብሓኒና ውፅኢና።
1: ውደብታት ህዝባዊ ሓይልታት ካብ ሓይሊ ናባጠሎኒ ኣብ ዝዓበየሉ ተጋዳላይ የማነ ገብረ ስላሰ ኣብ ሰነ 1976 መራሕ መስርዕ ኮይኑ ተመደበ።
0: እናተንቀሳቀስና ኩሉ ግዜ ኣብቲ ዋዓልካ ይተሓድርን ኢኻ ሓደ መፅናዕቲ ይገብሩ ህጀቶም ሓለፍትና ኣብ ወርሒ 775 እቲ ዝተመርፀየ ቦታ ኣብ ከባቢ ዓዲ ሓበሻ እዩ። ዓዲ ሓበሻ ኣብዚ ሕጂ ሃንገር ተሰሪሕዎ ዘሎ ናይ ቆጠባ ኣብኡ ተመሪፁቲ ቦታቲ ሰለስተ ሓይሊ ኢና ነርና ናብኡ ሰለስተ ሓይሊ ዝኾነ ከዓ ናይ ጀፓን ኢና ኣብቲ ዞባ ትንቀሳቀሳ ሕጂ ምስኣተን ተሰማሚዖም እቶም ሓለፍትና ማዕረ ዝኾነ ቁፅሪ ክቕርቡ ሰለስተ ሓይሊ እሞ ኣድላይ ዝኾነ ስጉምቲ ክውሰድ ኣብኡ ዝመፅእ ኮለኛ ኣብ ዲቪኣቲ ከምቅጥቃጡ እዩ ተሓሲቡ። ብዝኾነ ኣብዚ ስራሕ እዚ ሕጂ ክሰርሕ ሓደ ቢንቶ ናይ ምፍራስ ተመሪፁ ኣብታ ናይ ዝግብ ጥውይ ክትብል ከሎ ሓንቲ ንእሽተይ ቢንቶ ንሳ ክትፈርስ ተመዲባ ነዚ ንምፍራስ ንባዕሉ ብቲ ግዜቲ ናና ሃንደሳ ኣይነበሩናን ጀብሃ ከዓ የብሎምን ግን ናይ ቲኤምቲ መሳርሒ ነይርዎም። እዚ ንዕ እውን ኣፍልጦ ኣይነበሩምን እብራሂም ዓፋ ግን ብመጠኑ ኣፍልጦ ነይርዎ እቲ ናይ ቲኤምቲ ናይ ምፅዋት ብለይቲ ኩዒትካ ሸዑይነት ቢንቶ ክፈርስ ተኻኢሉ መካይን ድመፃ ምእንታን ከይሓልፋ ብኒወዱ ብደቀም ሓደ ድመፃ ላ በስመራ ድመፃ ከምዚ ጌርና እሱ ተዓዊትና ኣሉ ሰራዊት ኮሞፍላሽ ገይሩ ዘዝግብኦ ቦትኡ ሒዙ ኣድብዩ ረፋት ንጎ ሰዓት 9 ኣቢሉ እኸውን ሰራዊት ድቕድቕ ኢሉ ይመፅእ ሕጂ ካብ ኣስመራ ንደቂ ሓደ ክኸይድ ብድሕሪት ኮለኛ ነይረን ኦድን ፅዑናት ኣይነበሮን ኣይንፈልጥን ተን ቀዳመ ኣተዋና ማካይን ግን ፈጣን ዝኾነ መጥቃዕቲ ናብአን ዘርጊሕና ብቕፅበት 4 ማካይን ኢና ቃፂልና ናብኡ ኣብዛ ናይ ዓዲ ሓበሻ በቲ ምህርቲ ጥውይ ክትብ ከለካ ቦታታት ክሰዓው እዘን 4 ማካይን እዚአን ኣቃፂልና ሰራዊት ግጭብና መስመራ ገፅና መልስናዮ ካልእ ረዳት መፅኡ ካብ ኣስመራ ብከባቢ እንትልፋፍ ገይሩ ወርድ ነይሩ ዓዲ ሃጋፋ ድሕሪ እዚ ዛርጋ ሰዓት ሓደ ገለ ክኸውን እዩ ኣውዒልናየና ኣዝሊቕና ካብዚ ንዓላ ገፅና ወሪድና።
1: ኣብ ደረጃ ውደበ በራጊድ ናብ ብርጌድ 23 ተመደበ። ክሳብ ንሓሰ 1977 ኣብ ዝተፈላለየ ከባቢታት ተዋጊኡን ተወጊኡን
0: ቅርደት ክትከይድ ከሎ ካብ የማን ዘሎ ሰፊሕ ጎልጎል ዓብዪ ማዓስከር ሓደ ሰብ እዩ ካብ ገዛ ምፅኣብዩ ሕጂ ኣርቢጂ ኢሎም ኣርቢጂ ሒዘ ነይረ መጥፋዕ ጂ ኣርቢጂ ኣቐዲሙ ስለ ተሰውአ ሕጂ ኣነ ከዓ በቲ ሓደ ካላሲና ሒዘ ኣለኹ በቲ ሓደ ኣርቢጂ ከምዚ እናተጠቐም ከየ ትኸይድ ነይረ እሞ ኣብ መንጎና ዝኣሰብ ኣለውን ድዮም ከመይ ገር ካርማ ሕጂ ይብሎም ኣለኹ ሓደ ማእከል ናተኸይድ ኖኖ እሞ ሰብ ከይተሃርም ብቅድሚት ክትሓልፍ ኣለካ ኣብ ደይከውን ኣቴ ናይ ቀረባ ርሕቀት ምስ ቀረብኩ እዚ ማሓራይ ክልተ ቡንባኢድ ፈትሐዎ ንመፅእ ብኒው እያ ተኣፍ ደገታ ገዛ በቲ ሓንቲ የድርብያ መሬት በጥ ክብል ከለኹ ኣብ ከባቢ ጎረረይ ተሃርመኒ ኣርቢጂ ኣልዒለ ኣጉናት ነር ናብኡ ተኣከበ ናብኡ ድፋዕ ክሕዝ ከምዚ ክብል ከለኹ እንደገና ብትሕዞ ኢለ ክኢኒ እዚ በዚ የማናይ ቱርክዒት እዝነይ ኣዋ ካባይ ከይዳ ተፈጂራ የን ክልተ ማሃርምቲ እዚአናብኣ ሓደ ኮሚሳር ሓይሊ ተሰው እዩ ካብኡ ዝሃራመ ሓደ ኮሚሳር ሓይሊ እንደገና ተወጊኡ ማዕረ ከምዚ ኣጋጢማት እናሽዑ ምስተወድእ እቲ ኩናት እቲ ቁስሊ ግን ከቢድ ኣይነበረን ቀልጢፉ ሓውዩ

ኣብ ወርሒ መስከረም 1977 ዝተኻየደ ውግእ ሰሓርቲ ሓደ ካብቲ ኣብ ከባቢ ኣስመራ ዝተፈጸመ ዓብ ኩናት እዩ። ናይ ሞትን ህይወትን ደማዊ ስርሒታት እውን ተፈጺሙ። እቲ ኣጽዋሩን ዕጥቁን ጽንዓትን ሓቦን ተወፋይነትን ምስ በሊሕ መሪሕነትን ዝቃለስ ተጋዳላይ ነቲ ማዕበላዊ ወፍሪ ክምክት ክኢሉ

0: ኒ ብምብራቕ እያ ከይዳ ምብራቕ ናይ ዓዲ ሓበሻ ዓዲ ሓበሻ ኩሉ ተቋፃፂሩ ወይ ፀላኢ ሳልሰይታ ሓይሊ ናይ በጠሎና ውን ቡያ ከይዳ ምስታ በጠሎኒ ድሕሪ ሓደ መዓልቲ ክልተ መዓልቲ ትኸውን ፅዑቅ ዝኾነ ምርብራብ ኣብኡ መሰካያትና ኣብ መጨረሽታ ፀረ መጥቃዕቲ ወሲድና ከብኪብና ኣስመራ ዩና እቲና እዮ ኣብዚ ከባቢ እዚ ዓዲ ሓበሻ ምናልባት ኣብቲ ዛንታ ገሊፅዎ ኣሎ ክራሩ ገይርዎ ትኹል ሬሳ ጥራይ መርአ ጎልጎል ሰራ ዳዕሮ ባዚ ዓዲ ሓበሻ ናይ ዓዲ ሓበሻ ሕሉፍ ተመክሮ ጎልጎል ጥራሕ መልአ ሬሳ ጥራይ መልአ ጎልጎል ሰራ ዳዕሮ ኢሉ ገሊፅዎ ኣሎ ኣይሂ እቲ ሬሳ እዚ ክትብሎ ኣይትኽእል ኒኻ ኣብ ርእሲ ርእሲ እዩ ተኸሚሩ እዚ ዝባን ናይ ዓዲ ሓበሻ ብምሉእ ተዓድን ከልሚታትን ከምኡ ዓይነት ሰብ ይወድቕ እዩ ከምኡ ዓይነት ኩናት እካየድ እዩ ክትብል ዋ እዚ ኩናት እውን ኣይኮነን ክትብሎ ትኽእል ኢኻ ህልቂት እዩ ተኻይዱ ዝኾነ ብወገና ከቢድ ክሳራታት ኣይነበረናን መጠረኛ እዩ ንፀላእ ግን ብፅቡቕ ጌርና ተዓዊትና ኣስመራ ኢና እዮ
1: ሓንቲ ታንኪ ብቐጥታ ናብኦም መፀት ኩነታታ ብምፍላጥ መራሕ መስርዕ የማነ ናብ ታንኪ ደየበ ፋልመይቲ ታንክ ተማረኸት ብፆት እውን ብከምዚ ይዝክርዎም
0: ሞርታር መጥቃዕቲ ጀሚረን ኣብዛ ዝሓዝናያ ቦታ ዝባን ኣድጊ ግናይቱ ቦታ ሕጂቲ ሰራዊት በቲ ደጥዕሞ ተኣልዩ ኣብታ በራኽ ናይ ዋርድያን ናይ ዕርድን ትከላኸለላ ቦታ ገነት ሽማ ሓንቲ ገዲም ተጋዳሊት ነራትና ኣነ ካብዛ ኣይወርድን እየ ትብል ሓፍቲ ነዚ ገነት ውቃዱ ነዚ ዶክተር መንበ ኣለዎ ተኸስተ ሓፍቲ እያ እወ ገዲም ተጋዳሊት እያ ኣንበሳ ዋልያ ኣብያ ኣብዚ ደእሞ ድፍዒ ክሕዛ ካብዚ ኣይወርድን እየ ኣብዚ ኣየዝፅዋ ኢላ ኣብ መጨረሽታ 20 ደቂቃ ኣይወሰደትን ሞርታር መፅኣ ኣብኣ ኣቃቢፃታ እዛ ቦታ እዚኣ ብመስዋእቲ ናይ ገነት ተቐቢላትና ኣብዚ መሲ መሬት ዕርድና ሒዝና ድፋዕ ኳና ጌርካ ኢኻ ሰሪሕካ ምኸውል ነዛ ርእስኻ ትታወስ ምለይ ተሓዲርና ናብኡ ንፅባሓይቱ ረፋድ እዩ ደይተኣደነ ሰራዊት ታንክታቱ ኣምሪሑ መፂኡ ይስንጥቐና ይርቅፀና ነዛ ሓይል ናብዛ ቦታ እዚ ንዓና ረጊፁ ፀላኢ ነታ ታንክታቱ ኣምሪሑ ድሕሪና ዘላ ኩጀት ንዓደብ ዘማት ንክቆፃፅር ረግጭና ሓሊፉ ንሕና ብኡሎ ሽንጭሮ ፀዲፍና ኣብቲ ዓደብ ዘማት ሓንቲ ጋንታ ናይ ከቢድ ብረት ነራ ረሽራሽ ተሓዘት ዶሽካ ፅቡቅ ገይሮም ተኸላኺሎም ጉልባብ ገይሮም ንሕና ድማ ብዝቐልጠፈ ተገንጢልና ሕጂ መዓግስ ጌርና ማልጢ ማልጣ መጥቃዕቲ እናተጓየና ምስ ኣምሓራ ታንክታትን ሰራዊትን እናሃደማ ሰራዊት ከይተሃዲሙ ነታ ሒዝና ነበርና ታ ብፅሽና ፀጋማ ሸዕቆይ እዛ ታንኪ ፅርግያ ሒዛ ከይዳ ተትኸውኑን ኣይመርከብና እየን ብፀጋም ስለ ዘበለት ብፀጋም ናይታ ኩጀት ኣቢላ ንምዕራብ ገፃ ምስ ደነነት ዓበይት ደነድስ ሕርሻት ቦታ ኣብኣ ኣርኪብና እያ ኣብኣ መሰርከብና እያ እዛ ታንኪ እዚኣ ተን መድፋዕ እጅታት መሊቆን ብታሕቲ ጉቡጥ ይሻለዎ መኽፈት ላተን ኣይንፈልጦ ኢና ብኣ መሊቆን ከይደን ብላዕሊ ወፅኡ ካድ ኣይረኣና እየን እምበር ብጥኢት መቐተልና እየን ሞተርኣ ከይጠፈ እዛ ታንኪ እዚኣ ኣብኡ ተቋፃፂርና ሒዝናያ ብሓባሪ ገለ ዝሰሃርመ ንብረት ነይርዋ ሓዊ ክተክ ጀሚራ ብየማናይ ጎና ነቲ ሓዊ ኣጥፊአ ዘሎቲ ንብረት ካብኡ ፈታትሕና ኣልዒልና ነቲ ደሽካ ረሽናሽ ነይርዋ ክፈትሖ ፈቲነ ምፍታሕ ኣይተኸኣለን ኣብ መጨረሽታ ክንቅፅል ስለ ዝኾና ንቅድሚት ገፅና ንመጥቃዕቲ ኣስርሓና ቤቲ ድሕሪ ዝገደፍናዮ በቲ ካልኣይቲ ሓይሊ ዘላቶ ናይ 12 ብወገን ሰብ ልኢኸ ክልተ ኣባላት መፂኦም ንናይ ከቢድ ብረት ነዛ ታንኪ እዚኣ

0: ተረኪብናዮም ንሕና ድማ መጥቃዕትና ንጎላን ገዝና ኸድና ድሓር ጎላን ዝብል ስም ዘጠመቑዎ እንተ 51
1: ዓባይ ኩናት ነይራ ሓንቲ ውፅኢት ኢና ሰዊና ናይ ብሓቂ ጅግና ዝኾነት ነይራ ግነት ፍቓዱ ትበሃል ሸዓ ንዓኣ ኢና ናይ እቱብ ክንብል ንዓ ኢና ወፊናዮ ማለት እዩ ምክንያቱ ፅዑቕ ዝኾነ ደብዳባት ሞርታራት እዩ ነርና ብሞርታርያ ታሪማ ንግሆ ሰዓት ሸዓተ ክኾን ከሎ ናይ ሙሉእ ኣስመራ ናይቲ ከባቢ ናይ በዓል ሰላ ዳዕሮ ብረት ኣባናይ ዘኒቡ ሽዑ ቁርባ ዝሊቕና ንስያፍ ምስከና ንዓደብ ዘማት ቆሪፅና ንፅርግያ ክንቆርፅ ከለና ነታ ታንኪ ኣብ ክልተ ከፊ ልሃና ኣትን እቲ ሓይሊ ናይ ባሓቂ ዩ ደፊእና ኣትዩ ነይሩ ኣብ ክልተ በቂ ልሃና ንሓ ተኸዋሊልና ከይድና ንሳ ሰንቢሎም ሕጂ ሰራዊት ንሕት ምስዝለቀ የመናውያን ነር ታንከኛት ሕጂ ታንኪ ኣብ ሃጓፍ ኣብ ናይ ግራት ደንደስ ኣትያ ኣብ ክንዲ ፅርግያ ዝኣቱ ናብኡ ስለ ዝኣተወ ሕጂ ኣትያ ሃደሽ ኢሉ ገዲፎም ከዓ ብእግሪ ኣውፅኒ ጥራሕ ኢሉ ሃዲሞቲ ታንከኝ ምስ ከደ ብጎና ኣቑሑት ነይሩዋ ማለት ኣቑሑታት ነይሩዋ ዝተቐፀለ ብሓባሪ ነይሩ ሕጂ ሓደ ካብ ዝመራሕ መስለና የማን ዕንድኩር ኣብታ ግዜ እቲኣ እንዳጎየ ኸይዱ ከጥፎ ፈቲኑ ዋላ ክፈትሖ ፈቲኑ ፍትሓ ብዎ ብሓመድን ቤት ኣንሰልኡ ንገር እዩ ከጥፋእ ፈቲኑ ጠፊኡ ሽዑ ካባና ሓደ ሰብ ልኢኹ ነቶም እዳክብብረት ዜሮ ኣብቲ ከባቢና ሽዑ ናይ ሓባር ኩናት እዩ ነይሩ ናይ ሓባር ዓወት እዩ ነይሩ ግን ኣብዛ ግዜ እዚኣ የማነ ነጊርዎም መፂኦም ተረኪቦማ ንሕና ንቕድሚት ኢንኸይድና ፀላይ ሽዑ ኣርኩቦ ጠጦ ከይበሃል ተባሂሉ ስገብ ዓዲ ጓዕዳድ እዛ ሰላ ዝዓረባ ሽዑ ተቋፂርናዮ ማለት እዩ
2: ታታንኪ ሕጂ ኣብኡ ምስ ነበረት ኮማንደር እንዳ ትበሃል ካብዘን ሰለስተ ኣባፅዕ ዘለዋ ካበን እያ ቀዳመይትና ዝበ ግንባር እታ ኮማንደር እያ ቅድሚኡ ግን ይተሓዛ ነበራ ማለት ዘይኮነስ ኣብ በዓል ከረን ይተሓዛ ዘረን ናይ በዓል ከረን ግን ቀርዓርማታ እየን እተናይ ኣብኡ ከለዋ ታይ ዝገብራ ተነና ንሱ ገመን እዩ ኣብ ደጎልካ ሓንቲ እየ ፀኒሐትና ግጃፍ ሓንቲ ካብኡ ግን ብድሕሪ ናይ ሶቪየት ተምዕብላት መፅናና ኣብ ከምኡ ኢና ፍታይ ገርና እዮም

0: ኣብትረፋት ንጎድ ሓዝና እያ ንሳያታ መጥፋዓይታት ናታ ደቂ የመይን የን ነረን ተንመሪኮ እንተሃደማ ደቂ የመይን ድን ኣይፈለጥና የን ግን ስቤዛ ኣብ ፀንሓና ተምሪ ዘሎ ኮ ክፅማ ካልእ መረብ ሽጋራ ናይ የመን እቲ መረብ ፃዕዳ ፍ ዘለደረቦ እዩ ይፀኒሕና ባሕራይ ኣብቲ ከባቢ ጎለን ስግርኒኦም መሰገርና ናይ ምሸት ካብ ዓዲ ሓበሻ ፊልጶስ ረዳት መፂኡና እቲ ኩናት ወዲና ፀኒሕና ኣብቲ ከባቢ ጎላ ናብቲ እግሪ ኣብኡ ተራኺብና ምስ ፊልጶስ ኣብኡ ተራኺብና ካብቲ ተምሪ ሂበዮ ተምሪ በሊዑ ከምዚ ገጢምና መረብ ሽጋራ ከዓ እዚ ከምዚ ስቤዛ እወ ደቂ የመን ኮየን ብፅትና ብረድዮ ጠሊፎምዎ ነይሮም የመናውያን እየን ኢሉ ዝነገረና እውን ፊልጶስ እዩ ንሕና ንፈልጠን ናይ ንኽእልኒ ኢና
1: ድሕሪ እታ ፍጻሜ ውግእ ደዋይ በለን 24 መስከረም 1977 እውን ካብዝ ኸበደ ናብ ዝኸበደ ካብ ዝመረረ ናብ መሪር ውግእ ቀጸለ። ተጋዳላይ የማነ እውን ኣብ ከቢድ ውግእ ከቢድ መውጋእቲ ኣጓኒፍዎ ምሉእ ገጹ ብስኩጆ ተሃሪሙ ኣብ መወዳእታ እውን ክልተ ዓይኑ ተሃርመ ናብ ሕክምና ድማ በጽሐ
2: ኣርኩቦ ጠጦ ከይበሃል ተባሂሉ ስጋ ባዕዱ ጓዕዳት እዛ ሰላ ዝዓረባ ሽዑ ተቋፂርና ማለት እዩ ሕጂ ኣብዛ ግዜ እዚኣ ዕንዲኩር ከም መራሕ መስርዑ ኮይኑ ናብ ሓቂ እዩ ድማ ኣካይድና ኣብታ ግዜ እዚኣ ከምቲ ዝበፁ ሓይሊ ዘይኮነስ እቶም ውሑዳት ሰባት ነቲ ዝመፅነ ሓይሊ ዓፂፍና ኢና ንድሕሪት መሊስናዮ ሕጂ ዕንዲኩር ናብ ሓቂ ጅግናዩ ዋላ ኣብዚኣ ጥራሕ ዘይኮነስ ኣብ ብዙሕ ኩናት ብሓንሳ ኢና ነርና
0: ኣብዚ ናሽ

0: ትምህርትም ከምዚ ኢልና ውዒልና ናይ ምሸት እንደገና ኣዝዩ ርሱ ዝኾነ መጥቃዕቲ ፈንያና ኣለና ናብኡ ዋ ንሕና ከዓ ክንለቅቕ ኣይንኽእልን ኢና ከቢድ ዝኾነ ናይ ምክልኻል ኢናብኡ ጥፊ እዩ ተኸይሉ ኢድ ብኢድ እዩ ነይሩ ትኮይና ኣብዚ ህሞት እዚ ሕጂ ኣነ የማነት ዓይነይ ዝህረም ኣብዚ ናይ ምሸት እዩ ነይሩ እቲ ዕለት 24 ናይ ምሸት ሰዓት 4:05 ከባቢ ክኸውን ፀሓይ ዓረበት ነራ ስለዚ ምስተሃርምኩ ናብኡ ሂወተይ እውን ኣይፈለጥኩን ኣብኡ ኣብ ኮማኣቴ ደልዕለኒ እውን ኣይረኸብኩን ክልዕለኒ ዝኽእል ሓደ ንፉዕ ሰብ ነይሩ መጥፋዓ ጅብርን እሱ ንባዕሉ ካብቲ ደናጉላ ላዓሊ ዝሰገደ ጎኑ ተሃሪሙ ተሰንጢቁ ናብኡ ይተፀጊዑ ስለዚ ዳሕራይ ድሕሪ 10 ደቂቕ ክኸውን ሂወተይ ምስ ፈለጥኩ ክርእ ተበልኩ እውን መርኣይ ዓይኒ የለን ሓንቲ ፈሲያ ተዋዓዋዒላ እዛ ፀጋሚቲ ከዓ ተገጭባ ተገሲማ እያ ብደምን ገረን ሰሪባ ምርኣይ የለን ዋ ሕጂ ተረፍ ባለዋ ይዛ ነፍሲ ኢለ እቲ ቦታ ንዕዮ ስለ ዝበዓልኩ ቀስ ገይረን ድሕሪት ብፍሑፍሑ ወሪደ ሓፋሽ ድባት ነይሮም ጥኢት ቡንባ ሒዞም ዝመፁ መንእሰያት ተቐቢሎምኒ ካብኡ ናብ ኣዲ ዓፀናፍ ነርና ቀዳማይ ረድኤት ሕክምና ናብዚ እቲ ምንቅስቃስ ዘኸትም ናይቲ ሰዓት ናይ 24 ሰዓት
1: ሓንቲ ዓይኑ ሒዙ ካብ ሕክምና ዝተመለሰ ተጋዳላይ የማነ ገብረ ስላሰ ናብ ዝኸበደ መድረኽ ሰገረ ናብ ኩናት ሰምሃር ኣተወ ንሓሰ 1977 ኣብ ዝተኻየደ መሪር ውግእ ሰምሃር ተሳተፈ
0: ክልተ ማእከል ነተሓይል ብሓንሳብ ተሰውዑ እዮም ናና ሳልሳዮም ሓደ መራሕ ጋንታ ኮሚሽነር ሓይልና ተወልደ ዘርኡ በሃል ኣዝዩ ፈናን ከም ኮሚሽነር ሓይል ደቆማነት ሓይሊ እዩ ካልኣዩ ካብ ኤምዳድ ድመፀይ ጀምባጎ ብልዎ ማእከልነት ጋንታ ሽሙ ኮይዝክሮን ሕጂ ጓንዴ ብልዎ እዞም ሰባት እዚኣቶም ኣብታ መዓልቲ እዚኣ ጥራሕ ተሰውዮምና ዝኾነ ዘፋቢልና ንፀላኢ ንደጎሎ ገፅና መሊስና እዮም ቀዳማይ መዓልቲ መጥቃዕቲ ተበግሶ ፀረ መጥቃዕቲ ዝጀመረ ፀላኢ ብከምዚ ገና ከይዕረፍኩ በዚ ተሳቲፈ እዮ ቀፂሉ እቲ ኩናት ከምዝናለ ከይዱ እቲ ኩነታት ከቢድ እዩ ነይሩ ራብዓይቲ መዓልቲ እያ ቀዳማይ መዓልቲ ከብኪብና መሊስናዮ ካልኣይ መዓልቲ መፅኡ ከብኪብና መሊስናዮ ሳልሰይቲ መዓልቲ ከምኡ ኣብሳ ሳልሲ ድመፅእ ነይሩ እቲ መጥቃዕቲ ኣብ ራብዓይ መዓልቲ ደይተኣደነ ሰራዊት ሓንሳብና ሓዋርን ሰንጢቑና ክኸይድ ግንዳዕ ቆሪሹ ኣስመራ ንክምሳሕ ይመደቡት ይጭርሑ ሕጂ ካብታ ዝውዓልና ኣላ ንሕና ሓይልና ናይ ጎኒ መጥቃዕቲ ኢና ነርና ናይ ጎኒ መጥቃዕቲ ኢና ነርና ተን ክልተ ሓይልካ ብርኽ ዝበሎ ቦታ ኣብ የማንና ኣብ ዝባንእየን ዘለዋ ከምዚ እናሃለና ናብቲ መውዓሊና ዋርድያ ገዲፍና ተበገሱ ኢልናዮም ኣብ ተብዕርፈሉ ቦታ ሰራዊት ኣዚዝናዮም ውርድ ምስ በሉ ሓደ ብርጌድ ዝኸውን መፅኡ ሕጂ ይኣትሉ ናብቲ ድፋዕና ገፁ መፅኡ እቶም ዋርድያ ዕንዱኩር እዋ ፀላእ መፅኡ ፀላእ መፅኡ እዋ ሓዙ ስከ ቦታኹም ንብሎም ኣለናተን ጓንታታት ቦትኦን ይሕዛ ብርጌድ ኹን ኣትዩ ኣሎ ሓራይ ክርኢ ተበልኩት ዓይኒ ርሑቀ ይርእኒ ሓዙ ጥራሕ ቦታኹም ሕጂ ከዓ ካልኣይ ብርጌድ ኣትዩ ሓዙ ጥራሕ እንታይ እዩ ክኸውን እንተገና ሕጂ እውን ሓደ ብርጌድ ዝኾውን ኣትዩ ፋሉሉ ጀሚረን መጥቃዕቲ ዘይተኣደነ መዳፍዕን ገለመታት ነዚ የማና ድሮ ክልተ ሓይልታት መሬት ተጫናኒቑ በቃ ቁፅሪ መፀውዒና 11 እዩ ነይሩ ኣነ ሽዑ ኣዛዝ ጋንታ ደይበ ኣለኹ ሽዑ ድማ ምሳይ ኣዛዝ ሓይል ዝደበ ገረዝጌር መረስዕ ወዲ መረስዕ ዣዋሓ ማእከልነት ሓይል ኣሎ ዓሰርተ ሓደ ጥራሕ ብላ ኣለዋ ጂቲን ሓይልታት ሃሎ ብሎም ኣለዎ ድመርሲ ሃሎ እንታይ ትፅበይ ኣለኹም መጀመርያ ንዕና ኢንቀደሎም ብጎኒ መፍትሒ ናይቲ ኩናት ኣብ ሓይልና እዩ ተፅቢጡ ዘሎ እንታይ ትፅበይ ኣለኹም እንታይ ኢና ክንገብር ከንዕና እዛኣቲ ዝበሃል ዘሎ እንታይ ይኸውን ሰለስተ ብርጌት እወ ፅውፅዋይ ሓሶት እዩ ክብለካ እዩ ሰብ ከምኡ ትብል ከሎ ግን ኣትዩ እንታይ ፅበይ ኣለኹም ዳ ሃሎ እብለን ሕጂ ወዲ መርፅ ሃሎ ሰምዖም ዘለካ ወሰምዖም ኣለኹ ጥቃጥቃኢና ከምዚ ዋጭዓ ስለ ዝኾነ ኩሉ ድምፂ ንገለን ግን በቲ ረድዮ ጥራሕኻ ቅርብ ሎ ኣለኹ መፅእ ኣለኹ ታ ኩጀት ምንጉዛ ግመል ትመስል ብሬን ዘላታ እንታይ ኢና ንገብር ዳ ሕጂ ታይ ኢኻ ትገብር ሞ ሕጂ ብፀጋም ጥምት የብላ ኣለኹ ንእሽተይ ሽንጭሮ መእተዊ ትሪእየላ ኣለኹ እንትልፋ መእተዊ ትኾነና ናብ እንትእቱ እሞ ሳይ ዘይ ንገብር እዛ ሓንቲ ጋንታ ብሬ ናብዚኣ ትፅናሕ እዘን ክልተ ጋንታ በዚኣ ዘይ ነእትውን ብፀጋም እዚ ክልተ ጋንታ ኣቲና እው ክትኣምኑ ኣይትኽእልኒ ኢኻ ናብ ከምዚ ዝኣምሰለ ኩምር ዓይነት ሰራዊት ኣትዩ ዘሎ ብጥኢድ ዘይኮነ ብቡምባ ናይ ኢድ እዩ ተጀሚሩ እቲ መጥቃዕቲ ልክዕ ናብ ግመ ዓይነት እዩ ተቐይሩ እቲ ሬሳ ኣብ ርእሲ ርእሲ እዩ ተደራሪቡ ንድሕሪት ገፀን ኣዝሊቐን ተመልሸን ካልእ ተደራቢ ሓይሊ መፅእዎን ንፀጋም ገፁ ኣፅፈና ኣብኡ ገፅና እንደገና እቲ ሓደ ጋንታ መፅኡ ተሓዋዊሱ እቲ ሰራዊት ክዳውንትና እውን ከምቲ ክዳነን ስለ ዝኾነ ኣብዚ ሰዓት እዚ ጫማ ርኢኻ ጥራሕ ምቕታል ኮይኑ ማዕር ከምዚ ተባፅሑቲ ራብዓይ መዓልቲ ድሕርዚ ረዳት መፅያትና ካብታ ሳልሰይቲ በጠሎን ሓንቲ ሓይሊ ንቅድሚት ገፅና ሰንጢቕና ሓያለይ ቦታ ምስ መለስናየን ኣብኡ ነዊሕ ክርክር ኮይኑ ምስንጣቕ ኣብና ዳርጋ ናብ ክፉት ሳንድቃዊ ገፅና ኣቲና ምስ ረፈደ ድሓር ቀትሪ ኣፍ ልበይ ይረማነ

0: እዚ ሰላምታና ተቐብሉ ፈንውና ኣብ ምክታል ትርከቡ ዝኽበርኩም ተዓዘብትና ንሎም ረቡዕ 26 ናሓሰ ሰዓት 5 ዝተዳለወ ሃገራውን ሃገራውን ዜናታት ሒዝናልኩም ቀሪብና ዘለና ሮቤል በረኸት ምስ ኣቕረቢት ቋንቋ ምልክት ሰናይት በረኸት ብምኾይና ንምክታልኩም ብክብሪ ንዓዳምና ብቐንዲ ርእሲ ዜና ንፍልም። ኣብ መሓዳሪ ዞባ ጋሽፓርካ ምስ ነበርቲ ርብዳ ኣብ ትግባረ መደባት ልምዓት ዘትዩ ኣብ ሆስፒታል ተሰነይ ን600 ዜጋታት መጥባሕቲ ሓበላ ዓይኒ ተኻይዱ። ኣብ ደቂ ምሓደ ኣፍልጦ ሓረስቶት ኣብ ሓመድ ኣልቦ ሕርሻ ንምብራኽ ስልጠና ተወዲቡ። ኢራንን ዑማንን ኣብ ጉዳይ ብመፃቢ ሆርሙዝ ዝካየድ ምቅስቓስ ንግዳዋይን መራኽብ ከም እተረዳዳኣ ገሊፀን። ቻይናን ህንድን ኣብ ጉዳይ ዘከራኸረን ዶብ መበል 25 ዙርያ ፍሉይ ርክብ ኣካይደን። ዕጡቕ ጉጅለ ሓይልታት ዴሞክራሲያዊት ሶርያ ዕጥቁ ብምውራድ ናብ ስቢላዊ ህይወት ተጸንቢሩ። ዝርዝር ዜና ኣብ መሓዳሪ ዞባ ጋሽፓርካ ኣምባሳደር ማሕሙድ ዓልሑሪ ብ23 24 ናሓሰ ኣብ ንኡ ዞባ ፎርት ሰዋ ኣብ ዝገበሩ ዕደት ምስ ነበርቲ ርብዳ ኣብ ትግባረ መደባት ልምዓትን ተራኮምን ዘትዩ። ኣብቲ ኣጋጣሚ ኣምባሳደር ማሕሙድ ኩነታት ክረምታዊ ሕርሻ ትሕቲ ቅርፂ ኣሕዳሪት ቤት ትምህርቲ ፈርቶ ከምኡ ውን ብወፍሪ ተምሃሮም ንልምዓት ዝተዓመ ንጥፈታት ምዕቃብ ሓመድን ማይን ድሕሪ ምዕዛብ ኣብ መጻኢ ብዛዕባ ዝትግበሩ መደባት ምስ ዝመልከቶም ሓለፍትን ወክልቲ ህዝብን ተዘራሪቡ። እቲ ርክብ ኣብ ተጠቃምነት ትካላት ማሕበራዊ ኣገልግሎት ዘሎ ብድሆታትን መፍትሒታቱን ጠንቂ ትሑት ተሳታፍነት ኣብ ትምህርቲ ከምኡ ውን ማሕበሪ ቁጠባዊ መነባብሮ ዜጋታትን ምሕያሽ ዝውሰድ ዘሎ ተበኩሰታትን ገስጋሱን ዘተኮረ ነይሩ። ነበርቲ ብወገኖም ኣብ ማእከላይ ቦታ ተጠርኒፎም ርጉእ ህይወት ክመርሑ ዝወፀ መደብ ንክዕወት ምንጪ ስተማይ ክፅገነሎም ትካል ጥዕና ክዋደደሎም መምህራን ቅድመ ትምህርቲ ክቕረቡ ስሩዕ ኣገልግሎት ክታበት ዝረኽብሉ ባይታ ክፍጠር ከምኡ ውን ፀገም መጓዓዝያን ኣገልግሎት ተንቀሳቀስ ቴሌፎንን ክሕሰበሉ ኣዘኻኺሮም። ግዜያዊ ኣመሓዳሪ ንኡዞባ ፎርት ሳዋ ኣቶ ኣረጋይ መብራህቲ ብወገኑ ኣብቲ ከባቢ ዘሎ ሕፅረታት ንምምላእ ይስራሕ ከም ዘሎ ብምጥቃስ ክሳብ መሊኡ ዝፍታሕ ተዋሂድሎም ንዘሎ ናይ ትምህርቲ ዕድል ብግቡእ ክጥቀምሉ ከምኡ ውን ኣብ መደበር ጥዕና ሞሌበር መፀበይ ነፍሰ ፁራት ንምህናፅ ክዋስኡን ብግቡእ ክጥቀምሉን ኣተሓሳሲቦም። ኣብ ሆስፒታል ተሰነይ ን600 ዜጋታት መጥባሕቲ ሓበላ ዓይኒ ተኻይዱ። ወኪል ኤሪና ኣማኒኤል ተስፋይ ነዝዳልዎ ፀብጻብ ኣርሴ ማስምሮም ክተቕርቦ እያ።
1: ካብ መወከሲ ሆስፒታል ብርሃን ዓይኒ ዝተላእከ ጉጅለ ክኢላታት ካብ 21 ክሳብ 25 ናሓሰ ኣብ ሆስፒታል ተሰነይ ን600 ዜጋታት ብነፃ መጥባሕቲ ሓበላ ኣካይዶም። እቲ መጥባሕቲ ንነበርቲ ንኡዞባታት ተሰነይ ሃይኮታን ፎርቶሳዋን ከም እተኻይደን 15 ህፃናት ምንባሮምን ዝሓበረ ነቲ ጉጅለ ዝመርሐ ክኢላ መጥባሕቲ ዓይኒ ዶክተር ኢዮብ በየነ ምምሕዳራትን ሞያውያን ጥዕናን ኣመዋሃድን ምስላጥ ናይ ትዕማም ንዝገበርዎ ኣበርክቶ ኣመስጊኖም። ኣባለቲ ጉጅለ ዶክተር ረዲ መንግስቲ ኣብወገኑ ኣብ መታሓት ምስ ዘሎ ፀሓይ ንፋስን ካብ 40 ዓመት ንላዕሊ ኣብዚ ዕድሚኦም ዜጋታት ሓበል ዓይኒ ክኽሰት ንብምዃን ብምጥቃስ ዜጋታት ኣብ ትካላት ጥዕና ቀሪቦም ኩነታት ጥዕና ዓይነቶም ከረጋግፁ ኣብ መዓልታዊ ምንቅስቃሳቶም ድማ መነፀር ከዘውትሩ ፀዊዖም። ሓላፊ ኣገልግሎት ጥዕና ንዞባ ተሰነይ ኣቶ ገብሪ ሂወት ተኸስተ ድማ ኣቐዲሙ ምስ ኣሃዱ ኣገልግሎት ሕክምና ዓይኒ ከተማ ተሰነይ ብምውካድ ኣብ 3ልስትኤን ንዞባታት ዝተኻየደ መርመራታት ኣብ ዓወት ናይቲ ወፍሪ ዓብ ተራ ከም ዝነበሩ ኣብርዮም። መጥባሕቲ ዝተገብረሎም ኣብ ዝሃብዎ ርእቶ ብሰንኪ ዝፀንሖም ፀገም ዓይኒ ዕለታዊ መነባብሮኦም ተፀሊዩ ምፅንሑ ብምዝካር ድሕሪ መጥባሕቲ ግና ብርሃን ዓይኖም ተመሊሱ ንቡር ንጥፈታት ክካይዱ ከም ዝጀመሩ ገሊፆም። ኣብ ዝቕፅል ቀረባ መዓልትታት ኣብ ከተማታት ባሮንቱ ናቆርደትን ተመሳሳሊ ኣገልግሎት ክዋሃብ ምዃኑ ተፈሊጡሎ።
0: ሚኒስትሪ ሕርሻ ኣፍልጦ ሓረስቶት ኣብ ሓመድ ኣልቦ ሕርሻን ብልጫታቱ ንምብራኽ ዝዓለመ ስልጠና ብ25 ናሓሰ ኣብ ከተማ ደቂ ምሓረ ወዲቦ። ክኢላ ልምዓት መጋሃጫ መንእሰይ ዮሴፍ ሃይለ ኣብ ዝሃቦ ኣስተምህሮ ኣብ ሃገርና ሓመድ ኣልቦ ሕርሻ ካብ 222 ክተኣቶ ድሕሪ ምጅማሩ ኣብ ምህርቲ ፀባን እንቋቑሖን ዓብ ፅልዋ ከም ዝገበረ ብምጥቃስ ኣብ እዋን ዋሕዲ ክራማት ንጥሪት ኣማራፂ መግቢ ክኸውን ከም ዝኽእል ገሊፆም። እዚ ሜላ እዚ ብውሕዱ ሃልኪ ማይን ጉልበትን ኣብ ውሱን ስፍራ ክካየድን ሙሉእ ዓመት ክለምዕን ስለ ዝኽእል ሓረስቶት ብግቡእ ክጥቀምሉ ኣዘኻኺሮም። ኣብ ዝዋ ደቡብ ሓላፊ ሃብቲ እንስሳ ዶክተር ዕቑባዝጊ ክፍለ ቦገኑ ውፅኢት ፀባ ከብቲ ኣብ ዓልየት ከብትን ኣብ ኣመጋግባን ከም ዝምርኮስ ብምጥቃስ ዝተመጣጠነ ኣመጋግባ ኣብ ትሕዝቶ ፀባ ዓብ ፅልዋ ስለ ዘለዎ ሓረስቶት ኣብ ኣመጋግባ ሚዛን ክሕልው መኺሮም። ሓላፊ ቤት ፅሕፈት ሕርሻ ኣብ ንኡዘባ ደቂ ምሓሮ ኣቶ ኣለም መብራህቱ ድማ ሓረስቶት ነቲ ብሙያውያን ዝተዋሃበ ስልጠና ብግብራዊ ስራሕ ክደፍቕሉን ኣብ ሕርሻታቶም ከተኣታትዎን ተላቢዮም። ኣብ ማእከል ጥዕና ሻምብቆ ዝወሃብ ዘሎ ክታበት ህፃናት ኣብ ምውሓስ ጥዕንኦም ልዑል ኣስተዋፅኦ ይገብር ከም ዘሎ ተገሊፆም። ተገልገልቲ ኣብ ዝሃብዎ ሓበሬታ ብስሩዕ ዝወሃብ ክታበት ህፃናት ደቆም ብሰንኪ ጉድለት ክታበት ክስዕብ ካብ ዝኽእል ሓደጋታት ድሒኖም ኣብ ትምህርቶምን ማሕበራዊ ሂወቶምን ብንጥፈት ይዋስኡ ከም ዘለዉ ኣረዲኦም። ሓላፊ ማእከል ጥዕና ሻምብቆ ነርስ ተስፋ ኣለም እያሱ ቦገኑ ልቕሓት ሕብረተሰብ ኣብ ኣገዳስነት ክታበት እናበረኸ ብምምፁ ሸፈነ ክታበት 98 ሚእታዊት ከም ዝበፅሐ ሓቢሩ። ተሓጋዚት ነርስ ለምለም መንግስት ድማ ክታበት ካብ ሕማማት ብምክልኻል ኣካላውን ኣእምራውን ዕብየት ህፃናት ዘውሕስ ፍቱን ሜላ ምዃኑ እቲ ኣፍልጦ እናዓብየ ሳላ ዝመፀ ቁፅሪ ናይተን መደባት ክታበት ደቀን ብግቡእ ዝከታተለ ኣዴታት ዕብየት ከም ዘመዝገበ ገሊፃ። እስዕብ ዜና ወፃኢ ንምክታልኩም ደጊምና ብክብሪ ንዕድም። ዜና ወፃኢ። ኢራንን ዑማንን ኣብ ጉዳይ ብመፃቢ ሆርሙዝ ዝካየድ ምንቅስቃስ ንግዳውያን መራኽብ ከም እተረዳድኣ ገሊፀን። እቲ ምርድዳእ ንግዳውያን መራኽብ ጥራይ ዝንቀሳቐሳሉ ግዜያዊ መስመር ክፍታሕ ዝኽእል ምዃኑ ሰብ መዚ ክልትኤን ሃገራት ሓቢሮም ኣለዉ። ይኹን እምበር በዚ ስምዕ መሰረት መፃወቢ ሆርሙዝ ተኸፊቱ ማለት ከም ዘይኮነ ኢራን ኣነፂራ።

ኢራንን ዑማንን እቲ ተበፂሑ ዘሎ ምርድዳእ ዘላቕነት ብዘለዎ መልክዕ ዳግማይ ንምኽታሙ ኣብ ውሽጢ 30 ክሳብ 60 መዓልትታት ዝርርብ ከካይዳ መደብ ኣለወን። እዚ ከምዚ ኢሉ እንከሎ ኣሜሪካ ኣብ መፃወቢ ሆርሙዝ ንዝነበረ ነተውክቲ ከም ዝኣለየቶ ብምጥቃስ ኢራን ተወሳኺ ነተውክቲ ክተፃውድ ምስ እትፍትን ኣብ ልዕሊኣ ወተሃደራ ስጉምቲ ከም እትወስድ ኣጠንቂቓ። ነቲ መግለፂ ኣሉታዊ ምላሽ ዝሃበሉ ሓለዋ ሳውራ ኢራን ብወገኑ ኣሜሪካ ኣብ ምእላይ ነተውክቲ ዝነጥፋ መራኽብ ናብቲ ሞያዊ ኣካል ምስ እትልእኽ ዕላማ ከም ዝገብረን ኣነፂሩ። ምዕፃው ናይዚ 20 ሚእታዊት ባህርያዊ ጋዝን ነዳድን ዓለምና ዝሓልፈሉ እስትራቴጂካዊ ማያዊ መስመር ኣብ ዕዳጋታት ዓለም ቅልውላው ከም ዘስዓበ ፀብፀባት የረድኡ። ህዝባዊት ሪፓብሊክ ቻይናን ህንድን ትማሊ 25 ናሓሰ ኣብ ጉዳይ ዘከራኸረን ዶብ መበል 25 ዙርያ ፍሉይ ርክብ ኣካይደን። እዚ ኣብ ከተማ ቤጂን ዝተኻየደ ርክብ ክኽሰት ዝኽእል ደባዊ ምስሓብ ብዲፕሎማሳዊ ዘተ ንምዕራፍን ናይ ምምኽኻርን ባይታን ምፍጣርን ዝዓለመ ምዃኑ ሚኒስትር ጉዳያት ወፃኢ ቻይና ዋንግዩ ገሊፁ። ብዘካዚ እቲ ክልቲኣዊ ዝርርብ ምክብባር ዘለዎ ጉርብትና ንምውሓስ ዝሕግዝ ምዃኑ ሚኒስትር ዋንግዩ ብተወሳኺ ኣፍሊጦም። መበል 26 ዙርያ ፍሉይ ርክብ ህንድን ቻይናን ዝመፅእ ዓመት ኣብ ህንድ ክካየድ ምዃኑ ተገሊጹሎም። ቻይናን ህንድን ኣብ 2020 ኣብ መንጎአን ዝተኸስተ ደባዊ ምስሓብ ዝጠንቁ ግጭት ብሰላም ምዕራፍ ፅዑቕ ዲፕሎማሳዊ ዝርርብ ከካይዳ ምፅንሕን ዝፍለጥ ኮይኑ ነቲ ዘተ ወታዊ ገስጋስ ከም ዝረኸባሉ ገሊፀን እየን። ክልቴን ሃገራት ብግቡእ ዘይተሓንፀፀ ኣስታት 3500 ኪሎ ሜትር ኣከራኻሪ ድዋብ ከም ዘለወን ይጥቀስ። ብኣሜሪካ ዝድገፍ ሓይልታት ዲሞክራሲያዊት ሶርያ ዝተሰሜ ዕጡቕ ጉጅለ ዕጥቁ ብምውራድ ናብ ሰላማዊ ፖለቲካዊ ንጥፈታት ከም ተፀንበረ ብወግዒ ኣፍሊጦም። ከም ኣካልቲ ሰላማዊ ተበግሶ ኣባላት ናይዚ ንሰሜናውን ምብራቃውን ሶርያ ተቆፃፂሩ ፅንሐ ዕጡቕ ሓይሊ ናብ ሰራዊትን ሲቪላዊ ትካላትን ሶርያ ከም ተፀንብሩ እዩ ዝግለፅ ዘሎም። እቲ ስጉምቲ ግዳማዊ ምትእታው ዝጠንቁ ቅልውላዊ ሶርያ ብሰላም ምዕራፍ ኣብ ዝካየድ ፃዕሪ ኣገዳሲ ስጉምቲ ምዃኑ ናይ ቀረባ ተዓዘብቲ ይጠቕሱ። ሓይልታት ዲሞክራሲያዊ ሶርያ ዝወሰዶ ናይ ሰላም ስጉምቲ ሓደ መዓልቲ ድሕርቲ ኣሜሪካ ንሶርያ ካብ መዝገብ መወልቲ ግብረ ሽበራ ከም ዝሰረዘታ ምሕባራ እዩ ዝስዕብ ዘሎም። ኣሜሪካ ንሶርያ ካብ 1979 ኣብቲ መዝገብ ኣስፊራታ ከም ፅንሐት ፀብፀባት ይጠቕሶም። ካብ መጋቢት 2011 ኣብ ሶርያ ብዝተኸስደ ወተሃደራውን ፀጥታውን ቅልውላው ልዕሊ ፍርቂ ሚልዮን ሰባት ከም ተቐትሉን ሚልዮናት ከም እተመዛበሉን ይግለጽ። በቲ ክስተት ኣብ ትሕቲ ቅርፂ ሶርያ ልዕሊ 200 ቢልዮን ዶላር ዝግመት ዕንወት ከም ዝወረደ እውን ይጥቀስ። ኣውስትራልያን ኢንዶኔዥያን ኣብ ምክልኻልን ፀጥታን ምትሕባርን ከስፍሓ ተሰማሚዐን። እቲ ሚኒስትራት ምክልኻል ጉዳያት ወፃእን ክልቲአን ሃገራት ሎሚ 26 ናሓሰ ኣብ ከተማ መልበርን ኣውስትራልያ ኣብ ዘካየድዎ ዝርርብ ዝተበፅሐ ስምምዕ ሓበራዊ ወተሃደራዊ ስምምዕን ስሩዕ ፀጥታዊ ምምኽኻርን ከካይዳ ዘጠቓልል እዩ። ብዘካዚ ክልቲአን ሃገራት ሞያዊ ፀጥታውን ግዝኣትን ንምውሓስ ብሓባር ከም ዝሰርሓ ኣብቲ ርክብ ኣፍሊጠን። ተኸቲሙ ዘሎ ስምምዕ ዝምድንአን ንምምዕባል እምበር ንካልኦት ሃገራት ብኣሉታ ከም ዘይፀሉ ክልቲአን ሃገራት ሓቢረን ኣለዋ። ኣብ መንጎ ኣሜሪካን ካናዳን ዝተኸስተ ንግዳዊ ዘይምቅራው መሊሱ ከም ዝኸረረ ይግለጽ ኣሎ። እዚ ዝተሓበረ ፕረዚደንት ዶናልድ ትራምፕ ሃገሩ ኣብ ልዕሊ እቶ ፍርያት መካይን ካናዳ ወሲናቶ ንፅንሐት 25 ሚእታዊት ቅረፅ ናብ 50 ሚእታዊት ክብ ከም እተብሎ ድሕሪ ምጥንቃቕ እዩ። እዚ ንናእሽቱን ዓበይትን መካይን ከምኡ ውን መቃየሪ ኣቑሑ ዘጠቓልል መደብ ካብ ፈለማ ዝመፅእ ዓመት ክትግበር ከም ዝኽእል እዩ ፕረዚደንት ትራምፕ ኣሚቱ ዘሎ። በዚ ስጉምቲ ዝተቆጠዐ መንግስቲ ካናዳ ቁጠባዊ ረብሓታቱ ሃገሩ ንምሕላው ኣብ ልዕሊ 700 ፍርያት ኣሜሪካ ወሰኽ ቅረፅ ከም ዝገበረ ገሊፆም። እዚ ካብ 15 ክሳብ 50 ሚእታዊት ዝዝርጋሕ ቅረፅ ካብ ዝመፅእ 8 መስከረም ተግበራዊ ከም ዝኸውን ቀዳማይ ሚኒስትር ካናዳ ማርክ ካርነይ ኣፍሊጦም። ብዘካዚ ከም ኣካልቲ ናይ መልሲ ግብሪ ስጉምቲ ካናዳ ንገለ ክፋላት ሃገር ኣሜሪካ ክትህቦ ፅንሐት ኣገልግሎት ኤሌክትሪክሲቲ ክተቋርፆ ከም ትኽእል ኣጠንቂቓላ። ንግዳዊ ዘይምቅዳው ክልቲአን ሃገራት ፕረዚደንት ትራምፕ ኣብ ዝሓለፈ ቀረባ መዓልትታት ኣብ ልዕሊ ዝተወሰነ እቶ ፍርያት ካናዳ ናይ 50 ሚእታዊት ቅረፅ ድሕሪ ምውሳኑ ከም ተበገሰ ፀብፀባት የረድኡ። እዚ ተፈጢሩ ዘሎ ንግዳዊ ዘይምቅዳው ንመጠንቲ ኣብ መንጎአን ዝካየድ ንጥፈታት ንግዲ ብከቢድ ክሃስዮ ከም ዝኽእል ክኢላታት ይእምቱ። ክልቲአን ሃገራት ኣብ 2025 ልዕሊ 720 ቢልዮን ዶላር ዝግመት ንግዳዊ ምልውዋጥ ከም ዘካየዳ ይጥቀስ። ማሊ፣ ኒጀርን ቡርኪና ፋሶን ዘባዊ ፀጥታ ንምውሓስ ምትሕጋዝን ከስፍሓ ተረዳዲአን።

ሰለስተኛ ሃገራት ኣብዚ ምርድዳእ ዝበፅሓ ኣብ ዞባ ሳሕል ናይ ምዕራብ ኣፍሪቃ ዝካየድ ሽበራዊ ምጥቃዕትታት ከም ዝወሰኸ ብምጥቃስ እየን። ነቲ መደብ ንምትግባር ሓበራዊ ማእከላይ እዚ ከቆማን ተወሳኺ ናይ ሓባር ሰራዊት ክወፍራን ምዃነን ኣፍሊጠን ኣለዋ። ኣብቲ ከባቢ ዝካየድ ሽበራዊ ተርእዮታት ኢድ ግዳማውያን ሓይልታት ከም ዘለዎ ዝገለጻተን ሃገራት ንምምካት ወታሃደራውን ፀጥታውን ጥምረትን ከም ዝሕይላ ኣነፂረን። ማሊ፣ ኒጀርን ቡርኪና ፋሶን ከም ኣካልቲ ሓበራዊ ሓይሊ ምቓም ኣብ 223 ዝኽተሞ ስምዕ ኣብ ዶባተን ልዕሊ 5,000 ናይ ሓባር ሰራዊት ኣዋፊረን ከም ዘለዋ ፀብፀባት የረድኡ። ሰለስተን ሃገራት ኣብ መሬተን ዓስኪሩ ንዝነበረ ሰራዊት ፈረንሳ ብምውፃእ ምስታ ሃገር ዝነበረን ፀጥታውን ወተሃደራውን ውዕላት ድሕሪ ምብታኸን ኣብ ልዕሊአን ዝካየድ ግደማ ተፃውኡታት ከም ዝወስኸ እዩ ዝግለጽ ዘሎ። ፈረንሳ ንልእላውነተን ዝፀባእ ስልያዊ ንጥፈታት ከም ተካይድ እተን ሃገራት ብተደጋጋሚ ክኸሳ ፀኒሐን እየን። ኣብ 225 ኣብ ኣህጉር ኣፍሪቃ ክሊማዊ ምዝባል ብዘስዓቡ ሓደጋታት ልዕሊ 3,000 ሰባት ከም ዝመቱ ፀብፀባት ውዱብ ሕቡራት ሃገራት ገሊፆም። በቲ ክስተት ልዕሊ 13 ሚልዮን ሰባት ብኣሉታ ከም ተፀልዉ ዝተቐስቶም ፀብፀባት ልዕሊ ፍርቂ ናይቲ ክሰራታታት ብሓደጋታት ዕልቕልቕ ከም ዝሰዓበ የረድኦም። ኣብ ዝሓለፈ ዓመት ዞባ ሰሜን ኣፍሪቃ ብኩትር ዋዒ ዞባ ምዕራብ ኣፍሪቃ ድማ ብዕልቕልቕ ከም ተጠቕዑ ተገሊጹሎም። እዚ ከምዚ ኢሉ እንከሎ ብሰንኪ ክሊማዊ ነውፂ ልዕሊ 900 ኩምራታት በረድ ኣህጉር ኣፍሪቃ ከም ዝመኸኸ ፀብፀባት ይጠቕሱ። መጠን ምልኣት ሞያዊ ኣካላት እውን ካብ 1999 ክሳብ 225 ዓመታዊ ብኣስታት 4 ሚሜ ክውስኽ ምፅንሑ እቶም ፀብፀባት ብተወሳኺ የረድኦም። ሳዕቢናት ክሊማዊ ነውፂ ብደረጃ ዓለም ዓመት መፀ እናገደደ ይመፅእ ከም ዘሎ ዝፍለጥ እዩ። ኣብዚ ዓመት እዚ ኣብ ኣህጉር ኤሮጳ ተኸሲቱ ምስ ዘሎ ኩትር ዋዒ ብዝተሓዝ ሕማማት ልዕሊ 35,000 ሰባት ከም ዝመቱን ኣስታት 180 ቢልዮን ዩሮ ዝግመት ቁጠባዊ ክሳራ ከም ዝወረደን ይፍለጥ። ዜናታት ንምዛም በኣር ኣርእስቲ ዜና ክደግመልኩም። ኣብ ማሓዳር ዞባ ጋሽፓርካ ምስ ነበርቲ ርብዳ ኣብ ትግባር መደባት ልምዓት ዘትዩ። ኣብ ሆስፒታል ተሰነይ ን600 ዜጋታት መጥባሕቲ ሓበለ ዓይኒ ተኻይዱ። ኣብ ደቀ ምሓረ ኣፍልጡ ሓረስቶት ኣብ ሓመድ ኣልቦ ሕርሻ ንምብራኽ ስልጠና ተወዲቡ። ኢራንን ዑማንን ኣብ ጉዳይ ብመጻኢ ሆርሙዝ ዝካየድ ምንቅስቓስ ንግዳዊ መራኽብ ከም እተረዳድኣ ገሊፀን። ቻይናን ህንድን ኣብ ጉዳይ ዘከራኽረን ዶብ መበል 25 ዙርያ ፍሉይ ርክብ ኣካይደን። ህጡቕ ጉጅለ ሓይልታት ዲሞክራሲያዊ ሶርያ ዕጥቁ ብምውራድ ናብ ሲቪላዊ ህይወት ተጸንቢሩ። ነስ ሰዓት እዚ ዝተዳለወ ዜናታት ተዛዚሙሎ ምስትርፉ መደባትና ንሓድገኩም ብወገነይ ሰላም ሸት።

0: ንድቕሚ ኣለኻ?
1: እግዚኣብሔር ይመስገን። ሰሚር ሓወ እግዚኣብሔር ይመስገን። ንቃል ሰላም ወፅ ኩሉ ፅቡቅ ኣምላኽ መስገን።
0: ናብቲ ካልኩም ኢና መፂና ዘለና ንሓፈሻዊ ብዛዕባ ብሽክለታ ምስ ናውቲ ብሽክለታ ዝተኣሰር ማልያ እዚ መከላኸሊ ናይ ርእስ ንጎ ካስኮ ብሉምዳ ፀዋዓ ካልእ ናብ ዝትሕሶ ዘለዎ እዩ ዘለካ ሞ እስከ ኣብዚ ካስኮ ንርኢ ኣለና ብዛዕባ ካስኮ ንብሎ ብሉምዳ ፀዋዓ ብዛዕባ ዝተት ይለና እስከ
1: እዚአን ሕጂ ዝያዳ መብዛሕትኡ ኣብ ተቀዳድምቲ ገይሮሞ ክረአ ከሎ በብዓይነቱ ከዓ ይፈላለ ማለት እዩ። ገሊኡ ልሕቱም ይበሃል፣ ገሊኡ ከዓ ከፋት ማለት እዩ። በብመዓልቱ ከዓኒ ኩሉ ኣብዴት እንዳኾነ ከዓኒ እንዳተቀየረ ኣብዚ ግዜ እዚ ከም ሕቱም ኣብ ናይ ውድድር ኣብ ናይ ቱሪኹን ኣብ ናይ ክላሲክ ክፃወትሉ ጀሚሮም ማለት እዮም። ቅድሚ ሕጂ ግን እዚ ሕቱም ንብሎ ኣብ ናይ ኮሮና እዩ ዳርጋ ቀንዲ ከም መስርሕ ተባሂሉ ሽፉን ፕላስ ንፋስ ክጨድድ ዝኽእል ከም ናይ ኣየር ማለት እዩ ክጨዶ ዝኽእል ሸሊሕ መሳሊ ተባሂሉ እዚአን ሕጂ ንዓአን ድማሳሰላ ማለት እየን። ድሕሪ ግዜ ኣብዴት ኮይኑ እዩ ኣብዚ ግዜ እዚ ሽፉን መፅኡ ማለት እዩ። ቅድሚ ሕጂ ዝውተራ ነረን ኣብ ናይ ኮሮና ጥራሕ ከዓ ይዝውተራ ነረን ማለት እዩ። ሕጂ ግን ድኾነ ተቀዳድምቲ ዳርጋ በብጋንተአን ማለት እየን መብዛሕትአን ጋንታታት ዳርጋ ሽፉን እየን ዳርጋ ዝገብራ ደለዋ ማለት እዩ እንዳተለመደ መፅኡ።
0: ስለምንታይ ሸሊሕ ዝምረፅ እንታይ ውፅኢት ስለ ዘለዎ እዩ? ስለምንታይ ከ ትሸሊሕ ንብዘሎ ዘለስ ኣብ ግዜ ምቅድዳም መበናይ ነቸርክቶ ንብሎ ዘለና ስለምንታይ ኣብ ኩሉ ይጥቀምሉ ስለምንታይ ይፈላለዩ?
1: ሕጂ ናይ ውድድርን ክሮኖሜተርን ይፈላለዩ። ኣብ ናይ ክሮኖሜተር ሕጂ ዝያዳ ንፋስ ክጨደልካ ኢልካ ትመርፆ። ኣብ ናይ ከፋት ከዓኒ ዝያዳ ኮንፈርት ንፋስ ክትረክብ ኢልካ ከዓኒ ኣብዚ ከፋት ትመርፅ ማለት እዩ። ሕጂ እታ ኮይና ቀዳምነት ኣብ ምርጫ ተቀዳድምቲ እዩ። ብድሕሪኡ ከዓኒ እቲ ንፋስ ገለ ሰከንድ ተኸሰብኪኢልካ ዓበይቲ ጋንታታት ኣብ ኣመጋግባ ኣብ ናይ ብሽክለታ ኣብ ናይ ዕጥቀን ኩሉ ዘሰይም ይመፅእ ሞት ፓወር ሽዑ እንታይ ዳ ክንረቐቐ ኣለና ኢሎም ዝያዳ ኣብ ናይ ምርቓቕ ናይ ካስኮ እንታይ እዚኣ ውፅኢታዊት ትኾን ዝያዳ ሰከንድ ተኽስበኒ ኢልካ ኣብ ናይ ካስኮ ምርቓቕ ተኣቱ ማለት እዩ። እጂ ተረቂቑ እዚ ገለ ፐርሰንተጅ ሰከንድታት ይኽስበካ ክሽፈን ከሎ ማለት እዩ። ንፋስ ይጨደልካ ኣሎ። ከምኡ ናይ ትሬን ይፈላለዩ ናይ ውድድር ካ ይፈላለዩ ማለት እዩ። ተቀዳድምቲ ኣለዉ ኮንፈርት ክደልዮም ኖርማል ካስኮ ዝገብሩ ኣለዉ ምቹእነት ይፈጥረሎ ማለት እዩ።
0: ንሆም ኣብዚ ከምዚ ንሪኦ ዘለና ንኣብነት ኣርባዕተ ካስኮ ናይ ርእሲ መከላኸሊ ኣቐሪብ ከለካ ብዓይነትን ተርእነየ ንፈላለየን ብሕብሩ ንፈላለዩ ተቀዳድምቲ ዝመርፅዎ ዓይነት ካስኮ ከመይ ዝመስል ንስኻ ከም ሞያዊ ከም ተቀዳዳማይ ኮንካ ክትሪኦ ከለካ
1: መጀመርታ ኣብ ምርጫ ተቀዳድምቲ ድውከል ካብኡ ንናውካ ገለ ሰባት ክፋት ይብሉካ ገሊኦም ከዓ ሽፉን ሕቱም ይብሉካ ማለት እዩ። ከፋት ዝመርፆ ገሊኦም ንፋስ እንዳወሰዱ ዝያዳ ኮንፈርት ክረኽቡ ይደልዩ ማለት እዮም። ካብኡ ንናው ከዓኒ ኣብ ናይ ሕቱም ተይልካ ከዓኒ ዝያዳ ንፋስ ክጨደልካ ኢልካ ኣብዚ ብዙሕ ከፋታት የብሉን ንፋስ ንክጨደልካ ዝያዳ ይሕግዘካ ማለት እዩ። ተቀዳድምቲ ይመርፁ ወዮም ዳርጋ መብዛሕትአን ጋንታታት ከ ኣብ

0: ሰዓት እዚ ዳርጋ ኩለን ሕቱም ይገብሩ ኣለዋ ማለት እዩ። ኣብ ናይ ክፋት ከኣኒ ተቀዳድምቲ ምቹእነት ይፈጥሩ ኣሎም እዩ። ንፋስ እናወሰዱ ክኸዱ ኢሎም ኣብዚ ከ ዝመርፁ ኣለዉ እ ምርጫ ናይ ተቀዳድምቲ እያ ኣብ ሕብሪ ኣብ ክፋት ወይ ሽፉን ኣብ ምርጫ ናይ ተቀዳድምቲ እዩ ዝውከል ማለት እዩ። ፎኪስ እዩ ወላ ንክትገብሮ ምቹእነት ኣለዋ ሰብ ከምዚ ክሪኦ ከሎ ሚዛን ዘለዎ ግን ኖ ፎኪስ እዩ ኩሉ በብዓይነቱ ገለገለ ካብኡ ናይ ግራማት ክፈላለየ ይኽእል እዩ ግን ኩሉ ፎኪስ እዩ። ኣብ ተቀዳድምቲ ትሪኦ ካ ህልመት ከይገበሩ ዳርጋ ኣይንቀሳቀሱን ሕጂ ዝውትር ኮይኑ እዩ ማለት እዩ ኣብ ተቀዳድምቲ ከም ግዴታ ዓይነት ምክንያቱ ተቀዳምነት ድሕነት ናይ ሂወት ስለ ድኾነ ኣብ ፎርማ ኣብ ሕብሪ ኣብ ከምዚ ደይኮነሲ ተቀዳሚቲ ከም ቅንድስ ናይ ሓደጋ ጉዳይ ማለት እያ። ብዙሓት ተቀዳድምቲ ንሪኦም ኢና ኢዶም እግሮም ተሰይሮም ርእሶም ግን ብዙሕ ካብ ናብ ድሕነት ንሪኦ ማለት እዩ ምክንያቱ ካስኮ ስለ ዝጥቀሙ ዘዘውትሩ ማለት እዩ። እጂ መብዛሕትኡ ሰብ ከማን ብሽክለታ ክገዝእ ከሎ ምስኡ ካስኮ ተዘዘውትር ህዝቢ ኤርትራ ዳርጋ መብዛሕትኡ ተጠቃሚ ብሽክለታ እዩ ሞ ኣብ ከሎ ክዛ ናይ ካስኮ ከም መሓላልፋ ይፈቱ ማለት እዩ ቀዳምነት ድሕነት ስለ ድኾነ
1: ድሕያኻ እውን ኣለዋ ዘንዕዘበን ዘለና ከለ ዘመነፅር ከ ብሕብርታት ዝፈላለዩ ንርኢ ኣለና እስከ ከም ኣብነት ኣብ ፅኻት ዘርእየና ናይ 2-3 እንታይ ትፍልዩነቱ ስለምንታይ ከምዚ ዓይነት ሕብሪ ዝምረፅ እቲ ግጅፉ ካብ ናብ ንዓይነቱ ቅርፁ ዝፈላለዩ እዩ።
0: ኣብ ተቀዳድምቲ ሕጂ መብዛሕትኡ ናይ ኣፍንጫ ይብሉካ ግዜኡ ስለ ዳኣኸለ ማለት እዩ ቅድሚ ሕጂ ዝነበረ ኖርማል ነይሩ በዚ ንፋስ ይሕልፈልካ ዝተፈላለየ ንፋስ ስለ ዝሕልፍ ነበረ ኣብ ናይ ንፋስ ክትፀወረ ይትኽእልን ናብ ንባዓት ይመፅ ማለት እዩ። ሕጂ ኣብዚ መፂ ደሎ ግን ዝያዳ ሙሉእ ይሓትመካ ማለት እዩ ክሳብ ኣብዚስ ይሽፉን ኣሎ ማለት እዩ ንፋስ ብዝኾነ ሰ ኣትወካ ዝያዳ ከዓ ከምኡ እንዳተረቐቐ ኣብ ሚዛኑ ወላቲ ንክትገብሮ ኮንፈርት ካብኡ እናብኡ ከዓ ኣብ ናይ ዓይኒ ብልጫ ኣለዎ ማለት እዩ እቲ ናይ ቀደም ዝነበረን እዚ ናይ ሕጂን ዝያዳ ኣብ ናይ ዓይንስ እቲ ንጥዕናኻ ወላስ እቲ ስፔሻል ኣብዚ ግዜ እዚ ዘሎ ከዓ ከምዚ መሳሊ ዝያዳ ሕቱም ሽፉን ይበሃል ማለት እዩ ብዓይነቱ ከዓ ይፈላለዩ ሙሉእ ድሽፈን ኣሎ ኖርማል ካ ኣሎ ማለት እዩ ካብዚ ኩሉ ኣብ ምርጫ ናይ ተቀዳድምቲ ድውስን ማለት እዩ።

ሓራይ ዝኸበርኩም ተኸታተልቲ፣ ካብኡ ቀፂልና ንሪኢ ኸዓ ኣብ ናይ ጫማ ማለት እዩ። ኣብ ናይ ስራሕና ዝርከብ ደሎ ጫማታት ዝተፈላለየ ዓይነት ሕብሪ ንሪኢ ኣለና። ከምኡ ኸዓ በብዓይነቱ ኸዓ ብታሕቲ ዳርጋ መብዛሕትኡ ፍልይነት ዝረአ ከም ብታሕቲ ገሊኡ ካርቦን ኣለዎ ማለት እዩ። ካርቦን ዝያዳት ኮንፈ ምቹእነት ይፈጥረሉ። ከምኡ ኸዓ ሚዛኑ ኸዓ ፍኹስ ይብለልካ ማለት እዩ። ከምኡ ኣብዚ ትሪኦ ገሊኡ ክብብ ዝበለ ዓይነት ገሊኡ ኸ ኣብዚ ኸዓ ሸሊሕ ትሪዮ ማለት እዩ። እዚአን ኣብዚ ዘለዎ ያን ኣጋጣሚ ኣምፂና ያ ንበር ናይ ካልኦት ተቀዳድምትሎ ገሊኡ ከም ናይ ካልሲ መሳልሎ ገሊኡ ኸዓ ኣዝዩ ሸሊሕ ዝኾነሎ ማለት እዩ። በብዓይነቱ ኣብ ናይ ዓቐበት ዝፍለ ጫማ ዓይነት ኣሎ። ዝያዳ ምቆት ንኸይፈጥረልካ ከፋት ማለት እዩ። ካብኡ ንናውእ ኸዓ እዚ ኸዓ ምእሰሪ እዩ ኮይኑ ንክትፈትሖ ኸዓ ምቹእነት ዝፈጥር እትፈትሊ ኸዓ ቅጥን ኢሉ እዩ ግን ድልዳለ ሎ ርቕቕ ኢለኒን ግን ድልዳለ ደለዎን ኣብ ጥላጋ ኣብ ናይ ጥላጋ መሳሊ ምእሰር ዘለዎን እየን። እዚአን ከዓ ከም ንሪኤን ዘለና ኣብ ናይ ጫማ ዝተፈላለየ ሕብሪ ኣሎ፣ ዝተፈላለየ ዲዛይን እውን ገሊኡ ሽልሕ ዝበለ ኣሎ፣ ገሊኡ ኸዓ ክብብ ዝበለ ኣሎ ማለት እዩ። ኣብ ምርጫ ተቀዳድምቲ ዝውከል እዩ። ካብኡ ንናብኡ ከዓኒ ኣሎ በብዓይነቱ። እዚ ሕጂ ብትሕቲ ተሪእንያ ካርቦን ኣለዎ፣ ካርቦን ይበሃል ማለት እዩ። ከምኡ እዚ ከዓ ከም ኖርማል ጎማ ማለት እዩ። ዋጋ ከዓ በብዓይነቱ ይፈላለ። ካብኡ ንናብኡ ከዓ ትድፈልዩ ከዓኒ እዚ ካርቦን ኮይኑ ዝያዳ ኣብ ሚዛን ፍኩሰት ይሕግዘካ ወላ ነቲ ኮንፈርት። ከምኡ ኣብ ገለ የእቲኻ ከዓ ካብ ጨና በብዓይነቱ ይፈላለ ማለት እዩ። ብናይ ትሕቲኡ ተርኢና ብናይ ብሎን ድእሰር ኮይኑ ስካርቤት ዝበሃል ኣለዋ ኣብዚ ዝገጥማ ኣብ ናይ ብሽክለታ ፔዳለ ሉክ ዝሰጥን ሰጢሙ ይእሰር። ዝያዳ ሓፍ ክትብል ከለኻ ከዓ ኣይፍለይን ማለት እዩ።

0: ኣብ ዝቐፂልና እምበኣር እስከ ብዛዕባ ኣብዚ ቅድሚኻ ዘለዋ ዕጥቂ ወይ ማልያ ንብሎ ዘለና ብዛዕባ መግለፂ ክትበና ዝተፈላለዩ ዓይነት ማልያ ሓሙሽተ ዓይነት ቀሪብካ ኣለኻ ብዛዕባ እዚአን ከንታይ መግለፂ ኢኻ ክትበና እንታይ እቲ ኣብዚ መቐረብ ኢኻ ምክንያት
1: እዚ እንትሪእዎ ዘለኹም ማልያታት ናይ ዓድና ተቐዳድምቲ ኣብ ናይ ፕሮፌሽናል ድፃወትለን እዮም ሓሙሽተ ማልያታት በዚኣ ክንጅምር ናይ ሃይኖጉምሉ ብርሃን ናይ ኣስታና ማለት እዩ እዚ ዕጥቂ መብዛሕትኡ ልጋቢ እዩ ዝያዳ ኮንፈርት ኣለዎ ፕላስቲክ መሳሊ እዩ ኩሉ ነገራቱ ክትሪኦ ከለካ ወላቲ ላስቲኩ ክሳብ 9 ዲግሪ ዓፂፍከያ ወላ ሓንቲ ክዕፀፍ ዝኽእል እዩ ከምኡ ማልያታት ቅድሚ ሕጂ ሙሉእ ዝነበረ ዝያዳ ኣብዚ ከምዝውድእ ኮይኑ ማለት እዩ ምስ ነፍስኻ ከዓ ጥበቕ ዝበለ ማለት እዩ ከምኡ ኣብ እስፒኞሎ ንኸይኩርኩሐካ ሴላ ተባሂሉ ማለት እዩ ሙችእነት ዝፈጥረልካ ኣብ ናይ ሴላ ከዓ ዝያዳ እስፒኞ ኣገዳሲ ኮይኑ ኣብ ኩሉ ኣረኣይኸስ ክስራሕ ኣለዎ ተባሂሉ በትናቱ ዲዛይን ስፔሻል ዕጥቂ ተሰሪሑ ከምኡ ከዓ እዚኣ ናይ ናትና ኤል ተስፋፅን ኣላትና ከም ኣብነት ኢና እዚአን ፈሊናያ ንዘን ዕጥቂ እምበር ናይ ዝተፈላለዩ ጋንታታት ካልእ ሃገራት ዘለዉ ንዚ ዕጥቂዮም ዝጥቀምሉ ከም ኣብነት ግን እዚአና ልዕልናያና ኣለና ከምኡ ከ ናይ ናትናኤል ተስፋፅን ናይ ሙቪስታር ከምኡ ከም ናይ ሄኖግ ድማሳሰል ኩሉ እቲ ኮንፈርትሎ እቲ ዕጥቂ ላስቲክ ፕላስ ፅቡቕ እዩ ናይ ናትናኤል ተስፋፅን እዚኣ ከዓ ከም ንዕዘቦ ዘለና ናይ ቢንያም ግርማያ ኤንኤስኤን ሎሚ ዓመት ምዛ ክለብ ኮይኑ ዝተፀንበረላ ኣብ ቱር ዲ ፍራንስ ከምኡ ተቐዳድምቲ ውን ይመፅኸ ናይ ቢንያም ግርማይ እንዳበሉ ፅበት ዕጥቂ እዚኣ ንዕዘባ ዘለና ከዓ ናይ ሚልክያስ ማእከለ ቻምፒዮን ኤርትራ 2026 ምስ ክለቡ ኮይኑ ዝሳተፈላ ደሎ ማልያ እየ ናይ ኣማኒኤል ገብረ እግዚኣብሄር ናለትና ሊድል ትሪክ እዚኣ ከዓ ኣማኒኤል ገብረ እግዚኣብሄር ነዊሕ ዓመት ተኸዲንዋ ዝሳተፈላ ደሎ እዩ እቲ ማልያ ከምዚ ይመስል ካብኡ ንናብኡ ፍልይነት ኣለዎ ገሊኡ ልጋብ ክብል ፀኒሐ ገሊኡ ከዓ ቆራፅ ማለት እዩ ጃስት ፓንታሎን ጥራሕ ሙሉእ ኮይኑ ኣብዚ ከዓ ናይ ላዕሊ ይመፅእ ገሊኡ ካብዚ ክምለስ ፀኒሑ ገሊኡ ከዓ ሙሉእ ኣሎ ማለት እዩ
0: ናይ ላዕሊ ናይ ታሓንቲ ልግብ ዝበለ እዩ እዚ ግን ዝፈላለዩ ናይ ላዕሊ በይኒ ናይ ታሕቲ በይኒ ኣይናይ ድምረፅ
1: ኣብ ምርጫ ናይ ተቐዳድምቲ እዩ ቱታ ክህልወካ ቱታ ኣለካ ጂንስ ክትመርፅ ትኽእል ኢኻ ኣብ ተቐዳድምቲ እዩ ግን መብዛሕትኡ ኣብ ናይ ትሬን ይጥቀምሉ ተቐዳድምቲ ሕጂ እዚአን ንሪአን ዘለና ከም ኣብነት ኢና ኣምፂና እያን እምበር ናይ ካልኦት ተቓዳድምትና እውን ኣሎ ኣምፂና ንሸጦ ኢና ዝተፈላለየ ዕጥቂ ደሎ ናይ ኤሎ ዝተፈላለየ ናይ ኩለን ጋንታታት ኣለና ማለት እዩ እዚአን ግን ከም ናይ ዓድና ተቓዳድምቲ ወኪልና ክንገልፀለን ፀኒሕና ማለት እዩ

0: ሃገርና ኤርትራ ብባህርያዊ ጸጋታት ሃብታም እያ። ብፍላይ ከዓ ኣብ ህይወታዊ ብዝሕነት ማለት ብኣትክልትን እንስሳታትን። እዚ ዝኾነሉ ምኽንያት ሃገርና ብዘለዋ ጂኦግራፋዊ ኣቀማምጣን ዘለዋ ቅርፂ መሬትን እዩ። እዚ ቅርፂ መሬት ብሓፈሻ ኣብ ሰለስተ ክኽፈል ከሎ ቆላ፣ ከበሳ፣ ሓውስ ከበሳን ቆላን ተባሂሎም ድማ ይጥቀሱ። ካብዚ ዕሙቕ ኢልና ምስ ንሪኦ ድማ ናብ 6 ክምቀል ይኽእል። ሓደ ማእከላይ ከበሳ ማለት ከበሳ ሰሜናዊ ሓውስ ከበሳን ደቡባዊ ሓውስ ከበሳን፣ 2 ደቡባዊ ምዕራብ ቆላ፣ 3 ሰሜናዊ ምዕራብ ቆላ፣ 4 ምዕራባዊ ኣጻድፍ፣ 5 ምብራቃዊ ኣጻድፍ ማለት ሓምላይ ቅናት ሓዊስካ፣ 6 ምብራቃዊ ቆላ ማለት ገማግም ባሕሪ ሓዊስካ። እዞም ኣቐዲሞም ክጥቀሱ ዝጸንሑ ብስነ ማሕድሮም ኣብ 2 ከፊልና ክንሪኦም ንኽእል። ኣብ ዘቤትን ዘገዳምን ወይ ከዓ መሮርን ተባሂሎም ክጥቀሱ ይኽእሉ።
1: እቶም ናይ ዘቤት ንብሎም ዘለና መብዛሕትኦም ካብ ደገ ኣቐዲሞም ዝኣተውን ድሕሮም እውን ዝኣትዉ ዘለዉ ኣገደስቲ ዝኾኑ ክኾኑ ይኽእል እዮም። ካብኦም ብዘይንእስ እውን እቶም ናይ መሮር ደለዉና ብዙሓት ኣለዉና።
0: ኣትክልቲ ዘቤትን መሮርን ክህልውና ከለዉ ንሎሚ ብዛዕባ ዝብላዕ ፍረ ዘለዎም እሞ ኣብ ግዜ ክረምቲ ፍሪኦም ዝበጽሕ ወይ ዝበስል ናይ መሮር ኣትክልቲና ብዝያዳ ክንደስስ። ብመጀመርያ ናይ ፍረ ኣትክልቲ ዘቤት ዝኾኑ እሞ ሰባት ብጻዕሮም ተኸናኺኖም ዘፍርይዎም ምስ እንጠቅስ፣
1: እዚ ምናልባት ኩልና ጥዕምናያ እንዲና ዓመት ምሉእ ከየቋረፅና ኣራንሺ ንበልዕ ኣለና፣ ባናና ውን ንበልዕ ኣለና። ካልእ እውን ኣብዚ ቀረባ ግዜ ዝተኣታትዎ ነይሩ እዩ፣ ግን ብሰፊሑ ጠመተ ተዋሂቦ ዘሎ ከም በዓል ኣቨካዶ ኣሎ፣ ዘይትቡ እውን ኣለና፣ ፓፓያ እውን ኣለና። እዚኦም ከም በዓል ፓፓያ ዝኣመሰሉ እውን ዓመት ምሉእ ዳርጋ ዘየቋርፁ፣ ባናና እውን ከም ዝበልኩ ኣራንሺ እውን ዓመት ምሉእ ዘየቋርፁ ፍረታት ትዕድልቲ ዝኾነት ሃገር እያ ማለት እዩ። እዚኦም ናይ ዘቤት ዝኾኑ ማለት ብእንግሊሽ ክንሪኦ ከለና ዶሜስቲኬት ዝኾኑ ዘቤት ተገብሩ ኣብ ሕርሻዊ ዝተተኣታተዉ እዮም ማለት እዩ። እቲኦም ናይ መሮር ንብሎም ዘለና ግን እንታይ ይድፈልዮም? ዝኾነ ወዲ ሰብ ምትእታው ዘይገብረሎም ዝኾነ ንጥፈታት ዘየካይደሎም ብባህሪ ብናታቶም ድማ እናዕበዩ ፍረድ ድህቡና ዝልግሱልና ዓይነት ኣትክልቲ እዮም ማለት እዩ።
0: ናይ ከበሳ ፍረታት ብሰንኪ ዝሑል ምቐት ደንጊ ይበስል ንነዊሕ ግዜ ድማ ይጸንሕ። ኣብነት በለስ፣ ወይኒ፣ ፈኪ። ናይ ቆላታት ፍረታት ብሰንኪ ምውሳኽ ምቐት ቀልጢፉ ወይ ኣቐዲሙ ዝበስል ኮይኑ ኣብነት ማንጎስ፣ ዘይቱን ዝፈርየሉ ኣዋርሕ ኣብ መወዳእታ መያዝያ ወይ ከዓ ሓምለ። ናይ ገማግም ባሕሪ ፍረታት ክሳዕ መስከረም ጥቅምቲ ብምዝርጋሕ ክረምቲ ምስ ቀውዒ ይራኽብ። ኣብነት ኣቨካዶ፣ ተምሪ።
1: ተምሪ ኣብ ኤርትራ ውሱን እዩ፣ ድሩት እዩ፣ ፀኒሑ ክኸውን ይኽእል እዩ። እዚ ተምሪ እዚ ሕጂ እንዳተተኽለ ብሰፊሑ ዝኸይደሎ እዩ ማለት እዩ። እዚ ብምሉኡ ናብ በዓል ገማግም ባሕሪ ዘሎ ሰሜናዊ ሕጂ እውን ናብ ደቡብ ገጹ ብብዝሒ ንተኽለሉ ዘለና ኢና። እዚ ቦታ እዚ ስኢልና ከይተጠቀምናሉ ዝፀንሐና ግን ዕቑር ሃብቲ ዘለዎ ናብ ረብሓና ክንቀይረሉ ዝከኣል ዝነበረ ቦታ ከይተጠቀምናሉ ፀኒሕና ኢና። ሕጂ ግን መንግስቲ ዕቱብ ኣድህቦ ሂቡ ዝሰርሓሉ ዘሎ እዩ። ብብዝሒ እናፍረና ካብ ደገ እንዳእተናን ነቲ ካብኡ ዝርከብ ድማ እንዳባዛሕናን ንቕፅለሉ ዘለና ሰዓት እዩ ማለት እዩ። ስለዚ ኣብ ምፍራይ በፂሑስ ኣብ ዕዳጋ ናይ ክስትያት ክረአየሉ ዝጀሚሩ ስለ ዘሎ ኣገዳሲ ዝኾነ እዩ። ብትሕሶ ድማ ሃብታም እዩ ማለት እዩ። ምናልባት ኣብ ዝሓለፈ ግዜ እውን ኣብ መደብ ናይ ክስትያት ቀሪቡ ዝነበረ ፍርኡ እውን

0: ባዕሉ ቀሊኻ ጥሒንካ ከም ቡን እውን ክትጥቀመሉ ናብ ዝኽእል ወይ ካልእ መዓላ ናብ መስተ ክትጥቀመሉ ትኽእል ዝተበፂሕዎ ዘሎ እዩ ማለት እዩ። ስለዚ ብትሕዝቶ ሃብታም ዝኾነ እዩ።
1: ቀፂልና እንሪኦም ድማ ኣብ ሃገርና ዝዓበዩ ግን ከዓ ብዘይክንክን ደቂ ሰባት ኣብ ግዜ ክራማት ዝፈርዩ ተፈጥሮ ዝለገሰልና ናይ ፍረ ኣትክልቲ መሮር ዝኾኑ ከም በለስ፣ ምልዖ፣ ሳግላ፣ ዳዕሮ፣ ዓካት፣ ጋርሳይ፣ መቂዒ ዝኣመሰሉ እዮም።
0: እዚኦም ንጠቕሶም ምናልባት ምስ ውሱን ወቅቲ ክኸውን እንተኮይኑ ክንፈላለ ንኽእል ኢና። ገሊኦም ኣብ ሓጋይ ዝፈርዩ ኣለዉ፣ ድሕሪ ክራማት ምስ ወፀ ኣብ ሓጋይ ደሎ ግዜ ዝፈርዩ ኣለዉ፣ ኣብቲ ናይ ፅድያ ዝኾነሉ ግዜ እውን ዝፈርዩ ኣለዉ፣ ድሕሪኡ እውን ኣብ ክረምቲ ድማ ዝፈርዩ ኣለዉ፣ ፍሪኦም ዝህቡና ማለት እዩ። ስለዚ እቶም ዝተፈላለዩ ዘለዉና ዓይነት ክንድሕር ክንጠቅስ ኮይና ጋባ ዓበርካኻ ድበሃል እውን ኣሎ። ምናልባት ዓበርካኻ ሕጂ ብዙሕ ሰብ ኣይፈልጦን እዩ፣ ንሕና እውን ብዙሕ ደይንፈልጦ። ኣብ ሃዲ ግን ካብቶም ብሉፃት ኢሎም ዝፅውዕዎ ብግቡእ ክበስል ስለ ዘደናግር ጥራሕ ክኸውን ይኽእል እዩ። ኣብቲ ኣመጋግብኡ እንታይ ጓሪ ክመስል ከሎ፣ ቀይሕ ክመስል ከሎ መቐረት እውን ብዙሕ ደይብሉ ክፀንሕ ይኽእል እዩ። ናብ ምፅላም ገፁ ክኸይድ ከሎ ግን ኣዝዩ ሃዋ ሃዋ ዝመልሰልካ እዩ ተባሂሉ ካብ ዝጥቀሱ ሓደ ካብኣቶም እዩ ማለት እዩ። ካልኦት እውን ኣለዉና ማለት እዩ፣ ከም በዓል ኣውሒ። እዚ ምናልባት ብብዙሕ ዘይብላዕ ክኸውን ይኽእል ግን ሓደ ቪታሚን ዘለዎ ካብቶም ኣገደስቲ ኣትክልቲ ናይ ሃገርና ኣግራብ ናይ ሃገርና እዩ ማለት እዩ። ካልኦት እውን ኣለዉና፣ ዓየ፣ ምልዖ፣ ኩመል፣ ሳግላ፣ ዳዕሮ፣ ብዙሓት እዮም። ከምዚ ኢልና ክንጠቕሶም ከለና ምልዖ ኣብዚ ሕጂ ክራማት ግዜ ዝፈረ እዩ። ኣቐድም ኣቢሉ ክጅምር ይኽእል እዩ። ኣብ በዓል ጉንበት ዘሎ ግዜ ጀሚሩ ግን ኣብዚ ውሽጢ ክራማት ናይ መጀመርታ ዘሎ እውን ዝፈሪ እዩ። ንሰብ ከማን ምልዖ ትብሎ ካብ ፅባቕኡ ካብ ህርፋን ናብኡ ዘለዎ እዩ ማለት እዩ። ብግቡእ እንድሕር በሲሉ ምቁር ጥዑምን እዩ። ምናልባት ብስእሊ ክርአ ከሎ እንተ ዝርዮ ወይ ድማ ብኣካል ክትሪዮ ከለኻ ሓቆም እዮም ባ እዚ ሲጓሪ ድመስል ምልኩዕ ፅቡቕ እዩ ኢልካ ክትዛረበሉ ዘኽእለካ እዩ ማለት እዩ።
1: በለስ ኣብ ወርሓት ሰነ ሓምለ ናሃሰ እቲ ቀንዲ ዝፈርየሉ ግዜ እዩ። በለስ ዝፈርየሉ ወቅቲ ኣብ ሃገርና ናይ ክረምቲ ምልክታዊ ማለት ሲምቦሊካ ብዝኸውን መዋእል ኣቕፂሩሎም ኣብ ኩሉ ከባቢታት ከበሳ ዝሽየጥ እቲ ቀንዲ ምስላዊ ናይ ክረምቲ ፍሩታ ድማ ክኸውን በቂዑ ይርከብ። ብተለምዶ ናይ ጭንጫ በለስን ኣብ ጎልጎል ዝፈርን ተባሂሉ ድማ ይፅዋዕ።
0: ነዊሕ ዓመት ኣትዩ ኣባና መበቆላዊ ቀጥታ ኣይኮነን፣ ዝተለማመደ ስለ ዝኾነ ግን ምስቶም መበቆላውያን ይዳርጋ ንቆፅሮ ንሕና። ምክንያቱ ነዊሕ ዓመታት ምስ መግዛእቲ ዝተኣታተወ እዩ። ኣብቲ ዓይነት እንድሕር ርኢና ኮይና ዝኩኒ ዝመስል ዝኩኒ በለስ ኢልና ንፅውዖ ኣሎ። ቢጫ ድመስል ኖርማል ኩሉ ሰብ ዝሪኦን ኣብ ዕዳጋ ዝርከብን ኣሎ። ፃዕዳ በለስ እውን ኢልና ንፅውዖም ኣለውና ማለት እዩ። ንመድሃኒት ድኾኑ ንብዙሕ ነገር መዓላ ዝውዕሉ ካብ ዕምባብኦም ንብዙሕ ጥራሕ ፍሪኦም ዝብላዕ ጥራሕ ኣይኮነ ታብታ ፍረ ዘላ ዕምባባው ንባዕላ ረብሓ ዘለዎም እዮም ማለት እዩ። ኣብቲ ሕብረተሰብ እውን እንድሕር ኢናዮ መብዛሕትኦም ካብ ደገ ዝነብሩ ዜጋታትና ናይ ዲያስፖራ ኢልና ንፅውዖም ናብ ኤርትራ መብዛሕትኦም ምስ ዕረፍቲ ግዜኦም ኣብ ክራማት እዮም ዝኣት። ኣብ ክራማት ክኣትዉ ከለዉ ምስቲ በለስ ብብዝሒ ዝረኣየሉን ብብዝሒ ድማ ቶም ዲያስፖራ ድኣትውሉን ክንርአ ከሎ በለስ መፂኦም ይበሃል። ዋላ እውን እኮ ሕጂ ካብቲ ሓደ ሲምቦሊክ ዝኾነ ካልቸርናህና እንምገቦ እዩ ማለት እዩ። ኩሉ ሰብ ድማ ብህርፋን ዝፅብዮን ዝቕበሎን ተኽሊ ማለት እዩ።
1: ሳግላ ብጥሉሉ ማለት ብሓድሽ ይብላዕ። ኣንቂፅካ ወይ ከዓ ኮረንፎ ብምኽዛን ድሓር መዓልቲ ክብላዕ እውን ይኽእል። ዳርጋ ዓመት ሙሉእ ይፈሪ፣ ኣብ ግዜ ክራማት እውን ብብዝሒ ይፈሪ።
0: ሳግላ ንኣብነት እንድሕር ከይድና ሳግላ ካብቶም ምስ በዓል ዳዕሮ ዝምደቡ ምስ በዓል ሽባኻ ዝምደቡ እዩ። ገሊኦም ዝብልዑ ኣለዉ፣ ገሊኦም ዘይብልዑ ክህሉ ይኽእሉ እዮም። ግን ሓደ ካብኣቶም ሳግላ ካብቶም ዝብልዑ እዮም። ሳግላ ብላዕ ኣይትቕላዕ ይበሃል። ንምንታይ እዩ ከምኡ ዝበሃል እንድሕር ርኢናዮ እውን ሓደ ብጣዕሚ መቐረት ስለ ዘለዎ ነቲ መቐረቱ ድማ ካልኦት ተፀባእቲ በላዕቲ እውን ኣብ ውሽጡ ስለ ዝኣትዉ ሓሰኻ ድማ ስለ ዝገብር ከም ጣዕምናቱ፣ ስለዚ ኣብ ውሽጡ ሓሰኻ ክፀንሕ ይኽእል እዩ ተባሂሉ ሳግላ ብላዕ ኣይትቕላዕ ይበሃል እዩ።

0: ስለዚ ካብቶም ምቁራት ደለዉና እዮም እዚኦም ብሓድሽ ከሎ ክትበልዖም ከለካ ዝበለፀ ክኾን ይኽእል እዩ እንተዘይኮይኑ እውን ኣንቂፅካ ንተወሰነ እዋን ማለት ነዊሕ ከይከውን ይኽእል እዩ ኩሉ ኣብ ነዊሕ ግዜ እንዳደኸመን እንዳተበላሸወን ክኸይድ ይኽእል እዩ ግን ነዊሕ ግዜ እውን ኣንቂፅካ ክፀንሕ ዝኽእል ኮረንፎ ተባሂሉ ይፅዋዕ ማለት እዩ ብምንቃፅናቱ ማለት እዩ
1: ዓካት ኣብ ገማግም ሩባታት ጋሽ ባርካን ካልኦትን ይርከብ ዓመት ሙሉእ ፍረ ዓካት ይርከብ ግና እቲ ዝበዝሐ ኣብ ውዕያ ዋርሒ እዩ
0: ዓርኮብ ከባይ ሓደ ካብቲ ሲምቦሊክ ዝኾነ ናይ ኤርትራ እዩ ማለት እዩ ብብዝሒ ኣብቶም ሩባታት ናይ ኤርትራ ዘለዎ ዓበይቲ ሩባታት ከም በዓል ናይ ጋሽ ባርካ ዓንሰባ ኣብዚኦም ከባቢታት እዚኦም ኣብ ገማግም ናይ ሩባ ኣብ ከባቢኡን ዘሎ ቦታታት ዝፈሪ እዩ ማለት እዩ ዓካት ብዙሕ ረብሓ ኣለዎ ኣብ ክረምቲ ክትረኽቦ ትኽእል ሙሉእ ዓመት ሙሉእ ኢኻ ክትረኽቦ ትኽእል ሕጂ ፍሪኡ ኣገዳሲ ዝኾነ ከም መስተ ክትቀመሉ ትኽእል ክወፀሉ ዝኽእል ኣለዎ ማለት እዩ ካብታ ፍረ ኢና ንዛርብ ዘለና ሕጂ ኣብታ ፍረቲኣ እውን ኣብ ውሽጣ ዘሎ ንመልጎም መስርሒ ንካልኦት ቅርፂ መስርሒ ክንጥቀመሎም ንኽእል ድሕርዚ እውን ኣለውና ማለት እዮም ስለዚ ብዙሕ ረብሓ ኣለዎ ብዓብዪ ትገረብ እንድሕር ከይና ተባዕታይን ኣንስታይን ኣሎ እቲ ተባዕታይ ዝበሃል ተሪር እዩ ስጋብ ምንፃፍ ናይ መንገዲ ባቡር ክኾን ዝኽእል ኣብ ግዜ ገድልታትን ዝነበረለዉ ንድፍዓት ክፃወር ስለ ዝኽእል ተሪር ስለ ዝበሃል ክጥቀምሉ ዝፀንሑ ኣቦታትና ናያታትናን እዩ ማለት እዩ ካልእ እውን ንብዙሕ መዓላ ናይ ላኻናቱ ዘሎ ናብ ዘንቢል ተንኮቦት ካልኦት ቅርፅታት ክስርሓሉ ዝኽእል ኣብ ኢንዱስትሪ ዓብዪ ረብሓ ዘለዎ ኣትክልቲ ናና እዩ ማለት እዩ ስለዚ ዕሽሽልካ ክረአ ዘይግቦ ተኽሊ እዩ
1: ጋርሳይ ኣብ ድሩቕ ቆላ ዝርከብ ቆጥቋጥ ኮይኑ ኣብ ጉንበተ ሰነ ይበስል መቒዕ ፍርኡ ምጥሖ ወይ ኣጉሉም ተባሂሉ ይጽዋዕ ጋርሳይን መቒዕን ኣብ ግዜ ደርቂ ህጹጻት ምግቢ ኮይኖም የገልግሉ ከምኡ ድማ ከም መድሃኒት ይጠቕሙ
0: ጋርሳይ መብዛሕትኡ ኣብ ድሩቕ ዝኾነ ቦታታት እዩ ዝበቁል ማለት እዩ ሓደ ካብቶም ኣብ መቒዕን ጋርሳይን ኣብ ግዜ ደርቂ ክኾን ከሎ መግቢ ኮይኑ ሰባት ዝምገብዎም እዩ ወይ ድማ ጥሜት ክኸውን ከሎ ዝምገብዎም ዝረኽብዎም እዮም ኣብ ደርቂ ጋርሳይ ካብቶም ሓደ ዝፃወሩ ሓደ ዓይነት እዩ ማለት እዩ ሓደ ፅቡቅ ዝኾነ ፍረ ኣለና ማለት እዩ እሱ እውን ካልኦት እውን እዚኦም ሕጂ ኣብ ክረምቲ ዝበፅሑ ኢና ንዛረብ ዘለኹ እምበረይ ኣድኣድሂብና ኣብ ሓጋይ እውን ብዙሓት ከምኡ ኣለውና በዓል መሶቓ ሓበኔ ካልኦት ዝበሃሉ እውን ኣለውናና ኣሽቱ ዝኾኑ ዓይነት ፍሪኦም ደቀቕቲ ዝኾኑ

ዓብዪ ኣግራብ እዩ። እዚ ድማ እዚ ምናልባት ኣብ ተወሰነ ድሩት ናይ ሓውሲ ከበሳ ክርከብ ዝኽእል እዩ። ሓውሲ ከበሳ ናብ ቆላን ገፁ ዝርከብ እዩ። ግን ኣብ ሰዓት እዚ እናበረሰ ይኸይድ ኣሎ። ምናልባት ተመሊሰ ድሓር ክሪኦ ክእል ኹን ወይ ድማ ተጠቀስኮን ፅቡቅ ንድዩ ንጥሪት ኣቁፅልቱ እንዳ ጉንዱን እንዳ ቆረፁ ስለዝህብዎ እንደለዉ ኣብ ምብራስ ገፁ ይኸይድ ኣለዉ ማለት እዩ። ሓደ ካብቲ ፀገምና እምበር ፍሪኡ ኣብ ውሽጡ ዝርከብ ትሕዝቶ ኣብታ ፍረ ዘሎ ከም ፀባ ልዑል ቪታሚን ሲ ዘለዎ ተኽሊ እዩ። ስለዚ ኣገዳሲ ዝኾነ እዩ እውን ሕጂብ ኩሎም ክንሪኦም ከለና እዞም ዓይነት ኣግራብ ናይ ፍረ ኣግራብ ኢልና ንፅውዖም ብቪታሚናት ሃብታም ኣድኾኑ እዮም። ኩሎም ድማ ክንጥቀመሎም ንኽእል ኢና። ንኣብነት ኣበንጉል ኣይጠቀስኩልካን ክኸውን ንኽእል እዩ። ኣበንጉል ሓደ ካብቶም ኣብ ሓጋይ ኣብ ካልእ ግዜ ዝበቕሉ ስለ ዝኾኑ ኣብ ክራመት ኣይትረኽቦን ኢኻ። ፍሪኡ ግን ልክዕ ከምዚ ካልኦት ንረኽቦም እዚ ናይ ፉል ድመስል ማለት ክስራሓሉ ዝኽእል ኣብ ውሽጡ ዘለዎ እዩ ትሕዝቶ። ሕጂ ኩሎም ብትሕዝቶ ሃብታማት እዮም። ሓምታ ዝበሃል ኣብ ግዜ ቀደም ኣብ ዝነበረሉ ኣብሲሎም ይበልዕዎ ኣብ ግዜ ጥሜቶም ዝዕንገልሉ ዝነበሩ ተኽሊ ናይ ክስታይ ምዃኑ ፍረ ምዃኑ እፈልጥ እየ። ግን ብኣካል ኣነ ኣጋጣሚ ኣይተጓነፈንን ወይ ድማ ኣይፈለጥክዎን ኣለኹ። ማዕረ ምፆ ተባሂሉ ዝፅዋዕ ዓይነት ተኽሊ ኣሎ።

0: ምናልባት እዚኦም ሰግራብ ኣይኮኑን ኣብ ታሕቲ ባይታ ለመም ኢሎም ዝኸዱ ምስ ንኣሽቱ ኣትክልቲዮም ማለት እዩ። ክልተ ዓይነት ዓሌት ድማ ኣለውና ኣብኦም ክንሪኦም ከለና፣ ሓደ ኩሉ ሰብ ዝፈልጦ ቀይሕ እዩ፣ እቲ ሓደ ግን ናብ ፅልም ኢሉ ዝኸይድ ናብ ሓሞኩሽታይ ድሓር ድማ ናብ ፅልም ኢሉ ዝኸይድ፣ ፅልም ኢሉ ክኸይድ ከሎ ድማ ስጋብ ክንዲዚ ዝኣክል ደለዎ እዩ። በቃ ዳርጋ ናብ ወይኒ ዝቀራረብ እዩ። እንዲ ኣነ ኣጋጣሚ ብንእሽተይ ከለኹ እየ ኣብ ገጠር ምስ ከድኩስ ኣብኡ ረኺበ ምስ ጣዓምኮ ስጋብ ሕጂ ኣብ ውሽጠይ ዘሎ ጣዕሚ መቐረትን ከስተማቕሮ ዝኽእል እዩ ማለት እዩ። ብከምኡ ከማን እቲ ከባቢ ነዚ ክበልዑ ዝኽእሉ የዕዋፍን ለመምታን እውን ስለ ዝመፅዎ ኣራዊት ኣብ ትሕቲኡ ይርከብ እዩ ተባሂሉ ስጋብ ድፅዋዓሉ ገባብል ገለምታት እዩ ማለት እዩ። ስለዚ ኣለውና ብዙሓት እዮም ማለት እዩ። ከምዚ ዓይነት ትጠቕሶ ዘለካ እውን
1: ኣብ ግዜ ክረምቲ ኣብ ትሕተ ባይታ ዝፈርዩ ምስ እንርኢ ኣሽንጦ፣ ሻምገ፣ እኽታ፣ ኣፍዕሾ ወይ ማያፅግቢ፣ እኹርታ፣ እዚኦም ኣብ ግዜ ክረምቲ ብስሮም ዝፈርዩ ከይጠበስካ ዝብልዕ እዮም። ቃንጥሻ፣ ካብ ቃንጥሻ ኣጉለ ዝበሃል ዓይነት ኣብ ከበሳ ኣብ ግዜ ክረምቲ ኣብ ጉላ ኣብ ናሓሰ ዝፈርዩ ከም ምግቢ ተሰሪሑ በሲሉ ወይ ተኸሺኑ ይብላዕ።
0: እዚኦም ኣስማቶም ኣብ ተፈላለየ ዓይነት ኣስማት ክህልዎም ይኽእል እዩ። ኣብ ገሊኡ ኣሽንጦ ርእሲ ቆልዓ ኢሎም ዝፅውዕዎም፣ ግን ኣብ ካልእ ኣኺታ ኢሎም ዝፅውዕዎ፣ ከምኡ እንዳበለ ኣብ ከከባቢ ይፈላለ እዩ። ግን ናምነት ኣሽንጦ ኩሉ ሰብ ዝፈልጦ ኣብ ኩሉ ቦታ ድማ ድዝውተር እዩ። እዚኦም ኣብ ትሕቲ መሬት ልክዕ ከም ናይ ድንሽ ምናልባት ከምኡ ኮይኖም ዝፈርዩ እዮም። ኣብ ሲልካ ድማ ምብላዕ ዘየድልዮም እዮም። እንታይ እዩ ደኣ ኣብ ዕቤቶምን ወይ ድማ ኣብቲ ምትእታታቦምን ቀጻልነት ዘየብሉ ስለምንታይ ኦም ከ ናብ ምፍራይ ደይከድና እንድሕሪ ኢልካ እቲ ዝህብዎ ፍረ ንኣሽቱ ስለ ዝኾነ ኣብቲ ካልእ ፍረ ስለ ዘድህብ ናብ ዕዳጋ ስለ ዘድህብ ይትሕዝቢ እምበር እዚኦም ብትሕዝቶ ሃብታማት እዮም። ሰባት ድማ ክጥቀምሎም ዝኽእል እዮም። ሰብ ከማን ምትእታው ዘየድልዮ ክንክን ብምግባር ክዕቀቡ ዝግብኦምን ረብሓ ዘለዎምን ዓይነት እዮም ማለት እዩ። ከም በዓል ኣሽንጦ ንብሎም ዘለና ማለት እዮም። ማያፅግቢ ኢሎም ዝፅውዕዎ ንኣብነት ኣሎ። እንታይ እዩ ማይ ኣብ ውሽጡ ስለ ዝሕዝ እሱ ክትበልዖ ከለኻ ልክዕ በቃ ከምዚ ኣብ በረኻ ፀኒሕኻ ዘርውየካ እዩ ማለት እዩ። እዚ ሕጂ ምስ ገሊኡ ቦታታት ስለ ድፅዋዕ እምበር ማያፅግቢ ወይ ካልእ ሽም ኢሎም ዝፅውዕዎ ኣስማት ኣለዉ። ሕጂ ብዙሓት እዮም ዘለዉና። ገሊኦም ካብቶም ዝጠቕስዎም ብጣዕሚ እየ ዝገርመካ ስጋብ ክንዲዚ ዝኸውን ናይ ሰራውር ዘለዎ እዩ። እዚ ሰራውሮም እዚ ድማ ክብላዕ ዝኽእል ተባሂሉ ድፅዋዕ ዝነበረ እዩ። ኣብ ሰዓት እዚ ግን ኣብ ምፅናት እዮም ዘለዉ እዚኦም ዳርጋ ኣለዉ ኢልካ ተሓትትካዮም የለን እዮም ዝብሉካ። ስለዚስ ዓበይ ዕቱብ ዝኾነ ስራሕ ይፅበየና ከም ዘሎ እዩ ከረዳእና ዝኽእል ማለት እዩ።
1: ዓይነት ሓምሊ ኮይኖም ኣብ መሮር ዝዓብዩ ኣብ ግዜ ክረምቲ ዝፈርዩ በሲሎም ድማ ዝብልዑ ምስ ንርኢ ከም ሓምሊ ጊደበሉ፣ ሓምሊ ኣድጊ፣ ሓምሊ ሽበኒ፣ ሓምሊ ብርናሃዮ ወዘተ ክጥቀሱ ይኽእሉ።
0: ሳላ ጊደበሉ እግሪ ተተኺሉ ብዙሕ ንኩሎም ኣለዎም በብናቶም ማለት እዩ። ምክንያቱ ገድሊ ኤርትራ ሓደ ካብቲ ፅምኢ ጥሜት ኩሉ ዝፃወሩሉ ግዜ ብዝነበሩሉ ግዜ ኣብ በረኻታት ረኪቦም ድማ ዝጥቀምሎም ዓድታት እውን ክረምቲ እኽለን ትሕዝቶአን ኩሉ እናወዳኣሉ ዝኸዳ ብሓምልቲ በሊዐን ሓዲረን ክረምቲ ዝወፃሉ ግዜ ድማ የለን ኣይኮነን፣ ካብዚ ዝቀልል ክስታይ ኣይኮነን። እዚኦም ኣብ ብዙሕ ድማ ኣብ ዓድና ኣብ ብዙሕ ቦታ እዮም ዝርከቡ። ንሕና ግን ክንጥቀመሎም ስለ ዘይፀንሐና ኢና። ኣብዚ ሰዓት እዚ ሓንቲ ከበስረካ ማለታይ ማለት ሚኒስትሪ ሕርሻ ነዚኦም ኣድህቦ ሂቡ ኣብ ምርምር ኣብ ትሕቲ ውሽጢ ናብ ዘቤት ክኣትዉ ዝኽእሉሉ ሰብ ድማ ክጥቀመሎም ክኽእል ኣብ ምፍራይን ኣብ ምዕቃብን ኣብ ምብዛሕን ይርከብ ኣሎ። ስለዚ ኣብ ዝመፅእ ግዜ ኣብ ውሽጢ እቲ ንምገቦ ኣመጋግባና ተኣታትዮም ብስሩዕ ድማ ቀፃልነት ብዘለዎ መንገዲ ክንምገቦም ክንርኢ ተስፋ ይገብር ማለት እዩ።

0: ከም መቐፀልታ ናይቲ ኣቐዲምና ክንገልፆ ዝፀናሕና በብናቱ ፓርቲ ናይ ካስኮ ናይ ዕጥቂ ናይ ጫማ ኢልና ከምኡ ካ ተቀዳድምቲ ኣብ ናይ ውሽጣዊ ክወዝቦ ዘለዎ እዚአን ሓደሽቲ ኩሉ ተቀዳዳማይ ዘዘውትሮ ማለት እዩ። ዝያዳ ጭዋዳ እንተ ደኺሙ ከመይ ጌርካ ፅባሕ ሓድሽ ተቀዳዳማይ ኮንካ እቲ ዝተባህለካ ትሬንድ እዩ ወይ ናብቲ ውድድር ኣቲኻ ናብ ዓወት ትበቅዕ እዚአን ከም ክረቲን ተባሂለን ጭዋዳ ሳይዝ ይውስኸ ማለት እዩ። ኣብዚአን ክረቲን ማለት እዩ ገለገለ ኣሎ ክሳብ 1 ኪሎ 2 ኪሎ ግድን ዘወስኸካ። እዚአን ንሪአን ዘለና ከዓ እቲ ኣዋሳስድኡ ኣብ ውሽጢ ኣለዎ ስኮብ ማንካ መሳሊ ኣብ ናይ 250 ሚሊ ሊተር ጌርካ በፅቢፅካ ትሰትዮ ማለት እዩ። ከምኡ ገለ ሰባት ዝልከ ይመስሎም ወይ ኣይኮነን እዚአን ናይ ማንካ ዓቂንካ በፅቢፅካ ትሰትየን እየን ማለት እየን። ከምኡ ከዓ ኣብ ናይ ዚ ወይ ፕሮቲን ይበሃል ወይ ፕሮቲን ጎልድ ስታንዳርድ እዚአን ወይ ፕሮቲን ከዓኒ ነቲ ማስል ሓድሽ ሰብ ኮንካ ከመይ ጌርካ ሎማዓንቲ ደኺምካ ፅባሕ ሓይልኻ ከመይ ገይሩ ተተኪኡ ይሓድር ግድ ንተቀዳድምቲ ጥራሕ ደይኮነ ኣብ ዝተፈላለየ ክወዝቦ ይረአዩ ኣብ ናይ ቦዲ ቢልደር ወላ ገለገለ ተቀዳድምቲ ኣብ ናይ ደገ ዝተፈላለየ ሰብ ይወዝ እዩ። ገለ ሰብ እውን ኣሎ ምስ ፅማቅ ድወዝዞ ማለት እዩ። ከምኡ
1: ጥዕንኡ ምስ ናይ ሕክምና መደ ክረ ከሉ ተመረፅ ድዩ
0: እዚ ሕጂ ወላ ሓንቲ ገብረካኒ ፀገም ዘለዎ ኣይኮነን እንቃቆሖ ስጋ እቲ ፕሮቲን ዝበሃል ዓሳ እሱ ተዘይረኺብክያስ ኣብዚ ኣብ ከም ምርጫ ተኣቱ ኣለኻ ማለት እዩ። ካብ ናይ ስጋ ዓሳ እንቃቆሖ ኢልና ከዓ እቲ ቀንዲ ዝፈልዩ ከዓኒ እንቃቆሖ ስጋ ኢልና ዶንጊ ክሰርሕ ከሎ እዚ ግን ዝያዳ በቲ ትወዝዶ ቀልጢፉ ናብ ስራሕ ስሩሕ ይጅምር። በቲ ዝሰርሐሉ መንፀር ከዓኒ ብልጫ ናይዚ ከዓ ምስኡ ኣብቲ ናይ ስጋ ዓሳ እንቃቆሖ ኢልና ምስኡ ፋት ኣሎ። እዚ ግን ንበይኑ ፕሮቲን ጥራሕ ማለት እዩ ፋት የለሎ ማለት እዩ። እሱዩ ብልጫ ክልተ ብልጫ ቀልጢፉ ይሰርሕ ናብ ስሩሕ ይጅምር ቀልጢፉ ተኸላይ ከዓኒ ፋት የብሉን ፕሮቲን ጥራሕ ትረክብ ኣለኻ ማለት እዩ። ዓቐን ከዓ ካርቦሃይድሬት ኣለዎ ማለት እዩ። ከምኡ እዚአን ከዓ ተወሰኽቲ ኤስኤስ ይበሃላ ተቀዳድምቲ መብዛሕትኡ ኣብ ብራኳ በፅቢፆም ዝወዝወዩ እዚአን ኤስኤስ መብዛሕትኡ ኣብ ብራኳ በፅቢፆም ዝያዳ ኤነርጂ ሂበካ ሓይሊ ሂበካ ማለት እዩ። ዜና ኣለዋና ጀል ተባሂለን ይፅውዓ ተቀዳድምቲ ዝወዝወን ኣብ ውድድር ማለት እየን። ዜና ኣብ ድወዝሉ ንገለ ሰከ ደቃይቅ ኤነርጂካ ሓፍ የብሎ ማለት እዩ። እዋ ከይዱ ከዓ ክሳብ 30 ደቂቅ ቁሩብካ እንዳጎደለካ ይመፅ ማለት እዩ። እዚን ዳርጋ ይመሳሰል እዩ። እዚ ብቡራኳ መልክዕ ይውሰድ፣ እዚ ከዓ ብጀል ይውሰድ ማለት እዩ።

fireki yapanlar gitgisi de değil selam antre hurley abi.

0: ሕራይ ንኸም ንፅቡቅ መግለፂ ክትበና ፀኒሕካ ክግለፅ ዝግብኦ ዘይተገልፀ ከሉ ክእል እዩ። ግን ሎሚ ኣብዚ እናተኪርና ንተኸታተልቲ መብሪ ክንብብ ስለ ዝደለና ነረ ዝሃብካ ና መብሪ ብስሚን ብስም ተኸታተልቲ ንምስልካ ብዛዕባካ ከዓ ክንፈልጥ ተቀዳዳማይ ከምዝነበርካ ፈልጥ እየ ንተኸታተልቲ ንካ ክፈልጡካ ስለ ዘለዎም ዝረሃብካ መግለፂ ከዓ ሓደ ሞያዊ ከምዝሃቦ ክርድኡ ምእንታን ድሕረ ባይታኻን በፅሕካ ዘለካ ደረጃን
1: ኣነ ተቀዳዳማይ ናሆም ኣኮነን ይበሃል። ኮርስ ካብ ዝጅምር ዳርጋ 13 ዓመት ኣለኒ ንእሽተይ ቆልዓ ከለኹ ወዲ 13 ዓመት ከባቢያ ጀሚረ ማለት እዩ። እዚ በፂሐየ ደለኹ ከዓ ብሳልሳይ ዲቪዥን ናይ ማውንቴን ጀሚረ ካብ ሳልሳይ ዲቪዥን ከምኡ ንኣሽቱ ጋንታታት ምስ ዋርሳይ ጋንታ ኣኪለ ባሕሪ ደሰልጥና ከምኡ ከዓ ካብ ሳልሳይ ዲቪዥን ናብ ካልኣይ ዲቪዥን ምስ ጋንታ ክለብ ኤሪተል ተፀንቢረ ናብ ቀዳማይ ዲቪዥን ሰጊረ ክሳብ 7 ዓመት ከባቢ ምስ ጋንታ ኤሪተል ከይደ ማለት እዩ። ምስ ክለብ ደንደን ከዓ 2 ዓመት ገይረ ነይረ ማለት እዩ። ካብኡ ቀፂለ ኣብ ናይ ዞባ ማእኸል ካብተን ዓበይቲ ዝበሃላ ውድድራት 2 ቻምፒዮን ዞባ ማእኸል 2019 20 ኣብ ቀዳማይ ዲቪዥን ቻምፒዮን ኮይኑ ዕውት ከምኡ ከዓ ዙር ዞባ ማእኸል 22 23 ከዓ ኣብ ናይ ዙር ዞባ ማእኸል ቀጠልያ ማልያ ወሲድያ ማለት እዩ። ከምኡ ኣብ ናይ ቻምፒዮን ኤርትራ ቶፕ 10 ዝተዓወት ኩሉ ኣሎ ናይ ዩሲኣይ ስልጠና ወሲድየ ሳውዝ ኣፍሪቃ ከምኡ ከዓ ናሽናል ቲም ምስ በዓል ዳንኤል ተክለ ሃይማኖት ምስ ዓበይቲ ኣሕዋተይ ዙር ኣልጀርያ ተሳቲፌ ድሓኒ ከምዚ ዓይነት መሳል ኣሎ። ካብኡ ናብኡ ከዓ ኣብዚ ሕጂ ከዓ ንኣሹ ተቀደድምቲ ቆልዑ ንኸሰልጥን ብዙሕ ፕሮግራም ገይረ ምስ ዓበይቲ ኣሕዋተይ ደሕግዙን ኣለዎ ማለት እዮም። ግጅፍ መደብ ኣለና ንኣሽቱ ቆልዑ ከመይ ጌርና ናብ ዝለዓለ ደረጃ ንክበፅሑ በቲ ዝሓለፍናዮ ተመክሮ ከምኡ ከዓ ዝተምሃርናዮ ናይ ስልጠና ዩሲኣይዲ ብዙሕ ሓገዝ ሓቲተ ካብ ዓበይቲ ኣሕዋተይ ኣብ ናይ ምስልጣን ይርከብ ኣለኹ። ሕጂ ጀሚሮ እዮ ምስ እዛ ስራሕ ሓዳሻ። ስለዚ ኣምላኽ ይሓግዝ ከተባውዕና ሞራል ክህቡና ከዓ ካብ ብዙሓት ሰባት ጌጋታት ክህሉ ይኽእል እዩ። ካብዚ ዝገለፅክዎ ፍቲነ የ ድብል ምበር የሕሊፈ የብልኒ እቶም ዓበይቲ ኣሕዋተይ ዝያዳ ክገልፅዎ ከለዉ ዝያዳ እቲ ሰብ ብልክዕ ክርድኦ ይኽእል ናተይ ከዓ እትን ዓቕሚይ መግለፂ እዚአንን በቲ ዝተረድኦም ክርድእዎ ዘይተረድኦም ከዓ ኣብ ስራሕ ይመፅኦም ጥዕ ጌሮም ተተወኪሶምኒ ካብ ሰብ ሓቲተ ድዩ ወይ በቲ ኣነ ዝፈልጦ ተመኩረይ ጥዕ ጌረ ናብ ተዓዘብቲ መልእኽቲ ክሕልፍ ይኽእል እየ ማለት እዩ።
0: ብወገና ከዓ ተቀዳዳማይ ብሽክለታ ናሆም ኣኮነን ስለቲ ኣብ ስራሕካ ንፅኢና ምቁሉል ኣቀባብላ ጌርካ ዝተቐበልካና ብዛዕባ ዘለዎ ትሕሶ ናይ ዝገዛ ክገልፅልና ምካልካ ብስመይን ብስም ተኸታተልትን ከመስግነካ ፈቱ ኣብ ቀፀልካ ብሰፈሬን ብሰፍሐን ትሕዝቶ ዘለዎ መደብ ክንረኸብ ተስፋ ይገብር ንዝሃብከና መብርህ ግን እኽእል እዩ ከመስግነካ ይቀኒለይ
1: ንኪ

ባርከስ ዝኸበርኩም ተኸታተልቲ መደብ ማእገር ንክልተ ሰዓት ክፍኖ ፀንሐ ናይ ኣየር ሸፈልና ኣብዚ ዛዚምና ኣለና። ከምዚ ኣብ ቅድምን ድሕርን ትሕዝቶ መደባትና ክትከታተልዎ ፅናሕኩም። ኣብ ከባቢ እንዳ ማርያም እትርከብ ትካል መሸጢ ብሽክለታን ናይ ኣቑሑ መቀያየርን ናብኣ ብምምፃእ ምስ ተቐዳዳማይ ብሽክለታ ናሆም መኮነን ንሓፈሻዊ ኣብ ብሽክለታ ንዝርከብ ዕጥቂ ካስኮ ጫማ ካልእን ክገልፀልና ፅኒሑ ብዝሃበና መብርህ ድማ ገለ መረዳእታ ሒዝኩም ክትኮኑ ተስፋ ንገብር። ንስለ ምክታልኩም ኣዝና ንመስግን። ምስ ሰኣላይ ሰሎሙን ኣብርሃ ብምዃነ ምሳኹም ሓቢረ ፅንሐ። ምስ ዝቕፅሉ ትሕዝቶታት መደባት ኤሪቲቪ ሰላም መዓልቲ።

0: ዝኸበርኩም ተኸታተልቲ መደብ ቀስቲ ድሕነት ካብ ዕለት 6 ወርሒ 8/2026 ዝነበረ ስታስቲካዊ ፀብፃብ ትራፊካዊ ሓደጋታት እንታይ እዩ ዝመስል ብዝርዝሩ ሒዝናልኩም መፂና ኣለና። ብደረጃ ሃገር ዝነበረ ፀብፃብ ምስ ንዕዘቦ ዝተመዝገበ ቁፅሪ ሓደጋታት 108 ነይሩ። መጠን ሞት 1፣ ከቢድ መጉዳእቲ 8፣ ፎክስ መጉዳእቲ ድማ 19፣ ኣብ ንብረት ዝወረደ ዕንወት 427268 ናቕፋ ዝግመት ዕንወት ኣብ ዝሓለፈ 2 ሰሙን ተመዝጊቡ ተዓዚብና። ብዞባታት ደረጃ ዝነበረ ፀብፃብ ምስ ንዕዘቦ ድማ ኣብ ዞባ ማእከል ዝተመዝገበ ቁፅሪ ሓደጋታት 67 ነይሩ። መጠን ሞት 1፣ ከቢድ መጉዳእቲ 3፣ ፎክስ መጉዳእቲ ድማ 11፣ ኣብ ንብረት ዝወረደ ዕንወት 55600 ናቕፋ። ናብ ዞባ ደቡብ ምስ ነብል ድማ ዝተመዝገበ ቁፅሪ ሓደጋታት 13፣ መጠን ሞት ኣይነበረን፣ ከቢድ መጉዳእቲ 2፣ ፎክስ መጉዳእቲ ኣይነበረን፣ ኣብ ንብረት ዝወረደ ዕንወት ድማ 43918 ነይሩ። ኣብ ዞባ ዓንሰባ ዝተመዝገበ ስታስቲካዊ ፀብፃብ ምስ ንዕዘቦ ዝተመዝገበ ቁፅሪ ሓደጋታት 6፣ መጠን ሞት ኣይነበረን፣ ከቢድ መጉዳእቲ ኣይነበረን፣ ፎክስ መጉዳእቲ 1፣ ኣብ ንብረት ዝወረደ ዕንወት ድማ 216,000 ናቕፋ ዝግመት ዕንወት እዩ። ምናልባት ምስቲ ዘጋጠመ ሓደጋታት ኣወዳዲርና ምስ ንዕዘቦ ቁፅሪ ሓደጋታት 6 ክነሱ ዘጋጥም ዘሎ መጠን ዕንወት ድማ 216,000 ናቕፋ እዩ። እዚ ድማ ኣብ ዝሓለፈ እዋን ኣብ ዝሓለፈ 2 ሰሙን ኣብ ዞባ ዓንሰባ ዝተኸስቱ ሓደጋታት ክሳብ ክንደይ ኣዕነውቲ ሓደጋታት ምንባሮም ገለ ስእሊ ክህበና ዝኽእል ሓደ ስታስቲካዊ ፀብፃብ እዩ። ናብ ዞባ ጋሽባርካ ምስ ንሰግር ድማ ዝተመዝገበ ቁፅሪ ሓደጋታት 15፣ መጠን ሞት ኣይነበረን፣ ከቢድ መጉዳእቲ 2፣ ፎክስ መጉዳእቲ 6፣ ኣብ ንብረት ዝወረደ ዕንወት ድማ 58750 ናቕፋ እዩ ነይሩ። ኣብ ዞባ ሰሜናዊ ቀይሕ ባሕሪ ዝነበረ ስታስቲካዊ ፀብፃብ ድማ ዝተመዝገበ ቁፅሪ ሓደጋታት 5፣ መጠን ሞት ኣይነበረን፣ ከቢድ መጉዳእቲ 1፣ ፎክስ መጉዳእቲ 1፣ ኣብ ንብረት ዝወረደ ዕንወት ድማ 53,000 ናቕፋ ዝግመት እዩ። ኣብ ዞባ ደቡባዊ ቀይሕ ባሕሪ ዝተመዝገበ ቁፅሪ ሓደጋታት 2፣ ካልእ ዝተረፈ መጠን ሞት፣ ከቢድ ዕንወት፣ ፎክስ መጉዳእቲ ከምኡ ውን ኣብ ንብረት ዝወረደ ዕንወት የለን ዝብል ስታስቲካዊ ፀብፃብ ኢና ተቐቢልና ዘለና። ናብ ጠንቅታት ሓደጋ ምስ ንሰግር ድማ ከምዚ ኣብዚ ተዘርዚሩ እንዕዘቦ ዘለና። እቶም ብቐፃሊ እንጠቕሶም ዘለና ጠንቅታት ሓደጋ ኣብዝሓለፈ 2 ሰሙን እውን እቶም ዝዓበዩ ጠንቅታት ኮይኖም ቀፂሎም ኣለው። ብዝርዝር ምስ ንዕዘቦ መስመርካ ዘይምሓዝ 15፣ ሓደገኛ ኣመራርሓ 12፣ ቀዳምነት ዘይምሃብ 16፣ ብዚ ኣገባብ ንድሕሪት ምምላስ 11፣ ርሕቐትካ ዘይምሕላው ድማ 18 ሓደጋታት ዝኸተሉ ጠንቅታት ነይሮም። ስለዚ ኣብዞም ጠንቅታት እዚኦም ዓቲብና ክንሰርሕ ከም ዘለና እዚ ብቐፃሊ እንረኽቦ ዘለና ስታስቲካዊ ፀብፃብ ገለ መረዳእታ ክህበና ዝኽእል ኣብነት እዩ። ኣብ ዝሓለፈ 2 ሰሙን ካብ ዝተኸስቱ ወይ ድማ ካብ ዝተዓዘብናዮም ሓደጋታት ብስእላዊ መግለፂ ካብኦም እንታይ ክንምሃር ክንዕዘብ ኣብ ንፍትነሉ ድማ ከምዚ ንዕዘቦ ዘለና እዛ ንዕዘባ ዘለና ሓደጋ ኣብ ከባቢ መደበር ዘጋጠመት ሓደጋ እያ። ብሰንኪ መስተ ዘጋጠመ ሓደጋ እዩ። እቲ ዝርዝሩ እንታይ እዩ ዝመስል፣ ጠንቂ ሓደጋ እንታይ እዩ፣ ዝወረደ ሳዕቤን ከ እንታይ እዩ ዝመስል፣ ነዚ ንክገልፀልና ነዚ ሓደጋ ዝመርመረ ኣባል ፖሊስ ትራፊክ ናብዚ ዓዲምኒ ኣለና። ናብኡ ከስክረኩም።
1: እዛ ንሪኣ ዘለና ሓደጋ ብዕለት 19 ወርሒ 8/2026 ሰዓት 5 ቢል ይኸውን ወጋሕታ ነይሩ ማለት እዩ። ተኸሳሲ ኣብ ላጌቶ ሰተ ኣምሲ መስተ ድሕሪኡ ካብ ላጌቶ ተወጊሱ ንሓደ ዓርኩ ን4 ስመራ ከብፅሕ ኢሉ 4 ስመራ ፅሒ ክምለስ ከሎ ኣብ ከባቢ መደበር ዘላ ደሴት ትራፊክ ኣዋ ክበፅሕ ተኸሳሲ በቲ ዝነበሮ መስተ ምስ እውን ነይርዎ ድቃስ ተወሳኺ ድቃስ ስለ ዝነበሮ ብኡ ተኺሉ ኣብ ደሴት ኣትዩ ኣብ ልዕሊ ሂወቱ ቀሊል ጉድኣት ኣብ ልዕሊ ምስኡ ዝነበረት ተሳፋሪት ውን ቀሊል ጉድኣት ከብፅሕ እንከሎ ኣብ ልዕሊ መኪና ከዓ ከቢድ ጉድኣት ኣብፅሕ እዩ። ስለዚ ተኸሳሲ መስተ ሰትዩ በቲ ናይ መስተ ዝኣክል ከዓኒ ናብ ድቃስ ስለ ዘምርሐ ብሰንኪ እዚ ሕጂ ናብ ደሴት ትራፊክ ተኺሉ ኣትዩ። ካብዚ ሕጂ እንታይ ክመሃሩ ዘሎ መሲሉካ ኩሉ ግዜ መስተ ሰቲኻ ተሽከርካሪ ክምራሕ ከምዚ ዓይነት ሓደጋ የጋጥመካ ከምኡ እውን ናብ ድቃስ እውን ከምዚ ዘቀሶ ሰብ መስተ ተበጊሱ እቲ ድቃስ ዝመፆ ካብ መስተ ተበጊሱ እዩ። እቲ መራሒ ተሽከርከርቲ ኩሉ ግዜስ ብጥንቃቐ ክመርሑ ኣለዎም። ካብ ኩሉ መስተ ሰትዮም መኪና ክመርሑ የብሎምን። ብሰንኪ መስተን ብሰንኪ ከምዚ ዝበሉ ክመፁ ናሕ ናይ ድቃስን ብዙሕ ዕንወትን ጉድኣትን ኣብዚ ህወትን ኣብ ንብረትን ብዙሕ ጉዳትን ዕንወትን እዮም ስለ ዘለዉ ካብዚ ተጠንቂቖም ክመርሑ ኣለዎ።
0: ዝኸበርኩም ተኸታተልትና ከምዚ ምርማሪ ሓደጋ ፖሊስ ትራፊክ ዞባ ማእከል ክገልፀልና ዝፀንሐ ጠንቂ ናይ ዝንዕዘቦ ዘለና ሓደጋ መስተ እዩ። ብሰንኪ መስተ ብዙሕ ሓደጋታት ክስዕብ እውን ኣብ ዝሓለፈ እዋን እውን ተዓዚብና ነርና። ብዙሕ ሓደጋታት እውን ከም ኣብነት ናብዚ ኣምፅኢና ነርና። ኣብ ዝሓለፈ ሰሙን ዝነበሩ ክልተ ሓደጋታት ብሰንኪ መስተ ዝሰዓቡ ምዃኖም ገሊፅና ነርና። ምናልባት እዚ ናይ መስተ ሰቲኻ ዘጋጥም ዘሎ ሓደጋታት ካብ ዕለት ናብ ዕለት እንዳናሃረን እንዳወስኸን ክኸይድ ንዕዘቦ ኣለና። ስታስቲካዊ ፀብጻብ ፖሊስ ትራፊክ ዞባ ማእከል ከም ዝሕብሮ ኣብ ዝሓለፈ ቀዳመ ሰንበት ጥራይ 51 መስተ ሰትዮም መኪና ክመርሑ ዝረኽቡ መራሕቲ ተሽከርከርቲ ተታሒዞም ነይሮም። እዚ ድማ ኣብ ውሽጢ ክልተ መዓልትታት ክንዲ ዝኣክል መስተ ዝሰተዩ ሰባት እንተደኣ ይተሓዙ ኣለዉ ኮይኖም ዘይተተሓዙ ኸ ክንደዮም እንተደኣ ኢልና ሓሲብና እውን እቲ ብሰንኪ መስተ ሰቲኻ ዝግበር ዘሎ መኪና ናይ ምምራሕ ሸለልትነት ክሳዕ ክንደይ ዓብ ምዃኑ እውን ከረዳእና ዝኽእል ነጥቢ እዩ። እዚ ጥራይ ዘይኮነ ኣብ ዝሓለፈ 6 ወርሒ ዝነበረ ስታስቲካዊ ፀብጻብ ፖሊስ ትራፊክ ዞባ ማእከል ምስ ንዕዘቦ ብሰንኪ መስተ ወይ ከዓ መስተ ሰትዮም መኪና ክመርሑ ዝተታሓዙ 767 መራሕቲ ተሽከርከርቲ ተታሒዞም፣ እዚ ድማ ብቁፅሪ ክንሪኦም ከለና ኣዝዩ ብዙሕ ቁፅሪ እዩ። ስለዚ መስተ ሰቲኻ መኪና ምምራሕ ዝግበር ዘሎ ሸለልትነት ካብ ግዜ ናብ ግዜ ይቕፅል ከም ዘሎ እዚ ረኺብና ዘለና ስታስቲካዊ ፀብጻብን እዚ ንዕዘቦ ዘለና ሓደጋን ሓደ ክረዳእና ዝኽእል ኣብነት እዩ። ምናልባት ኣብ ዝሓለፈ ክልተ ሰሙን ካብ ዘጋጠሙ ሓደጋታት ክንመሃረሎም ንኽእል ሓደጋታት እዚ መስተ ዝሰዓበ ጥራይ ዘይኮነ ካልእ ተወሳኺ ሓደጋ ዝሰዓበ እውን ነይሩ። እቲ ሓደጋ እንታይ እዩ ዝመስል?

0: ኣብ ከመይ ኩነታት ተፈፂሙ ጠንቂ ሓደጋ እንታይ ነይሩ እቲ ሰዕበይኑ ኸ እንታይ እዩ ካብኡ ኸ እንታይ ንምሃር ዝብል ሕቶታት ክምልሰልና እውን መርማሪ ናይዚ ሓደጋ ኣባል ፖሊስ ትራፊክ ዞባ ማእከል ናብ ዝዓዲመየ ኣለኹ ናብ ኸስክረኩም
1: ብዕለት 16 ወርሒ 8226 ሰዓት 1320 መኪና ታርጋ ኤኣር 1148 ካብ ሓሊበት ተበጊሱ ንፀፀራት እናተጓዓዘ ከሎ ኣብ ጎደና ሳዋ ክበፅሕ ምስ ፓሎ ኤሌክትሪክ ተጋጭ ሓደጋ ፈፂሙ ከም ሳዕበኑ ኣብ ማኪና ከቢድ ዕንወት ኣብ ልዕሊ ነፍሱ ከዓ ከቢድ መጉዳእቲ በፂሕ ኣሎ። ጠንቂ ሓደጋ ናይዛ ሓደጋ ዝፈፀመት ናይዛ መኪና እዚኣ ሓደገኛ መራርሓ እዩ። ሕጂ ሓደገኛ መራርሓ ክንብል እንተረአ ኮይና ሓደ መራሒ ማኪና ክገብሮ ዝግብኦ ኩነታት መገድን ኩነታት ነብሱን ኣብ ግምት ከየእተወ ብምጓዓዙ ዘጋጠመ ሓደጋ እዩ። ምክንያቱ ኩነታት መገዲ ምስ ኩነታት ጥዕና ምስ ኩነታት ኩነታት ናይ እምሮ ናይ ኣካላዊ ኩነታት ናይቲ ሰብ ኣብ ግምት ከየእተወ ብምካዱ ዘጋጠመ ሓደጋ እዩ። ንኣብነት ሰብ እዚ ኣካላዊ ስንክልና ኣለዎ። ኣካላዊ ስንክልና ጉዱእ እዩ። ሓደ እግሩ ፍሬኖ ኣብኒን እዩ ዝብል ኣብ ጥዕናዊ ማኪና ንድሕዳ ክንዛርብ ኮይና ወላ ሓንቲ ጉለት ኣይነበራ። እንተኾነ ግን በቲ ናይ ኩነተ ኣካላዊ ጉለት ናቱ ፍሬኖ ብግቡእ ክረግፅ ስለ ዘይከኣለ መኪና ኣብያቱ ሓደገኛ መራርሓ ብጠንቂ ሓደገኛ መራርሓ ካብ መገዱ ንየማን ምምፃእ ምስ ፓሎ ኤሌክትሪክ ተጋጭ ሓደጋ ፈፂሙ። እቲ ድሰዕበየ ሳዕብየን ክንገልፅ እንድሕርዳ ኮይና ኣብ ነፍሱ ከቢድ ጉድኣት ወሪዱ ክሳብ ሕዲ ሆስፒታል እዩ ደቂሱ ዝርከብ ዘሎ። ኣብ ንብረት ከዓ ከቢድ ዕንወት ወሪድ ኣሎ። ካብዚ ክንምሃር ዝግባኣና ኩሉ ግዜ ሓደገኛ መራርሓ ምናልባት ኩነታት ፅርግያ ኩነታት መኪና ኣብ ግምት እቲና ክንጓዓዝ ከም ዘለና ያነ ሕጂ መልእክቲ ዘመሓላልፍ ፍሬን ሕጂ የማን ስለ ዘሎ የማን ዝስንኩል ሰብዚ ሕጂ ብግቡእ ክረግፅ ስለ ዘይከኣለ እቲ ናብ ሓደገኛ መራርሓ ክሰጊሩ ማለት እዩ። ነዚ ሕጂ ኣብዚ ኩነታት ኣካልና ምስ ኩነታት ፅርግያ ኣብ ግምት እቲና ክንመርሕ ከም ዘለና መልእክቲ ዘመሓላልፍ።
0: ዝኽብርኩም ተኸታተልትና ከምዚ መርማሪ ሓደጋ ፖሊስ ትራፊክ ዞባ ማእከል ክገልፀልና ዝፀንሐ ምናልባት ሰባት ነይሮም እንተትኾኑ ክንደይ ሰባት ክልከሙ ምኽኣሉ በዚ ሓደጋ እውን ምግንዛቡ ኣገዳሲ እዩ። ኩሉ ግዜ ኩነታት ጥዕናና ኣብ ግምት እቲና መኪና ክንመርሕ በዚ ኣጋጣሚ እውን መልእኽትና ከነመሓላልፍ እንደሊ። እዛ ትዕዘብዋ ዘለኹም ቪድዮ ድማ ገለ ሰባት ንፅባቐ ክረምቲ ማይ ኣብ ዝሃርመሉ ኦድ ዝነበረ እዋን እቲ ፅባቐ ንክስእሉ ማስእሊ ኣብ ዘልዕልሉ ዝነበረ እዋን ኣጋጣሚ ዝተኸስተ ሓደጋ ነይሩ። እቲ ዘጋጠመ ሓደጋ እንታይ እዩ ዝመስል ንከታተሎ።

0: ብመሰረት ስታስቲካዊ ጸብጻብ ፖሊስ ትራፊክ ኣልኮላዊ መስተ ሰቲኻ መኪና ምምራሕ ዓመታዊ ልዕሊ ካልኦት ዝተፈጸሙ ሓደጋታት ዕቤት ዘርኢ ዘሎ ጥንቅታት ሓደጋ እዩ። ኣልኮላዊ መስተ ሰቲኻ መኪና ምምራሕ ንሱ ዘስዕቡ ሓደጋታት ድማ ኣብ ሰብን ንብረትን ፎኪስ ከቢድ ክሳብ ናይ ሞት ሓደጋ፣ ኣብ ንብረት ድማ ብኣሽሓት ዝቝጽር ናይ ገንዘብ ዕንወት ብተደጋጋሚ ከስዕብ ጸኒሑን ኣሎን። መስተ እንተርፎ ክሳራ መኽሰብ የብሉን። ብፍላይ ኣብ ኣፍሪቲ ዜጋታት ሓንቲ ሃገር ከቢድ ሃስያ ይውርድ። ብዘይካዚ መስተ ኣብ ጥዕናዊ፣ ማሕበራዊ፣ ኣእምሮኣውን ቅጠባውን ሃሲኡ ብቐሊል ዝግመት ኣይኮነን። ስለዚ ድማ እዩ ኣልኮላዊ መስተ ሰቲኻ መኪና ምምራሕ እንትርፎ ክሳራ መኽሰብ የብሉን ዝተባህለ።
1: መስተ ሰቲኻ መኪና ኣይትዘ

0: ወይ መስተሰቲኻ ተሽከርካሪ እትኾን እትኾን ኣይ ዘውር ንብል ንድሕነት፣ ምክንያቱ መስተሰቲኻ ህወት ብብዝሒ ይጠፍእ። ከቢድ መቁሰልቲ ከቢድ ቀሊል መቁሰልቲ ስንክልልና ይጠፍእ ስለ ዘሎ ነዚ ንኸይመፅእ መስተ ተሰቲኻ ማኪና ኣይትዘውር ዝብል መምርሒ ዘለና። እዚ ድማ ተጠንቂ ዝመፁ ዘሎ መስተ ሰቲኻ ብብዙሒ ሓደጋታት ከቢድ እሞ ከዓ ስድራ ቤታት ዝህሰ ኣለዉ። ምክንያቱ ኣካል ጉድል ኣሎ፣ ሰብ ኣላይ ስድራ ነበረ እውን መውት ኣሎ፣ እታ ስድራ ስንፈላል ትኸውናላ፣ ተዛዕበይ እውን ስንክልና ስንኪሎም እውን ካብ ኩሉ ነገር ዝተረፉ ኣለዉ። ስለዚ መስተ ሰቲኻ ኣይትዘውር ኢና ንብል ንሕና እዚ ከዓ ካብ ዝተፈላለየ ግዜ መእረምታ ንህቢና ቁፅፅር ነካይዲና ኣብ ርእሲ እዚ ግንቲ ሕብረተሰብና ገና ደይነቕሓሉ ጉዳይ ዘሎ ናይ መስተ ጉዳይ እዩ።
1: ኣልኮላዊ መስተ ሰቲኻ ምምራሕ ክልኩል እዩ። መስተ ሓደ ካብ ኣወለፍቲ ባእታታት ብምዃኑ ዋላ እኳ ኣብ ጥዕናዊ መዳይ ሃስያ እንታለዎ ደጋጊምካ ክትሰትዮ ዝዕድን እዩ። ብመንፅር ደጋጊምካን ልዕሊ ዓቐን ምስታይን ከዓ ውፅኢቱ ንሓደጋ ዘቃልዑ
0: ክንዲ ናይ ሰተ ሰከንዲ ጉዳይ መስተኻ እናፊስካ ማኪና ትዝውር ዳሓና ኣለኹ እንዳበልካ ነዊሕ ግዜ ማኪና ክትዝውር ምድላይ ካብቲ ዝሰተኻሉ ቦታ ንብፃይካ ድ ወይ ካልእ ታኸስ ጌርካ ፅሑነ ክንዲምባል ብማኪና ገይረ ክኸይድ እየ እንዳተባሃለ ነቲ ሓደጋ ካብ ግዜ ናብ ግዜ የካብዶ ኣሎ።
1: እቲ ሰትዮ ዓቐን ናይ ኣልኮል ኣብ ደምካ ተዓቂኑ ብመሰረት ዓንቀፅ ሕጊ 5-3 ዝኽስስ ምዃኑ ይሕብር። ኣብ ዝበዝሕ መረዳእታና እንተሎ ግን ኣልኮላዊ መስተ ልዕሊ ዓቐን ሰቲኻ ምምራሕ ንሰብ መካየን ጥራይ ዝምልከት ኮይኑ ኢና ንርድኦ። እንተኾነ ግን ብተሽከርከርቲ ዝፍለጣ ሽግለታን ሞተር ሳይክልን እውን መራሕትን ኣብ ግዜ ምንቅስቓሶም መስተ ሰትዮም ክመርሑ ንዕዘብ ኢና። እዚ ድማ ከምቶም መራሕቲ መካይን ንሓደጋ ዝተቓልዓኻ ምዃንካ ምዝከር ኣገዳሲ እዩ።
0: ንሕና ኩሉ ግዜ ኣብ ለይቲ ኹን ቀትሪ እውን ኣይንብልኒ ኢና ተፍትሽ ነካይዶ ዋላብ ቀትሪ እውን ተገጢምና ዘጠራጥረና ሰብ መስተ ንጥርጥሮ ሰብ ጠጥዋ ኣቢልና ክንሓቶ ኣምፂና ክንዕቁኖ ስራሕና እዩ ማለት እዩ፣ መምርሒና እዩ። እቲ ዝያዳ ኣብ ለይቲ ንፀቕጠሉ ግን ትበዝሕ ኣብ ሕብረተሰብና ኣብ ቀትሪ ኣብ ስራሕ ካልእ ዋኒሉ ስለ ዝውዕል ኣብ ለይቲ ኣብ ትባራት ኣብቲ ለይታዊ ትልሂት ትንቀሳቀስ ብኸምኡ ኢና ትለይቲ ንጠቕሰሉ እምበሪ ንፀቕጠሉ ኣብ ተፈላለየ እዋናት ዋላ ንጎ ኹን ዋላ ወጋሕታ ኹን ዋላ ቀትሪ ኹን ግን ነቲ ሰብ ኣብ ምንቅስቃሱ ሕራ ጠራጢርካ ወይ ካብ ባር ክወፅእ ከሎ ፍሉይ ምልክት ተሪኢካሉ ጠጠዋ ኣቢልካ ተሓቶ ዋላ ቀትሪ ጥራይ ደንሰት ምሸት ክሕዙና እዮም ድብሉ ሰባት ኣለዉ። ኣነ ግን እንታይ ድብል ካብ ፖሊስ ትራፊክ ጥራይ ደኮና ክንጥቀቅ ዘለናስ ንሂወትና ንሂወትና እቲ ምዕቃንሲ ንሕና ክነጥቁዖ ወይ ንክትቆፃ ኢልካ ይኮንካ ንሂወቱ ድሕነት እዩ። ከምዚ ቀዲሞ ዝበልካ ክንደይ ዝሕጎስ ኣሎ ዋዲሕንኩምና ማኪናና ሕሽኩምና ሓዲርኩም ዓቂኩም ሕሽኩምና ዝብሎ ሕጂ ከዓ ንመሓዝ ጥራይ ዘይኮነ እዚ መስተ ሰቲና ማኪና ንዝውሮ ንምሉእ ሕብረተሰብና ጥቕሚ ምዃኑ ክንደይ መንእስያት ዝስንክሉ ኣለዉ፣ ክንደይ ቆልዑ ዝስንክል ኣለዋ፣ ክንደይ ዓበይቲ ሰንኪሎም ኣብ ኣልያ ናይ ስድራ ዝወደቕ ኣሎ ንከምዚኢታት ንድሕነት ሕብረተሰብ ምዃኑ ክንርድእ ንኽእል። እቲ ንሕና ግን ኩሉ ግዜ እታ ደምፃኻ ርእስቲ ቀትሪ ንብል ለይቲ ንብል ብመስተ ጥርጥርና ሰብ ኣብ ዝኾነ ሰዓት ክንፍትሽ ወይ ክንሰርሕ ምዃንና በዚ ኣጋጣሚ ገልፀልካ ማለት እዩ።
1: ዓመታዊ ጠንቂ መስተን ሳዕቤናቱን ዕቤት ዝርእየሉ ዘሎ ምኽንያት እንታይ እዩ? ሸለልቲ ነዶ ዋላስ ዋሕዲ መቕፅዓት እዩ ዘተባብዕ ዘሎ ክንብል ንሓላፊ ምቁፅፃርን መቕፅዓትን ኣብ ፖሊስ ትራፊክ ዞባ ማእከል ኣቶ ኢሳቅ ያቆብ ሓቲትናዮ ነርና።
0: እቲ መስተ ጠንቂ ዝኸውን ዘሎ ምንታይ ትበዝሕ ዘሎ ንብል ዘለና መቕፅዓት እዩ ውሒዱ ማለት ኣይኮነን። ሕጂ ናይ መስተ ንድሕር ክንከስስ ኮይና እዚ ከም ኖርማል ክስቲ ኮንካ ንተወሶ ነቲ ሰብ ጠርጢርካ ዮ ኣብ ትንቀሳቀሰሉ ሰብ ዝሰትዩ ኣሎ ኢሉ እቲ ፖሊስ ትራፊክ ኣብ መበገሱ ቦታ ወይ ኣብቲ ዘለዎ ቦታ ክዕቁ ንኽእል እዩ። መስተ እንድሕር ፀኒሕዎ ኮይኑ ከም ኖርማል መቕፃዕት ይኮና ንቆፅ ተኸሲሱ

0: ፋይል ተኸፊትሉ ናብ ቤት ፍርዲ ከም ትቕፃዕ ይትብ
1: ኣልኮላዊ መስተ ሰቲኻ ኣይኮነን ዶ መኪና ክትመርሕ ኣብ ሲቪላዊ ህይወትካ ትወስዶ ውሳኔታት እውን ከቢድ ዋጋ ዘኽፍሉ እዮም። ልዕሊ ዓቐን ዝሰተዩ መራሕቲ መካይን ንምቁፅፃር ፖሊስ ትራፊክ ዕለታዊ ኣብ ሰዓታት መዓልትን ለይትን ቁፅፅር

ምስኡ ተኸይድ ባህላዊ ዓመታዊ በዓላትና ሓድሽ ዓመት ንበሎ ካልእ ንበሎ ኣመኺን ካብኡ መዓት ጡዛሓዛሕ ኣሎ ሞ እዚ ከዓ እቲ ከም ጠንቀ ንብሎ ንሓን ሓጂ ከም መምኽንያታት ተጠቒሙ ነት መስተ ጥቀምሉ ሞ ኣብ ከቢድ ሓደጋ ኣብ ዘይከውን ዕንወትን ይበፅሐለዉ ኢና ንብል ማለት ትገምጋምና ሓና

0: Calé.
1: Claro. Entonces sacamos esta
0: Da
1: casa.
0: un xe na muxa. Con a mel, sí.
1: Yes, me quiero abrir la mano.
0: Con bom que mati. አብ 2005 ታርስተ ናይታ ቪድዮ ሚ ኣትዝዙ ያ ትብል ኣነ ኣብ መካነ እንስሳ 23 ሚያዝያ 2005 ያ 19 ካሊቲ ነርዋታ ቪድዮ ጃውድ ካሪም ዝበሃል ሓደ ካብ መስረቲ ናይ ዩቲብ ዝፀዓናያ ማለት እዩ እሞ ካሌብ 330 ኮይኑ ልካ ኣሎ እዛ ውድድር ትፈልጣ ኢኻ እንተ ሕጂ ተዓዊትካ 880 ክኾነልካ እዩ ናይ 550 ክውስኻካ እዩ ማለት እዩ እንተ ደይተዓወትካ ግን እዛ ሕጂ 220 ዝተዓወትካ ያ ጎዲላ 110 እዩ ክኸውን ሽልማትካ ናይ ሓይሽ ንፈትን ቁፅሪ ምረፅ ካብ ቀዳማይ ስጋብ ሳልሳይ ሰለስተ ዓራይ ከም ብበልካ ስምምዕ ናፃ ንግድ ሰሜን ኣሜሪካ ማለት ናፍታ ኖርዝ ኣሜሪካን ፍሪ ትሬድ ኣግሪመንት ናፍታ መዓስ ተመስሪቱ እዚኣ ውን ዓመተ ምህረት እያ ናፍታ ናፍታ ኖርዝ ኣሜሪካ ፍሪ ትሬድ ኣግሪመንት ይበሃል ሕፅሮተ ቃሊት ናፍታ ብትግርኛ ድማ ኖርዝ ኣሜሪካ ፍሪ ትሬድ ኣግሪመንት ፍሪ ትሬድ ኣግሪመንት ኣብ መንጎ ሰለስተ ሃገራት ዘሎ ስምምዕ እዩ ኣብ ሜክሲኮ ካናዳ ኣሜሪካ ማለት እዩ ድሕሪ ስሙ ቀይሩ እንዲ ግን እንታይ ክነግረካ ግዜ ዎ መዓስ ተመስሪቱ ቀይሩ እየ ሕጂ ሽ ኣብ 220 ዓመተ ምህረት ናብ ካልእ ስም ቀይሩ እየ
1: ከምቲ ዝተማሃርና ዘሎ ዩ ኣብ ክልተ ዘጋጊ
0: ኣበይ ከተማ ይርከ
1: ኣብ
0: ሂስትሪ ኣብ ኮለጅ ዓዲቀይ ሞይነይተን ክንወስድ ክልተ ዳ ከመይ ጌርኩም ክልተ ተማሂርኩም ስኻ ዲኻ ካብ ክልቴነ ጠራጠራ ካለዋ ቤሳዕን ኣርባዕተ እያ ቆኑዕ መልሲ ኣብ ዓዲ ቀይሕ ኮሌጅ ተማሂርካ ነርካ እንታይ ተማሂርካ እንታይ ፊልድ ናትካ ሂስትሪ
1: ሓንቲ ዶክተር ዓብዱ መምህረይ እንተዚ ገብሸላ ዝበሃል እንታይ ይበሃል
0: ኣብዚ ፕረዘንት ዝገብሮ ነበሩ
1: ሎማዓንቲ
0: መምህርካ ነይሩ
1: ፍርያት ናቶም ኢና
0: ፅቡቅ ፅቡቅ ሞ ንፉዕ ተማሃራይ ኩለን መሊስካየን 880 ነመስግነካ ካሌብ ካብ ቆጋይ ግዝግዛ ይቀኒየልና ተሳትፎካ ይፈለየና
1: ይቀኒየለዩ
0: ናብ ካል ደዋል ክንሰግር ኢና ሄሎ
2: ሄሎ
0: መርሓባ መልሲ ኣብ መስመር በንክብል
2: ፊልሞን
0: ፊልሞን መን
2: ፊልሞን መሓሪ
0: ካበይ ኢኻ ፊልሞን
2: ካብ ጎልጅ
0: ጎልጅ ክራማት ከመይ ኣሎ ክራማት ሎም ኩላትኩም ግን ዓተኩም ኢና ኣብ ዘባታ ድውሉ ዘሎም ኣብ ኣስመራ ቆርበማ ይሃርም ኣሎ
2: ይሃርምኣሎዶዓንዲ
0: ፅቡቅ ቁፅሪ በል ምረፅ ኣብ ቀዳማይ ደረጃ ብዘካ ቁፅሪ ሽዱሽተ
2: ቁፅሪ ሰለስተ
0: ቁፅሪ ሰለስተ ኣዚኣ ምርጫ እንድያ ሓንቲ ዕድል እያ ዘላ ትካ ማለት እዩ ተጠንቂካ መልስ ከም ብበልካ እየ እምባ ኤቨረስት ኣብ መንጎ ኣየኖት ሃገራት ይርከብ ሀ ህንዲ ቻይና ኔፓል ለ ህንድን ቻይናን ሐ ቻይናን ኔፓልን መ ህንድን ኔፓልን
2: ዝገመ
0: ህንድን ቻይናን ኔፓልን

0: ህንድን ቻይናን፣ ቻይናን ኔፓልን፣ ህንድን ኔፓልን። ሓንቲ ደቂቃ ኣላትካ ግዜ ካብ ግቡ ተጠቐመሉ።
1: ኦኬ።

0: ገንዘብ
1: 330 ኮይኑ ልከሎ ንቐፅል ከክንደይ ካርድ ክበፅሓኩም እዩ ነቶም 8 ሓደ ይኹም እጂ ትዕወቱ ተስፋ ንገብር ሰላም ኣርኣይ ኣብ ሳልሳይ ደረጃ ቁፅር ምረፂ ሰለስተን ሸውዓተን ተመሪፀን እየን ኣርባዕተ ኣራይ እዚኣ ሓንቲ ዕድል እያ ዘላት ኪ ከጠንቂቅ ክመልሲ ከም ብበልኪ ኣቶማዊ ቦምብ ንመጀመርታ እዋን ኣበይ ተፈቲኑ
0: ኣቶሚክ ቦምብ
1: ንመጀመርታ እዋን ኣበይ ተፈቲኑ
0: ኣብ
1: ስክሪን
0: ክልተ ዕድል ዶ ትበና
1: ሓንቲ እያ
0: ዋ ኣግዘና ዳ ኣግቲ
1: ሓንቲ እያ እዚኣ
0: በዚኣ ዶ ክንጠፍእ ኮይና ዳ
1: ፈትን እሞ እንዳ ንሪኦ
0: ኣብ ካልኣይ ኩናት ዓለም ዶ ይኸውን
1: ሓገዝ የብላን ሕጂ ምስማዕ ጥራያ ስራሕና እጅ ነና ክልተ ዕድል ክልተ ዕድል ክንገብራ ኢና ክልቲ ፊል ክመልሱ ልናበሉ
0: ፀገም ዘለካኣሜሪካ ኣብ ጃፓን
1: ኣሜሪካ ኣብ ጃፓን ዝፈተነቶ ኣይኮነን ሓንቲ ከይዳ ዓድል
0: ሄሮሽማን ኣብ ናጋሳኪ
1: ሳንዲ ክልክ ንጃፓን ኮ ሄሮሽማን ናጋሳኪን
0: እዩ
1: ሞታ ጊዜ ትኸይድ ኣላ ሰላም
0: ቁሩብቲ ብጀቀዘረ የቅሬተ ይተሓዘልና
1: ሕጂ ክንደይ ግዜ ሰከንድ ክንበኩም ኢና 30 ሰከንድ ክንበኩም ኢና ኣብዚ 30 ሰከንድ ክትምልስዋ ክትክእሉ ኣለኩም ኣቶማዊ ቦምብ ንመጀመርታ እዋን ኣበይ ተፈቲኑ እያ ትብል ሰላም እንታይ ግዜ
0: ኣበይ
1: ኣብ ኣሜሪካ ኣበይ ናይ ስቴት ንኣኒ መሊስኩም ኣለኹም ቁንዕ መልሲ
0: ኣብ
1: ኒው ሜክሲኮ እዩ ተፈቲኑ ኣብ ኣሜሪካ እዩ ተፈቲኑ መጀመርታ ዳሓሪቡ ናብ በዓል ሂሮሽማ ናጋሳክን ዕንወት ኣውሪዱ ማለት እዩ እግረ መንገድና ኒኩሌሳዊ ቦምብ ወይ ኣቶሚክ ቦምብ ዝፈተነት ሃገር ኣሜሪካ ጥራያ ኣብ ካልእ ሰብ ኣብ ካልኦት ሃገራት መጥቃዕቲ ዝፈፀመት እንኳ ሃገር ኣሜሪካ እያ መሊስኩም ኣ 8 ይኹም 880 ኣራይ ሰላም ምስ ብፆትካ ኣዜና ነመስግነኪ ኣኒልና ብሮ መዓልቲ ዝኸበርኩም ተኸታተልቲ ድሕር ዛ ሓፃር መሰጋገሪት ክንምለስ ኢና ምስ መደብ መልሲ ኣብ መስመር ኢኹም ዘለኹም እዚ መደብ እዚ ወትሩ ቀዳም ቀትሪ ድሕር ዜና ዓረብ ብቐጥታ ተፈኒዩ ረቡዕ ምሸት ድሕሪ ዜና ትግረ ዝድገም መደብ እዩ ቁፅር ቴሌፎንና 12 24 54 ከምኡ 12 24 74 እዩ ክንምለስ ኢና

0: ምስ መደብ መልሳ መስመር ኣለኹም ኣብ መስመር ሰብ ኣለና። ሄሎ፣ መርሓባ። መልሳ መስመር መን ክብል? መን ክብል?
1: ዮናታን ተኽለ።
0: ዮናታን ተኽለ፣ ካበይኻ ዮናታን?
1: ካብ ሕምብርቲ።
0: ሕምብርቲ ኣራ ዮናታን፣ ቀዲሞም ዝደወሉ ብሙሉኦም 880 እዮም ተሸሊሞም ናይ 880 ካርድ። ንስኻ እውን ከምኡ ክትሽለም ተስፋ ገብር። ቁፅሪ ምረፅ ኣብ ቀዳማይ ደረጃ።
1: ክንደይ ክንደይ ኣለዋ?
0: 3፣ 4፣ 6 የለዋን።
1: ቁፅሪ 5
0: ናይ ስፖርት ሕቶ እያ? ስፖርት ክትደሓን ዲኻ?
1: ብዙሕ ኣይኮንኩ ስፖርት።
0: ዕድልካ ክትፍትን በልከም ብበልካ። ኣብ ናይ ግድብ ይቕሬታ፣ ኣብ ናይ ምድብ ግጥማት ኩዕሶ እግሪ ዋንጫ ዓለም 2026 ክንደይ ሸቶታት ተመዝጊቡ?
1: ናይ ትንደልካኒ
0: ኣብ ናይ ምድብ ግጥማት ኩዕሶ እግሪ ዋንጫ ዓለም 2026 ክንደይ ሸቶታት ተመዝጊቡ?
1: እዚኣ ስረባት ቀይረየለና ሲቦን እዮ
0: መቐያር ሲትካልንያ ይቕሬታ
1: ቸይስ ምረፅ ዘለ
0: የብላን ምረፅ
1: መክዝምት እየ ማለት እዩ
0: ገምተን
1: ኣስታት ስታረበት
0: ኣይኮነን
1: ምቑሩብካ ትስ ሃበና ቁሩብ ንትሕት ዶ ክንልዕል
0: ላዓል
1: ከባቢ 85
0: ኣይኮነን ናይ መወዳእታ ዓድል
1: ከባቢ 120
0: ኣይኮነን 215
1: እዩ
0: ይቀኒልና ተሳትፎ ኣይፈለየና ሊ ግዜ ትዕወት ተስፋ ንገብር ዮናታን ይቀኒልና ናብ ካልእ ደዋለ ክንሰግር ኢና ሎ
2: ሎ ከመይ ውዒሎ
0: ግርም መን ክብል
2: ሚካል ካብ ዓዶ እየ
0: ሚካል መን
2: ሚካል ተወልደ ካብ ዓዶ እየ
0: ካብቲ ኮለጅ ዲኻ ኣብ ከተማ
2: ካብ ከተማ እምበር
0: ከመይ ኣሉ ክራማት
2: ክራማት ዳርጋ የለን
0: ብዙሕ ኣይኮነን
2: የለን ክራማት
0: እዋ ናይ ሎም ዘመን ናብ ገሊ ቦታታት ቅርብ ትርር ኢለ እያ ዘላ
2: ብጣዕሚ
0: ሓራይ ሚካል ተስፋ ገብር ትዕወት በሊ ቁፅሪ ምረፅ ቀዳማይ ደረጃ
2: ቁፅሪ እንደይ ህሉ
0: 1 2 7 8 9 10
2: ቁፅሪ 2
0: ስፖርት እያ ከም ብበልከ ኣብ 2008 ኣብ ቤይጂን ቻይና ኣብ ዝተካየደ ውድድር ኦሎምፒክስ ኣብ ውድድር ምሕምባስ 8 ወርቂ መዳልያታት ዝዓተረ ኣሜሪካዊ ሓምባሳይ መን ይበሃል? ኣብ ቤይጂን ቻይና ኣብ ዝተካየደ ውድድር ኦሎምፒክስ ኣብ ውድድር ምሕምባስ 8 ወርቂ መዳልያታት ዝዓተረ ኣሜሪካዊ ሓምባሳይ መን ይበሃል? ብብዝሒ ወርቂ መዳልያታት ብምዕታር ኣብ ቀዳማይ ደረጃ ዘሎ ኣትሌት እዩ
2: ክንሪኦም ሓትት
0: ኣራይ

0: ኩለን ሃገራት ዓለም ንሽጥታት ዘላቐ ልምዓት ውድብ ሕብራት ሃገራት ከተግብርኦ ብሕጊ ይግደዳ የን ሓቂ ወይ ሓሰት ኣለኹ ዶ ሚካል?
1: ኣለኹ ኣለኹ ኣለኹ ሰማዓካ ኣለኹ።
0: መልስ በሊ
1: ንሓትት ኣለና ሃርይ ክቕርብ ኣነፅረልና እስኪ ማሲ
0: ካሕቶ ነፅርቲ ኮነትን
1: ንደይ
0: ኣበይ ናይ መዳያ ዘይነፀረት
1: ማለትሽታት
0: ዘላቕ ልምዓት ዝበሃል ትፈልጥ የ ዲኺ?
1: ዎ እሳ ነራ ዘይነፀረት
0: እዚ ሳስተይናብል ዴቨሎፕመንት ጎልስ ድብሎ እዩ ብእንግሊሽ
1: እንታይ ዝበሃል
0: ሳስተይናብል ዴቨሎፕመንት ጎልስ
1: ሳስተይናብል ዴቨሎፕመንት ጎልስ
0: ማታ ጊዜ ከይዳ እንደዳ
1: ቀሪብና ቀሪብና
0: ማታ ጊዜ ከይዳ ኣላ ሚካል ከነውፃኪና
1: ሓቂ ድ ሓቂ
0: ሓቂ ኣይኮነትን ሓሶት እያ። ምክንያቱ ኣብ ወለንታዊ ተበግሶ ናይ ሃገራት እዩ ዝምርኮስ ፈቃደኛታት ዝኾና ሃገራት እየን ዝኣትዎ ሚካል። ካልእ ግዜ ትዕወት ተስፋ ንገብር ይቀኒልና ናብ ካልእ ደዋሊ ክንሰግር ኢና። ሄሎ
2: ሎ
0: መርሓባ መልሳ መስመር
2: መርሓባ
0: መን ክብል?
2: ሰመረ
0: ሰመረ መን
2: ተቕሉ
0: ካበይኻ ሰመረ?
2: ካብ ኣፋዕበት
0: ኣፋዕበት ሓራይ ሰመረ ቁፅሪ ምረፅ ቁፅሪ 1 7 8 9 10 ኣለዋ። 7 እዚኣ እውን ልክዕ ከም ናይ ሚካል ቁኑዕ ወይ ጌጋ ኢልካ ኢኻ ክትምልስ ሓንቲ ዕድል እያ ዘላትካ ማለት እዩ። ከም ዝበልካ እየ ኮሌጅ ሕክምናን ስነ ፍልጠት ጥዕናን ኦሮታ ንቤት ትምህርቲ ሓፈሻዊ ሕክምናን ሕክምና ስንን ኦሮታ ከምኡ ውን ንኮሌጅ ስነ ፍልጠት ጥዕና ኣስመራ ብምፅምባር ዝተመስረተ እዩ። ቁኑዕ ወይ ጌጋ?

0: ጥዕናን ኦሮታ ንቤት ትምህርቲ ሓፈሻዊ ሕክምናን ሕክምና ስንን ኦሮታ ከምኡውን ንኮሌጅ ስነ ፍልጠት ጥዕና ኣስመራ ብምፅምባር ዝተመስረተ እዩ ቁኑዕ ወይ ጌጋ ቁኑዕ ቁኑዕ መልሲ ኣብ 218 እዩ ተመስሪቱ ሕጂ ድማ ኣብዚ 226 ንሓምሻይ ግዜኡ ተምሃሮ ኣመሪቑ ኣሎ ሰመረ ኣብ ቀዳማይ ደረጃ ናይ 110 ካርድ ሞባይል ተዓዊትካ ኣለኻ ናብ ካልኣይ ደረጃ ንስገር ኣራይ ኣብ ካልኣይ ደረጃ ቁፅሪ 1 ቁፅሪ 5 6 8 9
1: 10
0: እዚኣ ምርጫ እንድያ ንተስፋ ግብር ትዕወት ሓንቲ ዕድዳ ዘላትካ ማለት እዩ ሃንበበልካ እየ ኣብ ሕቡራት መንግስታት ኣሜሪካ ዝለዓለ ዝርግሐ ሕትመት ማለት ሃርድ ኮፒ ሰርኩሌሽን ዘለዋ ጋዜጣ ዓይነት እያ ሀ ዋል ስትሪት ጆርናል ለ ደ ኒውዮርክ ታይምስ ሀ ኒውዮርክ ፖስት መ ዩኤስኤ ቱደይ
1: ሓንቲ ምርጫ ባጉድለ
0: ሓንቲ ምርጫ ክጉድለልካ ኣረ ዩኤስኤ ቱደይ ኣጉዲልና ኣለና
1: እዚ ኒውዮርክ ታይምስ መንመና
0: ዋል ስትሪት ጆርናል ኒውዮርክ ታይምስ ኒውዮርክ ፖስት

0: ኒውዮርክ ታይምስ።
1: ኒውዮርክ ታይምስ። አይ ኮነትን ዎል ስትሪት ጆርናል ያ ሰመረ ካብ 555 ሽሕ ክሳብ 697 ሽሕ ቅዳሕ ንመዓልቲ ከም ትሸይጥ እዩ ዝንገረላ ዝርግሓ ሰፊሒ ማለት እዩ። ነመስግነካ ካልእ ግዜ ትዕወት ተስፋ ንገብር ይቀኒልና ካልእ እንደዋ ኣለና። ሄሎ
0: ሄሎ፣
1: መርሓባ። መልሳ መስመር መን ክብል?
0: ሄርማን።
1: ሄርማን መን?
0: ኣማኒኤል።
1: ከቢኻ ሄርማን?
0: ካብ ናፋ።
1: ኣረ ሄርሞን ከመይ ኣሎ ናቕፋ?
0: ፅቡቅ ኣሎ ምላኽ መስሎ።
1: ክራማት ከመይ?
0: ድሃኒ ፅቡቅ ኣሎ።
1: ኣርማ ኣሎ ማይ
0: ወስሕቲ ኢሉ
1: ትሕቲ ኢሉ ኣርማ ኣሎ። ኣራይ ቁፅሪ በልመረት ቁፅሪ 1 8 9 10 ኣለዋ።
0: 8
1: 8 ምርጫ እንድያ ሓንቲ ዕድል እያ ዘላ ትካ ተጠንቂካ መልስ ከም ብበልካ እየ። ኣባ ዕዝራንን ከምኡውን ኣቡነ ኣንበስ ዝበሃሉ ባህላውያን ፅምብላት ኣበይነት ንኡዘባታት ናይ ኤርትራ ይበዓሉ? ሀ ንኡዘባታት ሃይኮታን፣ ንኡዘባ ድገን፣ ለ ንኡዘባ ሽዕብን፣ ንኡዘባ ጋሕቴላይን፣ ሀ ንኡዘባ ሃበሮን፣ ንኡዘባ ሓልሓልን፣ መ ንኡዘባ ዓድኳላን፣ ንኡዘባ ሰንዓፈን።
0: መ ንኡዘባ ዓድኳላን፣ ንኡዘባ ሰንዓፈን።
1: ቀኑዕ መልሲ። ፅቡቅ ሄርሞን። ንዞባ ዓዲ ኋላን ንዞባ ሰንዓፈን ንያታ መልሲ። ኣየላ በኻያን
0: ኣዋ
1: ትፈልጦ ድያቲ ፅምብላት?
0: ኣ ብርያ ነ ሕጂ ኣብ ሞባይል
1: ኣሪኻ ነርካ። ፅቡቅ ሓረ ሄርሞን እሞ ንቐፅል ናብ ካልኣይ ደረጃ
0: ኣዋ ንቐፅል።
1: ሓረ ቁፅሪ ምረፅ። ኣብ ካልኣይ ደረጃ ድማ
0: ክንደይ ክንደይ ኣለ?
1: 1 6 8 9 10 ኣለ።
0: 8 ተጠቅ
1: ተማሃራይ ዲኻ?
0: ኖ ሓኪም እየ።
1: ሓኪም? ሎሚ ናይ ሓካይም እያ ዘላ ኣቀዲሞ እውን በዓል ሰላም ደው ኢሎም ነሮም ካብ መቐርካ ግሩፕ እዮም ነሮም ሰም 8 ሰባት ስኻ በይና ሃርያ ኣለ
0: ኣለው ኣለው ግሩፕ ኣለው።
1: ሓካይም ድዮም?
0: ወ ኩላ ሓካይም እያ።
1: ክንደይ ትኾኑ? ኣሎ ኣብታ ገዛ
0: 6 ኣለና።
1: 6? ማዓት ሓካይም እዩ ሞ ተዘርጊሐ ደሎ ኣብ ኩሉ ቦታታት
0: ኣብ ኩሉ ቦታታት እዩ።
1: ፅቡቅ እሞ ከም ብበልካ ስፖርት እያ እዚኣ ፍሉጥ እዩ ክትምልሶ ኢኹም ስፖርት ፎቶ ኢኹም ሓካይም ሰሚዕና።
0: ኣዋ
1: ኣራይ ከም ብበልካ
0: ኣራይ
1: ኣብ ዋንጫ ዓለም 226 ብድምር ክንደይ ግጥማት ተኻይዱ? እዚኣ 2

0: እድል ያዘላትካ ተጠንቀቃ መለስ።
1: ራይ ምርጫ ይብላንሽ
0: የብላን
1: ብድምር ኩለን ማለት ይምሽ
0: ልጅ መርስ ጋ ዋንጫ
1: ኦኬ ከሳም ወዳታ ዲው ወላ
0: ስጋም ወዳታ ካም የጀመርታ ስጋ ትወዳ ተጫወታ
1: ኦኬ
0: ያርማን
1: አው አለ ሆን
0: ላር
1: አው ኩለን ኩል
0: አሸጊራ ዲያ
1: አው ቢንምር ኮይና እንደ እጂ ተንተን ሀገራ ዲን ተንተሳተፋ ሀገራ ኩል ማለት ዲ ወላ
0: ውድድራት እንዴት ወለላ እንዴ ግጥማት ተካይዱ ውድድር እንዴ ግጥማት
1: ተካይዱ እንዴ ግጥም ተካይዱ
0: አዋንጫ ዓለም 2016 ብድምር ከእንደ ይግጥማት ተካይዱ ያትብልታ አንተ
1: تسعن حالا
0: هاي كونان حنتعدل صاكه

0: መጀመርያ ጴጥሮሳ ንሽተይ ግዜ ክወና
1: ሳላሳ ካሊት ክንበኩም ኢናታ ግዜ ከዳትና ስለ ድኾነት ንዓና እውን
0: ኮሩኮይ ተጋማገምኩም ገለ
1: ከመይ ማለት እቲ ሬንጅ ክንደይ ተኮይኒ ተጋማጊምካ ትብሎ?
0: ኣዋ ናይ ሓሙሽተ ገለ ፍልሊ
1: ናይ ሓሙሽተ ሳይ ተጋማገምካ
0: ተጋማገምኩም ምስ
1: ሞሄርሞን እታ ግዜ ከይዳትና ስናይ ቅሬቱ ሓንቲ ቀልጥፍ ትዛረብ ፈትን
0: ሚትን እስከ ፅናሕበል ፅናሕበል ሓራይ
1: እሞ ኣብ እስክሪን ሕጂ 20 ካሊት ክንበኩም ኢና
0: ዳ
1: ኣኺላ በዕላ ክትተመልሲ ስለተርእየና ብኣ ክንጋላገል ኢና ክንጅምር ኢና ኣብ እስክሪን ኣትያ ደላ ሂርሞን 15 ካሊት ተሪፍኩም ኣሎ ሓሙሽተ ካሊት ተሪፍ ኣላ
0: 17 ትብላላቲ ብ
1: ሞታ ግዜ ኣኺላ ኣላ ሄርሞን ካብቲ ኣነ ዝህበካ
0: 110 ዶ ክንብል
1: ኣይኮነትን 104 እያ

ሰዓት 9 ኣኺሉ ዜናዊ መሰናድኦናን ፍልማ ኣለና ዝኽበርኩም ተዓዘብትና ከም ያምፂኹም ንሎሚ ረቡዕ 26 ናሓሰ ዝተዳለዎ ዜናታት ውሽጢ መፃን ሒዘልኩም ቀሪበ ዘለኹ ፊልሞን ዞም እየ ንምክታልኩም ብኽብርና ዓደምኩ ብቐንዲ ርእሰ ዜና ፍላ ብቕዓት ትምህርቲ ይክብ ንምባል ብዝለዕለ ከም ዝስራሕ ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ገሊፃ ኣማሕዳር ዞባ ጋሸባርካ ኣምባሳደር ማሕሙድ ዓሊ ሑሩይ ምስ ነበርቲ ርብዳብ ትግባር መደባት ልምዓት ዘት እዩ ነበርቲ ከተማ ባረንቱ ሽፋን ሃብቲ ገረብ ከተማኦምን ከባቢኦምን ምስሳን ናይ ምግራብ መደባት የካይዱ ኣለዉ ኢራንን ዑማንን ኣብ ጉዳይ ብመፃብ ሆርሙዝ ዝካየድ ምንቅስቃስ ንግዳውያን መራኽብ ከም ተረዳዳእ ገሊፀ ቻይናን ህንድን ኣብ ጉዳይ ዘከራኽረን ዶብ መበል 25 ዙርያ ፍሉይ ይርክብ ኣካይደን

0: ዕጡቕ ጉጅለ ሓይልታት ዲሞክራስያዊት ሶርያ ዕጥቁ ብምውራድ ናብ ሲቪላዊ ህይወት ተጸንቢሩ። ዝርዝር ዜና ብቕዓት ትምህርቲ ክብ ንምባል ብዝለዓለ ከም ዝስራሕ ሚኒስተር ትምህርቲ ኣብ ኣስመራ ብዝተኻየደ ገምጋም ጨናፍር ዞባታት ገሊጻ ወኪል ኤርና ዮናታን ዕብዮ ዘዳልዎ ዜናዊ ትሕዝቶ ኣሎ ፍርቱና ዓንዶም ከተቕርቦ እያ።
1: ብቕዓት ኣገልግሎት ትምህርቲ ከም ንምባልን ምዕሩይነት ዝርግሑ ንምርግጋፅን ዝካየድ ፃዕሪ ብዝለዕለ ከም ዝድፋእ ኣሉ ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ብ24/26 ናሓሰ ኣብ ዝተኻየደ ገምጋም ትግባር መደባት ጨናፍር ዞባታት ኣብ ዓመተ ትምህርቲ 2025-2026 ገሊጻ። ኣብቲ ሚኒስተር ዞባዊ ምምሕዳራት ኣምባሳደር ዓብደላ ሙሳ ዝተሳተፎ ኣብ ኣዳራሽ ማእከላይ ቤት ፅሕፈት ሚኒስትሪ ትምህርቲ ዝተኻየደ ኣኼባ ዶክተር ሓሊማ እቲ ዕላማ ኣብ 6 ዞባታትን ቤት ትምህርቲ ዋርሳ ይከኣሎን ዝተሰላሰለ ንጥፈታት ብዕምቆት ብምግምጋም ብልጫታት ንምዕቃብን ድኻማት ንምፍዋስን ከም ዝኾነ ኣብሪሃ። ኣገልግሎት ትምህርቲ ኣብ ሃገርና ብተራን ኣበርክቶን መሻርክቲ ኣካላት ብሓፈሻ ሚኒስትሪ ዞባዊ ምምሕዳራት ድማ ብቐንዱ ከም ዝዕወት ዝሓበረት ሚኒስተር ሓሊማ ዝርግሐ ኣገልግሎት ትምህርቲ ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ብዓይነትን ቁፅርን ንምዕባይ ይስራሕ ከም ዘሎ ብምንፃር ተሳተፍቲ ነቲ መስርሕ ዝሕግዝ ሃናፅር ዩቶታትን ሓሳባትን ክህቡ ኣዘኻኺራ። ሓለፍቲ ጨናፍር ዞባታት ብወገኖም ብቕዓት ትምህርቲ ንምምሕያሽን ብቅድመ ትምህርቲ ዘይሓለፈ ተማሃራይ ክህሉን ዝተሰላሰለ መደባት ንሓደስትን ገዳይምን መምሃራን ንዝተዋሃበ ስልጠናታት ከምኡ ውን ንዝተኻየደ ሱፐርቪዥናዊ ንጥፈታት ዝምልከት ብኣሃዛት ዝተሰነየ ፀብፀባት ኣቕሪቦም። ተሳተፍቲ ድሕሪ ዘካየድዎ ዘተ ኣገልግሎት ቅድመ ትምህርትን ብቋንቋ ኣደ ዝውሃብ ትምህርትን ኣገዳስነቱ ተራእዩ ንምሕያሉ ዝተበጋገሰ ስራሕ ክድፋኣሉ ንመምሃራን ዝውሃብ ስልጠናታት በብደረጅኡ ክሕይል ከምኡ ውን መሳለጥያታት ኣብያተ ፈተነ ክማላእ ተላብዮም። ሚኒስተር ዞባዊ ምምሕዳራት ኣምባሳደር ዓብደላ ሙሳ ኣብ ዝሃቦ ቃል መምሃራን ኣብ ምምዕባል ዓይነታዊ ትምህርቲ ታሪካዊ ሓላፍነቶም ከተግብሩ ወለዲ ድማ መስርሕ መምሃርን ምስትምሃርን ንምድንፋዕ ክነጥፉ ኣዘኻኺሩ።
0: ኣብ ማሕዳር ዝወጋሽ ወርካ ኣምባሳደር ማሕሙድ ዓሊ ሕሩይ ብ23 ከምኡን 24 ናሓሰ ኣብ ንእዞባ ፎርቶሳዋ ኣብ ዝገበሮ ዕደት ምስ ነበርቲ ርብዳብ ትግባር መድባት ልምዓትን ተራኮምን ዘትዩ። ኣብቲ ኣጋጣሚ ኣምባሳደር ማሕሙድ ኩነታት ክረምታዊ ሕርሻ ትሕቲ ቅርፂ ኣሕዳሪት ቤት ትምህርቲ ፎርቶ ከምኡውን ብወፍሪ ተምሃሮን ልምዓት ዝተዓመን ንጥፈታት ምዕቃብ ሓመድን ማይን ድሕሪ ምዕዛብ ኣብ መፃኢ ብዛዕባ ዝትግበሩ መድባት ምስ ዝምልከቶም ሓለፍትን ወከልቲ ህዝብን ተዘራሪቦም። እቲ ርክብ ኣብ ተጠቃምነት ትካላት ማሕበራዊ ኣገልግሎት ዘሎ ውድሆታትን መፍትሒታቱን ጠንቂ ትሑት ተሳታፍነት ኣብ ትምህርቲ ከምኡውን ማሕበራዊ ጠዋም መነባብሩ ዜጋታት ንምምሕያሽ ዝውሰድ ዘሎ ተበግሶታትን ገስጋሱን ዘተኮረ እዩ ነይሩ። ነበርቲ ብወገኖም ኣብ ማእከላይ ቦታ ተጠርኒፎም ርጉእ ህይወት ክመርሑ ዝወፀ መደብ ንክዕወት ምንጭ ዝስተማይ ክፅገነሎም ትካል ጥዕና ክዋደደሎም መምሃራን ቅድመ ትምህርቲ ክቕረቡ ስሩዕ ኣገልግሎት ክታበ ዝረኽብሉ ባይታ ክፍጠር ከምኡውን ፀገም መጓዓዝያን ኣገልግሎት ተንቀሳቀሲ ቴሌፎንን ክሕሰበሉ ዘኻኺሮም። ግዜያዊ ኣመሓዳር ንእዞባ ፎርቶሳዋ ኣቶ ኣረጋይ መብራህቱ ብወገኑ ኣብቲ ከባቢ ዘሎ ሕፅረታት ንምምላእ ይስራሕ ከም ዘሎ ብምጥቃስ ክሳብ መሊኡ ዝፍታሕ ተዋዲድሎም ንዘሎ ናይ ትምህርቲ ዕድል ብግቡኡ ክጥቀምሉ ከምኡውን ኣብ መደበር ጥዕና ሞሎቤር መፀበይ ነፍሲ ፅራት ንምህናፅ ክዋስኡን ብግቡኡ ክጥቀምሉን ኣተሓሳሲቦም። ነበርቲ ከተማ በረንቱ ሽፋን ሃብቲ ገረብ ከተማኦምን ከባቢኦምን ምስሳን ብጉጅለታት ተወዲቦም ናይ ምግራብ መደባት የሰላስሉ ኣለዉ። በዓል ስልጣን ኣግራምን እንስሳ ዘገዳምን ኣብ ንኡዞባ በረንቱ ኣቶ መሓሪ ዮሃንስ ኣብ ዝሃቦ ሓበሬታ ብወፍሪ ተምሃሮ ንልምዓት ኣብ ጎቦ ኣለሽን ከባቢኡን ብጠቕላላ እስታት 49,000 ሜትሮ ክቦቕ ናታዊ ዛላ ብሓመድን ቅሬታ 6641 ሜትሮ ክቦ ከትርን ክስራሕ ከሎ ልዕሊ 98,000 ጎዳጉዲ ከም ተኸዓ ተሓቢሩ። ሎሚ ዓመት ክራማት ኣብቲ ንእዞባ 108,000 ሃገራት ብህዝቢ ሰራሕተኛታት መንግስቲ ሓይልታት ምክልኻልን ካልኦት መሻርክትን ክትከል መደብ እኳ እንተነበረ ብሰንኪ ምድንጓይ ዝናብ ዛጊት 32,000 ፍልስታት ጥራይ ከም ተተኽለ ብምግላፅ ሳዕቤናት ክሊማዊ ለውጢ ንምብዳህ ኩሉ ኣካል ሕብረተሰብ ተሳታፍነቱ መደባት ምግራብን ምክታሉን ክዕዘዝ ተላብዩ። ነበርቲ ብወገኖም ኣገዳስነት ገረብ ኣብ ምግታእ ሳዕቤናት ክሊማዊ ለውጥን ምስሳን ስነ ህይወታዊ ብዙሕነትን ብምግንዛብ ነፍሲ ወከፍ ዜጋ ተፈጥሮኣዊ ፀጋታት ከባቢኡ ናብ ንቡር ንምምላስ ውዳበታቱ ኣሓይሉ ብውህደት ክሰርሕ ኣዘኻኺሮም። ሚኒስትሪ ሕርሻ ኣፍልጦ ሓረስቶት ኣብ ሓመድ ኣልቦ ሕርሻን ብልጫታቱን ንምብራኽ ዝዓለመ ስልጠና ብ25 ሓሰብ ከተማ ደቀ ምሓረ ወዲቡ።

ሚልዮናት ከም ተመዛበሉን ይግለጽ። በቲ ክስተት ኣብ ትሕቲ ቅርፂ ሶርያ ልዕሊ 200 ቢልዮን ዶላር ዝግመት ዕንወት ከም ዝወረደ እውን ይጥቀስ። ኣውስትራልያን ኢንዶኔዥያን ኣብ ምክልኻልን ፀጥታን ምትሕባርን ከስፋሓ ተሰማሚዐን። እቲ ሚኒስትራት ምክልኻልን ጉዳያት ወፃእን ክልቲአን ሃገራት ሎሚ 26 ሓሰብ ከተማ መልበርን ኣውስትራልያ ብዘካየድዎ ዝርብ ዝተበፅሐ ስምምዕ ሓበራዊ ወታደራዊ ልምምድን ስሩዕ ፀጥታዊ ምምኽኻርን ከካየዳ ዘጠቓልል እዩ። ብዘይካዚ ክልቲአን ሃገራት ማያዊ ፀጥታዊ ግዛኣትን ንምውሓስ ብሓባር ከም ዝሰርሓ ኣብቲ ርክብ ኣፍሊጠን ኣለዋ። ተኸቲሙ ዘሎ ስምምዕ ዝምድና ንምምዕባል እምበር ንካልኦት ሃገራት ብኣሉታ ከም ዘይፀሉ ክልቲአን ሃገራት ሓቢረን ኣለዋ። ኣብ መንጎ ኣሜሪካን ካናዳን ዝተኸስደ ንግዳዊ ዘይምቅዳው መሊሱ ከም ዝኸረረ ይግለጽ ኣሎ። እዚ ዝተሓበረ ፕረዚደንት ዶናልድ ትራምፕ ሃገሩ ኣብ ልዕሊ እታዊ ፍርያት መካይን ካናዳ ወሲናቶ ንፀነት 25 ሚታዊት ቀረፅ ናብ 50 ሚታዊት ክብ ከም ተብሎ ድሕሪ ምጥንቃቅ እዩ። እዚ ንንኣሽቱን ዓበይትን መካይን ከምኡውን መቃየር ኣቑሑ ዘጠቓልል መደብ ካብ ፈለማ ዝመፅእ ዓመት ክትግበር ከም ዝኽእል እዩ ፕረዚደንት ትራምፕ ኣሚቱ ዘሎ። በቲ ስጉምቲ ዝተቆጥዐ መንግስቲ ካናዳ ቁጠባዊ ረብሓታት ሃገሩ ንምሕላው ኣብ ልዕሊ 700 ፍርያት ኣሜሪካ ወሳኺ ቀረፅ ከም ዝገበረ ገሊጹ ኣሎ። እዚ ካብ 15 ክሳብ 50 ሚታዊት ዝዘርጋሕ ቀረፅ ካብ ዝመፅእ 8 መስከረም ተግባራዊ ከም ዝኸውን ቀዳማይ ሚኒስተር ማርክ ካርነይ ኣፍሊጡ። ብዘይካዚ ከም ኣካልቲ ናይ መልሰ ግብሪ ስጉምቲ ካናዳ ንገለ ክፍላት ሃገር ኣሜሪካ ክትቦ ፅንሐት ኣገልግሎት ኤሌክትሪሲቲ ክተቋርፆ ከም ትኽእል ኣጠንቂቓ ኣላ። ንግዳዊ ዘይምቅዳው ክልቴን ሃገራት ፕረዚደንት ትራምፕ ኣብ ዝሓለፈ ቅረባ መዓልትታት ኣብ ልዕሊ ዝተወሰነ እታዊ ፍርያት ካናዳ ናይ 50 ሚታዊት ቀረፅ ድሕሪ ምውሳኑ ከም ተበገሰ ፀብፃባት የረድኡ። እዚ ተፈጢሩ ዘሎ ንግዳዊ ዘይምቅዳው ንመጠንቲ ኣብ መንጎአን ዝካየድ ንጥፈታት ንግዲ ብከቢድ ካሃስዮ ከም ዝኽእል ክኢላታት ይእምቱ። ክልቲአን ሃገራት ኣብ 225 ልዕሊ 720 ቢልዮን ዶላር ዝግመት ንግዳዊ ምልውዋጥ ከም ዘካየዳ ይጥቀስ። ማሊ፣ ኒጀርን ቡርኪና ፋሶን ዞባዊ ፀጥታ ንምውሓስ ምትሕጋዘን ከስፋሓ ተረዳድአን። ክልቲአን ሃገራት ኣብዚ ምርዳእ ዝበፅሓ ኣብ ዞባ ሳሕል ናይ ምዕራብ ኣፍሪቃ ዘካየ ሽበራዊ መጥቃዕትታት ከም ዝወሰኸ ብምጥቃስ እየን። ነቲ መደብ ንምትግባር ሓባራዊ ማእከላይ እዚ ከቑማን ተወሳኺ ናይ ሓባር ሰራዊት ከዋፍራን ምዃነን ኣፍሊጠን ኣለዋ። ኣብቲ ከባቢ ዝካየድ ሽበራዊ ተርእዮታት ኢድ ግዳማውያን ሓይልታት ከም ዘለዎ ዝገለጻትን ሃገራት ንምምካቱ ወታደራውን ፀጥታውን ጥምረተን ከም ዘሕይላ ነፂራን። ማሊ፣ ኒጀርን ቡርኪና ፋሶን ከም ኣካልቲ ሓባራዊ ሓይሊ ንምቓም ኣብ 223 ዘኸተመኦ ስምምዕ ኣብ ዶባተን ልዕሊ 5,000 ናይ ሓባር ሰራዊት ኣዋፊረን ከም ዘለዋ ፀብፀባት ይረድቡ። ሰለስተን ሃገራት ኣብ መሬተን ዓስኪሩ ንዝነበረ ሰራዊት ፈረንሳ ብምውፃእ ምስቲ ሃገር ዝነበረን ፀጥታውን ወታደራውን ውዕላት ድሕሪ ምብታኸን ኣብ ልዕሊየን ዝካየድ ግዳማዊ ተፃብኦታት ከም ዝወሰኪ እዩ ዝግለጽ። ፈረንሳ ንሉዓላውነተን ዝፀባእ ስላዮን ንጥፈታት ከም ተካይድ እተን ሃገራት ብተደጋጋሚ ክኸሳ ፀኒሐን እየን። ኣብ 225 ኣብ ኣህጉር ኣፍሪቃ ኽሊማዊ ምምዝባል ብዘሰዓቡ ሓደጋታት ልዕሊ 3,000 ሰባት ከም ዝሞቱ ፀጻብ ውድብ ሕብራት ሃገራት ገሊፆም። በቲ ክስታት ልዕሊ 13 ሚልዮን ሰባት ብኣሉታ ከም ተፀሉ ዝጠቐስቶም ፀብፀባት ልዕሊ ፍርቂ ናይቲ ክሳራታት ብሓደጋ ዕለቕለቕ ከም ሰዓበ ይረድኡ። ኣብ ዝሓለፈ ዓመት ዞባ ሰሜን ኣፍሪቃ ብኽቱር ዋዒ፣ ዞባ ምዕራብ ኣፍሪቃ ድማ ብዕለቕለቕ ከም ተጠቕዑ ተገሊጹ ኣሎ። እዚ ከምዚ ኢሉ እንከሎ ብሰንኪ ክሊማዊ ንውፂ ልዕሊ 90 ሚታዊት ኩምራታት በረዳ ኣህጉር ኣፍሪቃ ከም ዝመኸኸ ፀብፀባት የረድኡ። መጠን ምልኣት ማያዊ ኣካላት እውን ካብ 1999 ክሳብ 225 ዓመታዊ ባእስታት 4 ሚሜ ክውስኽ ምፅንሑ እቶም ፀብፀባት ብተወሳኺ የረድኡ። ሳዕቤናት ክሊማዊ ንውፂ ብደረጃ ዓለም ዓመት መፀንና ገደደ ይመፅእ ከም ዘሎ ዝፍለጥ እዩ። ኣብዚ ዓመት እዚ ኣብ ኣህጉር ኤውሮጳ ተኸሲቱ ንዘሎ ኩትር ዋዕ ብዝተሓሓዘ ሕማማት ልዕሊ 35,000 ሰባት ከም ዝሞቱን ኣስታት 180 ቢልዮን ዶላር ዝግመት ቁጠባዊ ክሳራ ከም ዝወረደ ይፍለጥ። ዜናታት ንምዝዛም ኣርእስተ ዜና ክደግመልኩም። ብቕዓት ትምህርቲ ክብ ንምባል ብዝለዓለ ከም ዝስራሕ ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ገሊጻ። ኣብ ማሕዳር ዞባ ጋሽ ባረካ ኣምባሳደር ማሕሙድ ዓሊ ሕሩይ ምስ ነበርቲ ርብዳብ ትግባረ መደባት ልምዓት ዘትዩ። ነበርቲ ከተማ ባረንቱ ሽፋን ሃብቲ ገረብ ከተማኦምን ከባቢኦምን ንምስሳን ናይ ምግራብ መደባት የካይዱ ኣሎ።

ኢራንን ዑማንን ኣብ ጉዳይ ብነፃ ብሆርሙዝ ዝካየድ ምንቅስቃስ ንግዳውያን መራኽብ ከም ተረዳድአ ገሊጸ። ቻይናን ህንድን ኣብ ጉዳይ ዘከራኽረን ዶ ብመበል 25 ዙርያ ፍሉይ ይርክብ ኣካይደን። ዕጡቅ ጉጅለ ሓይልታት ዲሞክራስያዊት ሶርያ ዕጥቁ ብምውራድ ናብ ሲቪላዊ ህይወት ተጸንቢሩ። ንሳዕቲ ዝተዳለዉ ዜናታት ተዛዚምሎም ዝተረፉ መድባትና ንሓድጎኩም ብወገነይ ሰናይ ምሽት።

0: መራሕትን ልሂቃንን ስርዓት ብልፅግና ንባሕርን ኣፍ ደገ ባሕርን ኣመልኪቶም ወግሒ ፀብሒ ዘቕርብዎም ዘለዎ ሓደስቲ ዘስደምሙ ሓሳባት መትሐዚ ይብሎምን ናትናዩ ክንመልሶ ኢና ኢሎም እናፈከሩ በንጻሩ ድማ ናብ ቀይሕ ባሕሪ ካብ ምኻድ ቀይሕ ባሕሪ ናብ ኢትዮጵያ ከም ዝመፅእ ምግባር ዝብል ሓድሽ ማይ ዘይተዓመ እማመ ሒዞም ቀሪቦም ኣለዉ።
1: የባህር በር ለማግኘት ኢትዮጵያ ወደ ባህር ከምትጓዝ ለምን ባህሩ ወደ ኢትዮጵያ ኣይመጣም የሚሉ ኣማራጮች ይሰማሉ።
0: ኣፍ ደገ ባሕሪ ንምርካብ ኢትዮጵያ ናብ ባሕሪ ካብ እትጓዓዝ ስለምንታይ ባሕሪ ናብ ኢትዮጵያ ዘይመፅእ ዝብሉ ኣማራፀይታት ይስምዑ እዮም። ናብ ገምገም ቀይሕ ባሕሪ ካብ ምኻድ ንባሕሪ ብመስረብ ጌርካ ምምፁ ዝብል ኣማራፂታት ዝቕርቡ ምሁራት ኣለዉ። እዚ ማራፂ እዚ ክሳብ ክንደይ ክዕወት ይኽእል?
1: ወደ ባህር ዳርቻ ከመሄድ ባህሩን በቦይ ቀዶ ዳርቻውን ማምጣት የሚል ኣማራጭ የሚያቀርቡ ምሁራን ኣሉ።
0: ነቲ ዝሓልምዎን ዝብህግዎን ቀይሕ ባሕሪ ብኸመይ ከም ዝውንንዎን ንጹር መንገዲ የብሎምን። ዝጭበጥ ሕጋዊ መርትዖ ስለ ዘይብሎም ሓንሳብ ብሓይሊ ካልእ እዋን ድማ ብሕጊ ብእንካን ሃባን ብታሪክ ብጂኦግራፍ ብበዝሒ ህዝቢ ብልማኖ ወዘተ እናተባህለ ተጋላባጥን ሓድሕዱ ዝጋጮን እማመታትን ሓሳባትን ይቕርቡ።
1: ኢትዮጵያ በታሪክ ኣጋጣሚ የባህር በር ባጣችባቸው ዓመታት ሁሉ ዳግም መተንፈሻ ለማግኘት በህግ
0: ኢትዮጵያ በታሪካዊ ኣጋጣሚ ኣፍ ደገ ባሕሪ ካብ ዝሰኣነትሎም ዓመታት ዳግማይ መተንፈስ ንምርካብ ብሕጊ ብዲፕሎማሲ ብእንካን ሃባን ብኢኮኖምን ብዙሓት ሓሳባት ቀሪቦም ኣለዉ። ካልእ ድማ ምህንድስናዊ ኣማራፂ እዩ። ከምቲ ግብፃውያን መትረብ ስዌዝ መሬት ኩዒቶም መትረብ ብምድላው ዝገበርዎ ነቲ ባሕሪ ስሒብካ ናብ ኢትዮጵያ ክኣቱ ይከኣል እዩ ዝብል ምህንድስናዊ መፍትሒ እዩ።
1: እንደ ግብፁ ስዊዝ ካናል መሬት ቆፍሮ ቦይ በማበጀት ባህሩን ወደ ኢትዮጵያ ስቦ ማስገባት የሚል የኢንጂነሪንግ መፍትሄ።
2: ቀይ ባህር 1000 ኪሎ ሜትር ኦልሞስት ብዙ ሀገሮችን ያካልላል። ስለዚህ ከዛ ውስጥ በኢትዮጵያ ድንበር ጋር ያለው ርቀት ምን ያህል ነው?
0: 1000 ኪሎ ሜትር ገምገም ዘለዎ ቀይሕ ባህሪ ንብዙሓት ሀገራት ይዋስን። ካብ ደቡብ ኢትዮጵያ ክንደይ ዝኣክል ርሕቀት እዩ ዘለዎ? ኣብ ኣርባዕተ ቦታታት 34 43 54 ከምኡውን 63 ኪሎ ሜትር ርሕቀት ኣለዎ። ንሕና መስረብ ክንሰርሕ ከለና ኣብታ ፀበበት ቦታ ኣብ 34 ኪሎ ሜትር ኢና እንመርፅ። ነቲ 34 ኪሎ ሜትር ሰብ ዝሰርሖ መትረብን ወደብን እንተደኣ ተዃዒቱ እቲ ወደብ ኣብ ውሽጢ መሬት ኢትዮጵያ ክስራሕ ይከኣል እዩ። እቲ ወደብ ዝተሃንፀ ማይፍኖ በቃ ተራኺቡ ማለት እዩ። ንቀይሕ ባሕሪ ኣስፊሕናዮ ማለት እዩ።
2: ወደቡን በኢትዮጵያ ድንበር ውስጥ መስራት ይቻላል ከተገነባ

0: በኋላ ውሃው ያው ግራውንድ ብሬኪንግ ሲለቀቅ ይገባል። በቃ ተገናኘ ማለት ነው። ቀይ ባህርን አሰፋ ነው ማለት ነው፣ በሌላ አባባል ማለት ነው።
1: ከዚህ ጀምረን እስከ አሰብ ድረስ ያለው አካባቢ ብንቆፍር ወይም እስከ ቀይ ባህር አካባቢ ያለውን ብንቆፍር ምን ውጤት እናገኛለን?
2: ካብዚ ጀሚርና ክሳብ ከባቢ ዓሰብን ቀይሕ ባሕርን ምስ ንኩዕት ውፅኢቱ ከመይ ክኸውን? ክሳብ ዓሰብ ክሳብ ቀይሕ ባሕሪ ንምኩዓት ቁመቱ፣ ዕምቆቱ፣ ስፍሓቱ ክንደዩ ክኸውን ኢልና ካብ መበገስ ሓሳባት ተመርኪስና ፅንዕናዮ። ካብ ዓሰብ ሰመራ ክሳብ ቱጀራ ዝኸይድ መስመር እዩ። ኣብ ሶማልናትና ዝነበረ ዙቤ ዝበሃል ወደብ ኣሎ። ብኡ እውን ከም ኣማራፂ ክንጥቀም ንኽእል ኢና። ኩሎም ካብ 71 ኪሎ ሜትር ይሓልፉን እዮም።
1: ጠቃሚ እንደ ኣማራጭ ልንጠቀም እንችላለን ከሚለው ኣንጻር ነው። ሁሉም ግን ከ71 ኪሎ ሜትር በላይ ኣይወስዱም። ካፋር ወደ ቀይ ባህር አካባቢ ስንሄድ 71 ኪሎ ሜትር ይሄዳሉ። እነኛ 71 ኪሎ ሜትር ሂደን
2: ካብ ዓፋር ናብ ቀይሕ ባሕሪ 71 ኪሎ ሜትር ምስኩዓትና ዕምቆቱ 150 ጎኑ 180 ሜትሮ ስፍሓት ክህልዎ እዩ። ንዕኡ ኩዒትና ማያት ቀይሕ ባሕሪ ክነምፆ ንኽእል ኢና። ወደብ ፈጢርና ማለት እዩ።
1: የቀይ ባህርን ውሃ ማምጣት እንችላለን። ወደብ ፈጠርን ማለት ነው። አሁን ቀይ ባህር ውሃውን ያንን ቆፍረ ካመቻቸለት
2: ንቀይሕ ባሕሪ ከም መትረባት ስወፅን ፓናማን ኩዒትና ነቲ ማይ ከም ዝመፅእ ንገብሮ። ወደብ ፈጢርና ማለት እዩ። ብምፅዋዕ ክንጥቀም ነይሩ ድሌትና፣ ንሱ ዘይከኣል እንተኮይኑ ግን ባዕልና ወደባትና ክንፈጥር ንኽእል ኢና።
1: ምፅዋዕ ለመጠቀም ነበረ። ያ ካልተሳካ ግን በራሳችን ምን ወደቦች መፍጠር እንችላለን የሚለውን
2: በዞም ልሂቃን ብዛዕባ ዝቀረበ መፅናዕቲ ቅድሚ ምዝራብና ተኸታተልቲ ስርዓታትን ሰብ ፍሉይ ረብሓን ኢትዮጵያውያን ነዝልዒሎሞ ዘለዉ ወፈራ ምውናን ቀይሕ ባሕሪ ብዘይካቶም ፈሊጦም ፀመሙ ሕጋውነትን ሓቅነትን ከምዘይብሉን ከምዘይዕወትሉን ኣፀቢቖም ይፈልጡ እዮም። እዚ ኩሉ ዓወድ በድን ምዕልባጥን ድማ ኮንዶኾን ንዕወት ዘንቀረ ዳኣ እምበር ብሕጊ ይኹን ብሓይሊ ብፍጹም ከምዘይሰልጦም በዞም ፕሮፌሰራትን መሃንድሳትን ቀሪቡ ዘሎ ምህንድስናዊ ሓሳባትን ኣማራፂታትን ሓደ መርኣያ እዩ። እዞም ልሂቃን ከምቲ ግብፃውያን ዝገበርዎ ብምባል እዮም ኣብነታት ዘቕርቡ ዘለዉ። እንተኾነ ናይ ግብፃውያንን በዞም ኢትዮጵያውያን ዝሕለም ዘሎ ሓሳባትን ፈፂሙ ዘራኽብ የብሉን። ግብፃውያን ንመትረብ ስወፅ ኣብ መሬቶምን ኣብ ማያቶምን እዮም ሃኒፆሞ። እዞም ዝሓልሙ ዘለዉ ጎረባብትናኸ ኣብ መሬት መን እዮም መትረብ ክኩዕቱ? ማያት መን ስሒቦም ብመሬት መን እዮም ክሕልፍዎ? ከምቲ ቅጻል ዝምድርዎ ገማግም ቀይሕ ባሕሪ ዝውንንዎን ዝብፅሖም እንተ ደኣ ኮይኑ ንቀይሕ ባሕሪ መትረብ ኩዒቶም ናብ ግዛኣት ኢትዮጵያ ከም ዝኣቱ ምግባር ዝብል ሓሳብ ከ እንታይ ኣድልዮም? ባሕርን ኣፍ ደገ ባሕርን ይብፅሓና ዩ ንምባል ብመራሕትን ሓለፍትን ጉጅለ ብልፅግና ዘይተፋሕሪ ጉድጓድ የለን። ፈራሕ 10 በትሩ ብታሪክ ጂኦግራፍ ስነ ህዝብን ኣልዒሎም ወነንቲ ከም ዝነበሩን ከም ዝግብኦምን ክማጎቱ ይፍትኑ። ብሔር ዓፈርን መሬቱን ሓደ ካብቲ ከም መጣልዒ ክኾኖም ዝፈሓሓርዎ ዘለዉ ኣጀንዳ እዩ። ብሔር ዓፈር ኢትዮጵያዊ ይብሉን ኣለዉ። ነቶም ኣብ ውሽጢ መግዛእታዊ ዶብ ኣብ ገማግም ደቡባዊ ቀይሕ ባሕሪ ዘለዉ ኤርትራውያን ብሔር ዓፋር ከይተረፈ ኢትዮጵያውያን እዮም ክሳብ ምባል በፂሖም ኣለዉ። ክትበልዓ ዝደለኻ ኣባ ጉንባሕ ዛግራያ ትብላ እዩ እቲ ነገር።
3: ይሄ የምታዩት የአፋር ትሪያንግል ይባላል።
2: እዚ ትርእይዎ ዘለኹም ስሉስ ኩርና ዓፋር ማለት ዓፋር ትሪያንግል ይበሃል። ደቂ ዓፋር ኣብ ጅቡቲ ኢትዮጵያን ኤርትራን ኣለዉ። ብስነ ህዝቢ ማለት ዲሞግራፊ እንተዘርኢኹሞ 1.5 ሚሊዮን ህዝቢ ዓፋር ቀይሕ ባሕሪ ከይርኢ ተኸልኪሉ ኣሎ።
3: በመስመር ቀይ ባህርን እንዲያያይ ተደርጎ ይኖራሉ።
4: ከዓሰብ ጀምሮ መቀነቱን ተከትሎ እስከ ዳህላክ ድረስ የዓፋሮች መሬት ነው።
2: ካብ ዓሰብ ክሳብ ዳህላክ ናይ ደቂ ዓፋር መሬት እዩ። ከም ግደ ሓቂ ኤርትራ ዕፅውቲ ማለት ላንድ ሎክ ክትከውን ዘለዋ እምበር ደቂ ዓፋር ኣይኮኑን።
4: እንደውም ሎክ ላንድ መሆን ያለባት ኤርትራ እንጂ የአፋር ህዝብ አይደለም።
1: በጣም ቅርበት ያለው እኛ በደንብ የምንፈልገውን ነገር በቶሎ
2: ኣዝዩ ዝቐረበ ንሕና ብእንደልዮ ብቕልጡፍ ክበፅሓና ዝኽእል ብዓሰብ እዩ። ዓሰብ ድማ ብታሪክ ናይ ኢትዮጵያ ሱልጣናት ኣዳል ዝቆፃፀርዎ እዩ ዝነበረ። ብሙሉእ ገማግም ቀይሕ ባሕሪ እንተላይ ናይ ኤርትራ ብሙሉእ ዝቆፃፀርዎ ኣዳላውያን ዝበሃሉ ደቂ ሓፋር እዮም።
1: The whole coastline, including Air Transport.

0: ኮስት ላይን በሙሉ የሚቆጣጠሩ ታዳሎች አዳል የምንላቸው የአፋር ህዝብ ማለት ነው።
1: ሓደ ነጥብ 5 ሚሊዮን ህዝብ አፋር ቀይሕ ባሕሪ ከይርኡ ተኸልኪሎም ኣለዉ ዝብል መግለፂ መራሒ ብልፅግና ኣፋር ይኹኑ ካልኦት ብሄራት የብዙሑ ይውሓዱ ብተፈጥሮ ይኹን ብሕጊ ኢትዮጵያ ትበሃል ሃገር ትኹን ብሄራታ ቀደም ይኹን ሕጂ ቀይሕ ባሕሪ ኣይምልከቶምን እዩ። መራሕቲ ብልፅግና ምፅኦሞ ዘለዉ ምጉት ንኣህጉራዊ ሕጊ ዝጻረር ኣህጉራዊ ዶባት ሃገራት ዘዘናብልን ንሰላም ርግኣትን ቀርኒ ኣፍሪቃ ዝዘርግን እዩ። ቅድምታ ኢትዮጵያ ተባሂላ ኣብ መበል 19 ክፍለ ዘመን ዝቖመት ሃገርን ኤርትራ ብመልክዕ ፈደሬሽን ብኢትዮጵያ ክሳብ እትጉበጥን ዓሰብ ካብ መሳፍንትን ሃፀያትን ኣቢሲንያ ነፃ ኮይና ብሱልጣናት ደቂ ዓፈር ትመሓደር ዝነበረት ምስ ምእታዊ ጣልያውያንን ምሕንጻፅ መግዛእታዊ ዶባትን ድማ ኣካልታ ብ1890 ዶባታት ዝተነፀረ ኣብ ውድብ ሕቡራት ሃገራት ግዝእቲ ኢጣልያ ሃገር ኤርትራ ተባሂላ ናይ ዝተሰሜት ሃገር ወደባዊት ከተማያ ነይራ። ብ1991 ድማ ከም ኩሉ ክፋላት ኤርትራ ብኸቢድ መስዋእት ህዝቢ ኤርትራ ካብ መግዛእቲ ኢትዮጵያ ሓራ ኮይና ኤርትራዊት ወደባዊት ከተማ ኮይና ትቕጽላላ። እዚ ኩሉ ብዛዕባ ዓሰብ ብኢትዮጵያውያን ዝቕርብ ዘሎ ዓጀውጀው ቅንጣብ ሓቅነትን ሕጋውነትን የብሉን።
2: 1300 ኪሎ ሜትር የቀይ ባህርን ኮስት በተን በተንም ብለው ቢሆን አፋሮች ይኖሩበታል። በኤርትራ ያለውንም በጅቡቲ ያለውንም እስከ ፖርት ሱዳንም ይኖራሉ አፋሮች።
1: ወላኳ ፋሕዝበሉ እንተኾኑ ን1300 ኪሎ ሜትር ገማግም ቀይሕ ባሕሪ ደቂ ዓፋርዮም ዝነብርዎ ኣብ ኤርትራ ጅቡቲ ክሳብ ፖርት ሱዳን ዓፋርዮም ዝነብርዎ። እዛ በዓልቲ ስልጣን ብልፅግና ተወላዲት ኢትዮጵያ ዓፋር እየ ባህሊት እያ። ጂኦግራፍን ስነ ህዝብን ሃገራ ዘይፈለጠት ብዛዕባ ገማግም ቀይሕ ባሕርን ህዝቡን መን ኣበይ ከም ዝነብር ህዝቢ ኣኪባ ተስተምህራላ። ኣብ ኤርትራ ኣየናይ ብሄር ኣበይ ይነብር ሕቶ ኣይኮነን፣ ኣብ ዝመረፆ ብዝደለዮ መንገዲ ይነብራሎን ክነብር እውን እዩ። ከምቲ ናቶም ብብሄር ቋንቋን ሃይማኖትን ዝተሃናኾት ህዝቢ የብልናን። ንኣፍልጦኣን ኣፍልጦቶም ብጌጋ ተስተምህሮም ዘላ ግን እቲ ዝተጠቐሰ ንውሓድ ገማግም ቀይሕ ባሕሪ ኤርትራ ብሄረ ዓፋር፣ ብሄረ ራሻይዳ፣ ብሄረ ሳሆ፣ ብሄረ ትግራን ካልኦት ብሄራትን ዝሓቆፈን ብሓባርን ብስኒትን ዝነብርዎን ምዃኑ ክትፈልጦ ዝግባእ ሓቂ እዩ።
2: እንደዛ ተበትነው ግን የኢትዮጵያ ኬዝን ኢትዮጵያዊ ነኝ ካልክ በቂ ነው።
1: ወላ እኳ ፋሕ ዝበሉ እንትኾኑ ኢትዮጵያዊ የምባል እኹል እዩ። ካብ ፖርት ሱዳን ክሳብ ራስ ዱሜራ ዘሎ ማሕበረሰብ ዓፋር ሓያል ሓላዊ ዶብን ንኢትዮጵያውነት ክብሪ ዝህብን እዩ።
2: ጠንካራ እንደሆነና አሁንም ኢትዮጵያዊነት ትልቅ ክብር የሚሰጠው ጉዳይ ነው። በዛ አካባቢ
3: ከዳህላቅ ጀመረ፣ ከምጽዋ ጀመረ እስከ ታጆርዳ ድረስ ያለውን ከ1000 ኪሎ ሜትር በላይ ያለውን
1: ካብ ዳህላቅ ክሳብ ምጽዋዕን ታጆራን ዘሎ 1000 ኪሎ ሜትር ገማግም ባሕሪ ብዘይካ ህዝቢ ዓፋር ካልኣኡ ዝነብር ህዝቢ የለን። ደቂ ዓፋር ጥራያም ዝነብርዎ
3: ቀይ ባህር ጥራፍ መመሃል ሌላ ማንም ማህበረሰብ ሳይኖር ዓፋር ብቻ ነው መኖርበት በዛ ጠረፍ ላይ።
4: ቀደም ብሎም በአፄ ምኒልክ ጊዜም ቢሆን
1: ኣቐዲሙ ኣብ ጊዜ ሃፀይ ምኒልክ ሃፀይ ሃይለ ስላሴን ኢህኣደግን ኣብ ኢትዮጵያ ኣብ ልዕሊ ዝካየድ ፖለቲካዊ ምንቅስቃሳት ሓያል መርገፂ ዝነበረ ህዝቢ እዩ።
4: ኢትዮጵያ ውስጥ በሚደረገው ማንኛውም ፖለቲካ እንቅስቃሴ ውስጥ በጣም ጠንካራ አቋም የነበረው ህዝብ ነው።
1: እዚ ሰብኣይ ናይ ብሓቂ ኣንፈቱ ስሒት ኣሎ። ታሪክ፣ ፖለቲካ፣ ውትድርና ይተሓዋወሰሎ። ብዘይ ካብ ኢትዮጵያ ኣብ ካልእ ዓፋር ዝበሃሉ የለውን ይብላሎ። ንምዃኑ ንኤርትራን ህዝባን ክወርር ኣንቂሉ ኣገልጋሊ ልኡኽ ስርዓት ብልፅግና ከምዚ ምዝራቡ ዘገርም ኣይኮነን። ንኣይተ ጻድቃን ናሓቶ ግን ኣሎ። ሃፀይ ምኒልክ ኣብ ዘመኑ መዓስ እዋን ምስ ህዝቢ ዓፋር ርክብ ዝነበሮ? ምኒልክ ንደንከልን ዓሰብን ከ ረጊፅዎ ይፈልጥ ድዩ? እቲ መልሲ ኣይፋልን እዩ። ሃፀይ ምኒልክ ግዛኣት ኢጣልያን ዝነበረት ኤርትራን ገማግም ባሕራን ከይረግፅ ምእንቲ ብ1889 ኣብ ውጫለ ዝተገብረ ውዕል ነዚ ሕጂ ተሓዋውሶ ዘሎ ታሪክ እኹል መልሲ እዩ። ዝጠፈሸ ነጋዳይ ናይ ቀደም መዛግብቱ ይፍትሽ ዝብል ምስለ ኣበዋት ንህሉ ኣካይዳ ስርዓት ብልፅግና ዘነፅር እዩ። ባሕሪ ብፃሓናይ ንምባል ዘይተንከፍዎ ርእስቲ የለን። ናይ መወዳእታ መጣልዒት ኢሎም ዝሓሰብዋ ደቂ ዓፋር ኢና ዝብሉ ተረፍ

0: መረፍ ስርዓት ደርግን ተኸተልቲ ብልፅግናን ከምኡ ውን ዓለም ዝጸለመቶም ጀነራላት ኢና ዝብሉ ኣኻኺቦም ዓፋር እትብል መዝሙር ክኽስዋ ይረአዩ ኣለዉ።
1: ዓፋሮች ቦርደር የላቸውም። እኔ ብዙ ጊዜ ከነሱ ጋር ስለቆዮ
0: ዓፋር ዶብ የብሎምን። ኣነ ብዙሕ ጊዜ ምስኦም ስለ ዝነበርኩ ሓደ ዓብ ቀቢላ ካብ ኣፅቢ ውርድ ኢሉ ከነባ ወይ ድማ ፈረስ ድጌ ኣብ ዝበሃሉ ቦታታት ትረኽቦ ካብኡ ሓሊፍካ እውን ካብ ቡሬ ክሳብ ኢራፋይሌ ካብ ኣውሳ ክሳብ ዓሰብ ይርከቡ። ኣብ ዘካይድዎ ናይ ንግዲ ምንቅስቃስ ኣብ መንጎ ዓፋር ዶብ ዝበሃል የለን ከም ዝደለይዎ ይረኸቡን ይነግዱን።
1: ይሄ ቦርደር ኣርቲፊሻል ነው። እንደፈለገ ነው የሚገናኙት፣ የሚንቀሳቀሱት፣ የሚነግዱት፣ የሚሰሩት።
0: ኣብ ገማግም ባሕሪ ዘለዉ ብሔረ ዓፋር ይኹኑ ኣብ ካልኦት ከባቢታት ዝነብሩ ኤርትራውያን ነቲ ካብ ግዜ መሳፍንትን ሃፅያትን ጀሚሩ ክሳብ ዕለተ ናጽነቱ ብኢትዮጵያውያን ገዛእቲ ኣብ ልዕሊኡ ዝተፈጸመ ኣሬሜንነት፣ ግፍዒ፣ ዝምታ፣ ምጽናት ዓሌት ረሲዑ ንኢትዮጵያ ክብሪ ዝህብ ኤርትራዊ ኣሎ ኢሎም ምእማኖም ዘስደምም እዩ። ትማሊ ብሰንኪ ገዛእቲ ስርዓታት ኢትዮጵያ ህዝቢ ዝተሰከሙ ኣድራዕ ዝወግአ እንተረስዐ ዝተወግአ ግን ኣይርስዕን እዩ እቲ መልሱ። ህዝቢ ዓፋር ንመሳፍንትን ሃፅያትን ኣቢሲንያ መሬቱ ዘየድፈረ ኣብ ግዜ ፖለቲካውን ብረታውን ቃልሲ ህዝቢ ኤርትራ ብኣብነት ዝጥቀሱ ሓያላት መራሕትን ተቓለስትን ዘፍረየ ነቶም ምእንቲ ናጽነት ሃገሮም በረኻ ዝወፈሩ ጀመርቲ ሰውራ ኤርትራ ህዝባዊ ሓይልታት ኣብ ከርሱ ዓቂቡ ዝተኸላኸለ ኣብ ጉዕዞ ቃልሲን ናጽነት ምስ ኤርትራውያን ኣሕዋቱ መስዋእቲ ዝኸፈለ ሕጂ እውን ዘይከም ሕልሚ ሰበ ስልጣን ብልጽግና ንላዓላውነት መሬቱን ባሕሩን ብትብዓት ዝከላኸል ዘሎ ኤርትራዊ ህዝቢ እዩ። ርሑቕ ከይክርና ኣብ ቅድሚቶም ኣብ ሓምሳታት መሰልና ረጊጾም ዝጓዕፀፁናን ዝጠለሙናን ውድብ ሕቡራት ሃገራትን ማሕበረሰብ ዓለምን ዳግማይ መሰልናን ናጽነትናን ብድምፅና ዝደራዕናሉን ረፈረንድም ኢትዮጵያዊ ስምዒት ኣለዎ ዝበሃል ዘሎ ህዝቢ ዓፋር ዝረኣየዎንን ውፅኢት ምርጮን ድማ ንሓሶታትን ሕልምን ሰበ ስልጣን ብልፅግናን ዕሱባቶምን ህያው ኣብነት እዩ።
2: ክነሃርኣላ መረቶም ሰነታ ክነሃርኣል ነገደት ኣንፎርሰታ ኣሳኩ ወዲሪ ዓለም ዱረ ተህዮልቱ ዱረሚ ካዳእ ምነታ ያላ ክልዮ ለእኖ ፎርሰት ንምገደኪ ፎርሰት መዳ ዱራ እየን ኣልፎርሳ ኢና ዳሃበት ላ ተርጃዕ ኣኑ ፎርሰት ዮልቱ ዱረሂ ኣወካ ሰዒዲ ፈርሓና ይፈራሓ ቅያስ መሊ ማሉክ ታይሴ ወላ ንሙ ሓያተካይ ታይሴ ሓያተ ኣብሌ
3: ኩሉም ኢትዮጵያ ውስጥ ያሉ ጎሳዎች የባህር በራ
0: ከምዞም ኣብ ኢትዮጵያ ዘለዉ ኣብ ካልኦት ሃገራት ዘለዉ ቀቢላታት ወይ ብሄራት ኩሎም ኣፍ ደገ ባሕሪ ኣለዎም። ኣብ ካልእ ዘለዉ ሶማላውያን ኣብ ህንዳዊ ውቅያኖስ ኣፍ ደገ ባሕሪ ኣለዎም። ናትና ሶማላውያን ግን ኣፍ ደገ ባሕሪ የብሎምን። ኣብ ኢትዮጵያ ዘለዉ ደቂ ዓፋር ኣፍ ደገ ባሕሪ የብሎምን። ኣሕዋቶም ግን ቀይሕ ባሕሪ ኣለዎም። ኣብ ኢትዮጵያ ዘሎ ኦሮሞ ባሕሪ የብሉን። ኣብ ኬንያ ዘሎ ግን ኣፍ ደገ ባሕሪ ኣለዎ።
4: ጅቡቲ ያለው ሶማሌ ግን ቀይ ባህርን ኣክሰስ ያደርጋል። ሶማሌ ያለው ሶማሌ ደግሞ ቀይ ባህርንም።
0: ኣብ ጅቡቲ ዘሎ ሶማላዊ ቀይሕ ባሕሪ ኣለዎ። ኣብ ሶማልያ ዘሎ ሶማላዊ ቀይሕ ባሕርን ህንዳዊ ውቅያኖስን ይውንን። ኣብ ኩሉ ዘሎ ሶማላዊ ባሕር እናተጠቕመ ኣብ ኢትዮጵያ ዘሎ ሶማላዊ እንታይ ስለ ዝበደለ እዩ ተኸልኪሉ ዘሎ?
4: ህዝቢ እዚም ካለ እዚያም ካለ ለምንድን ነው ለብቻ የተከለከለው?
0: እዞም መራሕትን ልሂቃንን ስርዓት ብልፅግና ኣበይ ናይ ዓለም ከም ዝነብሩን ኣበይ ከም ዝተማሃሩን ዘገርም እዩ። ኣብ ሶማል ዘሎ ሶማላዊ ባሕሪ ስለ ዘለዎ ኣብ ኢትዮጵያ ዘሎ ሶማላዊ ባሕሪ ክህልዎ ኣለዎ ዝብል ስነ መጎት ብልፅግና ብኸመይ ክግለጽ? ከም ኣባህልኦም ልኡላውያን ሃገራት ክፈርስ ኣለዎን። ኣብ ክልተ ጎረባብቲ ሃገራት ዝርከብ ናይ ሓደ ብሄር ህዝቢ ዶባት ፈሪሱ ክተሓወስ ኣለዎ፣ ዶባት ክህሉ የብሉን ማለት እዩ። ከም ስነ መጎት ስርዓት ብልፅግና ኣብ ካልኦት ሃገራት ዘሎ ብልጫታት ኩሉ ግድን ኣብ ኢትዮጵያ ክህሉ ኣለዎ። ንመራሕትን ልሂቃንን ስርዓት ብልፅግና ኣነፂርካ ክግለጸሎም ዝድለ ኣብ ኢትዮጵያ ዘለዉ ሶማላውያን ኦሮሞን ዓፋርን ኣፍ ደገ ባሕሪ ንኽረኽቡ ካብቲ ተዓፂኦሞ ኣለዉ ዝበልኩሞም ናይ ኢትዮጵያ ዶባት መሬቶም ሒዞም ኣፍ ደገ ባሕሪ ናብ ዘለዎም መሰልቶም ኦጋዴን ናብ ሶማል፣ ኦሮሞ ናብ ኬንያ፣ ዓፋር ናብ ኤርትራ ወይ ጅቡቲ፣ ቤኒሻንጉል ምስ ግድብ ኣባይ ናብ ደቡብ ሱዳን ክጽምበሩ ኣለዎ ማለት እዩ።

0: እዚ ብመራሕትን ልሂቃንን ስርዓት ብልፅግና ዝቐርብ ዘሎ ዘይቁሩዒ መግለፂታት ነቲ ንደባት ሃገራት ዝምልከት ብ1964 ብሕብረት ኣፍሪቃ ኣብ ዋዕላ ካይሮ ዝጸደቐ ሕጊ ዝጻረርን ዞባዊ ህውከትን ቀውስን ዝፈጥርን እዩ። ከም መግለፂኦም እቲ ብፀቕቲ ኣሜሪካን እንግሊዝን ብ1948 ናብ ኢትዮጵያ ዝተጸንበረ ኦጋዴን ብህንዳዊ ውቅያኖስ ኣፍ ደገ ባሕሪ ንምርካብ ናብቲ ዝነበሮ ግዝኣት ሶማል ክምለስ ኣለዎ ማለት እዩ። ኤርትራ ልዕሊ 1200 ኪሎ ሜትር ገማግም ባሕሪ ትውንን። ኢትዮጵያ ድማ ሃብታም ልሙዕ መሬት ፈለጋ ኣባይ፣ ኣዋሽ፣ ኦሞ፣ ዋቢሸበሊ፣ ባሮን ካልኦትን ኣለውዋ። ንሕና ካብዞም ኣፍላጋትን ልሙዕ መሬትኩምን ምቐሉና ቃሕ ይብሉና ኣለዉ ኣይበልናን። ከምቲ ዝተባህለ ናትና ኣይንህብን ዘይናትና ኣይንደልን እዩ። ነፍሲ ወከፍ ሃገር ይሕመቕ ይጸብቕ እትውንኖ ተፈጥሮኣዊ ሃብትን ጸጋታትን ኣለዋ። ከም ኩለን ኣብ ትሕቲ መግዛእቲ ዝነበረ ሃገራት ኣፍሪቃ ንጹር መግዛእታዊ ዶባት ኤርትራ ብ1902-1908 ብዝተገብረ ውዕላት ተሓንጺጹ። ካብቲ እዋንቲ ድማ ኤርትራ ትበሃል ሃገርን ኤርትራዊ ዝበሃል ህዝብን ብወግዒ ኣካል ማሕበረሰብ ዓለም ኮይኑ ከም ኩለን ኣብ ትሕቲ መግዛእቲ ዝነበረ ሃገራት ኣፍሪቃ ድሕሪ ካልኣይ ኩናት ዓለም ናጽነተን ዝረኸባ ኤርትራ እውን ከምተን ናብ ትሕቲ ኢጣልያ ዝነበራ ሶማልን ሊብያን ናጽነታ ክትርክብ ተገብአ። እንተኾነ ንረብሓታት ሓያላን ሃገራት ተባሂሉ ካብ 1952 ኤርትራ ብሓይሊ ብስም ፌደሬሽን ኣካል ኢትዮጵያ ከም እትኸውን ተገይሩ። ህዝቢ ኤርትራ ድማ ነቲ ብዓመፅ ዝተመንጠሎ መሰሉ ንምርግጋጽ ብዘካየዶ መሪር ቃልስን ዝኸፈሎ ከቢድ መስዋእትን ብቕልጽሙ ናጽነቱ ኣረጋጊጹ። ኤርትራ ናጻን ልዑላዊትን ሃገር ተባሂላ ባንዴራኣ ኣብ ቅርዓት ውድብ ሕቡራት ሃገራት ኒውዮርክ ማዕረ ዓለማ ክተንበልብልን ከላ ሕጋዊ ጉዳይ ኤርትራ ሽዑ ተዛዚሙ። ሕጂ መራሕቲ ብልጽግናን ብጽልኢ ዝኸሓኑ ኢትዮጵያውያን ስለ ዘዕለበጡ ዳግማይ ንድሕሪ ዝምለስን ዝቕየርን ውሳኔን ዝለዓል ምጉትን የለን። 4 ነጥቢ። መራሕቲ ብልጽግና ፈለማ ይፍክሩ፣ ትሒሮም ከም ቈልዓ ይበኽዩ፣ ከም ሓያላት የጓዕበኡ፣ ጽንሒሎም ድማ ብሰላማዊ መንገዲና ንደሊ ይብሉ። ይስለጦም ኣይስለጦም ድፍረቶም ደረት የብሉን። ልዑላዊ መሬትን ባሕርን ኤርትራ ሕምባሻ ኾይኑ ያእይ ተጓዓሚሙ ክወሃቦም ፍቐዱ ሃገራትን መራሕትን ክልሙኑ ይውዕሉ ኣለዉ።
1: ብሕጋዊና ንግግር ሊፈታ ይችላል ኖ
0: ብሕግን ልዝብን ክፍታሕ ይኽእል እዩ። ንብዙሓት ሃገራት ተዛሪበ ኣለኹ። ቤት ምኽሪ ክፈልጦ እንተተግን ንኣሜሪካ፣ ቻይና፣ ሩስያ፣ ኤውሮጳን ኣፍሪቃን ተዛሪበ ኣለኹ። ንቤት ምኽሪ ክገልጾ ዝደሊ ግን ናይ ኢትዮጵያ ኣፍ ደገ ባሕሪ ናይ ምውናን ጉዳይ ዘይተርፍ ስለ ዝኾነ በእጃኹም ሸምግሉና መፍትሒ ምፅኡልና ዝብል ይሕቶና።
1: እባካችሁን ሸምግሉንና መፍትሒ ኣምጡልን፣ እዮ ጥያቄያችን እኛ።
0: ኣብዛ ሓፃር መግለፂ መራሒ ብልጽግና ልመና ሓይሊ ምፍርራሕ የጠቐልል። ብሕጊ ክብል ጸኒሑ ምውናን ኣፍ ደገ ባሕሪ ዘይተርፍ ከም ዝኾነ ተኣማሚኑ ይገልጽ። እተን ዝተቐሰን ሃገራት ድማ ልዕሊ ሕጊ ኮይነን ሉዓላዊ መሬትን ባሕርን ኤርትራ መንዚዐን ክህበዎ ይምሕፀን።
1: ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ
0: ኢትዮጵያ ንቐይሕ ባሕሪ ክስእኖ 30 ዓመታትን ልዕሊኡ ንዝወሰደ ቃልሲ ከም ዝነበረ ትፈልጡ ኢኹም። ኣብ ውሽጢ እዚ 30 ዓመታት ቃልሲ ብናይ ብዙሓት ምትሕባርያ ኢትዮጵያ ባሕሪ ዝሰኣነት። ሕጂ ግን ባሕሪ ንኽትረክብ ካልእ 30 ዓመታት ከድልያዩ ኢለ ግን ኣይሓስብን።
1: ሌላ 30 ዓመት ያስፈልጋታል ብዬ ግን ኣላስብም።
0: ሰበ ስልጣንን ልሂቃንን ስርዓት ብልጽግና ባሕርን ዝብል ኣልዒሎሞ ዘለዉ ኣጀንዳ ንጹር መካትዒ ነጥቢ የብሎምን። ኩሎም ነናቶምን ዘዝመስሎምን ፋሕ ዝበለ ሓሳባት እዮም ዘቕርቡ። ከምቲ ዝብልዎ ዘለዉ ባሕሪ ዝብጽሖምን ወነንቱን እንተ ነይሮም ክንዲዚ ምዕልባጥን ልኽዕኽዓን ኣይመድልዮምን።
2: የኤርትራ ኣሰብ ለኛ ይገባናል ስትል ኣንደኛው ኢንተርናሽናል ሕግን ተከተለ ነው። ምክንያቱም በመጀመሪያ ደረጃ ቲፒኤልኤፍ ወይም ደግሞ ኢፒአርዴፍ በለው ከፈለግ ፈርመው ኤርትራን ነፃ ነች ብለው እንዲሁም ከፊት ሆነው

0: ዩናይትድ ኔሽን ኣንጸደቁ
1: ሓሳብ ይግብኣና እዩ ክትብል ፈለማ ኣብ ኣህጉራዊ ሕጊ ተመርኪስካ እዩ። ምክንያቱ ፈለማ ኢህደግ ኤርትራ ናጸያ ኢሎም ፈሪሞም፣ ኣብዪ ምስ መጸ ድማ ስዑዲ ኸይዱ ምስ ኢሳያስ ተፈራሪሙ። ኣብ ቅድሚ መንግስቲ ስዑዲ ልኡላውነት ክልቲአን ሃገራት ክንኽብር ተሰማሚዕና ኣለና ኢሎም ፈሪሞም። በዚ ምኽንያት እዚ ድማ ተሸላሚ ኖቤል ኮይኑ
0: ሁለታችንም የሁለታችንንም ሶቨርን ራይት ብኣገር ደረጃ ልናከብር እስማምተናል ብለው ኖቤል ፕራይስ የሚያገኘው በዛ ምክንያት ነው።
1: ኣብዚ ክንጸር ዘለዎ ህዝቢ ኤርትራ ናጽነቱ ብቕልጽሙን ድምፁን ደኣንበር ብትካቦ ልማኖን ብምድንጋፅን ናይ ዝኾነ ወገን ኣይረጋገጸን። ንኢህደግ ይኹን ንማሕበረሰብ ዓለም ኣይለመነን ንሰሙን ኣይትኸብሉን። ተጋዳላይ ኢሳያስ ኣፈወርቂ ኣብ ቀዳማይ ውዕላ ኢህደግ ኣብ ኣዲስ ኣበባ ተረኺቡ ናጽነትና ፍለጡልና ኣይበለን፣ እኳ ደኣ ኣብ ማእከሎም ተረኺቡ ብኹርዓት ብዛዕባ ኤርትራ ዘለዎም መርገፅን ናይ መጻኢ ኣንፈታቶምን እዩ ሓቲትዎም። ኣብቲ እዋን ኢህደግ ንህዝቢ ኤርትራ ናጽነት ክህብን ክኽልእን መሰል ዓቕምን ሞራልን ኣይነበሮን።
2: ካብዚ ኮንፈረንስ እዚ ይኹን ካብኡ ዝወፁ ናይ መንግስቲ ትካላት ክንፈልጦ እንደሊ ከዓ እዚ ስርዓት እዚ ወይ እዚ ሕጂ ዝፍጠር ዘሎ ኩነታት በቲ ናይ ቅድሚ ሕጂ ዝፀንሐ ኣገባብ ፅውፅዋይ ብምፍጣር ኮነ ዝተፈላለየ ምስምሳት ብምምሃዝ ኩናት ክቕፅል ድዩ ዝደሊ፣ ሰላም እዩ ዝደሊ ክንዕዘብ ኢና መፂና። ከም ተቐዲመ ዝበልክዎ ንሰላም ዝተበገስቲ ክኸውን ተስፋና ላዕሊ እዩ።
1: ፕረሲደንት ኢሳያስን መራሒ ብልፅግናን ንልኡላውነት ክልቲአን ሃገራት ንኽብር ኢሎም ኣብ ስዑድ ከይዶም ተፈራሪሞም ምስተባሃለ ድማ ፈለማ ዝሕጂ ወደብዶ ኣፍ ደገ ባሕሪ እናበለ ዝርበጥ ዘሎ መራሒ ብልፅግና ኣብ ስልጣን ኣብ ዝመፀሉ ዕለት ንውዕል ኣልጀርስ ብዘይ ቅድሚ ኩነት ተቐቢለ ኣለኹ ስለ ዝበለን ብ2018 ድማ ኣብ ኣስመራ ኣጠቃላሊ ውዕል ሰላም ስለ ዝፈረመን ኣብ መንጎ ክልቲአን ሃገራት ኣንጸላልዩ ዝነበረ ደበና ኩናት ተኣልዩ ናይ ሰላም ተስፋ ስለ ዝመጸን እዩ።
3: ከኤርትራ መንግስቲ ጋር ለዓመታት ሰፍኖ የቆየ ዋለመግባባት እንዲያበቃም ከልብ እንፈልጋለን።
1: እንተኾነ እዚ እውን ካብቶም ቅድሚኡ ዝነበሩ ጥልመት ዝባህርኦም መራሕቲ ስርዓታት ኢትዮጵያ ኣይተፍልየን፣ ኣይሰሙን፣ ኣይሳልስቲ ብዛዕባ ባሕርን ወደባትን ኤርትራ ሓሊሙ።
0: የኢንተርናሽናል ኮሚኒቲ ዩናይትድ ኔሽን የሚያውቀው አሁን ያለው ማፕ ነው። አሰብን ጨምራል። ይሄ ሁለተኛው ነገር ነው።
1: ውድብ ሕቡራት ሀገራት እንተላይ አሰብ ዘጠቃለለን ሕጂ ካርታ እዩ ዝፈልጥ። ኢትዮጵያ ብዝሒ ህዝባ 120 ሚሊዮን ኣብ 2050 ድማ 200 ሚሊዮን ክበፅሑ ይበሃል። ክንዲዚ ዝኣክል ብዝሒ ህዝቢ ብዘይ ኣፍ ደገ ባሕሪ ክነብር ስለ ዘይክእል ወደብ ስለ ዘድልዮ መፍትሒ ክነምፅእ ኣለና ይበሃል። ክልተ ኣማራፅታት ኣለውና። ቀዳማይ ኣህጉራዊ ሕጊ መሰረት ምግባር እዩ። ሓደ ሰባት ብኣህጉራዊ ሕጊ ክንረኽቦ ንኽእል ኢና ይብሉ። እንተኾነ ኣብ ኣህጉራዊ ደረጃ ኣብ ዓበይቲ ዩኒቨርስታት ካብ ዝምህሩ ዘለዉ ወላ ሓደ ካብኣቶም ብመሰረት ዓለም ለኻዊ ሕጊ ንኢትዮጵያ ይብፅሓዩ ኢሉ ዝፅሓፈ የለን። ብኣህጉራዊ ሕጊ ወደብ ክትውንን ኣይትኽእልን እያ ኢሎም ፀሓፉ ግን ኣለዉ። ስለዚ ኢትዮጵያ ብሕጋዊ መንገዲ ዓሰብ ይግብኣን እዩ ንዝብል መጀመርታ ህወሓት ድሓር ድማ ኣብዪ ኣሕመድ ረጊፆሞ እዮም። ኢትዮጵያ ብሕጋዊ መንገዲ ዓሰብ ይብፅሓኒ እዩ እትብለሉ መንገዲ ድማ ዜሮ እዩ። ወላ ሓደ ምሁር ከምኡ ኣይኮነን ኢሉ ዘቕረበ የለን። ካልኣይ ኣማራፂ ብውግእ እዩ። ብውግእ ክትሕዞ ድማ ፈለማ መንግስቲ ኣብ ግምት ክእትዎን ክሓቶን ዘለዎ በዚ ሕጂ ዘለና ያቆመና ንዓሰብ ብኩናት ስዕርና ምውናን ጥራይ ዘይኮነ ብቐጻልነት ክንጥቀመሉ ብእንኽእል መንገዲ ዓቂብና ጸጥኡ ክነውሕስ ዓቕሚ ኣለና ዶ? ነዚ ንምትግባር ፖለቲካናን ቁጠባናን ክትፃወሮ ዝኽእል ሓይሊ ኣሎ ዶ ዝብል ሕቶ ቅድሚት ክርአ ክኽእል ኣለዎ። እቲ መልሲ ድማ ኢትዮጵያ ሕጂ ብዘላቶ ኩነታት ይትረፍ ተወዲቡ ናይ ወፃኢ ሓገዝ ክእቱ ንሓይሊ ፋኖ ክስዕር ዘይከኣለ መንግስቲ እዩ ዘለና።
0: መልሱ ደሞ አሁን ኢትዮጵያ ባለችበት ሁኔታ እንኳንስ ኦርጋናይዝድ ሆኖ የውጭ እርዳታ ሁሉ ሊያስገባ የሚችል መንግስትን ይቅርና የፋኖን ኃይሎች ማሸነፍ ያልቻለ መንግስትን ያለ
4: ለዚህ ያለ ወደብ መኖር አይቻልም የሚለው

0: እኛም እንደ ዜጋ ሰፊውም ህዝብ እንደ ህዝብ መግባት የለበትም። ለልቂት የሚሆን የጦርነት ምልመላ ሲመጣ የሄደ የሚሞተው ማን እንደሆነ እናውቃለን።
1: ኣብዚ እዋን ብልሂቃንን ሰበ ስልጣንን ብልፅግና ዝረአን ስማዕን ዘሎ ፅላልን ዳንኬራን ንጎኒ ገዲፍና እቲ ኣባይታት ዘሎ እዚ ዝሰማዕናዮ ውሕዳት ለባማት ኢትዮጵያውያን ዝህብዎ ዘለዉ ትንተና እቲ ሓቅን ክውንነትን እዩ። ድሕሪ መላእ ናጽነት ወደባት ኤርትራ ንኢትዮጵያ ሙሉእ ኣገልግሎት ሂብ ከም ዝነበረ ስኑት ታሪክ እዩ። ኢትዮጵያውያን ነቲ በዕሎም ዝተሓሰሙ ወደባትን ኣፍ ደገ ባሕርን ኤርትራ ሎሚ ተመሊሶም ተዓጺና ተኸልኪልና እናተባህለ ዝገብርዎ ዘለዉ ዋጭዋጭ ወላ እኳ ነቲ ዝደፍእዎ ዘይሓፍስዎ እንተኾኑ ተሃዊኸን ይደፍኦ ተመሊሰን ይሓፍስኦ ኢልናዮም ኣለና።
2: ቀይ ባህርን በይመለከት በተደጋጋሚ ኣንስቻለሁ። ደግሜ ኣቋሜን ለመግለጽ እንዲመቸኝ እስራኤል የጎላን ተራራ ለምን ያዘች?
1: ብዛዕባ ቀይሕ ባሕሪ ብተደጋጋሚ ተዛሪበ ኣለኹ። ደጊመ መርገጽ ኣይከነጽር። እስራኤል ስለምንታይ ንጎቦታት ጎላን ትቆጻጺራ? እስራኤል ንጎላን ዝቆጻጸረቶ ንሃገራዊ ድሕነታ ንህላዊ ኣሽግር ንኸየጋጥማ ኢላ ስለ ዝኣመነት እዩ። ኢትዮጵያ ኣፍ ደገ ባሕሪ ኣየድልያን ኢሉ ዝኣምን ንሕጊ ተፈጥሮ ዝሰሓተ እዩ። ሰብ ይወልድ፣ ይዓቢ፣ ይኣርግ፣ ይመውት፣ ተፈጥሮ ስለ ዝኾነ ቀይሕ ባሕርን ኢትዮጵያን ድማ ከምኡ እዩ።
2: ሳተ ይመስለኛል። ሰው ይወለዳል፣ ሰው ያድጋል፣ ሰው ያረጃል፣ ሰው ይሞታል። ይሄ ተፈጥሮ ነው። ቀይ ባህርና ኢትዮጵያም እንደዚሁ ናቸው።
1: ኣንጭዋ ክንዲ ሓርማዝ ክኸውን የላ ተተኩሳ ሞተት። ህውተታ መራሒ ብልጽግና ነዛ ኢትዮጵያ ትበሃል ሃገር ናበዩ ከም ርሓ ቀሲልካ ዝረአዩ እስራኤል ብ1967 ንጎላን ንልዑላዊ መሬት ሶርያ ብዓመፅን ሓይልን ስለ ዝጎበጠቶ ኢትዮጵያ ድማ ንቀይሕ ባሕሪ ብሓይሊ ክትቆጻጸሮ ኣለዋ ይመገትኡ። ቀይሕ ባሕሪ ንምቁፅጻር እተካይዶ ዘለኻ ዘመተን ወተሃደራዊ ምቅርራባትን ድማ ዓቕሚ ይሃብካ እዩ መልስና። ወግሐ ጸብሐ ካብ መራሕቲ ብልጽግና ዘስደምሙ መግለጺታት ምስማዕ ኣየቋርጽናን። ኣብ ዓሰብ ዘሎ ትካላት መንግስቲ ኢትዮጵያ ሃኒጽዎሞ ምለሱልና ድማ ይበሃል ኣሎ።
2: ዓሰብ ላይ የኢትዮጵያ መንግስት ፖርት ገነባ፣ ኤርፖርት ገነባ፣ መንገድ ገነባ፣ ሪፋይነሪ ገነባ።
1: መንግስቲ ኢትዮጵያ ኣብ ዓሰብ ወደብ፣ ባዕርፎ ነፈርቲ፣ መንገዲ፣ ሪፋይነሪ ሃኒጹ። ምስ ተባኣስናት ሃብቲኡ ተሪፉ። መንግስቲ ኢትዮጵያ መጻረዪ ነዳዲ ወደብ ማዕርፎ ነፈርቲ እንተዝወስድ ብኸመይ ክረአ ይከኣል?
2: መንግስቲ ሪፋይነሪውን ፖርቱን ኤርፖርቱን ቢወስድ ከዚህ ኣንጻርስ እንዴት ነው ይታይ?
1: ነዚ ዘይብሱል መራሒ ብልጽግና መልስና ብምስምስ ሃኒፅናዮ ዝበሎ ወደብ፣ መጻረዪ ነዳዲ፣ ጽርግያ፣ ዳግማይ ናብ ገማግም ባሕሪ ኤርትራን ወደባቱን ክረግጽ ማለት ዘበት እዩ። ኣብቲ ኤርትራ ብትሕቲ መግዛእትኩም ዝነበረትሉ 30 ዓመታት ዘህለቕኩምዎ ህዝቢ፣ ዘዕነኹምዎን ዝራሰኹምዎን ሃብቲ፣ ከም ድሌትኩም ዝተጠቕምኩሎም ወደባትን መዕርፎ ነፈርትን ናብ መጻኢ ዘማዕዱ ልቦና ዘለዎ ህዝቢ ኤርትራ ምእንቲ ሰላምን ስኒትን ምትሕብባርን ጎረባብቲ ህዝብታትን ዞባናን ሰጊርዎ። እንተኾነ ገና ህዝቢ ኤርትራ ዘየልዓሎ ሰፍ ዘይብል ሕቶታት ከም ዘለዎ እንተ ትፈልጡ እዛ ሃጠው ቀጠው ሕቶታት ኣይመልዓልኩምዎን። መራሕትን ልሂቃንን ኢትዮጵያ ብፍጹም ዘይተዋሕጠሎም ጉዳይ ምስ ብዙሖምን ዝረኽብዎ ዝነበሩ ደገፋትን ዝነበሮም ገዚፍ ወተሃደራዊ ሓይልን ብምንፅጻር ከም ኣባህሃልኦም ብውሕዳት ወንበቴታት ተሳዒርና ምባል ስለ ዘሕፍሮም ነቲ መላእ ዓለም ዝፈልጦ በይኑ ኣንጻር ሓያላት ተቓሊሱ ባሕሩን መሬቱን ዘምለሰ ህዝቢ ኤርትራን መሪሕ ውድቡ ህዝባዊ ግንባርን ንምንእኣስ ብምትሕብባር ካልኦት ያ ኢትዮጵያ ባሕሪ ሲኢና ብምባል ብኻልኦት ሓያላት ከም ዝተሳዕሩ ከምስሉ ይፍትኑ። ኣብዚ እዋን ዘሎ ፍኸራን ተሃዲድን መራሒ ብልጽግናን ኣዳኸርቱን ጻሕታራይ ደርሆስ ርእሲ ብኡ ኣውፀ እዩቲ ምኽርና።

0: ሰንቢድኩም ዳሓቀይ
1: እወ ንህለ እንደብ ገፆም ይንበብ
0: ቶም ዝለመናዮም ሸየባትን ቋንቋናትን ባንዲ ደኣ ኣበያበሉ ትብልኹም ዘለኹም ርግፀኛታት ኢናውጀኹም
1: ስናንቐንተኢላ እሞ ሳክስፎን ቤንቲ ትሃረ ምስኪ ቤንቲ ትሃርም
0: መንቆብ ጊታር ምስካምሲ ኢና ረድረቴላስ ተወጋሎ
1: ተወጋሎ ሓካ ተወጋሎ ስለዚ ሎም ምሸት ምሳና ካምሰይ ሓሊፉ ካልእ ኣማራፂ ዘለኩም ኮይኑ ኣይስማዓናን ኢ ባንዲ
2: ሲሲ ካልእ መደብ የብሉም
0: ወይ ኣታ ሰመፂ ሰመታት

0: ምሳሌ ተተለኺሞ ዳርጋሚ ትናፋስ ተሸለም ነገርና ንወስድዋ
1: ይገርም ኳይ ሓርሳይ እኽል ኣርዩና በርንበር ባንዱ ሙሉእ ተኣኪብኩምሲ ብዛዕባ ጣዓሞት
2: እሞ መሶብ ቆርቡ መእከብ ዝኾውን ጊባቦ ወዲ ጊባቦ ቆርቡ
3: ተነዘን ኢሉካ
1: ሃይ ኣተዘርቡ ክንደይምር
2: ሕመር ሕመር ሕመር
1: ቆል ዓድዩ ወላ ሳዕቲ ሰባይ
2: ገለ ቆልዑት እኮ ርእሶምን ነብሶምን ነንበይኖም ኣለዉ
1: ሓካ ዋ ከጥቃዓና እናበልና ባ ጠቂዕና ኸይዱ
3: ጠቂዕና ወይ ይጠቃዓዮ
1: ሰመዝ ሰመዝ ዳልስ

0: መጣዕቢቲ
1: ትረክም ኣለኻ ሓውና
0: ዋ ሓውና
1: ኣቦና ዝብል ኣፊኮ ኣይተስ

0: ኣለዉ።
1: ኣታ ኣታ ኣታ ኣታ ኣነሲ ምሳኹም ኣብዚ ጎደና ኮይነ ክድብል እሞ ዘዚ ተጠቃዕኽዎ ፍርቂ ፍርቂ ንማቐልበልኩ እምበር ንዓይ ተቦሪኑ ክትገብሩኒ ኣታ
0: ብምድባልሲ ክጥቃዕ
1: ወይለይ ሂድና ኢዳ ንሰፈይኮ ከም ኢራቤድ ዘላ ከም መፍተር ካኣፈትላ ከመይ ድኣነ
2: ንፈትንበሉ

0: ዋ ማን ይዛ ከም ዝበለ ማን ይዛ ሓሶ ሓሶ ምራይ ሓሶ ታፍለ ሓሶ ዝነ ንሕነት ግናይ ሰድበል ረረረረ በል በል ሓሶ ውፅኢልና ዝዳብ መንገዲ ፀኒሑ ክዕንቅፈና እዩ ረዚ ጠንቃም ኮ ዳር ይኸዶ
1: ከይበፅሑ ዝበፅሑ
2: ኣልኩቡኒ ኣልኩቡኒ ሞዞም ደቀይ ኣልኩቡኒ እጅኹም ኣነ ብሂወት ኣብዛ ርእሲ ንብል ክሳብ ዘለኹ ኣይትፈላለዩን ይኹም ኣጅኹም ኣጅኹም ንዕሞ ወይለይከይ
0: እስክ ደው በለ እዚ ሓፍትና እንቃዓ ተስተንፍስ ኣለኽ ድሓን ዲኺ
2: ደቂ ዝፈትዎ መሓዛ እዮም ንስኪ ነይቲ
0: እስከ ፅንሒ ፅንሒ መሓንሳእ እንኩም እስኪ ንዕ እስኪ ዞም ደቀ እንኩም እስኪ ኸሮመለ ሓዙታ ምራጭ ውሰዶም መኸበሮ እናወቕዓኻ እስኪ ዘናግዓዮም ፍንትት ኣብሎም
3: ድንቂ ሕራይ እስኪ ቅፅሉ ጓለይ
2: ኣምላኽ ኣብ ሰማይ ይቀበሎም እምበሪ ወለዶም ኣብ ዝቐረበ እዋን እዮም ብሞት ተፈልዮም ሕድሪ ኮይኑና ኣነ ድማ በዛ ዓንቀረ ሒዛ ስለ ዘምሓለትኒ እንዳ ዓለቦኦም እናተመላለስኩ ከታተሎም ነይረ
0: እንጀራ ዓለም ብልዒ እንጀራ ዓለም ብልዒ
2: እንተ ሕጂ እሞ ብወገን እንዳቦኦም ምስ እንዳዲኦም ሓዊ ዝኾነ ባእስ ተፈጢሩ ነንሕድሕዶም ክተኣላለኹ ቆልዑ ተናዊፆም
0: ከመየ እናውፆም ጓለይ ኣቲ ከመየ እናውፆማታ
2: በቃ ንሕና ሓዲኡ ከነዕቢ ሓዲኡ ሒዙልና ኮይኑ ነገሩ
3: ሓሓዲኦም ተማቂሎም ክዕብይዎም ማለት ድታ
2: ዳርጋ ከምኡ እዩዎ እንታይ ደኣ
0: ትሕዝቶ ስኢኖም ዋላ
2: ትሕዝቶ ደኣ ምሉእ ዘይጉዱል ነንሕድሕዶም ክተኣላለኹ እምበር
4: እንታይ ክትገብሩ ዘለኽቲ እምበርቶ ትገብርዮ ዘለኽ ርዳእ ክሎ
5: ይርዳኣን ፈረኣን
4: ኣቲ ምሸት ንዝር ናበይ ዘለኹም ዘብቆልዑ
5: ናብ ዝማእማኣ ግዲ
0: ኣታ ክልተ ፀጉሪ ዘብቆልኩም ማይኩም ዝሰተኹምሲ ኣንታ ክንዲ ንስኹም ትምዕዱስ ክትመዓዱ እንታ ኣ ክንዲ ማሚቖም ብሓባር ምዕባይሲ ካን ከም ሕምባሻ ምቕልቅል ክተብልዎም
4: ዋ ኣነ እንታይ ገይረ ባዕሉ ዘበገሰ እዩ ባዕልካ ኣባ ኣታ ክትዛረበሉ ኳ ይተሓንቕን
5: እዛ ቂምታ እዚኣየ ከመይ ኣይትዕበት ሰወር ኣዲኣየ
4: ፅውር ትበል ኣዲኣወ
5: ወይ ዛሕለኽ እዚኣየ ኣበይቲ ውለት ትበንቆስ ኣዲኣየ
4: ሓቂኻዋ ንቁስ ትበል
0: በሉ ስምዑ ዛንታኹም መምሃሪ ምእንቲ ክኸውን ኣብ ጋዜጣ ፅሒፍና ክነውፅኦ ስለ ዝኾንና ብሽመን ኢና ክንገብሮ ተረዳድኡ ኣይኮነን ወይ ብሽምካ ወይ ብሽሙ ክነውፅኦ
4: ከመይ ማለት
0: ተረዳድኡ
4: እንታይ ዝረብ እዩ እዙ
2: ዳሓን ዳሓን ዳሓን እሱስ ፀገም ድበሃል የብልካን ወላ ብሽመይ ግበሮ ብሽመይ እንዶ ግበሮ
4: ዋዋዋዋዋዋ ኣቶም ሰባት ነብሩና ክንክሻ ወይ ተጋጊና ቶም ሰባት ሰይጣን መዓልቲ ውዒልና ኣነ መቸም ነብሰይ ሓኺ ከለኹ
3: ኣየህልቕ ኣየቂምታ ጓና እኳ ቐልኪዳን ኣኽቢራ ዝሓለወቶምሲ ዋይ መርገም
4: ንዑስከታ ንዕዞም ደቀይ ንዕቕረቡ ንብለኩም የብልና ንኦፍ ኣይባንዲ ስተሩና ጥራይ ስተሩና በጀኸትኩም
3: እወ ስተሩና
2: በሉ ሓሳብ ልበይ ሰሚሩ ሓሳብ ልብኹም የስምረልኩም ኦፍ ኣይባንዲ እዚአን ከዓ ኣይተስተዋሕድወን
0: ያ ተመለስ ተመለስ መራፅ ከመይ ኤዳ ኳ ሰበራት ተመለስ ዋዕ ክንዲ ንክሲ ሃቢ ዘይግባእ ጌጋን ድዩ ዋዕ ሃባስከ ካብቲ ካዝናናትና ፈትሽ እሞ ዕሙኽ ቢልኩም ፋንዋታ
4: ምላእ ኣቢልክ ጥራውስቶም ግዝእ ኣሎ
0: መቸም ጥንቢ ቆልዓ ኢኻ ጭድ
5: ዘይ ከምዚ ኣንታይ ደልየ ዘይ ከምዚ ኣይ
4: ከምዚኣ ወደሊናታ ቻዳ
5: ኣሰይ ዛፋኑሰይ ተወሊዓይ
4: የወላዓና ወስከ

0: ፈሊጠ ድሓን ዲኹም ኣቦይ
1: እንታይ ግድሕ እንዳ ኣስፖርት ኢሉ ጉያ ጀሚሩ ሓሙሽተ ሓፂር ስረን ሓሙሽተ ብራቴልን ሳእንን ኣሽሓት ኣኽስር ኣቢሉኒ እንህልኩም ስገብሮ ጠፊኒ ሒዝኩም ክትምዕድለ የደል
2: ድሓን ድሓን ድሓን ኣይትጉሃይ እሞ ድሓን እቲ ስፖርት ንጅማሮ ኣይፅላዓን እዩ ግን ኣብቲ ስፖርት ሲ ጉይ ይውዒሉ ተሸሊሙ ወይ ብልጫ ወይ ገንዘብ ሒዙ መፂዶ ይፈልጥ ንገዛ
1: ቸላ ብዘይካ ጉይ ይውዒሉ ጀሚራትን ኢሉ ገፈፍ እናበለ ሒዝለይ ዝመፅእ ሕማም መርዘን ሳንቲም ኣይረኣኽሉን ድሕሪት ድሕሪት ጭራ እዩ ዝወፃልኩም ዞም ኣሕዋተይ
3: ወይ መከራ
4: እሞ ካልእ ሞያ ዘይቀይራቱም ደቀይ
5: ክሳራ እዩ
1: ክሳራ ደበልካ ለይቲ ተስኡ ስለ ዝጎየልኩም ብኣምሆይ ደርገፍ ክብል ደርሆ ናይ እንዳቦይ ባሻይ ብእግሩ ቀቲሉ ኣብዘይ ዒዳ ይሸሚሙኒ ወረ እንታይ ክኾነሉ እንታይ ክኾነሉ እዩ ዝደልየኒ ዘሎ
2: ዋ እዚ ድኣ እሞ ዘይጠዓየን ቱማ እያ በዚ ሃሩር ዝደኸ ሻርባ ርእስኻ ተጠቕሊልካ ውየይ ወረ ስተርኩም ሓደ መዓልቲ ባዕባዕ ኢሉ ፍሒሙ ከይፀንሐኩም ኣብ ሓደ ጎደና ተፀጊዑ
4: ክፍሓሚ ወ
2: ንክደነና
4: ወልቃል ክብል ወ
2: ሸርሜሎ እዩ
6: ምርዛ እንተኮይኑ ካብዚ ሒዝካ ከጅምሮ ዘለካ ኣብዚ ትራስን ኣብኡም ሰኣትካ ከዓ ተራስኖም ንኩሎም መዋዳድርትካ ትዝርሮም ኣቦ ከይደ ኣለኹ መሪእካ ጥራይ ፈንወኒ
1: ተላኺድ ከይጥራይ
6: ቅስን ድሕሪ ክልተ ሰዓት ብዓወት ውድረ ዛዚ መክምለሰከ
7: ይግበሮ
6: ይህ እንታወንኩ
7: ዋላ
6: ሞንታይ ደኣ ከይደ ጥራቸው
1: እንህለ ብኣምሆይ ድማ ብለይቱ ተስኡ ክጎይ ክብል ከይረኣየ ምስ ዓንዲ ተላቲሙ ክንሕክመልኩም ተካልና ኢና በሊዕና ቀኒና
4: እሞ ካብታ ዝጎያ ዘሎ ትቕጥብ ሽግር ይሒዝልኩም ድመፅእ ዘሎ
1: ትእንግርቲ እኮ እዩ
3: ተመርዒ ዲኸ
1: ኣነ ተጸሊለ ድዮኖ ዘመርዕዎ ክጎይ ክብል ጓል ሰብ እንተረገጸለይከ መንደቕ ይብል ሕሩስ ይብል ከምቢተይ ፍንጥራዕ እዝብለልኩም በቃ
2: ሓንቱም ሰባት ዞም ሰብ ኣይኮ ሽግር ረኺቦም
4: ሽግርሽግርሽግርሽግር
2: ከበሪድዎ
4: ሽግር ሽግር
1: ራይ በሉ ራይ በሉ ራይ በሉ ጉዳይ ሎሙስ ከዓ ኣንግሒ ተሰቂሉ ዋ ዋይ ዋይ ብ
4: ኣታሓቆም እንዲዮምዳ

0: ባንድ ዕብዲ መሲልክን እምበር ክጎይየ
1: ተዘረርዩኳ
2: ተፀርካ ከዓ ትመፅእ
0: ክጎይየ
3: ኤርካ ትረግፅ
0: ትረገፅ ትኽፈልካ ክጎይየ
2: ኣንታ ፀረጥሪት ሕጂ ኸዘይ ተረግፀ ምራክዶ ተሪፍካ በልክትፈልጥ ከም ኣረጊት መኪና ብተራፊክ

0: ዝሓዝ ምዃንካ ፍለጥ መወዳእቱ
1: ይቐኒ ኣሎ ይበሉ ባንዲ ድሕሪ ሕጅስ ቀቢፁ ፈለኛ ሞ ግዲ ይምለስ
2: ገር
1: ፅቡቅ
2: ርሽምጭና ውሕሶ
1: ከይደበሉ
3: ሰላም
0: በሉ ሰዓትና ኣኺላ ተዓዘብትና ንፋኖስ
3: ክተዳልውዳሎ
4: ይቕሪታ ጉበለይ እፎይ ባንዲ ንስኹም ዲኹም ሓቀይ
3: ወንሕና
4: ወይዘሮ ርብቀን ሊኢኸናኒ
0: ወይዘሮ ርብቃ
2: ርብቃ ድኣ እንታይ ኢላ ናይ ጥሕኒ ክትልእኸልና ኢላኸላ
4: ኖ ክደርፍ የ መፀ
3: ንስኺ
4: መን ድኣ ንስኻ
5: በልስ ከዳሓኒ እንታይ ዓይነት ደርፊ ኢኸ ተስምዐና
4: ፍቕራዊ እዩ
3: ፍቕራዊ
4: ወ ማለትሲ ኣለኩምሽ ላቭ ኢዝ ቤተር ዛንግ ኤኒቲንግ ኢኖ ስለዚ ንዕኦ ዝመረፅኩ
2: ኣቶም ሰባት ኣእዚ ዝጎደና ኮ ፅንሒሉ ዝገለ ኸርእየና እዩ
3: ክንፀልናወ
2: ኣየ ርብቃ ርብቃ ርያ ከብ መኣስ ደልሽ ኸሊኢኽ ክትፈልጢ እንትርፎ ዕረ በልስኪ ንዓ እንታይ ደኣ ክግበር ኢሉ በሊ ጀምር እስኪ
3: ሓዝወ

0: ቋርፂ ኣቋርፂ ዋንቲ
1: ወይለክ
0: ዋ መጀመርያ ምህሮ ማኣስ ተጀመረ ዘየፅናዓኽስ መጀመርያ ፍቕሪ ማኣስ ተጀመረ
1: ውይውይ ከእንታይ ኣምፆ መንዓልዓሎ ብዚሒ ክንቲ ቆልዓ
2: ኣጋኒምትዮ
0: ወራ ንበዓለ ክሕንጫል ቆልዓ ፍቕሪ ወዲ ፍቕሪ እንታይ ኣፍሊጥክ እየ ክንዲዚ ይ ውይ ኣይ እንዳበልክ መዓንጣና ቅርፅ ተብልናስ መሃነትና ተጥፈልናስ ፍቕሪ ኣበይ ትፈልጥ እዮ ንበዓለ ክስ ክሕንጫል ቆልዓ
3: ጎረቤትይ ነይሩ ዘምፃኩም ሙዚቃ ምህራም ድዩ ታሪክ ሰብ ምርማር እስከ ንገሩኒ
4: ይቕሬታ ጎርና ኦፋይባን
0: መፂኹም ከዓ ሕጂ
5: እዛ ቆልዓ እዚኣ ደረጃኹም ብዘይ ምዃና ሰናይ ፍቓድኩም እንተኮይኑ ጉዳያ ናባና ኸተመሓላልፎ ንምሕፀን
0: ዓረፍና ካብ ዋጭል ዓረፍና ድላይኩም ግበሩ
3: እዊ ኣነ ካብ ፅበዚ ተረኸበስ ከማይ ጭባ ኣነስ ምሳኻትኩም ሙዚቃ ክፀወት
5: ጠሪጣ ሰተሓንገለ ይበለት ጉብጥሽ ኣቲ ሕጂ ደኣ ያን ንበይ ንክመፅኡ ሙዚቃ ካርመል ክደልኽዮ
6: ስጋኻበል
5: ገዶም ኮይና ዚኢንወይጉል
0: ኣታ ኣታ ኣታ እዚኦም ስናይ ጥምቀት ኣይረኣና ንምበር ካባና ዓብዩ
4: ሳዓብኽቢር ንኽልበኒ
0: ተፈትለት ቆልዓ

0: ኣለኩም ሰብ ገዛ
1: መዓልኪ
0: ኣንቱም ዳ ጫማ ሎሚ ኸ ወዲእካ ዶ ትኾን ሎምስ ኣይተምልሰኒ እንትኸውን ግዲ
1: እንታይ የን ነረን
0: ብኸብደን ተቐደዳ ጫማ ሂበካ ነረ
1: ብኸብደን ዝተቐደዳ ብኸብደን ዝተቐደዳ ብኸብደን ዝተቐደዳ እወ
0: እዚ ጫማታተይሱ ብምሉእ ብኸብዱ ቅደድ እንታይ ፀገሙ
1: ብኸብዱ ቅደደኪ
0: እወ
1: እንታይ ምኽንብሎ ዝኣ ናይ ኣራግፃ ጉዳይ ይኸውን ዝኽእል እምበር ኩሉ ግዜ ጫማ ብታኮ ንድሕር ዘይትረግፅ ኮንካ ብኸብዱ ንድሕር ጦፋዕ እንዳበልካ ከም ናይ ገመል ንድሕር ትረግፆ ኮንካ ከብዱ ይድቕደደካ
0: ከምኡድ
1: ንሕና ከዓ እንታይ ንብሎ መሲል ክነዚ ብኸብዱ ዝተቐደደ ጫማ ኣብ ዶሚን ዘለዎ ጫማ ኢልና በይኑ ኢና ንቐምጦ
0: ሓራ ይረአየለ
1: ክርኤልክ ዶ እወ ይ ኣይተወዳእን ኣለዋ ከዓ
0: እዋይ እዚ ኩሉ ሰምሮ ንኸይወዳእካ ኢኻ እንታተን ዓይነት ገዛ እንተ ኾንካ ስኽ ይወዳእካዮ
1: ኣጋጣሚ ማስትሺ ኣይቀነየናን
0: እዋይ በል ተንዲስፈያ ሃበኒ ንስኹም ስጋላ ክተዛርቡን ኢኹም
1: ተንዲስፈያ 43 ቁፅሪ ጫማ እሰን ከዳእበና ጌርነየን እሰን እውን ክትምለስ ኺ ኣይተወዳእን ኣለዋ
0: ወለ ከደይ ሰምዖ ደ የብለይ እሰን ከ እንተኾንካ ደ ይወዳእካ የን
1: እሰን ዳ ኣጋጣሚ ማስእዚ እንታይ ድበሃል እዚ ጅማት ወዲ ኢና
0: ዋ ጅማትን ማስትሺ እንተዘይብልኩም ስ እንታይ ዳ ትሰርሑ
1: ዋ ታእቲኪ
0: ኣነ ጋዲድ ናብ ዕጡ ማዕጠመጤ ኳሕኳ ሓቢረ ጫማ ይዕርለይ ድብል በርስኩም ወላ ሓንቲ ይገበርኩም
1: መንኳሕኳሕት ገይርኪ
0: ሃባሃባ ጥራሕ ሃባት ጫማይ ሃባ
1: እንከይ ውሰድዮ ደይ ጨናቐትኢልና ዝቐነየ ጫማ
0: ኣልክስኪድ መያጥ ተካላስናኑ እስኻ ናብ ቦኻን ካብ ምስ ዓማዊልኩም ክትቃያቁ ትውዕሉ ሰሪሕኩም ድኽነትኩም ክትመሓይሹም ፈተንኩም ሃባ ጥራሕ ሃባ
1: ኣንትን ክውሰድዮ ንሕና ኸማን ከምዚ ኸማኺ ጫማታታይ ንዕር የለኒ ኢና ኣብ ኩና ድዋዓለ ጫማ ኸማን ከብዱ ይቅደድን ኪድ ጥራሕ
0: ስቕበል ለፍላፊ
1: ኣቲ ኺዲ ጅም ስርሒ 10 ግዜ ጫማ ካብቲ እርጊ ይ
2: ሳምወደይ ደንጎ ካልእ
1: ድሓን ዲ ድኣቦ ሰብኣይ ክንዲዚ ሒዝካ
2: ድሓን እዩ ሎሚ ጠሊ ወሪድዋ እዛ ቤትና
1: ናይ ምንታይ ጠሊ
2: ጠሊ እንትበሉካ ንመይኒ እዩ እዞም እናሻይ እዞም ሃፍታማት ትፈልጦም እኒኻ
1: ኣንታ ኣቦ ኩላትና ድኻታት ንሃፍታማት ንፈልጦም ኢና ሶም እዮም ዶይፈልጡና
2: ግርም ዝወደይ ንጓልኩም ሃቡና ኢሎም ነዊሕ ሎም ኢኖም እንድዮም ሎሚ ግና ትብፃሕኹም ፅባሕ ሰንበት ምፁና ኢድዮም ኣለኹ
1: ነፊዕካ ኣቦ
2: እወ
1: ነፊዕካ እንኳዕ ዓይንኻ ይሓሰኻ ሎሚ ወይ ሃፍታምኩን ወይ ምስ ሃፍታም ተጸግዐ
2: ባ
1: ቁሩብ ከማን ካብ ዝዘለናየ መናባብሮ ድኽነት ተወፃና
2: ኢሎም እዛ ናካልሰላዮ ዕፀውዋ ካልእ ትካል ድለዩ ለውጢ ክንገብረልኩም ኢና ኢሎም ኩሉ ወፃኢታት ካብ ሕፀ ጀሚርኩም ክሳብ መርዓ በዓልና ክንሽፍኖ ኢና ኢሉ
1: ተመስገን ድሓንኩ ንካልሰላዮ ካልእ ትካልና ኸማን ንደሊ
2: ቻው ቻው

0: ነልሳ ጓለይ በዓል ሽሻይ ንህቢ ቤትና ዓሲልዋ ኣሎ ሕጂ ኻ ንሄልኪ መርዓ ወዲና ቆፂርና ኢና ተዛለዎ ኤልሳ ጓ
1: ዋ ኣነ ኸይፈለጥኩስ መርዓ ትውዶ
2: ዋነ ሃላክ እንዶሞ ሕጂ ፈሊጥኪ
1: ምሽ ዳ
2: ኤልሳ ሞብድኽነት ንምበር
1: ንበሩ
0: ስረይ ከይተፍትሕኒ ፈቲኸን ጸሊኪ ክትምርዓዊ ይኽ ኤልሳ
1: ኣይ ምርዓውነ ክምርዓቶ ኮይኑ ኸዓርክለ

0: ኣቦ ድሓን ኣብቲ በፅሐ ይብላን ኣብቲ በፅሐ ይብላን ዋ እንታይ ትገብር ደላታ ኣቲ ዋኤልሳኤልሳ በጃኺ ኣቲ ታይ ክትገብር ደላኣቲ
1: ኣነ እንስሳ
2: ኣይኮንክን
1: ድላይ ክገብር ኣይክእልን
2: ትኽእሊ
1: እሞዚ ሓሳብ ተቋርፅዎ ድማ
0: ይተቋርፅቋርፅቋርፅቋርፅቋርፅቋርፅ ናይ ኣምፀ ዳ ስብ ወዲ ደኣ እሞ ኣቦ ነቶም እንዳ ሽሻይ ምስ ሽሻይኩም ኣይትምፁ በሎም እንታይ ደኣ እሞ
3: እንታይ ደኣ ክንገብር
1: ድሓን እቶም ናተይ ክመፁ እንዲኦም ንዓዋም ጥራይ ፅቡቅ ጌርኩም ተቐበልዎም
3: ኤልሳ እሞ ብዛይ ፍቓድ ወለድ ድኽሲ ቆፂሩ ክዮም ከዓ
1: እወ
0: ከምኡ እንዲ ተቐይሩ እቲ ግዜ ኣቦ ድሓን
3: እንታይ ዘበን ግርምቢዳ እዩታ እዚ
0: እሞ ኤልሳ ሓፍተይ ማለት ሲ ከመይ እዩ እዚ ዓርኪ ክሲ ከመይ እዩ
1: ዋው ማራ ሽኮር
0: ግዲእ መልክዑ እንታይ ክገብረልና መልክዑ ዶ ከናብረና እዩ መናባቡር ኢና ንብለክ ደለና
1: ናብሮኡ ደኣ ኣቦና ድዩን ምዉታት እዮም ዳሰራሕ ከዓ ናብሮ ይኣሊ ቁሩብ ካብዛ ናህናይ ድኺ ዝብል እምበር ድሓን እዩ
0: ካባና ደኪ
1: እወ ቁሩብ
0: እዋ እሞዚ ደኣ ሂወት የብሉን ዕሩቕ ይበል እየ ዕሩቕ የለን ኣብ ዓለም ናትና ድኽነት እንዳፀላእናስ መሊስ ክካልእ ድኽነት ክትውስኽልና ኣቦ እዚ ንዲ ደኣ ክሕንቕ ዝግብኦ እዚ ንዲ ደኣ ክሕንቕ
3: ዝግብኦ
0: እስኹም ንድኽነት ንበርዎ እንተ ኣነ ግን መዓ ሰላማ ቻው
3: እንታ ሰሞወደይ እንታንታ በዲለኩም እንታ እንታ ዋላ ፈለስ ትኾንኩም ደብርኩም ደይ ሰፍሩታ እንታ የዲለኩም እንታ
1: ወተሰሚ
3: ድሓን ግን ኣነ እንደ ናብዚ ኩሉ ሸሚመኩም ዘለኹ ሕጂ ከዓ ነብሰይ ባዕለይ ክፈርደ
1: ወኣታ
3: ከይድ ኣለኹ
1: ወስኻ ከነመኻ
3: ቻው
1: ዊ ብስማም
3: ደህና ይጣዕምኩም
1: ኣቦ ኣቦ ንዓሙ ስምዓኒ ወተሰኒ
0: ኪድ ስሚ በሊዕ ክጋሕ በሊ
1: ኦፋይ ዊ ደይ መዓድ ይወዲ ኣታ ኣቦ
0: ኦ ካብ ሓደ ገዛ ክልተ ሰብ ካብ ዝጠፍኡ ሓደ ሰብ ምጥፋእ ሓይሽዎ ሓደ ሓደ እዋን ከዓ ጠቓሚኻ ሞት ክኣኮ ኣሎ መስለኒ
3: ሰሚ ሕራይ ትበላ ማርያም ሕራይ ኢላሃናኣላ ሕጂ ከዓ ጉዳይና ክንፍፅም ኢና እዞም ናታ እንድሕር መፂኦም ባዕልኻ ሜላ ጌርካ ፋንዎም እንተ እንዳሻይ መፂኦም ግና ውሽጢ ለና ፀዋዕኒ
0: ሕራይ ኣቦ ሰላም እንታይ ነይሩ
4: ኬፍና ሕማም ፈለዮም ድዩ
0: እንታይ
4: ዳቦ ይገብሩ
0: እወን ዳቦ ይገብሩ
5: ሳም ዝበሃል ወዶም ደሎ
0: ትኽክል
4: ኤልሳ ሽማጓሉ
0: ልክዕ
4: ኣታፊታታታ
0: ንዕድማ ሞት ኣታ ናበይኹም ድሓን ዲኹም ኣታ
4: ኣጎድና ሕማም
0: ችት እንታይ ኹም ደሊኹም
5: ያ ጀምረታ
4: ናይ ሕማሜታ ምስልካ እሳሓበ ንእብሉ ንቆ ንኤሊዛስ ቁዙፋ እዩ
0: እዚ ሲ ንኤልሳ ሓፍተይ ዓርካ እዩ
4: ኦ ሕጂ እንታይ መሲልካ ከምዚ
0: ኣታታይ መሲልካ መሲልካ ትብል ጥዑድ ኢኻ እወ እዚስ ንኤልሳ ሓፍተይ ዓርካ ይፈሊጥ ኣለኹ
4: ኦ ሕጂ እንታይ መሲልካ ከምዚ
0: ኣታታ ክመስለኒ
4: ኣደይ ትሞት ኣንታወ
5: ባጡ ኣብ ቤትናመይ ኣብ ገዛይ ክትርብሽ
4: ዛም ወዲና
5: ሞ ብቤትናመይ ድኣ ትርብሽ ኣብ ገዛይ
4: ተዋል ጥዋል ኮይስ
0: ኣይናይ ቤትናምካ እዚ ድዩ
5: ኦደ
0: ውደይ ትሞት ሓራይ ስከበሉ ቆፅሉ እስከስከ ናብ ጉዳይ ክምእተው
4: ጎይሶ ወደይ ሕጂ እንታይ መሲልካ ብቐዳይ ንሕኪ ነርና ሳብ ገዛውትናይ ኣጋጣሚ ጀምዓ ገለ ነይሮም ለካ ንሕኪ ገለ መደጋጣሚ ዳዕዋ ነይሩ ያደይቲ ምሽዑ በቃ ኣንጎሎ ይብላ ኣለኹ ሳፍታ እንዳ ምሕረት ድኳን ትግጥማ ኒኻ ፈንጂ ነርኑ ጡይ ይብላ ኣለኹ ዳዕዋ ዳዕዋ ዳፋ ዳፋ ደይቲ ሙ ደንጎላ ንገለ መለ ነዚ ወዲ ሒዘብ ሓጀራ ንገለን ጥዋዕ ብሎ ኣለኹ ብለካ ሰለስተ ጋንጆ
0: ዋኣታታዩ ጥዑድ እንታይ ዝብለን ደሎ እንታ ንዓባ በጃኻ
5: ያ ባጡ እንታይ ካቲ ጉዳይ ላቺ ተቐይሮ ስቀኢልካ ኣሸናኽር
4: ሓኪሓኪ ከምዝኳኣል ይብር
5: ኬፍ ወደይ ድሕማ መን ሞ ሽምካ
0: ሳሚ ዝበሃል ወደ
5: ሳሚ ኣነ ከዓ ቴኖ ይበሃል
0: ቴኖ
5: እዛ ዓርከይ ከዓ ባጡ ይበሃል
0: ባጡ ቴኖም ባጡን ትበሃሉ ክልተ ተክትንፋስ ዕሩኽ ቀፅሉ ቴኖም ባጡን
5: ሕጂ ታይ መስለካ ሳማ ዓርከይ የሳና ዓይቁዝፈ እያ
0: ፈሊጠ
5: እጂ ግዜ ነዊሕ ንተረድኻ ኣለኻ ኣፋፅየ ክጥርያ ካንሸሎን ጢረ ክደክላ ቲዓጁ ሰብ ኣለ በይገብሩ ግደ እሱኸ ጓየኒ ፍግራ ፍግራ ከይድ ገዳ ሕጂ ብሻደካ በቃ ንሌላ እያ መፂና ኣብዚ ገዛ
0: ንሌላ መፂኹም ክትላለዩ ኢና ከም ድላይኩም ኣብዚ ገዛ ኣተውትን ወፃእትን ዲኹም ክትኮኑ ደሊኹም ሕጂ ናይ ዘለኩም ተፀባቢቕኩም ባድላኹም ተኻሪኹም ገለ መፂኹም ማለት እዩ
4: ኬፍ እንታይ ምስልካ ጀልካ እኮ ፍርቃ ሓይል እዩ
0: ችድ ፋቻ እንዶ መግዲዕኩም ባድላስ ኣብዘይ ቦትኡ ተሰቂሉ ብለኩም ኣለኹ
5: ድኣን ጉዳይና ንግበርታ

0: ሳሙ ወደይ
1: ይህቦ
0: ውራይ ይበል ርኢኸየኻ
1: ዋዕ ሰባት ዛሪቡ ድኻዶ ከም ዝሕልፍ ኢሉ ሰባት ዛሪቡ
0: ኣምላኽ ጥዑም
1: ግርመካ እዩ
0: ርኢኻ እዛ ኩላ ኣብታ ድኽነትና ገጽና ርኣ ደይትፈልጥ ሎሚ ኢድ ነስያ ንሄልካ ክሳብ ኣለቁሑና ክብሉ ጀሚሮም
1: ኣቦ ክነለቁሖም ክንክእል ኣለና ድኽነትና ክንርስዖ ይብልናን ንድኻ ክንሕብሕብ ክንክእል ኣለና ሕጂ ምስ ሃፍታም ተፀጊዕና ኢልና ጠራዕራዕራዕራዕ ኣየዋፅኣናን
0: ድኽነትና
1: ንዘክር ካልእ ኣቦ ድረሳዕክዎ እዛ እንዳካሰላየ ዕፀውዋ ኢልና ድሮ ካብ ንዓፅዋ ነዊሕ ኮይኑ እዩ ተኻርያ እውን እንዳሕምልቲ ተቐይር ኣላ እንታይ ይሓስብ ኣሎ
0: ወይለይ ናብ ንዲ ፀዊዕና ዘሎ ሕጂ
1: ወ እሳይ ሳ ቁርብ ቄር ኢላት
0: ሕጂ ናብ ኢና
1: ሕራ ይብል
0: ባ ኣይ እናኸንቲባ
1: ከመይወልኩም እንዳመርዓውቲ
0: ከመይወልኩም
1: እንዳንበይተይ
2: ኣበ መፂኹም ዲኹም
0: ኤልሳ ጓልኢ ሓንዶ ቀኒኹም
2: ሰማሓ ወይ
0: ፅቡቅ
2: እተውበሎ እተው
1: መርሓባ በሪሁ መርሓባ መርሓባ ከመይ ቀኒኹም ከመይ
0: ሓንዶ ቀኒኻ
1: ሃየኸ
0: ፅቡቅ
1: እንታይ ደኣ ስራሕ
0: ደ ስራሕ
1: እወን ንእሽተይ ስራሕ ዘፀኒሐ ነዚ ኤሌትሪክ መንቀሳቀሲ ኮነ ኢለስ ከተዓራርዮ ፀኒሐ ኤሌትሪክ ተጠንቀቕ ኤሌትሪክ ተጠንቀቕ በሪሁ ከይሕዘካ ከፈሉ በሉ
2: ፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈሉፈ ግን ኣጋጣሚ ነዚ ገዛ ክገዝእ ላዓልን ተሓትር ክብል ይቐኒ ኣይጣዓመንን ሎሚ ዓንቲ ግን ፀዊዐ ክብናዕኹም
0: ሓድሽ ማሪ ዝገዛ
2: እዋዋ ሓድሽ እዩ
3: ሓድሽ
0: ክንደይ ዳ ሂብካሉ በሪሁ
2: ደሓን እዩ ሓደ 20 ሚልዮን ይሂበሉ
4: 20 ሚልዮን በኹሪ እዝና እዚ
2: ተትሕጎሱለይ ድማ ቤታ ክብርቲ በዓልቲ ቤተይ ኤልሳቤት ከም ህያብ ብሽማያ ገይረየ ደለኹ
0: ዚኣሕር ግበረልካ ዚኣሕር ግበረልካ
1: ከማኻ ሰብኡት ኣብ ዓለም ውሑዳት እዮም ውሑዳት እዮም
2: ኣነ ንዓኹም ዘይከው እንዲ ኣነ ሳሚ
1: ርዳእና
0: ዝብሩኽ
1: ወወ
2: ሕራይ እምበኣር ባባ ገብሩ ኣብዝ ሓለፈ ዝተባሃሃልናዮ ነይሩ ሕጂ እንታይ ድሌትኩም
0: ኣነ እኳ በሪሁ ፍጥር ብቑል ክብል ምስ ማሕረስ ይዓበ ሕጂ ኻሪ ኻበዚ ጋሽ ባርካ ናይ ሕርሻ ቦታ እንተዝርከብ ማሓረስኩም ነይረ
2: ካልእኸ
0: ከይበዝሓካ እምበር ምስኡኻ ትራክተር እዚኣ ናይ ማሕረስ ምስ ናውቲ ኣካላታ እንተዝረክብ ሲ ፅቡቕ ምተንቀሳቐስኩ
2: ብጣዕሚ ፅቡቕ ፀገም ዘለዎ ኣይኮነን ፀገም የብሉን ሳመኸ መምርሒ ፍቓድ ኣለካ ድዩ
1: ናይ መኪና መዘወሪ ማለትካ ድዩ
2: እወ
1: የብለይን ግን እቲ ናይ ምዝዋር ባህጊ ኣብ ቦት እዩ ዘሎ
0: ኣለዎ
2: ፅቡቅ ፅቡቅ
1: ክመሃር ከዓ ክእል እየ
2: ፅቡቅ ብጣዕሚ እዘን ክልተ በጣሕ ኣብ ዝደገ ዘለዋ ዘንቀሳቐሰን ሰብ ስለዘየለ መንቀሳቐስካ ዮም በዕልካ
1: ፀገም የለን ድሓን ክመሃር ክእል እየ
3: እዋ ትመሃርን ሰማሓወጅሃር
2: ሃራይ ሃራይ ፅቡቅ እማ ወዲእና ኣለና ድሌታትኩም ተቐቢለ የለኹም
1: ሃራይ ኣብዚኣ ኣብዚኣ ኣላሓንቲ ኣብዚኣ
2: እዩ ሳሚ ሃራይ ቐፅል
5: ሳሚ
2: ድሓን ክደፈዎ ቤገብሩ ይቐፅል
1: ብዙሕ ንመርፅ እሞ ቁሩብ ከዓ ንረክብ ኢለ
2: ቀፅል ድሓን ሳሚ
1: እንታይ መሲልካ በሪሃ ወይ ሓሳብካ ፅቡቕ እንዲ ኣነ እንታይ ምደለኹ መካይን እንዳሸጡ እንዳሸቀጡ ፅቡቕ ዝተጓዕዙ ሰባት ዝፈልጦም ኣለዉ ሕጂ ኣነ ከዓ ገለ መበገሲ ክኾነ ንሓንቲ ሞዴል መኪና እሞ ክትገዝኣለይ ንዓ እንዳሸጥኩ ገለ ክስታ ክገብር ዋላ ከም መበገስስ እዛ ተያ ትበሃልተየን ትበሃል ኣዚአን
2: ያሪስ
1: ያሪስ ያሪስ እፈትዎን እየ ግን ኣለዋ ካ ንዶ ካብ እንቁርብ ምዕብል ዝብላ ታየን ዝበሃላታ ሽመን
2: ኣቫንስስ
1: ኣቫንስስ እሰን እውን ይፈትዎን እየ ኣለዋ ካ ግን ብርኽ ኢለን ብርኽ ታየን ኣታ ሽመን ኣታታይ
2: ራፎር
1: ራፎር እሰን እውን ኣይፀልአንን እንድ ግን ዕብይ ኢለን በርኽ ትምሻ ኣለዋ እዚአን ታየን ዝበሃላታ
2: ማኬ
1: እሰን ብጣዕሚ ደስ ድብላ ንመካይን እየን እዎ ምክንያቱ ኣብ በሪኽ ንቐብሪ ንዝኾነ ነገር የኣትዋልካ ማኬ ፅቡቓት መካይን
2: ማይ
1: ኦይ ማቫይ ስን የበለን ብዙሕ ክስታይ ኣይባህ ኣይፍተዋን እየን ስፔር ከዓ ይርከበኒ እዮም ዝብልዎን
2: በሉ ሕራይ ኩሉ ጠለባትኩም ተቐቢለዩ ስለ ዘለኹ ኣብዚኣ ሰሙን እዚኣ ንዕርኹተይ ላዓለን ተሓትን ኢልኩም ርኸብሎም ክብሎም እየ

0: ሰሙን ጥራይ ዓድል ሃቡኒ
1: ሕራይ ሕራይ
0: ሕራይ በሉ እሞ ኤልሳቤት
2: ኣቤት
0: ካብቲ ኤን ሞባይል ሓንቲ ሃብ እዮም
1: ሓራይ ዋሕታ ከይበዝሓል እንታ በሪሁ
2: ኣቦ ንክመበሉ እዚኣ ተጠንቀኢኩም ከዓ ህዝዋ መራኸበ
3: ትኮነናታቻ
1: ኸ
3: ክትህብ ሕደር በሎ ከድና በሉ
0: ሰላም።

0: ደው ኢሉ በል ደው ኢሉ ደው ኢሉ
1: ፅናሕ ኣቦ ባዕሊና ክዘራርቦ
0: ፅናሕ ፅናሕ ፅናሕ ሃሎ
1: ደው ኢሉ
0: ደው ኢሉ ደው ኢሉ
1: ሰሊጡ ወሎ ሰሊጡ ወሎ ሰሊጡ ካ ደወሎ
0: ሓንሳ ሃሎ ኤልሳ ጓሌ ዲኺ ባኺ ጌር ደው ኢሉ ግርም ግርም ግርም ታይ ክትብል እንቲ ወይ ሓወይ
1: ይሂቦ እንታይ ኮይኑ እንታይ ይቦ
0: እስክ ፅናሕታ
1: ሃባንዶ
0: ኣቲ ታይ ረኺቦቲ ኳሬንቲ ሒዛቶሲ ብኣቢሉ ኸይዱ
1: ዋ
0: ወይ ሓወይ
1: ሃባሞቦ
0: ወይ ተከል ሕልፈት
1: ኤልዛ ሃሎ ኤልዛ በጃኹም ተቃላጢፍኩም ሕክምና ውሰድዎ ብዙሕ ነገራት መደባት ኣለዎ በልዮም
0: ከይድ እንዲናትካ
1: መይቱ
0: በሪሁ ትሕሻ ከይወዳኻያ ጉዳይ ሕርሻ ዕድሜኻ ተጎሪሻ ማሬ
1: ንጉዳይ ኳሰላዮ ምስመን ገዲፍካዮ ምስመን ኢና ንዝትዮ ምስመን ኢና ንዝትዮ
0: ማረ ሓዲ ግንበር ደርቢና እንታ
1: ኣብ ህዋን ይፈኒ እናታ ማረ
0: ጠልጠል እንደበት ሰብ ደደቀይ ብሓንቲ ደቂቕ ሰተት ትብለካ እዩ ዋይ ጓለይ ግረፎባ ከተደንግፀካ ተደንግፀካ ወ መስኪነይቲ እናፈተወቶ ከይፀገበቶ ርኢኻ ኣብ ጭልቅዕ ናብራ ከይዓንበበ
2: ምስኪን
0: ትፈልጦ ዲኻ ፅቡቅ ጌርካ
2: ወ ፅቡቅ ጌይረ ፈልጦ ሕሉፍ ሓሊፍናስ ዘን ክልተ በታ ሓብቲ ጎልጎል ትርእየን ዘለኻ
0: እወ
2: ካባይ ተኻሪኹ ክሰርሓለን ቅድሚ ሰውን ተሰማሚዕና
0: ዋ ናቱ ዶ ይኮና ንዚ እንዳ
2: ዋ ወሪድዎ ሱዳ ካበይ ከምፀአን ብዕዳ ተዋሒጡ ዝነበረ ቀደም ኮይ ሃብታም ነይሩ ዳሕራይ ከዓ ጠፍሹ መኽፈሊ ዕዳ ምሳ ኣነ ኢኻ ዘንበጣ ሕበኒ ኢሉ ንክሕገዝ ኢለኻ ነ ሂበዮ
0: እምበኣርጋ ዕዳ ኣለዎ እዩ
2: ዋ ሃነ ጥራሕ ዝፈልጠሉ ከባቢ 2,000,000 ዕዳ ኣለዎ መስኪነይቲ እዛ ሰበይቱ ዕዳ ገዲፍላለ ኸይዱ እምበር
0: ዋይ ማረ
3: ክገርመካ እዚ ናይ ሰብ ፍጥረት ስ ክሓስብ
4: ገርመካ ወ
3: ትማሊ ምዝ ማዋቱ በሪሁ ሲ ንሎም ማዓንቲ ሰዓት 10 ክንደራኽብ ተቋፂርና ነርና
1: ኣብዚኣ እስከ እስከ ስማዓንዶ እስኻ መካይን ገለ ትሸቓቅድ ዲኻ
3: ስለምንታይ ዳኹም ኢልከኒ
1: ኖ በሪሁ ከምኡ መደብ ነይርዎ እንድዩ ዋላ እንተሞተ ኣብ መስመሩ እዩ ዘሎ እቲ ጉዳይ ክብለካ ኢለየ
3: ዋ መን በሪሁታ በሪሁ ካበይ ኣምፅኡ ከምኡ ክገዝእ
1: ዋ ሰብ መምስ መተባ ጸለመይ ንተሓሓዝ እታኾንካ ዳ
3: ዋ እምበርዶ ትፈልጦ ኢኻ ዝበሪዩ
1: ፈልጦዎ ፅቡቅ ገይረ
3: በሪዩ ትፈልጦን ኢኻ በሪዩ እኮ ብዕዳ ተጠላቂዩ መሽምሽ ነይሩ ትፈልጥ
1: እንታይ እንታይ ትብላታ ደይፈልጥ
3: ንባዕሉ ነዚ ገዛ እዚ ክገዜ እዩ ዝብለካ ዘለኹ ካብ ብዙሓት ሰባት 20,000,000 ናቕፋ ተለቂሒ ገዜእዎ
1: ዋ እንታይ ትብል
3: ስኹማይ ትፈልጥዎን ኢኹም ካባይ ጥራይ 700,000 ተለቂሑ ካብ ተኽሊት 850,000 ተለቂሑ ካብ ግርማይ 1,000,000 ፈረቓን ተለቂሑ ካብ ባንኪ 400,000,000 ተለቂሑ

0: ድዮም
1: ጥዑይ ዲኻ?
0: ጥዑይወ
1: ጥዑይ ኻ ስኻ
0: ጥዑይ በረኻ
1: መንዲ ዝሰፍሩ ዘሎ ዝገዛ ምዉታት ዶ ሰፍርዎ ኣለዉ እዮም ህልዋት ኮይ መውኡ ዘለዉ ኤልሳ በድያ ዘላ
0: ኣቦ ኣቦ ንዓ ጉድ ስማዕ ንዓ
2: ኣብ ዘሎ ጉድ ኸፋ እንታ ኣብዚ ዘሎ ጉድ
0: ብኸ ኸምሪ ደሎ
2: ወይ ወይ
0: እሞ ዓቕሚ የብለይን ክኸፍል ኣይክእልኒ እንታይ ኢላ ትካ እንታይ ዶ ክትገብራ ኢኻ
1: መን
0: ንስኻ
1: መን ኣይከፍልለ ትብለኒ
0: ኤልሳ
1: ኤልሳ
0: እወ
1: በፊንጫ በፊንጫ መሬት ዘቢጣ ትኸፍሉ ተቐፊዳ ትኸፍሎ ብለካ ኣለኩ ትኸፍሎ ስማዕማ እምበር ዶ ትፈልጦ ኢኻ ዝሰብ እዚ እሰብ እዚ ኮ ትፈልጥ ኣለኻ ካብትን ካብትን ተለቓቕሒ ኮዩ ጊፍት ንሰብ ዝህብ ዝነበረ
0: ተዋሂብና እንዲና ተዋሂብና እንዲና ሂብና እንዲና ተዋሂብና ጊፍት እንዳበለባ ገፋ ቢልና ጊፍት እንዳበለወ ገፋ ቢልና እታ ገፋ
3: ቢልናቅሬታ ዳኣግበሩለይ እምበር እዚኣ እዛ ቆልዓ ቤተሰብ ወይ ጓልኩም ድያ
0: እወ
2: ጓልና ወታ
0: ንዕኦም ጓሎም ንዓይ ከዓ ሓፍተይ
3: እዛ ኤልሳ እዛ ሓዳሽታ ሻድሻይ ዝሰበይቱ
2: ገደደ ገደደ ኣምወደይ ፀዋዓያ ሓብትኻ ፀዋዓያ ፀዋዓያ ሕዝናያ ክንከይድ ፀዋዓያ
0: ክፅዋዐ ክፅዋዐ ክፅዋዓ ኤልሳ ሻድሻይቲ ኣብየለኺ ኤልሳ ሻድሻይቲ
4: ንዕና ኤልሳ ሓብተይ ገዛኺ ንዕናይ
5: ዋንታ ክገብር ሓዘነይ ብኸዓ ፅቅድም
4: ኤልሳ ኣብ ገዛኺ ክትብፅሒ ንዕናይ ኣብ ገዛ ክትዓፁ
2: ኣብ ህጉሚ ከኣት ክኤልሳ ጓል ኣብ ገዛ ክትብፅሒ
5: ኣተፈንኑማ ፈንኑኒ እንታይ ኹም ኮንኩም
6: ኣቶም ሰባት እንታይ ግብሪ ኢኹም ትገብሩ ዘለኹም
2: ጓልና ንወስድ ወዴ
6: ክንደበስና ክንተስካርና ክንዲምፅንናዕና ድዩ
4: ንሕና ኢና ክንፃናናዕ ዝግብአና ንሕና ኢና ክንብፃሕ ዝግብአና
6: ጠሊ ግደፍከ ዘይትብሉ
2: ጥሉል ዕዳብ ዝበልና ገዲፍልናታ
5: ናይ ምንታይ ዕዳ ወንታይ ኹም ኮንኩም
2: ኤልሳ መበል ሻድሸይቲ ሰበይቲ ኮይ ክኾን ክፅንሕኪ
4: ወ
2: ክልተ ሚልዮን ዕዳውን ኣለኪ
5: እንታይ ኹም ትብሉ ዘለኹም
0: ኤልሳ ሓብተይ እዚ ጥራሕ ኣይኮነን ናይ ዝገዛ ዕዳ
2: 20

ሰላምትና ተቐበሉ ፈንውና ብምክትታል ትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሎም ፍርቂ መዓልትን ፈረቓን ኣኺሉ ንሎም ረቡዕ 26 ናሕሰ ዝተዳለወ ሃገራውን ሃገራውን ዜናታት ሒዘልኩም ቀሪበ ዘለኹ እስጢፋኖስ ግርማየ ብቐንዲ ነጥብታት ትኽፍልም ኣብ ማሕዳሪ ዞባ ጋሽ ባርካ ምስ ነበርቲ ርብዳ ኣብ ተግባረ መደባት ልምዓት ዘት እዮም ኣብ ሆስፒታል ተሰነይ ን600 ዜጋታት መጥባሕቲ ሓበል ዓይኒ ተኻይዶም ኣብ መምሕዳር ከባቢ ሽከቲ ንእዞባ ድባርዋ ፕሮጀክት ዝስተማይ ተመሪቖም ኣብ መንጎ ኣሜሪካን ካናዳን ዝተኸስተ

0: ንግዳዊ ዘይምቅዳው መሊሱ ከም ዝኸረረ ተገሊጾም። ማሊ ኒጀርን ቡርኪና ፋሶን ዞባዊ ፀጥታን ምውሓስ ምትሕግጋዘን ከስፍሓ ተረዳድአን። ኣብ 225 ኣብ ኣህጉር ኣፍሪቃ ክሊማዊ ምምዝባል ብዘስዓቦ ሓደጋታት ልዕሊ 3,000 ሰባት ሞይቶም። ዝርዝር ዜና ኣመሓዳሪ ዞባ ጋሽ ባርካ ኣምባሳደር መሓመድ ኣልሑሪ ብ23/24 ናሕሰ ኣብ ንኡስ ዞባ ፎርቶ ሳዋ ኣብ ዝገበሮ ዑደት መሰነበርቲ ርብዳ ኣብ እትግባረ መደባት ልምዓት ተራኮመን ዘትዮም። ኣብቲ ኣጋጣሚ ኣምባሳደር መሓመድ ኩነታት ክረምታዊ ሕርሻ ትሕቲ ቅርፂ ኣሓዳሪት ቤት ትምህርቲ ፎርቶ ከምኡ ውን ብወፍሪ ተምሃሮ ንልምዓት ዝተዓመን ጥፈታት ምዕቃብ ማይን ሓመድን ድሕር ምዕዛብ ኣብ መጻኢ ብዛዕባ ዝትግበሩ መደባት ምስ ዝምልከቶም ሓለፍትን ወከልቲ ህዝበን ተዘራሪቦም። እቲ ርክብ ኣብ ተጠቃምነት ትካላት ማሕበራዊ ኣገልግሎት ዘሎ ብድሆታትን መፍትሒታቱን ጠንቂ ትሑት ተሳታፍነት ኣብ ትምህርቲ ከምኡ ውን ማሕበረ ቁጠባዊ መነባብሮ ዜጋታት ንምምሕያሽ ዝውሰድ ዘሎ ተበግሶታትን ገስጋሱን ዘተከረ ነይሮም። ነበርቲ ብወገኖም ኣብ ማእከላይ ቦታ ተጠርኒፎም ርጉእ ህወት ክመርሑ ዝወፀ መደብ ንክዕወት ምንጪ ዝስተማይ ክፅገነሎም ትካል ጥዕና ክዋደደሎም መምህራን ቅድመ ትምህርቲ ክቐረቡ ስሩዕ ኣገልግሎት ክታበት ዝረኽብሉ ባይታ ክፍጠር ከምኡ ውን ፀገም መጓዓዝያን ኣገልግሎት ተንቀሳቓሲ ቴሌፎንን ክሕሰበሉ ኣዘኻኺሮም። ግዜያዊ ኣመሓዳሪ ንኡስ ዞባ ፎርቶ ሳዋ ኣቶ ኣረጋይ መብርሃቱ ብወገኑ ኣብቲ ከባቢ ዘሎ ሕፅረታት ንምምላእ ይስራሕ ከም ዘሎ ብምጥቃስ ክሳብ መሊኡ ዝፍታሕ ተዋዲድሎም ዘሎ ናይ ትምህርቲ ዕድል ብግቡእ ክጥቀምሉ ከምኡ ውን ኣብ መደበር ጥዕና ሙሎቤር መፀበይ ነፍሰ ፀራት ንምህናፅ ክዋስኡን ብግቡእ ክጥቀምሉን ኣተሓሳሲቦም። ኣብ ሆስፒታል ተሰነይ ን600 ዜጋታት መጥባሕቲ ሓበል ዓይነት ተኻይዶም። ወኪል ኤሪና ኣማኑኤል ተስፋይ ንዘዳልዎ ዜናዊ ፀብጻብ ኣርሴ ማስመሮም ከተቕርቦ እያ።
1: ካብ መወከሲ ሆስፒታል ብርሃን ዓይኒ ዝተላእከ ጉጅለ ክኢላታት ካብ 21 ክሳብ 25 ንሓሰ ኣብ ሆስፒታል ተሰነይ ን600 ዜጋታት ብነፃ መጥባሕቲ ሓበላ ኣካይዶም። እቲ መጥባሕቲ ንነበርቲ ንኡስ ዞባታት ተሰነይ ሃይኮታን ፎርቶሳዋን ከም እተኻየደን 15 ህፃናት ምንባሮምን ዝሓበረ ነቲ ጉጅለ ዝመርሐ ክኢላ መጥባሕቲ ዓይኒ ዶክተር ኢዮብ በየነ ምምሕዳራትን ሞያውያን ጥዕና ናብ መወሃድን ምስላጥ ናይ ትዕማም ንዝገበርዎ ኣበርክቶ ኣመስጊኖም። ኣባል እቲ ጉጅለ ዶክተር ረድ መንግስቲ ኣብወገኑ ኣብ መታሕት ምስ ዘሎ ፀሓይ ንፋስን ካብ 40 ዓመት ንላዕሊ ኣብዚ ዕድሚኦም ዜጋታት ሓበል ዓይኒ ክኽሰት ንብምዃን ብምጥቃስ ዜጋታት ኣብ ትካላት ጥዕና ቀሪቦም ኩነታት ጥዕና ዓይነቶም ከረጋግፁ ኣብ መዓልታዊ ምንቅስቃሳቶም ድማ መነፀር ከዘውትሩ ፀዊዖም። ሓላፊ ኣገልግሎት ጥዕና ንኡስ ዞባ ተሰነይ ኣቶ ገብሪ ሂወት ተኸስተ ድማ ኣቐዲሙ ምስ ኣሃዱ ኣገልግሎት ሕክምና ዓይኒ ከተማ ተሰነይ ብምውኻድ ኣብ 3 ንኡስ ዞባታት ዝተኻየደ መርመራታት ኣብ ዓወት ናይቲ ወፍሪ ዓብ ተራ ከም ዝነበሩ ኣብርዮም። መጥባሕቲ ዝተገብረሎም ኣብ ዝሃብዎ ርእቶ ብሰንኪ ዝፀንሖም ፀገም ዓይኒ ዕለታዊ መነባብሮኦም ተፀልዩ መፅንሑ ብምዝካር ድሕሪ መጥባሕቲ ግና ብርሃን ዓይኖም ተመሊሱ ንቡር ንጥፈታት ክካይዱ ከም ዝጀመሩ ገሊፆም። ኣብ ዝቕፅል ቀረባ መዓልትታት ኣብ ከተማታት ባሮንቱን ኣቑርደትን ተመሳሳሊ ኣገልግሎት ክወሃብ ምዃኑ ተፈሊጡሎ።
0: ኣብ ምምሕዳር ከባቢ ሽከቲ ንኡስ ዞባ ድባርዋ ብፕሮጀክት ዓድሃሎ ጨንፈር ማይ ዝተዋደደ ስርዓተ ቅረብ ፅሩይ ዝስተማይ ብ23 ናሕሰ ተመሪቑ ኣገልግሎት ጀሚሮም። እቲ ፕሮጀክት ካብ ዓዳ ፅንዓይ ምዝርጋሕ 12 ኪሎ ሜትር ሻምብቆታት ከምኡ ውን ምውዳድ ብድምር 260,000 ሊትሮ ዝሕዛ 2 ኣጋን የጠቓለል። ኣብቲ ስነ ስርዓት ኣመሓዳሪ ምምሕዳር ከባቢ ሽከቲ ኣቶ መሓር ደባስ ኣብ ዘስምዖ ቃል ኣቐዲሙ ዝፀንሐ ፕሮጀክት ማይ ምስ ብዝሒ ነበርቲ ዘርግሐ ኣቀማመጣ ዓድን ዋሕደ ዓይኒ ማይን ፀገማት ከም ዝፀንሑ ብምሕባር በዚ ሓድሽ ፕሮጀክት ካብ ዲጋ ሎጎ ፅሬቱ ዝተሓለወ ማይ ክሰትዩ በቂዖም ከም ዘለዎ ገሊፆም። ኣብ ፕሮጀክት ዓድሃሎ ቁፅል 2 ሓላፊ መስመር ማይ ኣቶ ሽሻይ ተስፋይ ብወገኑ ነበርቲ ሽከቲ ንምዕዋት ናይቲ መደብ ንዘርኣይዎ ዕዙዝ ተሳትፎ ብምምጓስ ቀፃልነቱ ንክወሓስ ግቡእ ክንክንን ሓለዋን ክገብርሉ ተላብዮም። ኣካየድ ስራሕ ምምሕዳር ንኡስ ዞባ ድባርባ ኣቶ ተክለ ማርያም ገብረ ኢየሱስ ድማ ብሰንኪ ዋሕዲ ምንጭታት ማይ ነበርቲ ብሓፈሻ ደቂ ኣንስትዮ ድማ ብፍላይ ከቢድ ፆር ከም ዝነበረን ብምጥቃስ ነዚ ንምፍታሕ ብዝተኻየደ ፃዕርታት ብደረጃ ንኡስ ዞባ 15 ዓድታት ካብ ዲጋታት ሎጎን ምስላምን ተጠቀምቲ ፅሩይ ማይ ከም ዝኾነ ሓቢሮም። ካብ ድባርባ ንሸነኽ ሰሜን 9 ኪሎ ሜትር ርሒቓ እትርከብ ሽከቲ 1800 ነበርቲ ኣለውዋ።

0: ብደረጃ ሃገር ኣብ ህንፀት ትካላት ቅድመ ትምህርቲ ብዝተገብረ ወፍሪ ቁፅሪ ትካላት ንልዕሊ 24 ሚታዊ ተዓብዮም ወኪል ኤሊና ቤትኤል ሰሎሞን ብመልክዕ ፀብጻብ ዘዳልወቶ ትሕዝቶ ኣሎ ስዒቡ ክቐርብ እዮም።
1: መፅናዕቲ ከም ዝሕብሮ ተምሃሮ ብቅድመ ትምህርቲ እንተ ሓሊፎም ንመጠን ምትራፍ ብ17 ሚታዊት ንመጠን ምቁራፅ ብ36 ሚታዊት ምድጋም ኣብ ክፍሊ ብ30 ሚታዊት ከም ዘጉድሎ እዩ ዝንገር። ኣብ ሃገራዊ መርመራ ሻምናይ ክፍሊ ካብ ዝተሳተፉ ተምሃሮ እውን እቶም 60 ሚታዊት ዝሓለፉ ንክልተ ዓመት ናይ ቅድመ ትምህርቲ ዕድል ዝረኸቡ ተምሃሮ ምዃኖም ፀብጻባት ጨንፈር ሚኒስትር ትምህርቲ የነፅር።
2: መንግስቲ ኣብ ዓመተ ትምህርቲ 224 225 ብዘበገሰ ወፍሪ ዝርግሐ ትካላት ቅድመ ትምህርቲ ብደረጃ ሃገር ብልዕሊ 240 ሚታዊት ከም ዝዓበየ ተገሊጹ። ኣብ ሚኒስትር ትምህርቲ ኣዋሃሪት ኣገልግሎት ቅድመ ትምህርቲ መምህር ኣበባ ሃብቶም ንኤሪና ኣብ ዝሃበቶ ሓበሬታ ኣብ መላእ ሃገር ቁፅሪ ትካላት ቅድመ ትምህርቲ 829 ዝነበረ ኣብ ኣካዳምያዊ ዓመት 225 226 ናብ 204 ከም ዝበረኸ ኣብርሃ። ኣገልግሎት ቅድመ ትምህርቲ ኣካላዊ፣ ስምዒታዊ፣ ማሕበራዊ፣ ባህላውን ሃገራውን መርያት ህፃናት ዝክስኮሰሉ ወሳንን ኣገዳስን መደብ ምዃኑ ብምጥቃስ ቆልዑ ሙሉእ ርእሰ ምትእምማን ዘለዎም መሃዝቲ ናይ ምባሃል ክእለት ዝወነኑ ከምኡውን ማሕበራውን ባህላውን ክብርታት ብምልኣት ክላበሱ ዝሕግዝ ስለ ዝኾነ ኩሎም ህፃናት ብኡ ክሓልፉ ከም ዝግባእ ኣገንዚባ። ምስ ዕብየት ትካላት ቅድመ ትምህርቲ ቁፅሪ ተምሃሮ እውን ካብ 65,000 ናብ ልዕሊ 128,500 ከም ዝበረኸ ብምሕባር ኣብ ሞያዊ ዓቕሚ ሰብ ሕፅረት ንኸየጋጥም ኣብ ምምዕባል ዓቕሚ መምሃራ ዘተኮረ ስልጠናታት ኣብ ኩሎን ዞባታት ይውደብ ከም ዘሎ ከምኡ እውን ብ9 ቋንቋታት ዝተዳለወ መምሃሪ ፅሑፋት ንሕትመት ድልው ምህላው ኣነፂራ። ኣብ መወዳእታ መምህር ኣበባ ኣገልግሎት ቅድመ ትምህርቲ ከማው ሰረት ንኽሕዝ ኣብ ኩሉ ዞባታት ዘተክካየድ ምዃኑ ብምጥቃስ ምምሕዳራትን ዝምልከተን ኣካላትን ኣብ ምብራኽ ኣፍልጦ ሕብረተሰብ ተረአን ክዕዝዛ መሰልጠኒ ማእከል መምሃራን ክዋደድን ስሩዕ ስልጠናታት ክወሃብን ከምኡ እውን ምንቓቕ ሕንዋት ክቕረብ ተላብያ። ኣብዚ እዋን እዚ ኣብ ዞባ ጋሽ ዋርካ 444፣ ኣብ ሰሜናዊ ቀይሕ ባሕሪ 337፣ ኣብ ዞባ ደቡብ 667፣ ኣብ ዞባ ዓንሰባ 304፣ ኣብ ዞባ ማእከል 175፣ ኣብ ዞባ ደቡባዊ ቀይሕ ባሕሪ ድማ 77 ትካላት ቅድመ ትምህርቲ ኣለዋ።
1: እቲ እንኮ መተካእታት ዘይብሉ ወፍሪ ኣብ ሂወት ትምህርቲ እዩ። ስለዝኾነ ከዓ መንግስቲ ንምህናፅ ምዕሩይን ብቑዕ መስርሕ ምምሃርን ምስትምሃርን ቆላሕትኡ ኣብ ቅድመ ትምህርቲ ገይሩ ብሓያል ፃዕሪ ይሰርሕ ኣሎ። ኩሉ ዜጋ ድማ ተጠቃሚ ዝዕድላት ክኸውን መድረኻዊ ጠለብ እዩ። ምሳላይ ዙቤር ስዒድ ቤትኤል ሰሎሙኔ ካብ ኣገልግሎት ዜና ዞባ ማእከል ከተማ ኣስመራ።
0: ዝስዕብ ዜና ሃገራት ወፃኢ እዩ። ዜና ወፃኢ ኣብ መንጎ ኣሜሪካን ካናዳን ዝተኸስተ ንግዳዊ ዘይምቅዳው መሊሱ ከም ዝኸረረ ይግለጽ ኣሎ። እዚ ዝተሓበረ ፕሬዚደንት ዶናልድ ትራምፕ ሃገሩ ኣብ ልዕሊ እታዊ ፍርያት መካይን ካናዳ ወሲናቶ ንፀንሐት 25 ሚታዊት ቀረፅ ናብ 50 ሚታዊት ክብ ከም እተብሎ ድሕሪ ምጥንቃቕ እዮም። እዚ ንኣሽቱን ዓበይትን መካይን ከምኡውን መቀያየሪ ኣቑሑ ዘጠቓልል መደብ ካብ ፈለማ ዝመፅእ ዓመት ክትግበር ከም ዝኽእል እዩ ፕሬዚደንት ዶናልድ ትራምፕ ኣሚቱ ዘሎም። በቲ ስጉምቲ ዝተቆጥዐ መንግስቲ ካናዳ ቆጠባዊ ረብሓታት ሃገሩ ንምሕላው ኣብ ልዕሊ 700 ፍርያት ኣሜሪካ ወሳኺ ቀረፅ ከም ዝገበረ ገሊፆም። እዚ ካብ 15 ክሳብ 50 ሚታዊ ዘዘርግሕ ቀረፅ ካብ በዚ መፅእ 8 መስከረም ተግባራዊ ከም ዝኸውን ቀዳማይ ሚኒስተር ካናዳ ማርክ ካርኔ ኣፍሊጡሎም። ብዘይካዚ ከም ኣካል ናይቲ መልሰ ግብሪ ስጉምቲ ካናዳ ንገለ ክፍላት ሃገራት ኣሜሪካ እተህቦ ዝፀንሐት ኣገልግሎት ኤሌክትሪሲቲ ከተቋርፆ ከም እትኽእል ኣጠንቂቓላ። ንግዳዊ ዘይምቅዳው ክልቲአን ሃገራት ፕሬዚደንት ትራምፕ ኣብ ዝሓለፈ ቀረባ መዓልትታት ኣብ ልዕሊ ዝተወሰነ እታዊ ፍርያት ካናዳ ናይ 50 ሚታዊት ቀረፅ ድሕሪ ምውሳኑ ከም እተበገሰ ፀብጻባት የረድኦም። እዚ ተፈጢሩ ዘሎ ንግዳዊ ዘይምቅዳው ንመጠነቲ ኣብ መንጎአን ዝካየድ ንጥፈታት ንግዲ ብከቢድ ካሃስዮ ከም ዝኽእል ክኢላታት ይእመቶም። ክልቲአን ሃገራት ኣብ 225 ልዕሊ 720 ቢልዮን ዶላር ዝግመት ንግዳዊ ምልዋጥ ከም ዘካየዳ ይጥቀስ። ማሊ፣ ኒጀሪን፣ ቡርኪና ፋሶን ዞባዊ ፀጥታ ንምውሓስ ምትሕግጋዘን ከስፋሓ ተረዳድአን። ሰለስተን ሃገራት ኣብ ዝምርዳእ ዝበፅሓ ኣብ ዞባ ሳሕል ናይ ምዕራብ ኣፍሪቃ ዝካየድ ሽበራዊ መጥቃዕትታት ከም ዝወሰኸ ብምጥቃስ እየን። ነቲ መደብ ብምትግባር ሓበራዊ ማእከላይ እዚ ከኦማን ተወሳኺ ናይ ሓባር ሰራዊት ከዋፍራን ምዃነን ኣፍሊጠን ኣለዋ። ኣብቲ ከባቢ ዝካየድ ሽበራዊ ተርእዮታት ኢድ ግዳማውያን ሓይልታት ከም ዘለዎ ዝገለጻተን ሃገራት ንምምካቱ ወተሃድራውን ፀጥታውን ጥምረትን ከም ዝሐይላ ኣነፂረን። ማሊ፣ ኒጀሪን፣ ቡርኪና ፋሶን ከም ኣካልቲ ሓበራዊ ሓይሊ ንምቋም ኣብ 223 ዝኸተምዎ ስምምዕ ኣብ ዶባ

ልዕሊ 5,000 ናይ ሓባር ሰራዊት ኣዋፊረን ከም ዘለዋ ፀብጻባት የረድኦም። ሰለስተን ሃገራት ኣብ ብመሬተን ዓስኪሩ ንዝነበረ ሰራዊት ፈረንሳ ብምውፃእ ምስቲ ሃገር ንዝነበረን ፀጥታውን ወተሃደራን ውዕላት ድሕሪ ምብታኸን ኣብ ልዕሊአን ዝካየድ ግዳማዊ ተፃብኦታት ከም ዝወሰኸ እዩ ዝግለጽ። ፈረንሳ ንልኡላውነትን ዝፀባእ ስለያዊ ንጥፈታት ከም እተካይድ እተን ሃገራት ብተደጋጋሚ ክኸሳ ጸኒሐን እየን። ኣብ ዓመተ 2025 ኣብ ኣህጉር ኣፍሪቃ ክሊማዊ ምምዝባል ብዘስዓቦ ሓደጋታት ልዕሊ 3,000 ሰባት ከም ዝሞቱ ተገሊፆም። በቲ ክስተት ልዕሊ 13 ሚልዮን ሰባት ብኣሉታ ከም እተጸልዉ ዝተቐስቶም ጸብጻባት ልዕሊ ፍርቂ ናይቲ ክሳራታት ብሓደጋታት ዕለቕለቕ ከም ዝሰዓበ የረድኦም። ኣብ ዝሓለፈ ዓመት ዞባ ሰሜን ኣፍሪቃ ብክቱር ዋዒ፣ ዞባ ምዕራብ ኣፍሪቃ ድማ ብዕለቕለቕ ከም እተጠቕዑ ተገሊጹሎም። እዚ ከምዚ ኢሉ እንከሎ ብሰንኪ ክሊማዊ ነውፂ ልዕሊ 900 ኩምራታት በረድ ኣህጉር ኣፍሪቃ ከም ዝመኸኸ ጸብጻባት ይጠቕሶም። መጠን ምልኣት ማያዊ ኣካላት እውን ካብ 1999 ክሳብ 2025 ዓመታዊ ባእስታት 4 ሚሜ ክውስኽ ምጽንሑ እቶም ጸብጻባት ብተወሳኺ የረድኦም። ሳዕቤናት ክሊማዊ ነውፂ ብደረጃ ዓለም ዓመት መፀ እናገደደ ይመፅእ ከም ዘሎ ዝፍለጥ እዮም። ኣብዚ ዓመት እዚ ኣብ ኣህጉር ኤውሮጳ ተኸሲቱ ብዘሎ ክትር ዋዒይ ብዝተሓሓዝ ሕማማት ልዕሊ 35,000 ሰባት ከም ዝሞቱን ኣስታት 180 ቢልዮን ዩሮ ዝግመት ቅጥባዊ ክሳራ ከም ዝወረደን ዝፍለጥ እዮም። ኣሜሪካ ኣብ ልዕሊ ኢራን ዝሓየለ ምዃኑ ዝጠቐሰቶ ሓድሽ ቁጠባዊ እገዳ ወሲና። እዚ ንሓሙሽተ ኣገደስቲ ጽላታት ዒላማ ዝገበረ እገዳ ኣብ ልዕሊ ኢራን ተወሳኺ ቁጠባዊ ፀቕጢ ንምፍጣር ኣብ ስምምዕ ክትበፅሕ ዘገድድ ምዃኑ ቤት ጽሕፈት ግምጃ ኣሜሪካ ሓቢሩሎም። እቶም ተኣጊዶም ዘለዉ ጽላታት ቴክኖሎጂ፣ ኣቪዬሽን፣ መጓዓዝያ ባሕሪ፣ ሰደድ ወርቅን ዲጂታላዊ ስርዓትን የጠቓልሎም። ፕሬዚደንት ኣሜሪካ ዶናልድ ትራምፕ ኢራን ኣብ ስምምዕ ምዘይትበፅሕ ካብ ዓለማዊ ቁጠባዊ ስርዓት ንምንፀላ ክንፅላ ዝኽእል እገዳ ከጽድቕ ምዃኑ ከጠንቅቕ ጸኒሕ እዮም። ኣብ ልዕሊ ኢራን ጥራይ ዘይኮነ ቻይናን ህንድን ኣብ ልዕሊ ዝርከብአን መሻርክታውን እገዳ ክውስን ምዃኑ ፕሬዚደንት ዶናልድ ትራምፕ ሓቢሮም። ነዚ ሓድሽ በይናዊ ስጉምቲ ዝኾነነት ህዝባዊት ሪፓብሊክ ቻይና ረብሓታታ ንምሕላው ኣድላይ ዝበለቶ መልሰ ግብሪ ከም እትህባ ጠንቂቓላ። ኣሜሪካ ነቲ ብኪናት ክትዕወተሉ ዘይከኣለት ወፍሪ ብቁጠባዊ እገዳ ከተስምሮ ትፍትን ከም ዘላ ዝወቐሰት ኢራን ከዓ ነዚ ሓድሽ ትጉምቲ ተመጣጣኒ መልሰ ግብሪ ከም እትህበሉ ኣፍሊጣላ። ኣሜሪካን ኢራንን ኣብ መንጎአን ዝካየድ ዘሎ ኪናት ብሰላም ንምዕራፍ ክዘራረባ ኣብ ዝሓለፈ ወርሒ ሰነ ዝወሰንኦ ናይ 6 መዓልታት ናይ ገደብ ግዜ ብዘይፈረ ድሕሪ ምዝዛሙ እቲ ኪናት ካልእ ኣንፈት ክሕዝ ከም ዝኽእል እዩ ክእመት ጸኒሖም። ፈረንሳን ስዑድ ዓረብን ቁጠባውን ወተሃደራውን ዝርከቦም 21 ስምምዓት ከም ዝኸተማ ሓቢረን። እቲ ስምምዓት ፕሬዚደንት ፈረንሳ ኢማኑኤል ማክሮንን ወራስ ዓራ ስዑድ ዓረብ መሓመድ ቢን ሳልማንን ብ24 ናሕሰ ኣብ ከተማ ፓሪስ ኣብ ዘካየድዎ ዝርርብ ተበፂሖም። ኣብ ጽላት ምክልኻል ዝኸተምዎ ስምምዕ ንሓበራዊ ወተሃደራዊ ልምምድ ምልውዋጥ ቴክኖሎጂን ክኢላዊ ዓቕምን ከምኡ ውን ምግታእ መጥቃዕትታት ሳይበር የጠቓልል። ብዘይካዚ ኣብ ምምዕባል ቴክኖሎጂ ብቐንዱ ድማ ሰብ ሰርሖ ብልሒ ቱሪዝምን መጓዓዝያን ክተሓጋገዛ ምዃነን ኣፍሊጠን ኣለዋ። ከም ኣካል እቲ ስምምዕ ስዑድ ዓረብ ኣብ ፈረንሳ ኣብ ህንፀት ዘመናዊ መዘናግዒ ማእከላት ንያዝታት 7 ቢልዮን ዶላር ወፍሪ ክትገብር እያ። እቲ ፕሮጀክት ኪኖቲ ምስ ተዛዘመ ዝህቦ ቁጠባዊ ረብሓ ልዕሊ 22,000 ዕድላት ሽቕለት ከም ዝፈጥር ሰመዝ ፈረንሳ ኣሚቶም ኣለዎም። እዚ ከምዚ ኢሉ እንከሎ ፈረንሳን ስዑድያን ኣብ 2025 ልዕሊ 12 ቢልዮን ዶላር ንዝነበረ መጠን ዘካየድኦ ንግዳዊ ምልውዋጥ ኣብ ዝመፅእ 3 ዓመታት ብዕፅፊ ንምዕባዩ መደብ ከም ዘለዎን ሓቢረን። ኣሜሪካ ኣብ 2025 ኣብ ምምዕባል ኒክሌሳዊ ኣፅዋር ኣስታት 7 ቢልዮን ዶላር ወፃኢ ከም ዝገበረት ጸብጻባት ሓቢሮም። እቲ ኣሃዝ ኣብ 2024 ልዕሊ 56 ቢልዮን ዶላር ምንባሩ ዝተቐስቶም ጸብጻባት ምስቲ ናይ 2025 ክነጻጸርን ከሎ ንያስታት 1/4 ፍልሊ ከም ዝነበሩ ኣረዲኦም። 9 ወነንቲ ኒክሌሳዊ ኣፅዋር ዓለምና ኣብ 2025 ንምምዕባል ኒክሌሳዊ ኣፅዋር ብሓባር 119 ቢልዮን ዶላር ከም ዝጽላዕ ዝፍለጥ ኮይኑ ኣብ ዝሓለፈ 5 ዓመታት ኣብቲ ጽላት ብጠቕላላ 470 ቢልዮን ዶላር ወፃኢ ከም ዝገበራ ይጥቀሳሎም። ኣብ ብርክት ዝበላ መሻርክቲ ሃገራት ኤውሮጳ ኒክሌሳዊ ኣፅዋር ኣዋዲዳ ዘላ ኣሜሪካ
ናብቲ ዞባ ተወሳኺ ኣፅዋር ክትልኽ መደብ ከም ዘለዋ እያ።

ገልጽ ዘላ ነቲ መደብ ብዕቱብ ትከታተሎ ዘላ ሩስያ ለላውነታ ንምሓስ ተመሳሳሊ ስጉምቲ ከም እትወስድ ከተጠንቀቕ ጸኒሓላ። ምስ ፍሕፋሕ ኔቶ ዘስከአ ሩስያ ኣቐዲማ ኣብ ጎረቤታ ቤላሩስ ኒክሌሳዊ ኣፅዋር ከም ዘዋደደት ዝዝከር እዮም። ወነንቲ ኒክሌሳዊ ኣፅዋር ዓለምና ብድምር ልዕሊ 12,000 ኒክሌሳዊ ኣፅዋር ክውንና ከለዋ እቲ ዝበዝሐ ናይ ኣሜሪካ ሩስያን ቻይናን ምዃኑ ይጥቀስ። ተጠቃምነት ማሕበራዊ መራኸቢታት ንቆልዑ ናይ ዝኽልክላ ሃገራት ቁፅሪ እናወስኺ ይመፅእ ከም ዘሎ ተገሊጾም። ዝተሓበረ ካናዳ ተጠቃምነት ማሕበራዊ መራኸቢታት ንትሕቲ 16 ዓመት ዝዕድሚኦም ቆልዑ ዝእግድ ሕጊ ድሕር ምፅደቓዮም። እቲ ስጉምቲ ንቆልዑ ካብቲ ብሰንኪ ማሕበራዊ መራኸቢታት ዘጋጥም ናይ ኣእምሮ ሕማማት ወልፍን ገበናትን ንምግታእ ዝዓለመ ምዃኑ ቀዳማይ ሚኒስተር ካናዳ ማርክ ካርነይ ገሊጾም። መሰረት ዝሓድሽ ሕጊ ዕድሚኦም ትሕቲ 16 ዓመት ዝኾኑ ቆልዑ ማሕበራዊ መራኸቢታት ፌስቡክ፣ ኢንስታግራም፣ ቲክቶክ፣ ስናፕቻትን ዩቲዩብን ክጥቀሙን ሓድሽ ሕሳብ ክኸፍቱን ኣይፍቀደሎምን እዮም። ነዚ ሕጊ ዝጣሓሱ ኩባንያታት ቴክኖሎጂ ካብ ዓመታዊ እቶቶም ክሳብ 300 ዝበፅሕ ገንዘባዊ መቕፃዕቲ ከም ዝብየነሎም ተፈሊጹሎም። ኣቐዲማ ኣውስትራልያ ተጠቀምነት ማሕበራዊ መራኸቢታት ንትሕቲ 16 ዓመት ዝዕድሚኦም ቆልዑ ከም ዝኸልክለቶ ዝዝከር እዮም። እቲ ሃገር ነቲ ሕጊ ካብ ወርሒ ተሓሳስ 2025 ኣብ ተግባር ከም ዝውዓለቶ ዝፍለጥ ኮይኑ ብሪጣንያ፣ እስጳኛን ፈረንሳን ዝርከብአን ሓያሉ ሃገራት ተመሳሳሊ ስጉምቲ ንምውሳድ ዝኽእል መስርሕ ኣበጊሰን ከም ዘለዋ ይሕበር። ዜና ንምዝዛም ቀንዲ ነጥብታት ክደግመልኩም። ኣብ መሓዳሪ ዘበጋሽ ባርካ ምስ ነበርቲ ርብዳህ ኣብ ተግባረ መደባት ልምዓት ዘትዮም። ኣብ ሆስፒታል ተሰነይ ን600 ዜጋታት መጥባሕቲ ሓበል ዓይኒ ተኻይዶም። ኣብ ምምሕዳር ከባቢ ሽከቲ ንእዙባ ድባርባ ፕሮጀክት ዝስተማይ ተመሪቖም። ኣብ መንጎ ኣሜሪካን ካናዳን ዝተኸስተ ንግዳዊ ዘይምቅዳው መሊሱ ከም ዝኸረረ ተገሊጾም። ማሊ፣ ኒጀርን ብርኪና ፋሶን ዞባዊ ፀጥታ ንምውሓስ ምትሕግጋዘን ከስፋሓ ተረዳድአን። ኣብ 2025 ኣብ ኣህጉር ኣፍሪቃ ክሊማዊ ምዝባል ብዘስዓቡ ሓደጋታት ልዕሊ 3,000 ሰባት ሞይቶም። ዜና ተዛዚሙሎ ብሩህ መዓልቲ።

ሰላምታይ ተቐበሉ ዝኸበርኩም ተኸተልቲ መደባት ቴክ ኢንሳይት ኤርትራ ከመይ ቀኒኹም። ኣብ ናይ ሎም መዓንቲ ሻሙናይ ምዕራፍ መበል 17 ክፋል መደብና ሓደ ብትሕዝትኡ ፍልይ ዝበለ መደብ ናባኹም ንምባል ተዳሊና ኣለና። ንሎሚ ተዳሊናሎም ዘለና ኣርእስቲ እምበኣር ከምቲ ኣቐዲሞ ክብሎ ፅናሕኩ ፍልይ ዘብሎ እንታይ እዩ ንዝብል ሕቶ መበገስ ኣለዎ። ዝተበገሰሉ ድማ ኣብ ሓደ ኣጋጣሚ ክሰርሕ ኢለ ኮፍ ምስ በልኩ እዛ ስራሕ እዚኣ ሓደ ሰዓት ክትወስደለያ ሓደ ሰዓት ከዓ ክውዳእ ኢለ ኮፍ ምስ በልኩ ብዙሕ ነገር ንኣቐልቦይ ዝወስድ ነገራት ወይ ኣጋጣሚታት ክፍጠሩ ሽዑንሽዑ ርአ። እቶም ብፍጠሩ ኣጋጣሚታት ከዓ ኣብ ቤት ፅሕፈትካ ሰብ ምኩዕካዕ ክኸውን ይኽእል፣ ሰብ ክፅውዓካ ክኸውን ይኽእል ወዘተ። እቲ ቐንዲ ግን እቲ ዲጂታላዊ ኣቐልቦ ዝሰልብ ወይ ኣቐልቦካ ዘማሕድግ ነገር እዩ። እዚ ዲጂታል ዲስትራክሽን እዩ ዝበሃል። ዲጂታል ዲስትራክሽን ዝበሃል መብዛሕትኡ ግዜ ኣብዚ ናይ ዲጂታላውነት ግዜ ዘጋጥሙና ደሎ ኣቐልቦና ዝሰልቡ ምናልባት ዝጀመርናዮ ስራሕ ንኸይንውድእ ወይ ኣብ ዝተለምናዮ ግዜ ንኸይንውድኡ ዝገብሩና ብዙሓት ነገራት ኣለው። እዚኦም መበገሲኦም ምስቲ ዲጂታላዊ እንዳዛመድና ንሪኦ ክኸውን እዩ። ናብቲ ምሉእ መደብ ከብለኩም እየ እምበኣር ሰናይ ምክትታል። ሓደ ሄንሪ ዴቪድ ዝተባህለ ክኢላ ናይ ዲጂታላይዜሽን ከምዚ ኢሉ ነይሩ፣ ደቂ ሰባት ናይ መሳርሒኦም መሳርሒ ይኾኑ ኣለው። እዚ ክገልፆ ከሎ ድማ ሜን ሃቭ ቢካም ደ ቱልስ ኦፍ ዘር ቱልስ ኢልዋ። ሜን ሃቭ ቢካም ደ ቱልስ ኦፍ ዘር ቱልስ መሳርሒ ኣለና። ንኣብነት እዛ ላፕቶፕ እዚኣ መሳርሒተይ እንተደኣ ኮይና ኣነ መሳርሒኣ ክኸውን ከለኹ ሞሒሰቦ። ስለዚ ክንደይ ካባናይና ናይ መሳርሒና መሳርሒ ኮይና ዘለና። እዚ ንምንታይ ንምግላፅ ዘምፅዎ እዩ? ሞባይል ኣብ ንጥቀመሉ ግዜ ወይ ዲጂታላዊ ነገራት ኣብ ንጥቀመሉ ግዜ፣ ብፍላይ ከዓ ሞባይል ኣብ ንጥቀመሉ ግዜ ሞባይልና ወርክሾፕ ድያ ወይ መሳርሒ ንሰርሓላ መሳርሒትና ድያ ዋላስ ዌይቲንግ ሩም ዋላ መፀበይ ክፍሊ እያ። ስለዚ እዚ ምርጫ ናባና ዝግደፍ እዩ ወይ ከዓ ንሕና ክነቕሓሉን ክንፈልጦን ዝግባአና እዩ። ኣብ ክልቲኡ ክንከውን ንኽእል ኢና፣ ግን ድበዝሒ ግዜ እንታይ እያ? ንኣብነት ስራሕ ክንስእን ከለና ወይ ስራሕ ክውሕደና ከሎ ወይ ስራሕ ኣብደይብልና ግዜ መፅናዕቲ ኣብደይብልና ግዜ ገለ ንገብሮ ኣብደይብልና ግዜ ዲና ንጥቀመላ ማለት ከም ዌይቲንግ ሩም ከም መፀበይ ክፍሊ ዲና ንጥቀመላ ወላ ስራሕ ክህልወና ከሎ ከም ሓጋዚትና ከም መሳርሒትና ኢና ንጥቀመላ። ስለዚ እዚ ናይ ሎም መዓንቲ ኣርእስትና ኣብ ሓሙሽተ ዓበይቲ ክፍልታት ነዚ ከፊልና ክንርአና። እቶም ሓሙሽተ ድማ ከምዝስዕበ እዮም። እቲ ቀዳማይ ዲጂታላዊ ምስላብ ኣቐልቦ ወይ ዲጂታል ዲስትራክሽን እንታይ እዩ? እቲ ካልኣይ ንዲጂታል ዲስትራክሽን ወይ ዲጂታላዊ ምስላብ ኣቐልቦ ፈውሲ ወይ መድሃኒት ክኸውን ዝኽእል እቲ ታይም ብሎክ ዝበሃል እዩ። ታይም ብሎክ እንታይ እዩ? ብኸመይ ከ ንጥቀመሉ? ሳልሳይ ዓይነታት ደወልቲ ወይ ሞባይል ክትደወል ከላ ዓይነታት ደወልቲ ኣለው። እዞም ደወልቲ እዚኦም ወይ ደወልቲ ኣብ ንኾነሉ ግዜ ክንፈልጦ ዝግባአና፣ ምክንያቱ ንካልኦት ተቐበልቲ ኣቐልቦኦም ንሰልብ ከይንህሉ ክንጥንቀቕ ስለ ዘለና። ራብዓይ ተቐበልቲ ኣብ ንኾነሉ ግዜ ኸ ከም ተቐበልቲ ኣቐልቦና ይስለብ ስለ ዘሎ ሞባይል ዘለዋ ክድወለና ኽእል፣ ቴክስት ሜሴጅ ክመፀና ኽእል፣ ንሓፂር ናይ ፅሑፍ መልእኽቲ ክመፀና ኽእል፣ ዝተፈላለዩ ምልክታታት ወይ ኖቲፊኬሽን ንብሎም ክመፁና ኽእሉ ካልእ ካልእ፣ እዚኦም ከ እንታይ ክንገብር ኣለና? እቲ ሓምሻይ ድማ ሞባይላት ይኹን ዲጂታላዊ መሳርሒታት ክስራሕ ከሎ ፎካስ ወይ ኣቐልቦና ንኸይስለብ ኣብ ውሽጡ ዝተፈላለዩ ኣማራፅታት ኣለዎ። ንሎም ድማ ክልተ ካብቶም ኣማራፅታት ከላለየኩም እየ። ስለዚ ናብቲ ቀዳማይ ከብለኩም እየ። እቲ ቀዳማይ ዲጂታላዊ ምስላብ ኣቐልቦ እንታይ ማለት እዩ ወይ ዲጂታል ዲስትራክሽን ማለት እንታይ ማለት እዩ ዝብል እዩ። ቀደም ዘበን ቅድሚ ሞባይላት ምምፅአን ሰባት ሞባይል ኣይነበሮምን። እቲ መራኸቢ ዝበሃል ከዓ ምናልባት ናይ ቀዋሚ ቴሌፎን ይኸውን ዝኽእል። ቀዋሚ ቴሌፎን ኣብ ዝደወለካ ግዜ ምናልባት ተቃዋሚ ቴሌፎን ካባኻ ምሕድግ ኢላ ክትክሉ ስለ ትኽእል፣ ኣብ ካልእ ክፍሊ ክትሉ ስለ ትኽእል ሒዝካዮ ደለኻ ስራሕ ገዲፍካ ናብኣ ብምኻድ ጥራይ ሓደ ኣቐልቦካ ዝሰልብ ነገር ነይሩ ክኸውን ይኽእል። እንተ ደኣ ካብ ገዛኻ ወፂኻ እንተ ደኣ ከዓ ናብ ካልእ ስራሕ ኬድካ ግን ኣቐልቦ ሙሉእ ብሙሉእ ናብቲ ሰርሖ እዩ ነይሩ ክበሃል ይከኣል። ምስ ምምፃእ ዲጂታላዊ ዘመን ወይ ዲጂታል
መሳርሒታት ግን እዚ ኣቀልቦ ዝሰልብ ኣብ ገዛ ምሳን ኣሎ፣ ኣብ መደቀስ ምሳን ኣሎ፣ ኣብ ቦታ ስራሕ ምሳን ኣሎ። ሕሉፍ ሓሊፉ ምስቲ ፊር ኦፍ ሚሲን ወይ ፎሞ ኢልና ዝፀኒሕና ንጠቕሶ ምስኡ ተኣሳሲሩ ዝኸይድ እዩ። ነፍሲ ወከፍ ሰብ እንተ ደኣ ዓባይ ስራሕ ሒዙ ኣሎ፣ እታ ስራሕ ሒዙዋ እንተ ደኣ ኣሎ እሞ ሞባይሉ እንተ ደኣ ተደው ኢላ ዝበዝሐ ህዝቢ ዓለም ማለት እዩ ኣብ ሞባይሉ ዘሎ ኣቀልቦ ቀዳምነት ይህብ። እንተ ደኣ ጢጥ ኢላ መን መፅኡ መን ደው ኢሉለይ እንታይ ክኸውን ንኽእል እንዳበለ እዚ እቲ ነቲ ፎካስ ወይ ነቲ ኣቀልቦ ዘጥፍእ ካብቲ ሓደ ናይ ዲጂታላዊ ነገር እዩ ማለት እዩ። ስለዚ ዲጂታላዊ ምስላብ ኣቀልቦ ክንብል ከለና ክሳብ ክንደይና ሞባይልና ከም ካልኣይ ኣማራፂ ጌርና ነታ ሒዝናዮ ዘለና ስራሕ ክንውድእ ንፍትን። ኣብ ዝሓለፈ ግዜ ነዚ ንኽፍትን ኢለ ሓደ ስራሕ ናይ ቴክ ኢንሳይት የዳሉ ነይረ። ናይ ቴክ ኢንሳይት መደብ ከዳሉ ኢለ ኣብዚ

ሞር ኩሉ ግዜ እታ ስራሕ ሓንሳብ ኮፍ ምስ በልኩ ክልተ ሰዓት ክትወስደለይ ትኽእል ነይራ። ክልተ ሰዓት ክትወስደለያ ኢለ ግን ከዓ ክንደይ ክድወለ ንኽእል፣ ክንደይ ግዜ ሞባይለይ ጢጥ ክትብል ትኽእል፣ እተን ክልተ ሰዓት ክወስዳለይ ዝኽእላ ኸ ናብ ክንደይ ክናውሓ ክእላ? ምክንያቱ ከም መፅናዕቲ እንታይ የፈቲነዮ ሕጂ ክሰርሐ እንተ ደኣ ክሰርሕ ኮይነ ግን ሞባይለይ ክፍትሕ ገድፋየ፣ ስለዚ ዝተደወለኒ ከዓ ክቕበለ ኢለ ሓሲበ ማለት እዩ። ኣብ ከምዚ ኣብ ዝገብረሉ ዝነበርኩ ግዜ ናይ ከባቢ ክልተ ሰዓት ክትከውን ዝግብኣ ተስራሕ ናብ ከባቢ ሰለስተ ሰዓትን ፈረቓን ከይዳ ማለት እዩ። ስለዚ ኣቐዲሙ እዚ ክንብሎ ፀናሕና እንታይ እዩ? ዲጂታላዊ ዲስትራክሽን ወይ ዲጂታላዊ ምስላብ ኣቐልቦ ክሳብ ክንደይ ነፍሲ ወከፍና ካብ ስራሕና የጓናድበናን የዳናውጌናን ከም ዘሎ ዘርኢ እዩ ማለት እዩ። ኣብዚ መፅናዕትታት ከም ዘረጋግፅዎ እንታይ እዩ? እቲ ክነግረኩም ፀናሕኩ ክልተ ሰዓት ክወስደለይ ዝግብኦ ሰለስተ ሰዓትን ፈረቓን ወሲድለይ ክብል ከለኹ ሰለስተ ሰዓትን ፈረቓን ምውሳድ ጥራይ ደይኮነት ፀገም፣ ከምዚ ናይ መፅናዕቲ ጉዳይ እንታይ እዩ? ሓደ ስራሕ ኣተኪርካ ክትሰርሖ ትፀንሕ እሞ እንተ ደኣ ኣቓልቦካ ብዝኾነ ይኹን ብዲጂታላዊ ክኸውን ይኽእል፣ ሰብ ኩሕኪዕካ ክኸውን ይኽእል፣ ብገለ ነገራት እንተ ደኣ ኣቓልቦካ ናብ ካልእ ከይዱ ወይ ዲስትራክት እንተ ደኣ ኮይኑ ናፍቲ በፂሕካዮ ዝነበርካ ጫፍ ወይ ፒክ ንክትምለስ ብውሕዱ 23 ደቂቕን 15 ካልኢትን ከንደወስድልካ መፅናዕትታት ኣረጋጊፆም ኣለዉ ማለት እዩ። ስለዚ እዚ 23 ደቂቕ ሓደ ኣብነት ኤዲተር ክኸውን ይኽእል፣ ኣብ ፅቡቕ ሙድ ናይ ኤዲቲንግ ከሎ ፀሓፋይ ክኸውን ይኽእል፣ ኣብ ፅቡቕ ሙድ ናይ ፅሕፈት ናይ ምንባብ ወዘተ ክትብሉ ከለካ እንተ ደኣ እቲ ንገልፆ ዘለና ምስላብ ኣቐልቦ ወይ ዲስትራክሽን እንተ ደኣ መፅኡ ናፍታ በፂሕካያ ዝነበርካ ጥዕምቲ ኩነታት ወይ ናይ ስራሕ ጫፍ ንኽትምለስ 23 ደቂቕን 15 ካልኢት ድወስደልካ እንተ ደኣ ኮይኑ ክንደይ ግዜ ካብ ጫፍ ክትምለስ ካብ ጫፍ ክትምለስ እቲ ክትሰርሖ ዳሓሰብካ ውን ከምቲ ክኾኖ ዝግብኦ ኣይከውንን ማለት እዩ። ስለዚ ዲጂታላዊ ዲስትራክሽን ክበሃል ከሎ ኣበይንኻ ኣብ ስራሕ ኣብ ዘለካዮ ኣብ ቤት ፅሕፈት ኮንካ ሰብ ክትሰምዕ እንተደኣ ኮንካ ወይ ኣብ ህዝባዊ ኣገልግሎታት እንድሕር ዳኣ ኣለካ ክሳብ ክንደይ ሞባይላትና ወይ ከዓ እቲ ዝመፀና ዘሎ ደወላት ክኸውን ይኽእል እቲ ኖቲፊኬሽን ንብሎ ምልክታታት ክኸውን ይኽእል ክሳብ ክንደይ ኣቐልቦና ይሰልባሎ ወይ ከዓ የጉድለልናሎ እዚ ዝገልፅ እዩ ማለት እዩ። ስለዚ ብሓፈሻ እዚ ዲጂታላዊ ምስላብ ኣቐልቦ ዝበሃል ክሳብ ክንደይ ኣብ ዓለም ሙሉእ ገኒኑ ስክሪን ኣብ ከባቢካ ምህላው ክሳብ ክንደይ ዓብዩን ካብቲ ክኾነ ዝግብኦን ላዕልን ኮይኑ ከም ዘሎ ናይ ክንደይ ሰባት ኣቐልቦ ብምስላብ ከዓ እቲ ኣፍራይነት የጉድል ከም ዘሎ እዩ ዝርዳእካ ማለት እዩ። ንኣብነት ኣብዚ እንታይ ክንብል ንኽእል፣ ሓደ ሜካኒክ ማኪና ከፊቱ ኢዱ ብዘይትን ብካልእን ረሲሑ ከሎ እንተ ደኣ ሞባይል ተዳዊላቶ ነቲ ደወል ኢግኖር ክገብሮ ወይ ነቲ ደወል ገዲፉ ናብ ስርሑ ጥራይ ከቃልብ ዘለዎ ተኽእሎ ክንደይ እዩ? ካልእ ፀሓፋይ ከ ተምሃራይ ከንብብ ከሎኸ ወዘተ ኢልና እንተ ደኣ ርኢናዮም እዚ እቲ ዲጂታላዊ ምስላብ ኣቐልቦ ወይ ዲጂታል ዲስትራክሽን ኮይኑ መድሃኒቱ ድማ ከምዚ ኣብ ቁፅር 2 ንስዕቦ ክኸውን እዩ። ብኻልኣይ ደረጃ እምበኣር መፍትሒ ናይ ዛ ቀዲምና ክንገልፆ ፀናሕና ዲጂታላዊ ምስላብ ኣቐልቦ ዝበሃል ክኸውን እዩ። እዚ ታይም ብሎክ እዩ ዝበሃል። ክንደይ ካባና ታይም ብሎክ ትብል ቃል ሰሚዕናያ ንፈልጥ፣ ክንደይ ካባና ኸ ተግቢርናያ ንፈልጥ ዝብል ከዓ ሓደ ካልእ መፅናዕቲ እዩ። እዚ መደብ እዚ ከዳልዎ ኢለ ካብ ዳሓስብ ብውሕዱ 3 ወርሒ ይገብር እዩ። ዝሓለፉ 3 ኣዋርሕ ብፍላይ ዋላ ኣቐዲሙ እዚ ታይም ብሎክ ዝበሃል ክጥቀመሉ እኳ እንተነበርኩ ኣብ ዝሓለፈ 3 ኣዋርሕ ግን ብዝያዳ ክጥቀመሉ ጀሚረ። ምክንያቱ ኣነ ክጥቀመሉ እሞ ውፅኢቱ ርአ ከዓ ናብዚ ከምፆ ስለ ድበልኩ ማለት እዩ። ታይም ብሎክ ማለት ምስ ታይም ማናጅመንት ወይ ምሕደራ ግዜ ዝተኣሳሰር ኮይኑ ንግዜኻ ከምዚ ክገብረ ኢልካ ኣቐዲምካ ምምዳብ ማለት እዩ። ምምዳብ ቱዱ ሊስት እዩ። ንኣብነት ሎማዓንቲ ንጎተሴ እዚ ክገብረ ብድሕሪኡ ናብዚ ከይደ ብድሕሪኡ ናብዚ ከይደ ክንብል ከለና እቲ ዲጂታላዊ ኣቐልቦና ዝሰልብ ወይ ዲስትራክቲ ዝገብረና ግን ኣብ ጅባናን ኣብ ከባቢናን ይደሎ፣ ነዚኦም ከ ነስተውዕለሎም ዶ? ስለዚ ታይም ብሎክ ማለት እንታይ ማለት እዩ? ሎም ማዓንቲ ካብ ሰዓት 9 ክሳብ 11 እዚ መደብ እዚ ክሰርሐ፣ እዛ መኪና እዚኣ ክዕረየ፣ እዛ መፅሓፍ እዚኣ ክንብባየ፣ እዚ ስራሕ እዚ ክሰርሐ፣ ኣጋይሸይ ክቕበለ እንተ ደኣ ኢለ ኣነ ንኣብነት ኣጋይሽ ክቕበላ ቤት ፅሕፈት ኮይነ ተዳልየ ክህሉ ይኽእል። ዘይተዓደመ ዘይተፀውዐ ኣብ መደበይ ዘይነበረ ጋሻ ግን ጥሪ ኢሉ ናብ ሞባይለይ ክኣቱ ይኽእል።
ሓደ ሰለስተ ደቂቃ

ተወሲድልካ እቲ ሓደ ክልተ ተወሲድልካ ክሳብ ክንደይ እቲ ዲጂታላዊ ምስላባ ኣለዎ ካብ መደብካ የታርፈካ ኣለዎ ማለት እዩ። ስለዚ ናይዚኣ ፈውሲ ከዓ ታይም ብሎክ ትበሃል። ነታ ክትገብራ ዝወሰንካ ካብ ሰዓት 11 ክሳብ ፋዱስ እዚኣ ክገብረ እንተዳ ኢልካ ሞባይልካ ክትዕፆ ኣለዋ ማለት እዩ። ሞባይልካ ክትዕፆ ከምቲ ኣቐዲምና ዝረኣናዮን ኣብ ሓሙሻይ ፓርት ናይ ሎም ዓንቲ መደብና ንሪኦን ሞባይላት ክስርሓ ከለዋ ኮምፒዩተራት ክስርሓ ከለዋ ነዚ ዲጂታላዊ ምስላብ ኣቓልቦ ድበሃል ወይ ዲጂታል ዲስትራክሽን ድበሃል ኣብ ግምት ኣእቴን እየን ዝስርሓ። ሞባይል ግድን ኣይኮነን ኩሉ ግዜ ተወልዓ ክትከይድ፣ ግድን ኣይኮነን ደዝ ተደወለልካ ክትቅበል፣ ግድን ኣይኮነን ነዚ ክትሰርሕ። ስለዚ ኣብ ትሰርሓሉ ግዜ ታይም ብሎክ ዝብል ኣማራፂታት ኣለዎን እዚ እውን ክንሪኦ ኢና ማለት እዩ። ታይም ብሎክ ንኣብነት እንተዳ ርእናያ ምናልባት ምሳይ ድሰርሑን ድፈልጡን ሰባት ኣብ ዝሓለፈ ግዜ እንታይ ደኣ ካብ ሰዓት ክንዲዚ ሞባይልካ ተዓፅያ ነይራ ትብል ብተደጋጋሚ ሰብ ዝብላ እዩ። ሞባይልካ ናይ ግድን ንመዓልቲ ገለ ሰዓታት ክትዕፆ ክትክእል ኣለዋ እንተደኣ መሳርሒት እንተደኣ ካልእ ስራሕ ኣለካ ማለት እዩ። ግድን እዩ ሞባይል ከምዚ ህፁፅ ነገራት ክህልወካ ክእል። ነዚ ግን ናይ ህፁፅ ማናጅመንት ክህሉ ኣለዎ ወይ ናይ ህፁፅ ግዜ ምሕደራ ክህልዎ ባህልቲዮም እዞም ክኢላታት። ንኣብነት ኣብ ቤት ፅሕፈት እንተደኣ ኣለካ ሎም ዓንቲ ካብ 11 ክሳብ ፋዱስ ሰብ ኣይትወለይ ክትብላ ትኽእል፣ ንፀሓፊትካ ኣብ ደገ ክትዓፅዎ ትኽእል፣ ወይ ንስድራ ክድውሉ እንተደኣ ኮይኖም ኣነ ካብ ክንዲዚ ክሳብ ክንዲዚ ስለዘየለኹ ዝኾነ እንተሎ ኣብ ዝደውሉ ክበሃል ከኣል ወዘተ ነዚ ዝኸውን ዝተፈላለዩ ምሕደራ እዩ ዘለዎ። እንተደይኮነ ግን ቀዳምነታት ናይ ስራሕ እንድሕር ዳኣ ኣለካ ኮይኑ ኩሉ ግዜ ታይም ብሎክ ማለት ሞባይልካ ዓፂኻ ናብ ስራሕካ ምድሃብ ማለት እዩ። ስለዚ ታይም ብሎክ ሓንቲ ካፍተን ኣዝየን ኣገደስቲ ነዚ ግዜ ዝኾና ምሕደራ ወይ ፈውሲ ወይ መድሃኒት ናይዚ ዲጂታላዊ ምስላባ ኣልቦ ወይ ከዓ ዲጂታል ዲስትራክሽን ዝበሃል እዩ ማለት እዩ። ብሳልሳይ ደረጃ ኣብ ዲጂታላዊ ምስላባ ኣልቦ ንሪኦም ደወልቲ እዮም። ደወልቲ ክንብል ከለና ኩልና ኣብ ንድውለሉ ግዜ ክህልወና ዘለዎ ሕጊ ወይ ክንፈልጦ ዝግባአና ኣገባብ እዩ። ኩሉ ግዜ ዲጂታል ሊትረሲ ወይ ዲጂታላዊ ምጥፋእ ማሃይምነት ዝበሃል ካብዚ እዩ ዝጅምር። እንተ ደኣ ሞባይል ንሓደ ሰብ ክድውለሉ ኮይነ ክህልዎ ዝኽእል ስራሕ ኣበይ ቦታ ክህሉ ክእል፣ እንታይ ክሰርሕ ይኽእል፣ ምክንያቱ ብዘይቆፀራ እየ ዝድውል ዘለኹ፣ ብፍላይ ብዘይቆፀራ እንተኮይኑ ኣጋጣሚ እየ ዝድውል ዘለኹ፣ ብስራሕ ክኸውን ይኽእል፣ ብሰላምታ ክኸውን ይኽእል፣ ብዝተፈላለዩ ክኸውን ይኽእል፣ ግን ከኣነ ከምዝድውለሉ ኣብታ ሰዓቲ ኣይፈልጥን እዩ። ስለዚ ደዋላይ ክሳብ ዝኾንኩ ክገብራ ዝግባአኒ ሓንቲ ሕጊ ኣላ። እዚ ከዓ ማሃይምነት ምጥፋእ ናይ ኣጠቃቅማ ሞባይል ተባሂሉ ዝፍለጥ እዩ። ንኣብነት ሓደ ግዜ ትድውል እንተዘይተቐቢሉ መልእኽቲ ናይ ፅሑፍ መልእኽቲ ትሰድድ። እቲ ናይ ፅሑፍ መልእኽቲ ክልተ ነገር ክኸውን ይኽእል፣ ዘህውኽ የብለይን ኣብ ዝጠዕመካ ደውለለይ ክኸውን ይኽእል፣ ኣዝዩ ዘህውኽ ህፁፅ ነገር ስለ ዘለኒ ቀልጢፍካ ደውለለይ ክኸውን ይኽእል፣ ወይ ከዓ እታ ከምዚ ብከምዚ ፈትሐ ኣለኹ እቲ መልእኽትኻ ኣመሓላሊፍካ በቃ ፈሊጡ ሱቕ ዝብል ክኸውን ይኽእል። እንተ ደኣ ከምኡ ምስ ገበርካ ሽዑ ሱቕ ምባል፣ ምክንያቱ ካልኣይ ግዜ ምድዋል ሳልሳይ ግዜ ምድዋል ሓደ ካፍቲ ዲጂታላዊ ምስላብ ኣልቦ ናብ ተቐባላይ ዘድብ ስለ ዝኾነ። ብዙሕ ግዜ ኣብ ኣስመራ ብዙሕ ግዜ ንስሕቀላ ሓንቲ ምናልባት ንፅዋይ ክትከውን ትኽእል ወይ ኣጋጣሚ ክትከውን ትኽእል ከም ዕላል ዝዕለል ክኸውን እዩ። ሓደ ደዋላይ ናብ ሓደ ዓርኩ ይድውል እሞ እታ ቴሌፎን ትድውል ግን ዘቐበላ የለን። ምስ ደወለ ሓደ ግዜ ዝደወልኩም ዓሚል ኣይተረኽበን ብክብረትኩም ፀኒሕኩም ደውሉ ትብሎ ወዲ ስለ ደይተዋሕጠትሉ ካልኣይ ግዜ ይድውል ሃሪማ ሃሪማ ደዊላ ምስ ወድአት እንደገና ዝደወልኩም ዓሚል ኣይተረኽበን ብክብረትኩም ፀኒሕኩም ደውሉ ከዓ ትብል ወዲ ነዚኣ ክቕበላ ይከኣለን ሓሪቑ ሳልሳይ ግዜ ይድውል ሳልሳይ ግዜ ከም ትብሎ ወይለ ኢሉ ኢዱ ሰብሲቡ ነዚኣ ደኣ ከላሕትታንዴ ኢሉ ይበሃል። ሕጂ እንታይ ማለት እዩ ነቲ ምድዋል ናብ ምትልላኽ ዘምፆ ሰብን ኣይሰኣኒ እዩ። እዚ ኣብ ኩላትና ዘጋጥመና እዩ። ኣነ ብዙሕ ግዜ ድርኦም ሰባት ወይ ኣብ ከባቢና ሓደ ግዜ ትድወል እሞ ኣይተቐበልካን፣ ምክንያቱ ዘይመቐበል ኢኻ ምክንያት ኣለካ ኣብ ስራሕ ስለ ዘለካ ወይ ክትቅበል ስለዘይትኽእል። ስለዚ ይድውል ይኣብዮ ካልኣይ ግዜ ይድውል ሳልሳይ ግዜ ራብዓይ ግዜ ሓምሻይ ግዜ ክሳብ ሻድሻይን ሻብዓይን ግዜ ዝድውሉ ሰባት ብዙሓት እዮም። እዚ ምስ ዲጂታላዊ ምጥፋእ ማሃይምነት ወይ ዲጂታል ሊትረሲ ተኣሳሲሩ ክረአ

ዝግብኦ እዩ። ምክንያቱ ሓደ ሰብ ክድውለሉ ከለካ እንተ ዘይተቐቢልዋ ኣብ ሓደ ስራሕ ኣሎ ማለት እዩ። ስለዚ እንተ ደኣ ስኻ 10 ግዜ ደው ኢልካ ከዓ ካብቶም ዲጂታላዊ ምስላብ ኣቕልቦ ወይ ዲስትራክሽን ዝፈጥሩ ሰባት ምደብ ስለ ዘለካ ወይ ትኸውን ስለ ዘለካ ብዝተኽኣለ መጠን እዛ ሕጊ እዚኣ ክትግበር ኣለዋ። ነቲ ዝድወሎ ደሎ ሰብ ተቐባላ ኢልና ዳሕራይ ነምፆ ከይርበሽ ምእንቲ ማለት እዩ።

0: ማለት እዩ ፀኒሕካ ድሕሪ ዝተወሰነ ግዜ ከዓ ትድውል ማለት እዩ። ስለዚ እዚኣ ንድሕር ደኣ ኢልና እቲ ደጋጊምካ ምድዋል ኣብቲ ዲጂታላዊ ምስላብ ኣቐልቦ ክኸውን ንኽእል። ብዙሕ ግዜ ተቐበልቲ እንታይ ገብሩ ንፀኒሕና ስለ ንሪኦ ኣብ ደዋላይ ኣብ ትኾነሉ ግዜ ግን እዚ ሕጊ እዚ ከተማልእ ግዴታን እቲ ዲጂታላዊ ስርዓት ወይ ዲጂታላዊ ሕጊ ዝጠልቦ ምዃኑ እዩ ማለት እዩ። ራብዓይ ዓይነታት ተቐበልቲ ኢና ክንርኢ። ተቐበልቲ ኣብ ንኾነሉ ግዜ ዘዝተደወለ ደወል ክንቅበል ናይ ግድን ኣይኮነን ትብል ከዓ እታ ራብዒቲ ሕጊ እያ ማለት እዩ። ተቐባላይ ኣብ ተኾነሉ ግዜ ግድን ኣይኮነን ተቐበል። ኣብዚ ብዙሕ ሕግታት ምስ ዲስፕሊን፣ ምስ ስነስርዓት፣ ምስ ኣገባባት ዝኸይድ ብዙሕ ክህሉ ክእል እዩ። ንኣብነት እንተ ደኣ ሰብ ኣለዎ ምሳኻ እሞ ኣብ መንጎ ትቕበል እንተ ደኣ ኣለኻ ኣነን ሓደን እንዳዕለልና ከለና እንተ ዕላለይ ኮሊፉ ፀቂሉ ኣብ መንጎ ኣነ እንዳተዛረብኩ ዝቕበሉ ብዙሓት ሰባት ኣለው ኣለና ብዙሕ ግዜ። እዚ ሓደ ካብቲ ኣገባባት ብዘይኮነ ምስ ዲጂታላዊ ኣገባባት ዝኸይድ ወይ ምስ ዲጂታላዊ ምጥፋእ ማሃይምነት ዝኸይድ እዩ። እዚኣ ክቕበላ ዶ ይቕሬታ ኢልካ ምቕባል ሓደ ክኸውን ከሎ፣ ካልእ ግን ከምቲ ኣቐዲመ ዝጠቐስክዎ ነንዝተደወለ ደወል ክትቅበል ግድን ኣይኮነን። ምክንያቱ እንታይ ኢልና ኣለና ኣብቲ ቀዳመይቲ እንተ ደኣ ሓደ ሰብ ደው ኢልልካ እንተ ደኣ ደይ ተቐቢልካዮ ስራሕ ሒዝካ ኣለካ ማለት እዩ። ስለዚ ንዑ ከዓ ኣገባብ ኣለዎ እንታይ ክገብር ከም ዘለዎ። ህፁፅ ድዩ ናይ ህፁፅ ኣገባብ ኣለዎ። መልእኽቲ ድዩ ናይ ፅሑፍ ሓፂር መልእኽቲ ኣሎ። ኣየህውክን ድዩ ቀሲልካ ትድውለሉ ማለት እዩ፣ ወይ ከዓ ግዜ ሂብካ ትድውለሉ። ኣብ ተቐባላይ ኣብ ትኾነሉ ግዜ ከዓ እቲ ቀዳማይ እቲ ኣቓልቦ ዝሰልብ ዝመፅእ ግዜ እምበኣር ተቐባላይ ኣብ ትኾነሉ ግዜ እዩ። ብጀካቲ ሞባይልና ትህበና ምልክታ ወይ ኖቲፊኬሽን ዝበልናዮ ጢጥ ትብል ከምዚ ኮይና ትብል ሙሉእ መዓልቲ ዚዝ ክብል እያ ትውዕል። እዚ ዝወስዱ ኣቓልቦ ገዲፍካ ተቐባላይ ኣብ ትኾነሉ ግዜ ግን ክግበር ዘለዎ ዝኾነ ቴሌፎን እንተተደው ኢልካ ክትቅበል ግድን ኣይኮነን። ሓደ ካልኣይ ናይ ፅሑፍ መልእኽቲ እውን ኣሎ። እንዳተደወሎ ከሎ ፀኒሓ ክድውለልካ እየ ዝብል ወዘተ ዝተፈላለዩ ኣማራፅታት ኣለ። ኣብ ስራሕ ስለ ዘለኹ ፀኒሐ ክድውል እየ ዝብል ቅድሚ ሕጂ ኣብ ቴክኒሳይድ ዘቕረብናዮ ኣማራፂ ኣጠቃቅማ ነይሩ። እዚ እውን ክንጥቀም ንኽእል ኢና። እንተዘይኮነ ግን ተቐባላይ ኣብ ትኾነሉ ግዜ ብፍላይ ኣብ ህዝባዊ ኣገልግሎታት ኣብትህሉ ኣተኪርካ ኣቓልቦካ ዝወስድ ኣብ ምንባብ ክኸውን ይኽእል፣ ኣብ ምፅሓፍ ክኸውን ይኽእል፣ ኣብ ቤት ፅሕፈት፣ ኣብ ናይ ስራሕ ሰዓታት ክኸውን ይኽእል እንተ ደኣ ኣለኻ ዝድወል ቴሌፎን እዚ እውን ናቱ ኣገባብ ከም ዘለዎን ብዙሕ ግዜ ተቐባላይ ኣብ ትኾነሉ ግዜ ኣቓልቦካ ዝሰልብ ኣማራፅታት ኮፍ ከተብልን እቶም ኣቓልቦ ዝሰልቡ ዝበሃሉ ከተወግድን ሓደ ካብቲ ክንገብሮም ዘለና እዩ ማለት እዩ። ኣብዚ ከይጠቐስናዮ ክንሓልፍ ዘይብልና ምስ ድማ ኣብ ኣገባብ ኣጠቃቅማ ምድዋል ክኸውን ይኽእል ምቕባል ክኸውን ይኽእል ኣብ ዝተፍልዩ ዝበሉ ቦታታት እዩ። ንኣብነት ኣብዚ ሓደ መፅናዕቲ ዝተኻየደሎ ብዙሓት ሰባት ሞባይልና ክሳብ ክንደይ ኣልቦና ወሲዳ ከም ዘላ እዚ ፊር ኦፍ ሚሲንግ ኣውት ማለት እዩ። ፊር ኦፍ ሚሲንግ ኣውት ፎሞ ዝብልዎ እንተ ደኣ ሞባይለይ ዝዝላ መን ኮን ስኢን ንኸውን፣ መን ኮን ደው ኢሉ ንኸውን፣ እንታይ ሓበሬታ ኮን ሓሊፍ ንኸውን ዝብል ፎሞ ዝበሃል ናብ ሲንድሮም ገፁ ወይ ናብ ደሰክፍ ሕማማት ገፁ ወይ ሲንድሮም ዝበሃል ዓብዩ ከም ዘሎ እዩ ዘርኢ። ፎሞ ፊር ኦፍ ሚሲንግ ኣውት እንታይ ብዝሕረ መን ደው ኢሉ ክኸውን ይኽእል ከምዚ ክንብሎ ፅንሕና ማለት እዩ። እንተ ደኣ ነብሰይ ከላተይ ክሕፀብ እንተ ኣቴ ወይ ዓይኒ ምድሪ እንተ ኣቲኻ ናብ ሽንቲ ቤት እንተ ኣቲኻ ሞባይልካ ገዲፍካያ ናብ ሽንቲ ቤት ናብ ምሕፃብ ንኣቱ ክንደይ ካባና ኢና፣ ክንደይ ሰብ እዩ ኣብ መንጎ እንዳተሓፅበ ነብሱ እንተ ደኣ ጭር ኢላ ምስ ዓፍርኡ ሞባይሉ ዝቕበል ሞባይሉ ከልዕል ዝፍትን፣ እዚ ብምሉእ ምስ ፎሞ ዝምደብ ምዃኑ ከ ትፈልጡ። ምክንያቱ ሓደ ሲንድሮም ማዕቢሉ ሎ እንተ ኢልና ወይ ፎሞ ዝበሃል ሓደ ሰክፍ ሕማም ክብሎ መርፃነ ወይ ከዓ ሲንድሮም ምልክት ክኸውን ይኽእል ሓደ ካብኦም እንታይ እዩ እዚኦም እዮም። ክሕፀቡ ከለው ኣብ ሽንቲ ቤት ኮፍ ኣብ ድብሉሉ ግዜ ሞባይሎም ዝጥቀሙ ሰባት፣ ክሕፀቡ ሞባይሎም ዝጥቀሙ ሰባት፣ እዚ ንኩላትና እዩ። ምናልባት እቲ መፅናዕቲ ዝብሎ ብሳልሳይ ኣካል ገይረ ዝዛረቦ ዘለኹ እምበር ኣነ ነፃ ኮይነ ካልእ ሰብ ገብር ማለት ኣይኮነን። ምክንያቱ ኩላትና ተጠቀምቲ ሞባይላት ከምዚኦም ድብሉ። ንኣብነት እዚ ዶክተር ንስማዕ እዩ
1: Number one is leave your cell phone out of the bathroom. And we actually did a poll of this very studio audience, Rachel. 93% of this studio audience takes their

0: cell phone into the bathroom.
1: እንታይ ድብል ደሎ 93 ካብዞም ኣብኡ ኣብቲ ኣዳራሽ ኮይኖም ድዕዘቦ ደለዉ ሰባት ሽንቲ ቤት ኣብ ጥቀምሉ ግዜ ሞባይሎም ሒዞም ኮፍ ከም ድብሉ እዩ። ሞባይልካ ሒዝካ እንተረኣ ኮፍ ትብል ኮንካ ከዓ ካብቲ ዘድልየካ ንላዕሊ ኮፍ ትብል ወይ ካብቲ ዘድልየካ ንላዕሊ ግዜ ኣብኡ ትወስድ። ልዕሊ ኩሉ ከዓ ናይ ኦሞሮድዮ ናይ ምሓዝ ክእለትካ ከዓ ብ46 ሚእታዊት ከም ዝዓቢ እዩ ዝገልፅ ኣብዚ መፅናዕታዊ ፅሑፍ ማለት እዩ። ስለዚ ብሓፈሻ ብዙሕ መፅናዕትታት እዩ ተኻይዱ። ካብ ኣብ ሓደ ኣብ ኣሜሪካ ዝተኻየደ መፅናዕቲ ነይሩ። ካብቶም ኣብ መፅናዕቲ ዝቐረበሎም ሰባት ክንደይ ሚእታዊት ኢኹም ንኽትሕፀቡ ይኹን ሽንቲ ቤት ትጥቀሙ ክትኣት ከለኹም ሞባይልኩም ሒዝኩም ኣትኣት ንዝብል 75 ሚእታዊት እወ ኢሎም። ስለዚ 75 ሚእታዊት ተኽእሎታት ኣለና ኩላትና ከምኡ ክንከውን ማለት እዩ። ብሓፈሻ መፅናዕቲ ስለዝኾነ ክዓብን ክንእስ ንኽእል እዩ። እቶም 75 ሚእታዊት ምናልባት ከይድወለና ዝብል ሙዚቃ ክሰምዑ ሒዞም መንዳእቱ፣ ዜና ክሰምዑ ሒዞም መንዳእቱ ወይ ዝተፈላለየ ክኸውን ከሎ 50 ሚእታዊት ካብዚኦም ግን ንኽድውሉን ክቕበሉን እውን ኣብ ሽንቲ ቤት ኮይኖም እንዳተሓፅቡን ከም ዝጥቀምሎም ርኢና ኣለና ማለት እዩ። ካብዚኦም 18 ሚእታዊት ዝኾኑ ካብቶም ኣብ ሽንቲ ቤትን ኣብ ቶይለት ኣብ ምሕፀቢ ኣካላትን ሞባይላት ሒዞም መንዳእቱ ከዓ ምስኡ ዝተኣሳሰር ምውዳቕን ምስባርን ናብቲ ሽንቲ ቤት ምእታውን ይጋጥሞ ማለት እዩ። ስለዚ እዚ ኩሉ ደምፆ እንታይ እዩ እንተዳ ኢልና እቲ ከም ሲንድሮም ዝዓብደሎ ፊር ኦፍ ሚሲንግ ኣውት ማለት እዩ። ኣብዚኣ እውን ምስ ተቐዲምና ክንብላ ፀናሕና ትኸይድ ሓንቲ ዕላል ኣላ። ምናልባት እዚ ኣብ ዓበይቲ ወላ ሓንቲ ክትቋፀሮ ትኽእል ነብስኻ ትከላኸል ትኽእል ነብስኻ ከተማእዝን ትኽእል ስለዝኾንካ ከም ዓበይቲ ደሰክፍ ኣይኮነን። እቲ ኣዝዩ ደሰክፍ ኣብ ህፃናት ደቅና ድረአ ደሎ ኩነታት ክኸውን ይኽእል እዩ። እዚ ኩነታት እዚ ሞባይል ሒዞም ናብ ሽንቲ ቤት ምእታው እሞ ነዊሕ ግዜ ምውሳድ ብዙሕ ግዜ ድረአ ኩነታት ኮይኑ ንሪኦ። ኣብ ሓደ ገዛ ዘጋጠመ እውን ሓደ ከም ዕላል ኣላትና ኣሕዋቱ ዓበይቲ ኣሕዋቱ ነቲ ቆልዓ ናብ ብዙሕ ግዜ ናብ ሽንቲ ቤት ኣብ ዳኣትውሉ ግዜ ሞባይል ሒዞም ካኣት ስለዝርኢ ትንእስ ዝበለ ሓዎም ነቲ ዓበ ሓዉ ክስተሓወይ ሞባይል ካ ባሃበኒ ኢልዎ ዋ እንታይ ደሊኻያ ምስ በሎ ክሸነላ ኢልዎ። ሕጂ ክሸነላ ማለት እንታይ ማለት እዩ? ንዓ ሒዘስ ኣብ ሽንቲ ቤት ኮፍ ክብል እሞ ከምቲሰኹም ትገብሮ ክገብር ማለት እዩ። ስለዚ ክሳብ ክንደይ እቲ እዚ ንዛረበሉ ዘለና እዚ ፊር ኦፍ ሚሲንግ ኣውት ክኸውን ይኽእል ምስኡ ምስ ሞባይልካ ዘለካ ቅርበት ክኸውን ይኽእል ክሳብ ክንደይ ንግዜናን ንኩነታትናን እንዳተቐፀፆ ይኸይድ ከም ዘሎ በቲ ሓደ ወገን እቲ ኣቓልቦና ዝሰልብ ካብቲ ክንበፅሖ ዝግባአና ዋላ ንብፅሓዮ ዋላ ንስራሓዮ ግን ብክንዲ ምንታይ ብኣቓልቦ ምግዳል ክኸውን ይኽእል በቲ ግዜ ክኸውን ይኽእል የኺደና ወይ የባላሹ ነገራት ከም ዘሎ ንምርዳእ ዝቐረበ እዩ ማለት እዩ። ናፍታ ሓምሸይቲ ንከይድ ኢና። ሓምሻይ እምበኣር እነዚ ክግለፅ ዝፀንሐ ኣቓልቦ ንምስላብ ኣብ ስራሕ ክኸውን ይኽእል ኣብ ስድራ ቤት ክኸውን ይኽእል ነዚኦም ዘወግዱ ኸ እንታይ ኣለውና ዝብል እዩ። እዚኦም ምናልባት ኣብ ገዛ እንተደ ኣለና ሙሉእ መዓልቲ ስራሕ ውዒልና ድሕሪ ሰዓት 9 ገዛ ኣብናኣትወሉ ብዙሓት ናይ ስድራ ቤታት ናቶም ሕግታት ኣለዎም። ንኣብነት ኣብ ግዜ ድራር ኣብ ግዜ ምሳሕ ኩላትና ሞባይልና ኣብዚ ነቐምጣ ኢሎም ስድራ ቤታዊ ኩነታት ዘካይዱ ኣዝዮም ብዙሓት ስድራ ቤታት ኣለው። ከኣት ከለዉ ብፍላይ መደቀሲኦም ከኣት ከለዉ ቆልዑት መደቀሲኻ ሞባይል ሒዝካዮ ዘይምእታው ካልእ ዝግበር ክነኣድ ዝግብኦ ነገር እዩ። እዚ ማለት እንታይ ማለት እዩ? ነቲ ዲስትራክሽን ወይ ነቲ ኣቓልቦ ዝሰልብ ነገራት ወይ ድቃስካ ውን ክኾን ይኽእል ብዙሕ ኢና ክንገልፅ ዝግባአና ብዚ ሕፅረ የደብሎ ዘለኹም ነዚታት ዝገብር ኩሉ ሞባይል እቲ ኣቓልቦ ምስዳድ ንውሳድ ጥራይ ዘይኮነ ሰዓታት ድቃስ እውን ተውሕደልካ ምዝ ተራይ ሕጂ ኣብዚ ዓበየ ክግበር ዘለዎ ናይ ድቃስ ግዜ እንተደኣ ኮይኑ ሞባይልካ ኣብ ካልእ ምግባር፣ ናይ ስራሕ ግዜ እንተደኣ ኮይኑ ሞባይልካ ኣብ ካልእ ክፍሊ ወይ ኣብ ካልእ ቦታ ምግባር ምዕፃው ጥራይ ዘይኮነ ማለት እዩ። እዚ ክንገብር እንተደይክኢልና ግን ንሎም ማዓንቲ ክልተ ኣማራፅታት ክህልወና እየን። እቲ ቀዳማይ እቲ ዲኤንዲ ዝበሃል ዱኖት ዲስተርብ ዝብል ኣማራፂ እዩ። ዱኖት ዲስተርብ መብዛሕትኡ ግዜ ኣብ ሳምሰን ሞባይላት ዘሎ ክኸውን ከሎ ገለ ሞባይላት ዱኖት ዲስተርብ ኣማራፂ ዘይብለን ክህልዋ ክእላ እየን። ኣብኡ ከዓ ሓደ ኣፕሊኬሽን ኣሎ።

እዚ ኣፕሊኬሽን እዚ ከዓ ኪፕ ሚ ኣውት ዝበሃል ኣፕሊኬሽን እዩ። ስለዚ እቶም ሞባይልና ድኖት ዲስተርብ ዘለዋ ብከመይ ንጥቀመላ ንሎም ማዓንቲ ካብ ሰዓት 10 ክሳብ ሰዓት 6 ንግሆ ደወላይ ተቐበሊ ምናልባት ኣገደስቲ ክኾኑ ድኽእሉ ናይ ክስቶ ናይ ክስቶ ናይ ክስቶ ናይ ክስቶ ግን ተቐበሊ ዝብል ኣማራፂ ዘለዎ ክኾን ከሎ እቲ ኪፕ ሚ ኣውት ዝበሃል ኣፕሊኬሽን ከዓ እዛ ኣፕሊኬሽን እዚእውን ከርአኩም እየ ነተን ዲኤንዲ ዘይብለን ወይ ኣብ ዝኾነ ኣንድሮይድ ሞባይል ኣትዮ ክሰርሕ ዝኽእል ክህልወና ዘለዎ እዚ እውን ፍልይ ዝበለ ኣማራፂ እዩ። ነዚአን እውን ኣሕፅር ኣቢለ ኣብዘን ተሪፈናና ደለዋ ግዜ ክገልፀነ ሰናይ ምክትታል። እታ ቀዳመይቲ ንሪኣ እምበኣር እቲ ኣብ ሳምሰንግ ሞባይል ባዕሉ ዘሎ እዚ ዲኤንዲ ዝበሃል ወይ ዱኖት ዲስተርብ ድብል ኣብዚ ኣትርእዩ ኣለኹም። ኣብ ሴቲ ናእቲኻ ብታሕቲ ስዋይፕ ምስ ገበርካ ንታሕቲ ክትረኽባ ትኽእል እያ ወይ ከዓ ኣብ ሴቲን ጠዊዕካ ኣብ ሴቲን መፂና እንተ ደኣ ኣብዚ ክንፅሕፍ ንኽእል ኢና ዱኖት ዲስተርብ ንድሕር ኢልና እንተ ደኣ ፅሒፍና ከምዚኣ ትርእዋ ደለኹም ክትመፅ እያ። ዱኖት ዲስተርብ ሕጂ ብዙሕ ኣማራፅታት እዩ ዘለዋ። ኣብዛ ናተይ ከም ትርእዋ ደለኹም ኦፍ እያ ደላ። እንተ ደኣ ኦን ጌረያ ዝኾነ ይኹን ናባይ ዝድወል ዕፁብ ክኸውን እዩ ማለት እዩ። ኣብዚ እንተ ዳ ርእናይ ሕጂ ዱኖት ዲስተርብ ትብል ኣብዚ ተወሊዓላ ማለት እዩ። እዚኣ ተወሊዓ ስለ ዘላ ደወላይ መፀንን እዩ ቴክስት ግን ኩሉ ክመፅ እዩ። ድሓር መን ከም ዝደወለ ግን ብሚስኮል ደረጃ ንዓይ የርእየኒ እዩ። ነቲ ደዋላይ ኣይርእዮን እዩ ቢዚ እዩ ድብሎ፣ ንዓይ ግን መን ደው ኢሉ ከም ዝነበረ የርእየኒ እዩ። እንተደልየ ከዓ እቲ ቴክስት እንተመፂእና ከንብቦ ክእል ማለት እዩ። ስለዚ ኣብዚ ግን እቲ ኣማራፅታት ደለና እንታይ እዩ? ድኖት ዲስተርብ ምስ ወላዕናይ ሕጂ እዚኣ ከምዚኣ ትሪእዋ ደለኹም ስሊፒን ኢለያ ደለኹም። እንተ ደኣ እዚኣ ወሊዕያ ኤቭሪ ደይ መዓልታዊ ካብ ሰዓት 10 ናይ ምሸት ክሳብ ሰዓት 7 ናይ ንጎ ቴሌፎን ኣይድወለንን እዩ ማለት እዩ። ወይ ከዓ ኣነ ክቕበል ፈቓደኛ ኣይኮንኩን ክብል ክእል እየ፣ ወይ ከዓ ኣብዚ ኣቲኻ ሰት ክትገብሮ ትኽእል ኢኻ። መዓስ መዓስ ሶኒ ሶሉስ ኣብዚ ሕጂ ሰሙን ሙሉ እዩ ዘለኹም ትሪእዎ ደለኹም ከቢብሎ ካብ ሶኒ ክሳብ ዓርቢ ክትገብሮ ትኽእል ኢኻ። ቀዳም ሰንበትን ሰሙን ሙሉእ ክትገብሮ ትኽእል ኢኻ ወዘተ። እዚ ከዓ እንታይ ኢኻ ትደሊ ስሊፒን ኢለ ኣለኹ ስሊፒን ታይም ወይ ናይ ግዜ ድቃስ ስለ ዝኾነ ወር ናይ ስራሕ ሰዓታት እውን ከምኡ ክትገብር ትኽእል ኢኻ ማለት እዩ። ስለዚ ኣብዚ ላዕሊ ኤቭሪደይ ድብል ደሎ መዓልትታት፣ ኣብዛ ሴት ታይም ድብል ደሎ ከዓ ሰዓታት ማለት እዩ። ካብ ሰዓት ክንደይ ክሳብ ሰዓት ክንደይ ዝብል ክንገብር ንኽእል ኢና። ብድሕሪ ሴቭ ኢልና ከነእትዋ ንኽእል ኢና ማለት እዩ። ብድሕሪኡ እዚኣ ምስ መፃና ስሊፒን ኣድ እስኬጁል ኢልና መሊስና ካልእ እስኬጁል እውን ከነእቱ ንኽእል ኢና። ከምዚ ድረአኹማ ካብ 10 ክሳብ 7 ፀኒሓ ካልኣይ ከዓ ድላየይ ክህብ ክእል እየ። ምናልባት ግን ንገለ ሰባት ንኣብነት ኣንሕጂ ካብ ሰዓት 10 ክሳብ ሰዓት 7 ቴሌፎን ኣይቅበልኒ የለ ናይ ዕረፍቲ ሰዓት እዩ ለን ድሕር ገይረ ኣለኹ ኮይነ ግን ንመንከ ክትቅበል ትደሊ ድብል ከዓ ኮል ሴን መሰጅስ ትብላላ ናብዚያ ኣድ ኮንታክት ትብላላ። ኣነ ሕጂ ናይ ዝኾነ ሰብ ኣይቅበልኒ እየ ክትብል ትኽእል ኢኻ። ናይ እገለ ግን ክቕበል እየ ናይ ስራሕ ክኸውን ክእል ናይ ዝኾነ ክትቅበሎ ትደሊ ሰብ ሓደ ደይኮነ ብዙሓት ሰባት ኣብዚ ክተእቱ ትኽእል ኢኻ። ስለዚ ካልእ ዝኾነ ዝድውለልካ ሰብ ኣይመፀካን ይደወል፣ ናቶም ግን ናይቲ ዝደለኻዮ ሰብ ግን ክድውል ይኽእል ማለት እዩ። መሊስካ ኣብዚ ኦልሶ ኢልካ ሕጂ ኣብዚ ኩሎም ዲኻ ኣብ ኮንታክት ዘለዉ ኩሉ ሰብ ድዩ ዋላ ኮንታክት ዘሎ ጥራይ ድዩ ኣብ ፌቨሬት ዘሎ ድዩ ወዘተ ኢልካ ክትመልእ ትኽእል ኢኻ። ካልእ ኣብዚኣ ፍልይ ዝበለት ኣብዚ ሪፒት ኮለርስ ትብል ደላ ከዓ ንኣብነት ሓደ ሰብ ኣብ ውሽጢ 15 ደቂቕ ክልተ ግዜ ወይ ሰለስተ ግዜ እንድሕር ደው ኢሉ ግን ተቐበልዮ ኢልካ ኦን እዚኣ ክትገብራ ትኽእል ኢኻ። እዚኣ ኦን እንተ ጌርካያ ኣብ ውሽጢ 15 ደቂቕ እንተ ደጋጊሙ ደው ኢሉ ተቐበልዮ ማለት እያ። እንተዘይኮነ ከዓ ኦፍ ክትገብራ ትኽእል ኢኻ። እዛ ሜሴጅ ትብል ደላ ግን ኦል ተጌርናያ ኣይፅላእን እዩ። ምክንያቱ ቴክስት ሜሴጅ ወይ ናይ ፅሑፍ መልእኽቲ ካብ መን ካብ ኩሎም ካብቶም ኮንታክት መዝጊበዮም ደለኹ ኣስማት ወዘተ ኢልካ ክትገብር ትኽእል ማለት እዩ። ስለዚ ሓንቲ ኣማራፂ እዚኣ ክትከውን ከላ። እታ ካልአይቲ ምናልባት ከምቲ ኣቐዲመ መእተው ዝበልክዎ ገለ ሞባይላት እንተ ዘይብለን ኮይኑኸ እዚ ዲኤንዲ ኣማራፂ እንተዘይብለን ወይ ኣብ ሬድሚ ክኸውን ይኽእል ኣብ ካልእ ኣብ ካልእ እንተዘይብለን ከ እንትብል ሕቶ ከዓ እዚኣ ኪፕ ሚ ኣውት ትብል ኣፕሊኬሽን ኣላትና ማለት እዩ። እዚ ኣፕሊኬሽን እዚኣ ዝኾነ ግዜ ካባይ እውን ክትወስድዋ ትኽእሉ ኢኹም፣ ካብ ዝኾነ ሰብ እውን ክትወስድዋ ትኽእሉ ኢኹም። ስለዚ እዚኣ እውን

ማዓስ ንኣብነት ኩክሎክ ትብላ ኣላ ብዛ ላዓሉ ንድሕሪኢኹማ ኩክሎክ ኣነ ሕጂ ኣብዚ ንሰዓት እያ ማለት ንሰዓትን ፈረቓን የርያ ኣለኹ ንሰዓትን ፈረቓን ሎክ ግበር እያ ከምቲ ኣቐዲምና ክንብሎ ፀናሕና ማለት እዩ እቲ ታይም ብሎክ ዝበልናዮ ንሰዓትን ፈረቓን ኣብዚ ትሪኦ ኣለኹም ዩር ዲቫይስ ዊል ቢ ሎክድ ፎር 1 hour and 30 minutes ትብለኒላ ዩር ዲቫይስ ዊል ቢ ሎክድ ቲል 9:48 ፒኤም ሕጂ ብናይ ሰዓት ኣቋፅራ 8:20 እዩ ዘሎ ስለዚ ክሳብ 9:48 ወይ 10 ጎደልና 10 ሎክ ትከውን ኣብዚኣ ዋላ ኣይድወለካን እዩ ዋላ ፓስወርድ ንድሕር ዳኣ እዚኣ ንድሕር ዳኣ ሎ ጌረያ ፓስወርድ ንድሕር ጌርካ ክትከፍታ እንተደሊኻ ውን ኣይተፍቅደልካነ ክትምለስ እንተደኣ ኮንካ ሪስታርት ክትገብር ኣለካ ንኣብነት ሰዓትን ፈረቓን ኢለይ ኣለኹ ካብ ውሽጢ ሰዓትን ፈረቓን እንተ ደኣ ድሓን ወይ ክድወል ደልየ ክድውል ደልየ ወይ እንተ ደኣ ተጣዒሰ ክመልሳ ደልየ ሞባይለይ ሪስታርት ብምግባር ጥራየ ድመልሳ ማለት እዩ ሪስታርት ተጊርካ ክትገድፎ ትኽእል እያ ስለዚ ኣብዚ ናይ 25 ደቂቕ ትከውን ትኽእል ናይ 20 ደቂቕ ናይ ሰዓት ድልላይካ ማለት እዩ ዋላ ናይ 4 ሰዓትን ፈረቓን ክትገብሮ ትኽእል ከምዚ እንዳገበርካ ክሰርሓልካ ይኽእል እዩ ማለት እዩ እዚ ሕጂ ኢንስታንት እዩ ማለት ሕጂ ኣጥፍእለይ ክትብል እንተደኣ ኮንካ እንተደይኮነ ግን ስኬጁል ከዓ ክትብላ ትኽእል ኢኻ ከምቲ ኣቐዲምና ዝረኣናዮ ስኬጁል ምሸት ምሸት ካብ ሰዓት 10 ክሳብ ሰዓት 5 ክትብል ትኽእል ቀትሪ ካብ ፋዱስ ክሳብ ሰዓት 2 ክትብል ትኽእል ወዘተ ኣድ ስኬጁል ኢልካ ከዓ ከምቲ ኣቐዲምና ዝረኣናያ መዓስ ትጅምር መዓስ ከትውድእ መዓስ ከትደጋግማ ሶኒ ሶኒ ዲኻ ካብ ሶኒ ክሳብ ሰንበት ዲኻ ወዘተ ኢልካ ከዓ ሰይቭ ክትብላ ትኽእል ማለት እዩ ስለዚ እዚን ካልእ ኣማራፅታት እውን ኣሎ እዚ ዩሴጅ ታይም ገለ ዝብል ደሎ ምስኡ ዝኸይድ ዝበዝሐ ባተሪኻ ድወስተልካ ዝበዝሐ ዝተጠቀምካሎ መንዮም ወዘተ ኣብዚ ዩሴጅ ታይም ክትርኢ ትኽእል ወዘተ ተቐንዲ ንሕጂ ተገድሰና ምዛ ትምህርትና ትኸይድ ግን ክልተ ነገራት ርኢና ኣለና ማለት እዩ ኣብዚ ሕጂ ዝኾነ ይኹን ብዘይ ምርባሽ ስራሕካ ክትሰርሕ ወይ ታይም ብሎክ ጌርካ ክትሰርሕ ዘኽእሉ ክልተ ኣማራፅታት ንሎሚ ዘዳለኾም እዮም ነይሮም ማለት እዩ ታንክ ዩ እምባርከስ ዝኸበርኩም ተኸታተልቲ መደባት ቴክ ኢንሳይት ኤርትራ እዚ ንሎም ማዓንቲ ቀሪቡ ዝነበረ መደብ ከምዚ ክትከታተሎ ፀናሕኩም ኣብ 5 ክፋላት ወይ ኣብ 5 ፍሉያት ኣርእስታት ዝመፀ እዩ ኩለና ገሌና ኣብ ደወልቲ ኣብ ንኾነሉ ግዜ ገሌና ኣብ ተቐበልቲ ኣብ ንኾነሉ ግዜ ገሌና ኣብ ቤት ፅሕፈት ኣብ ንኾነሉ ግዜ ገሌና ምስተፈላለዩ ዝኽግለፅ ፀንሐ ከዓ ኣብ ገለ ነብስና ረኺብናዮ ከም ንኸውን ርግፀኛ እዩ ከም ኣርእስቲ ኣዝዩ ሰፊሕ ኣርእስቲ ምስ ምዃኑ ብፍላይ ደቅና ኩሉ ግዜ ክንጉስጉሰሉን ክንምህረሉን ከይተፈለጦም ናፍቲ ፎሞ ዝበሃል ሲንድሮም ይኣትዉ ምስ ምህላዎም ወይ ብብዝሒ ህዝቢ ዓለም ይኣቱ ምስ ምህላው ንሕና ከዓ ደቅናን ንኣሽቱ ወለዶናን ክንምህር እቲ ኣገባብ ከነማእዝንን ግቡእና ምስ ምዃኑ እዚ ኣርእስቲ እዚ ብሕብረተሰብ ደረጃ ክንማኸረሉን ክንዛተየሉን ዝግባእ ኮይኑ ስማዓኒ ምናልባት ኣብዚ ኣርእስቲ እዚ ዝህልወኩም ርእቶ በዚ ናይ ወትሮ ኣድራሻና ብሓፂር ናይ ፅሑፍ መልእኽቲ ምስ ትሰዱልና ድማ ዘጋጥም ክኸውን ንኽእል ኣብዚ ዘይጠቐስናዮ ክኸውን ንኽእል ንኹሉ ኣኻኺብና ነዚ መደብ እዚ ካልኣይ ክፋል ክንገብረሉ ንኽእል ኢና እዚ ግን ምስቲ ንስኹም ትሰድዎ ኣርእስታት ተራእዩ ንስኹም ውን ናትኩም ርእቶታት ተወሲኽዎ ከም ካልኣይ ብስፍሕ ድበለ ክቐርብ ዝግብኦ እዩ እንተደይኮነ ግን ኣብዚ ናይ ሎም ማዓንቲ ተጠቂሶም ዘለዉ ኩሎም እንተደኣ ርኢናዮም በብሓደ ናብዚ ነብስና ኣውእቲና ክንጥቀመሎምን እቲ ወፂኡ ዘሎ መፅናዕታዊ ነገር ምናልባት ኣብ ኣካል ኣብ ነብስናን ኣብ ስድራ ቤትናን ኣብ ሃገርናን ከይመፀ ክንከላኸሎን ግቡእ ምስ ምዃኑ ንሎም ማዓንቲ ዝተዳለወ መደብ ኣገዳሲ ተዘናጊዕኹምሉን ተማሂርኩምሉን ከም ትኾኑ ተስፋ ገብር ስለዚ እምበኣር ንሎሚ ተዳልዩ ዝነበረ መደብ እዚ ክትከታተልዎ ፀናሕኩም እዩ ዝመፅእ ዘሎ ሰሙን ብካልእ ብትሕዝትኡ ፍልይ ዝበለ መደብ ክሳብ ንራኸብ ስለምክታልኩም ደጊመ የመስግን ሰናይ ቅነ

0: እና እባ
1: ግል
0: እባ
1: ሳላ ብለን
0: አይዋ እባ ይፋሉታ ጃህታ ይነንሳኒ ኣቶ ዘግል ኩሉ ገብ ጠብዓ ሕመቕ ማ ብልሃላ ምንገባ ባይል ሕመቕ ለደረሳይና ዝያድ እግል ሰደ በል ወድዮ ህሌና ወፈዳብ ማ ህላ ምንገቢ ዝያድ እግል ፈድብቱ ለገብ ለበርናምጅ እዚ ብክልኢቱ ለጅሃት ርኢናሆ ምንገቢ ለህደፍ ሰደይቱ ወለ ሰደይት ለሀ ልሕርያን ምና ደረሳይ ግል ልምፃ ቀድር ምና ዋልደየን ግል ልምፃ ቀድር ምና ሰብ ለማእሰሳት ግል ልምፃ ቀድር ባዕብዮ ሀ ሕኩመትማ ግለ በርናምጅ ሰበት መራቀበት ወደዲ ብዝያደ ግለ በርናምጅ ኣይቱ ፍገሪት ግል ኣምፀእ ለቀድር ምስለ መናሂጅ ናይ ለ ደውለት ኣብሀ ነየፍዓይ ግላ ምዕላይ ወራታት ለልትበሃል ኣህምየቱ እንደት ርኤት ተቕይም እንደ ገባእ ድቡ ሰበት ገብእ ለበርናምጅ ዋላማ እጃዘት እቡ ሰበት ልትረከብ ልሕርያን ጠብዓ ብዙሕ ምሽክለት ለብቱ ይመስል ድብየነ ግላ ጣልም ናኣሻር ኮመ ብዙሕ ምሽክለት ይኮን ላኪን ኩለለ ደረጃ ሰበት ሃለያ እተ ንእሽ ብህሉ ገኣ ምንገብእ ለደረሳይና ዝያድ ለመስኡልያት ዲብላ ዋልደን ወዲብላ ማእሰሳት ገብእ ላኪን ክለት ለዓበ ጌሰ ላመ ደረሳይ ዝያድ ለምዩል ናዩ ለሽዑር ናዩ ዲሚ ግል ሰደ ዝሓዘ ዲሚ ዝያድ ግል ረክዝ ዝሓዘ ህቱመ ሰበት ረአይ ለሃይበና እግሉመ ግና ኣሻርኮብነ እተ መሰእለት ለሕርያን ኣብኡ እተ መሰእለት ምን ዝሓረ እግሉ ለትብል ልሃት ሕረዮ ባጅሃት ልሃ ልምፃ ለሃይ ልሕረ እግሉ ፍንሃያ ለሃደፍ ሚቱ ደረሳይ ክሆ ልሰደ ክሆ መርሓለት ባፅሕ ክሆ ምህነት ጀዲደት ወስክ ድብላ ኣምዕላይ መንበረቱ ክትንፍዑል ኣትቃድር ከሆ ዝያድ ቴክኖሎጂ ወስክ ምስላ ልሉም ብልሃልየና ግላ ቁድረት ናኢላ ደረሳይና እግል ዋቃሎ ሰበት ገብእ ለበርናምጅ ላምሕርያን ብዙሕ እክትላፍ መፅዕቲ ይመስለኒ ኢናና ደንጎ በሄን እንደትፋህመው ትሓል እትለ መድረሰትላ ኣው እትለ መእሰሰትላ ኣው እለ ሕሰትላ ኣው እለ ምህነትላ ልእምብል ዓላ ሓሰብ ለእሕትያጅ ናኢላ ሙጅተማዕ ወላ ናኢላ ኣፍራድ ሰበት ገይስ ላማ ብዙሕ ፀገም ለብተ ይመስል ድብየናና

0: ሓደ ደረጀት ይበፅሓካ ምን ይገቢእ ነተኣናብራካ ምሕነት ክስባትማ እሊ ኣሳስ ናይ ለብኔት ክምሰልትሃት ግ እብከፎ ግን ሕለብ ድብና ብሕማቅ ግን ሕለብ ድብና እምራት ግን ሕለብ ድብና ማ እንደገመየና መላ በይንካ ለ ህፃን እያ ከላ ካነ ለምንቀርእ ሓይስ ላ ወለት ላ ለምንቀርእ ወለዳ እንሳት ግል ዓበላካት ምምክን ለዶን ብዕለት ገበይ ግርስተለ ወላ ብከፎ ግን ሕደ ይብሎም ብድብና
1: ኣና እዞ መሓመድ ጀምዕ ዝያድ እብ ኩሉ ምንሓር ልሓይስ ብ መጃለ ሕርያ ናይ ለ ድራሰት ምንገቢ ናይ ለ ሰደይት ምንገቢ ዲብ ሓቲ ሓጀት ኢንክረፎ ንክና እብ ኩሉ ምንሓር ማ ምሽክላ ዓላ ሓሳብ ለዝሩፍና ልህልየ ትበምን ንሪያ ልሓይስ መሰለን እዘ ኣባዮም ልሕመቕ ሕምቕ ቤሎዎ ምንገቢ ዲብላ ማዳት ለኣሳስያት መሰለ ዲብ ሕሳብ ወዲብ ህጊ እንግሊዝ ሕምቕ ብህላም ሃለዉ ምንገቢ እለን ማዳት እለን ሰደይት ሃብናሆ ምንገቢ ዝያድ ግልፈድቦ ዲበንቱ ዝያድ ግለ ማፀልሃለ ሄኒ ኣሳስ ግልእግሊደው ዲበንቱ ፈእላ ሓተ ነቁጣት ናይ ለ መበገሲና ሰደይት ግኒድ የበለን ቀድር ሓተየት ኣላ ሓቆ ሕምቕ ብህል ዲበንሃለ ግንስደዮ ብና ዋላ ሕምቕ ሄነ ግልሚ ማፃ ይኒበን ጠ ስነት ሓያቱ እዮም ተሓመቕ ፈጅር ፈድብ ጠ ሕምቕማ ሓተ ነቁጣት መና ሕርያ እንታ ኣብ ሕመቕማ ግ ንሕረ ንቀድር ሕመቕ እምብል ድ ይበህለየና ላዕላ ግልከ ኣብካት ብዋጅብ ይመትናፋዕቲ ድኮን ፍጥረቶ ኣብ ክልቃቱ ሓምቕ ልልትበሃል ናፈረወለ ለውን ላኪን ኣብካት ሰበትይትናፋዓናቡ ሕምቕ እምበ እዚ እሊ በክትእልሃላ ግልከ ብልሄኒ ግተእስንዮ ግተዓልጆ ትቀድር መሰላት ሕመቕ ማህለየት ምንገቢ እባመ ግ ንሕረ ብና ሓተየት ኣላ ለካልኢት ብቋዕቱ ድረሳ የሊ ዝያድ ግል ብቃዕ ግልና ወዝያድ ሄኒ እተለትሓዘ ርሽመት ግል ብፅሕ ግልና ሓዘየና ምንገቢ ውህቱ ሓቆ ገብኣ ኣሳስያ ግዲ ኣሳስ ናይላ ኣካደሚ ሓቆሊ ልእሉም ብልህልየና ገብኣ ምንገቢ ምናደርሶቱ ምምሽክለት ብዲቡ ዝያድ ባቅዕ ግልና ዝያድ ሓይስ ግልና ዝያድ ምነስናቱ ልትዋቀል ግልና ምሽክለት ኣለባን ኣላማ ላሕርያን ናይ ላ ዋልደን ወላዮም ኣሳሳት ንበልሃለና ጠብዓ እግል ዋልዳ ኢለ ልትረአዮ ሸይ ወእግለ ደረሳ ኢለ ልትረአ ሓተ ይገብእኒ እሊ ውላዱ ዝያድ ለመስኡልያት እተዋልዳይ ተክምላ ንብልሃለና ምስላ ሰብ ላመሽትረከቱ ለመእሰሳት ልግባ ወለዳዋኢል ልግባብ ዓብይሁ ምን ላሓሪ እሊ ህቱማ እላ ተሓይስእከ ምስተቅበለን እግልማ እዘ ሓተ ግንፈርገለ ብድብና ለደረሳይና ኣው ለጅናና እተቤት ግነስተብህሉ ሉብና ሚት ለሙይውልናዩ ምልሓዘ ልጅና ሊ ለረቅበት ናይ እስክ ኣያታ እበይ ገይስ ለምራዱ ምግምም ድርስ ለሓይስ እሊ ሕና እዘ ንወስነ እተቤት ዋልድ ውላዱ ይበደም ኑኒ ግል ርአዮ ብቱ ካብ ምስለ ምይውልናዮ ምስለ መጃልኡ ሓዘሃላማ ገለ እሻረት ግላህበከ ሰበትካ ድላማ ዋልደን እቡ ምኑ እንደትበገሶ ወናዮም ተቂም እንደነሰው ግልሕረ ግልህቶመ ምሽክለት የለቡኒ እሊ ዲብላ ናይ ላ ኣካዳሚ ዝኸስስ ገለ ሰደይት በህለቱ እታ ናይ ላ ምህነት መሓመድ ጅምዕ ለምህነት ጠብዓ ዕንዳቀታ ምስላ ኣካዳሚ ለልደረስ ዝሃላ እለ ምህነት እላ ነወሱ ለፍሬሃ እተቤት እተፀዋ እተቤቶም ንርእዎ ካህረበት ዳርሳ ከማፃ ምንገቢ ልጅናሊ ኣብ ሊ ደረሳ ኢሊ ለፋኢደት ሚታ እተቤት ልእሰኒ ሓቲ ምህነታ ጠወራ በምንገቢ መምክን እሊ ካህረብጂ ገቢ ምህነት እላ ብቀላል መምክን እየተትረከብ ገቢ መምክን ገራጅ ደርስ ምህነት መካኒክ ደርስ ቤቶም መኪነት ተህለግሎም ያ ሸይ ልህለግሎም
0: ሊማምስናለምስግናተላልያት ዲ ምህነት ባፃምኒ ሃሎ
2: ሃሎ ሃሎ
0: ሃሎ ሳለን ምንግል ይበል
2: መርሓባ
0: ኣለን
2: ኣለን ሃሎ ቀሺ ዮቤት ትባል
0: ቀሺ ምን
2: ዮቤት ዮቤት
0: ኣ ቀሺ ይበል ራይካብ
2: መርሓባ ኣና ሳል ብየ ሳል ሳል
0: ኣ ሳል ፈደል
2: እሊ ወልደን ደራሳ መደርሲ ንኩምታ በዓልኩም
0: ኣይዋ
2: ላኪን ዋልደን ዲብ ዓል ሎ ደርሰው ገቢ ባይ ደርሰው ሰበት ገብኦ ኮፈር ርእዮሊ ውዕድ ሄኒ እሊ ስተም ዝበሃል ዘ ኣላ ሳይንስ ቴክኖሎጂ ኢንጂነሪንግ ማትማቲክስ ዝበሃል ዲብ ዓለም እሊ ኣውላ ኢለ ሃላ እሊ ኮፎ ግንበጠብ ድና ኣላ ሰኣል ድርስታ ሽኩረን
0: ሽኩረን ሽኩረን እሽዮብ ሽኩረን ሰኣሉ ምህመትን እንተንተሩ ሰኣልካ ካትባሌኮ ህቱ ግን ህርሳቱ ሰማዕካቡ ሰማዕካቡ ሰልፍ ዲበ ምህነት ግና ቅበል ሓቆሃ ዲበል ህቱ ሃራሳያ መሰለን ዋልዴን ዳርሳሚጎም ገደሮም ግልግበል ምስ ግልተጭመዳ ግልተጭመዳ እየኒ ቤልኮ እቲ ካልአይት

ዝኸበርኩም ተኸታተልቲ መደብ ቀስቲ ድሕነት ካብ ዕለት 6 ወር 8 2026 ዝነበረ ስታስቲካዊ ፀብጻብ ትራፊካዊ ሓደጋታት እንታይ እዩ ዝመስል ብዝርዝሩ ሒዝናልኩም መፂና ኣለና። ብደረጃ ሃገር ዝነበረ ፀብጻብ ምስ ንዕዘቦ ዝተመዝገበ ቁፅሪ ሓደጋታት 108 ነይሩ። መጠን ሞት 1፣ ከቢድ መጉዳእቲ 8፣ ፎክስ መጉዳእቲ ድማ 19። ኣብ ንብረ ዝወረደ ዕንወት 427268 ናቕፋ ዝግመት ዕንወት ኣብ ዝሓለፈ 2 ሰሙን ተመዝጊቡ ተዓዚብና። ብዞባታት ደረጃ ዝነበረ ፀብጻብ ምስ ንዕዘቦ ድማ ኣብ ዞባ ማእከል

0: ዝተመዝገበ ቁፅሪ ሓደጋታት 67 ነይሩ። መጠን ሞት ሓደ፣ ከቢድ መጉዳእቲ 3፣ ፎክስ መጉዳእቲ ድማ 11፣ ኣብ ንብረት ዝወረደ ዕንወት 55600 ናቕፋ። ናብ ዞባ ደቡብ ምስ ነብል ድማ ዝተመዝገበ ቁፅሪ ሓደጋታት 13፣ መጠን ሞት ኣይነበረን፣ ከቢድ መጉዳእቲ 2፣ ፎክስ መጉዳእቲ ኣይነበረን። ኣብ ንብረት ዝወረደ ዕንወት ድማ 43918 ነይሩ። ኣብ ዞባ ዓንሰባ ዝተመዝገበ ስታስቲካዊ ፀብጻብ ምስ ንዕዘቦ ዝተመዝገበ ቁፅሪ ሓደጋታት 6፣ መጠን ሞት ኣይነበረን፣ ከቢድ መጉዳእቲ ኣይነበረን፣ ፎክስ መጉዳእቲ 1። ኣብ ንብረት ዝወረደ ዕንወት ድማ 216,000 ናቕፋ ዝግመት ዕንወት እዩ። ምናልባት ምስቲ ዘጋጠመ ሓደጋታት ኣወዳዲርና ምስ ንዕዘቦ ቁፅሪ ሓደጋታት 6 ክነሱ ዘጋጥም ዘሎ መጠን ዕንወት ድማ 216,000 ናቕፋ እዩ። እዚ ድማ ኣብ ዝሓለፈ እዋን ኣብ ዝሓለፈ 2 ሰሙን ኣብ ዞባ ዓንሰባ ዝተኸስቱ ሓደጋታት ክሳብ ክንደይ ኣዕነውቲ ሓደጋታት ምንባሮም ገለ ስእሊ ክህበና ዝኽእል ሓደ ስታስቲካዊ ፀብጻብ እዩ። ናብ ዞባ ጋሽባርካ ምስ ንሰግር ድማ ዝተመዝገበ ቁፅሪ ሓደጋታት 15፣ መጠን ሞት ኣይነበረን፣ ከቢድ መጉዳእቲ 2፣ ፎክስ መጉዳእቲ 6፣ ኣብ ንብረት ዝወረደ ዕንወት ድማ 58750 ናቕፋ እዩ ነይሩ። ኣብ ዞባ ሰሜናዊ ቀይሕ ባሕሪ ዝነበረ ስታስቲካዊ ፀብጻብ ድማ ዝተመዝገበ ቁፅሪ ሓደጋታት 5፣ መጠን ሞት ኣይነበረን፣ ከቢድ መጉዳእቲ 1፣ ፎክስ መጉዳእቲ 1፣ ኣብ ንብረት ዝወረደ ዕንወት ድማ 53,000 ናቕፋ ዝግመት እዩ። ኣብ ዞባ ደቡባዊ ቀይሕ ባሕሪ ዝተመዝገበ ቁፅሪ ሓደጋታት 2፣ ካልእ ዝተረፈ መጠን ሞት፣ ከቢድ ዕንወት፣ ፎክስ መጉዳእቲ ከምኡ ውን ኣብ ንብረት ዝወረደ ዕንወት የለን ዝብል ስታስቲካዊ ፀብጻብ ኢና ተቐቢልና ዘለና። ናብ ጠንቅታት ሓደጋ ምስ ንሰግር ድማ ከምዚ ኣብዚ ተዘርዚሩ እንዕዘቦ ዘለና እቶም ብቐፃሊ እንጠቕሶም ዘለና ጠንቅታት ሓደጋ ኣብዝሓለፈ 2 ሰሙን እውን እቶም ዝዓበዩ ጠንቅታት ኮይኖም ቀፂሎም ኣለው። ብዝርዝር ምስ ንዕዘቦ መስመርካ ዘይምሓዝ 15፣ ሓደገኛ ኣመራርሓ 12፣ ቀዳምነት ዘይምሃብ 16፣ ብዚ ኣገባብ ንድሕሪት ምምላስ 11፣ ርሕቐትካ ዘይምሕላው ድማ 18 ሓደጋታት ዝኸተሉ ጠንቅታት ነይሮም። ስለዚ ኣብዞም ጠንቅታት እዚኦም ዓቲብና ክንሰርሕ ከም ዘለና እዚ ብቐፃሊ እንረኽቦ ዘለና ስታስቲካዊ ፀብጻብ ገለ መረዳእታ ክህበና ዝኽእል ኣብነት እዩ። ኣብ ዝሓለፈ 2 ሰሙን ካብ ዝተኸስቱ ወይ ድማ ካብ ዝተዓዘብናዮም ሓደጋታት ብስእላዊ መግለፂ ካብኦም እንታይ ክንምሃር ክንዕዘብ ኣብ ንፍትነሉ ድማ ከምዚ ንዕዘቦ ዘለና እዛ ንዕዘባ ዘለና ሓደጋ ኣብ ከባቢ መደበር ዘጋጠመት ሓደጋ እያ። ብሰንኪ መስተ ዘጋጠመ ሓደጋ እዩ። እቲ ዝርዝሩ እንታይ እዩ ዝመስል፣ ጠንቂ ሓደጋ እንታይ እዩ፣ ዝወረደ ሳዕቤን ከ እንታይ እዩ ዝመስል፣ ነዚ ንክገልፀልና ነዚ ሓደጋ ዝመርመረ ኣባል ፖሊስ ትራፊክ ናብዚ ዓዲምኒ ኣለና። ናብኡ ከስክረኩም።
1: እዛ ንሪኣ ዘለና ሓደጋ ብዕለት 19/8/2016 ሰዓት 5 ቢል ይኸውን ወጋሕታ ነይሩ ማለት እዩ። ተኸሳሲ ኣብ ላጌቶ ሰተ ኣምሲ መስተ ድሕሪኡ ካብ ላጌቶ ተወጊሱ ንሓደ ዓርኩ ን4 ስመራ ከብፅሕ ኢሉ 4 ስመራ ፅሒ ክምለስ ከሎ ኣብ ከባቢ መደበር ዘላ ደሴት ትራፊክ ኣብ ክበፅሕ ተኸሳሲ በቲ ዝነበሮ መስተ ምስ እውን ነይርዎ ድቃስ ተወሳኺ ድቃስ ስለ ዝነበሮ ብኡ ተኪሉ ኣብ ደሴት ኣትዩ ኣብ ልዕሊ ሂወቱ ቀሊል ጉድኣት ኣብ ልዕሊ ምስኡ ዝነበረት ተሳፋሪት ውን ቀሊል ጉድኣት ከብፅሕ እንከሎ ኣብ ልዕሊ መኪና ከዓ ከቢድ ጉድኣት ኣብፅሕዩ። ስለዚ ተኸሳሲ መስተ ሰትዩ በቲ ናይ መስተ ዝኣክል ከዓኒ ናብ ድቃስ ስለ ዘምርሐ ብሰንኪ እዚ ሕጂ ናብ ደሴት ትራፊክ ተኺሎ ኣትዩ። ካብዚ ሕጂ እንታይ ክመሃሩ ዘሎ መሲሉካ ኩሉ ግዜ መስተ ሰቲኻ ተሽከርካሪ ክምራሕ ከምዚ ዓይነት ሓደጋ የጋጥመካ ከምኡ ውን ናብ ድቃስ እውን ከምዚ ዘቀሶ ሰብ ካብ መስተ ተበጊሱ እቲ ድቃስ ዝመፆ ካብ መስተ ተበጊሱ እዩ። እቲ መራሒ ተሽከርከርቲ ኩሉ ግዜስ ብጥንቃቐ ክመርሑ ኣለዎም። ካብ ኩሉ መስተ ሰትዮም መኪና ክመርሑ የብሎምን። ብሰንኪ መስተን ብሰንኪ ከምዚ ዝበል ክበፅ ናሕ ናይ ድቃስን ብዙሕ ዕንወትን ጉድኣትን ኣብዚ ህወትን ኣብ ንብረትን ብዙሕ ጉዳእትን ዕንወትን እዮም ስለ ዘለዉ ካብዚ ተጠንቂቖም ክመርሑ ኣለዎ።
0: ዝኸበርኩም ተኸታተልትና ከምዚ መርማሪ ሓደጋ ፖሊስ ትራፊክ ዞባ ማእከል ክገልፀልና ዝፀንሐ ጠንቂ ናይ ዝንዕዘቦ ዘለና ሓደጋ መስተ እዩ። ብሰንኪ መስተ ብዙሕ ሓደጋታት ክስዕብ እውን ኣብ ዝሓለፈ እዋን እውን ተዓዚብና ነርና። ብዙሕ ሓደጋታት እውን ከም ኣብነት ናብዚ ኣምፅኢናዮ ነርና። ኣብ ዝሓለፈ ሰሙን ዝነበሩ 2 ሓደጋታት ብሰንኪ መስተ ዝሰዓቡ ምዃኖም ገሊፅና ነርና። ምናልባት እዚ ናይ መስተ ሰቲኻ ዘጋጥም ዘሎ ሓደጋታት ካብ ዕለት ናብ ዕለት እንዳናሃረን እንዳወስኸን ክኸይድ ንዕዘቦ ኣለና። ስታስቲካዊ ፀብፃብ ፖሊስ ትራፊክ ዞባ ማእከል ከም ዝሕብሮ ኣብ ዝሓለፈ ቀዳመ ሰንበት ጥራይ 51 መስተ ሰትዮም መኪና ክመርሑ ዝረኽቡ መራሕቲ ተሽከርከርቲ ተታሒዞም ነይሮም። እዚ ድማ ኣብ ውሽጢ ክልተ መዓልትታት ክንዲ ዝኣክል መስተ ዝሰተዩ ሰባት እንተኣ ይተሓዙ ኣለዉ ኮይኖም ዘይተተሓዙ ኸ ክንደዮም እንተኣ ኢልና ሓሲብና እውን እቲ ብሰንኪ መስተ ሰቲኻ ዝግበር ዘሎ መኪና ናይ ምምራሕ ሸለልትነት ክሳዕ ክንደይ ዓበ ምዃኑ እውን ከረዳእና ዝኽእል ነጥብ እዩ። እዚ ጥራይ ዘይኮነ ኣብ ዝሓለፈ 6 ወርሒ ዝነበረ ስታስቲካዊ ፀብፃብ ፖሊስ ትራፊክ ዞባ ማእከል ምስ ንዕዘቦ ብሰንኪ መስተ ወይ ከዓ መስተ ሰትዮም መኪና ክመርሑ ዝተታሓዙ 767 መራሕቲ ተሽከርከርቲ ተታሒዞም፣ እዚ ድማ ብቁፅሪ ክንሪኦም ከለና ኣዝዩ ብዙሕ ቁፅሪ እዩ። ስለዚ መስተ ሰቲኻ መኪና ምምራሕ ዝግበር ዘሎ ሸለልትነት ካብ ግዜ ናብ ግዜ ይቕፅል ከም ዘሎ እዚ ረኺብና ዘለና ስታስቲካዊ ፀብፃብን እዚ ንዕዘቦ ዘለና ሓደጋን ሓደ ክረዳእና ዝኽእል ኣብነት እዩ። ምናልባት ኣብ ዝሓለፈ ክልተ ሰሙን ካብ ዘጋጠሙ ሓደጋታት ክንምሃረሎም ንኽእል ሓደጋታት እዚ መስተ ዝሰዓበ ጥራይ ዘይኮነ ካልእ ተወሳኺ ሓደጋ ዝሰዓበ እውን ነይሩ። እቲ ሓደጋ እንታይ እዩ ዝመስል? ኣብ ከመይ ኩነታት ተፈፂሙ? ጠንቂ ሓደጋ እንታይ ነይሩ? እቲ ሰዕበይኑ ኸ እንታይ እዩ? ካብኡ ኸ እንታይ ንምሃር ዝብል ሕቶታት ክምልሰልና እውን መርማሪ ናይዚ ሓደጋ ኣባል ፖሊስ ትራፊክ ዞባ ማእከል ናብዚ ዓዲሜ ኣለኹ። ናብ ኣስክረኩም
2: ብዕለት 16 ወርሒ 8226 ሰዓት 13:20 መኪና ታርጋ ኤኣር 1148 ካብ ሓሊበት ተበጊሱ ንፀፀራት እናተጓዓዘ ከሎ ኣብ ጎደና ሳዋ ክበፅሕ ምስ ፓሎ ኤሌክትሪክ ተጋጭ ሓደጋ ፈፂሙ ከም ሰዕበኑ ኣብ ማኪና ከቢድ ዕንወት ኣብ ልዕሊ ነፍሱ ከዓ ከቢድ መጉዳእቲ በፂሕ ኣሎ። ጠንቂ ሓደጋ ናይዛ ሓደጋ ዝፈፀመት ናይዛ መኪና እዚኣ ሓደገኛ ኣመራርሓ እየ። ሕጂ ሓደገኛ ኣመራርሓ ክንብል እንተረአ ኮይና ሓደ መራሒ መኪና ክገብሮ ዝግብኦ ኩነታት መገድን ኩነታት ነብሱን ኣብ ግምት ከየእተወ ብምጓዓዙ ዘጋጠመ ሓደጋ እዩ። ምክንያቱ ኩነታት መገዲ ምስ ኩነታት ጥዕና ምስ ኩነታት ኩነታት ናይ ትእምሮ ናይ ኣካላዊ ኩነታት ናይቲ ሰብ ኣብ ግምት ከየእተወ ብምካዱ ዘጋጠመ ሓደጋ እዩ። ንኣብነት እዚ ሰብ እዚ ኣካላዊ ስንክልና ኣለዎ። ኣካላዊ ስንክልና ጉዲ እዩ። ሓደ እግሩ ፍሬኖ ኣብኒን እዩ ዝብል ኣብ ጥዕናዊ ማኪና ንሕዳ ክንዛርብ ኮይና ዋላ ሓንቲ ጉለት ኣይነበራ እንተኾነ ግን በቲ ናይ ኩነተ ኣካላዊ ጉለት ናቱ ፍሬኖ ብግቡእ ክረግፅ ስለ ዘይከኣለ መኪና ኣብያቱ ሓደገኛ መራርሓ ብጠንቂ ሓደገኛ መራርሓ ካብ መጎዱ ንየማን ምምፃእ ምስ ፓሎ ኤሌክትሪክ ተጋጭ ሓደጋ ፈፂሙ። እቲ ድሰዕበየ ሳዕብየን ክንገልፅ እንሕርዳ ኮይና ኣብ ነብሱ ከቢድ ጉድኣት ወሪዱ ክሳብ ሕዲ ሆስፒታል እዩ ደቂሱ ዝርከብ ዘሎ። ኣብ ንብረት ከዓ ከቢድ ዕንወት ወሪድ ኣሎ። ካብዚ ክንምሃር ዝግባኣና ኩሉ ግዜ ሓደገኛ መራርሓ ምናልባት ኩነታት ፅርግያ ኩነታት መኪና ኣብ ግምት እቲና ክንጓዓዝ ከም ዘለና ያነ ሕጂ መልእኽቲ ዘመሓላልፍ ፍሬን ሕጂ የማን ስለ ዘሎ የማን ዝስንኩሉ ሰብ እዚ ሕጂ ብግቡእ ክረግፅ ስለ ዘይከኣለ እቲ ናብ ሓደገኛ መራርሓ ክሰጊሩ ማለት እዩ። ነዚ ሕጂ ኣብዚ ኩነታት ኣካልና ምስ ኩነታት ፅርግያ ኣብ ግምት እቲና ክንመርሕ ከም ዘለና ኢና መልእኽቲ ዘመሓላልፍ።
0: ዝኽብርኩም ተኸታተልትና ከምዚ መርማሪ ሓደጋ ፖሊስ ትራፊክ ዞባ ማእከል ክገልፀልና ዝፀንሐ ምናልባት ሰባት ነይሮም እንተትኾኑ ክንደይ ሰባት ክልከም ምኽኣሉ በዚ ሓደጋ እውን ምግንዛቡ ኣገዳሲ እዩ። ኩሉ ግዜ ኩነታት ጥዕናና ኣብ ግምት እቲና መኪና ክንመርሕ በዚ ኣጋጣሚ እውን መልእኽትና ከነመሓላልፍ እንደሊ። እዛ ትዕዘብዋ ዘለኹም ቪድዮ ድማ ገለ ሰባት ንፅባቐ ክረምቲ ማይ ኣብ ዝሃርመሉ ዝነበረ እዋን እቲ ፅባቐ ንክስእሉ ስእሊ ኣብ ዘልዕልሉ ዝነበረ እዋን ኣጋጣሚ ዝተኸስተ ሓደጋ ነይሩ። እቲ ዘጋጠመ ሓደጋ እንታይ እዩ ዝመስል ንከታተሎ።

0: ብመሰረት ስታስቲካዊ ጸብጻብ ፖሊስ ትራፊክ ኣልኮላዊ መስተ ሰቲኻ መኪና ምምራሕ ዓመታዊ ልዕሊ ካልኦት ዝተፈጸሙ ሓደጋታት ዕቤት ዘርኢ ዘሎ ጥንቅታት ሓደጋ እዩ። ኣልኮላዊ መስተ ሰቲኻ መኪና ምምራሕ ንሱ ዘስዕቡ ሓደጋታት ድማ ኣብ ሰብን ንብረትን ፎኪስ ከቢድ ክሳብ ናይ ሞት ሓደጋ፣ ኣብ ንብረት ድማ ብኣሽሓት ዝቝጸር ናይ ገንዘብ ዕንወት ብተደጋጋሚ ከስዕብ ጸኒሑን ኣሎን። መስተ እንተርፎ ክሳራ መኽሰብ የብሉን። ብፍላይ ኣብ ኣፍሬቲ ዜጋታት ሓንቲ ሃገር ከቢድ ሃስያ ይውርድ። ብዘይካዚ መስተ ኣብ ጥዕናዊ፣ ማሕበራዊ፣ ኣእምሮኣውን ቅጠባውን ሃሲኡ ብቐሊል ዝግመት ኣይኮነን። ስለዚ ድማ እዩ ኣልኮላዊ መስተ ሰቲኻ መኪና ምምራሕ እንትርፎ ክሳራ መኽሰብ የብሉን ዝተባህለ።
1: መስተ ሰቲኻ መኪና ኣይትዘውር ወይ መስተ ሰቲኻ ተሽከርካሪ ትኾነ ትኾነ ኣይዘውር ንብል ንድሕነት፣ ምክንያቱ መስተ ሰቲኻ ህይወት ብብዝሒ ይጠፍእ። ከቢድ መቁሰልቲ ከቢድ ቀሊል መቁሰልቲ ስንክልና ይጠፍእ ስለ ዘሎ ነዚ ንኸይመፅእ መስተ ተሰቲኻ ማኪና ኣይትዘውር ዝብል መምርሒ ዘለና። እዚ ድማ ተጠንቂ ዝመፅእ ዘሎ መስተ ሰቲኻ ብብዝሒ ሓደጋታት ከቢድ እሞ ከዓ ስድራ ቤታት ዝህሰይ ኣለዉ። ምክንያቱ ኣካል ጉድል ኣሎ፣ ሰብ ኣላይ ስድራ ነበረ እውን መውት ኣሎ፣ እታ ስድራ ስንፈላል ትኸውናላ ተዛዕበ እውን ስንክልና ስንኪሎም እውን ካብ ኩሉ ነገር ዝተረፉ ኣለዉ። ስለዚ መስተ ሰቲኻ ኣይትዘውር ኢና ንብል ንሕና እዚ ከዓ ካብ ዝተፈላለየ ግዜ ምእረምታ ንህቢና ቁፅፅር ነካይዲና ኣብ ርእሲ እዚ ግንቲ ሕብረተሰብና ገና ደይነቕሓሉ ጉዳይ ዘሎ ናይ መስተ ጉዳይ እዩ።
0: ኣልኮላዊ መስተ ሰቲኻ ምምራሕ ክልኩል እዩ። መስተ ሓደ ካብ ኣወለፍቲ ባእታታት ብምዃኑ ዋላ እኳ ኣብ ጥዕናዊ መዳይ ሃስያ እንተሃለዎ ደጋጊምካ ክትሰትዮ ዝዕድን እዩ። ብምንፅር ደጋጊምካን ልዕሊ ዓቐን ምስታይን ከዓ ውፅኢቱ ንሓደጋ ዘቃልዑ
1: ክንዲ ናይ ሰከንድ ጉዳይ መስተኻ እናፊስካ ማኪና ትዝውር ዳሓና ኣለኹ እንዳበልካ ነዊሕ ግዜ ማኪና ክትዝውር ምድላይ ካብቲ ዝሰተኻሉ ቦታ ንብፃይካ ድዩ ወይ ካልእ ታኽሲ ጌርካ ፅሑነ ክንድምባል ብማኪና ገይረ ክኸይድ እየ እንዳተባሃለ ነቲ ሓደጋ ካብ ግዜ ናብ ግዜ የካብዶ ኣሎ።
0: እቲ ሰትዮ ዓቐን ናይ ኣልኮል ኣብ ደምካ ተዓቂኑ ብመሰረት ዓንቀፅ ሕጊ 5-3 ዝኽስስ ምዃኑ ይሕብር። ኣብ ዝበዝሕ መረዳእታና እንተሎ ግን ኣልኮላዊ መስተ ልዕሊ ዓቐን ሰቲኻ ምምራሕ ንሰብ መካየን ጥራይ ዝምልከት ኮይኑ ኢና ንርድኦ። እንተኾነ ግን ብተሽከርከርቲ ዝፍለጣ ሽግለታን ሞተር ሳይክልን እውን መራሕትን ኣብ ግዜ ምንቅስቓሶም መስተ ሰትዮም ክመርሑ ንዕዘብ ኢና። እዚ ድማ ከምቶም መራሕቲ መካይን ንሓደጋ ዝተቓልዓኻ ምዃንካ ምዝከር ኣገዳሲ እዩ።
1: ንሕና ኩሉ ግዜ ኣብ ለይትኹን ቀትሪ እውን ኣይንብልኒ ኢና ተፍትሽ ነካይዶ ዋላ ቀትሪ እውን ተገጢምና ዘጠራጥረና ሰብ መስተ ንጥርጥሮ ሰብ ጠጥዋ ኣቢልና ክንሓቶ ኣምፂና ክንዕቁኖ ስራሕናዩ ማለት እዩ መምርሒና እዩ። እቲ ዝያዳ ኣብ ለይቲ ንፀቕጠሉ ግን ትበዝሕ ኣብ ሕብረተሰብና ኣብ ቀትሪ ኣብ ስራሕ ካልእ ዋኒኑ ስለ ዝውዕል ኣብ ለይቲ ኣብ ትባራት ኣብቲ ለይታዊ ትልሂት ትንቀሳቐስ ብኸምኡ ኢና ትለይቲ ንጠቕሰሉ እምበሪ ንፀቕጠሉ ኣብ ተፈላለየ እዋናት ዋላ ንጎ ኹን ዋላ ወጋሕታ ኹን ዋላ ቀትሪ ኹን ግን ነቲ ሰብ ኣብ ምንቅስቓሱ ጠራጢርካ ወይ ካብ ባር ክወፅእ ከሎ ፍሉይ ምልክት ተሪኢካሉ ጠጠ ኣቢልካ ተሓቶ ዋላ ቀትሪ ጥራይ ደንሰት ምሸት ክሕዙና እዮም ዝብሉ ሰባት ኣለዉ። ኣነ ግን እንታይ ዝብል ካብ ፖሊስ ትራፊክ ጥራይ ደኮና ክንጥቃቅ ዘለና ንሂወትና ትምዕቃንሲ ንሕና ክነጥቁዖ ወይ ንክትቆፅ ኢልካ ይኮንካ ንህወቱ ድሕነት እዩ። ከምዚ ቀዲመ ዝበልካ ከምይ ዝሕጎስ ኣሎ ዋዲሕንኩምና ማኪናና ሕሽኩምና ሓዲርኩም ዓቂኩም ሕሽኩምና ትብሎ ሕጂ ከዓ ንመሓዝ ጥራይ ዘይኮነ እዚ መስተ ሰቲና ማኪና ንዝውሮ ንምሉእ ሕብረተሰብና ጥቕሚ ምዃኑ ክንደይ መንእስያት ዝስንክሉ ኣለዉ፣ ክንደይ ቆልዑ ዝስንክል ኣለዋ፣ ክንደይ ዓበይቲ ሰንኪሎም ኣብ ኣልያ ናይ ስድራ ዝወደቕ ኣሎ ንከምዚኢታት ንድሕነት ሕብረተሰብ ምዃኑ ክንርድእ ንኽእል። እቲ ንሕና ግን ኩሉ ግዜ እታ ደምፃኻ ርእስቲ ቀትሪ ንብል ለይቲ ንብል ብመስተ ጥርጥርና ሰብ

0: ኣብ ዝኾነ ሰዓት ክንፍትሽ ወይ ክንሰርሕ ምዃንና በዚ ኣጋጣሚ ገልፀልካ ማለት እዩ።
1: ዓመታዊ ጠንቂ መስተን ሳዕቤናትን ዕቤት ዝርእየሉ ዘሎ ምኽንያት እንታይ እዩ? ሸለልቲ ንዶ ዋላስ ዋሕዲ መቕፃዕቲ እዩ ዘተባብዕ ዘሎ ክንብል ንሓላፊ ምቁፅፃርን መቕፃዕትን ኣብ ፖሊስ ትራፊክ ዞባ ማእከል ኣቶ ኢሳቅ ያቆብ ሓቲትናዮ ነርና።
0: እቲ መስተ ጠንቂ ዝኸውን ዘሎ ንምንታይ ትበዝሕ ዘሎ ንብል ዘለና መቕፃዕቲ እዩ ውሒዱ ማለት ኣይኮነን። ሕጂ ናይ መስተ ንድሕር ክንከስስ ኮይና እዚ ከም ኖርማል ክስቲ ኮንካ ንተወሶ ነቲ ሰብ ጠርጢርካ ኣብ ትንቀሳቀሰሉ ሰብ ዝሰትዩሎ ኢሉ እቲ ፖሊስ ትራፊክ ኣብ መበገሱ ቦታ ወይ ኣብቲ ዘለዎ ቦታ ክዕቁኖ ክእል እዩ። መስተ ንድሕር ፀኒሕዎ ኮይኑ ከም ኖርማል መቕፃዕቲ ይኮና ንቕፆ ተኸሲሱ ፋይል ተኸፊትሉ ናብ ቤት ፍርዲ ከም ትቕፃዕ ይት
1: ኣልኮላዊ መስተ ሰቲኻ ኣይኮነ ንዶ መኪና ክትመርሕ ኣብ ሲቪላዊ ህይወትካ ትወስዶ ውሳኔታት እውን ከቢድ ዋጋ ዘኽፍሉ እዮም። ልዕሊ ዓቐን ዝሰተዩ መራሕቲ መካይን ንምቁፅፃር ፖሊስ ትራፊክ ዕለታዊ ኣብ ሰዓታት መዓልትን ለይትን ቁፅፅር ከም ዘካየዱ እዩ ዝጥቀስ። ኣብ ከም ዝህሞት እቶም ብሰንኪ ኣልኮላዊ መስተ ተሰኒፎም ሓደጋ ዘቃልዑን ኣብ ምምራሕን ከለዉ ዝተረኽቡን ብኣኽበርቲ ሕጊ ፖሊስ ትራፊክ ኣብ ዝሕተትሉ ግዜ ዝተፈላለየ መልስታት ከም ዘቕርቡ እዩ ዝግለጽ።
0: መስተ ሽግር መፍትሒ ይኩረት ዋላ ሰቲኻ ሓዲርካ ፅባሕ ንግሆ ምሳኻ ኣላታ ሽግር ኣይፈኮሰትም እኳ ተወሳኺ ሽግር ኢና ንውስኽ ዘለና። መስተ ሰቲኻ ሽግር ኣለን ተጨኒቐ ኢልካ ማኪና ዝውር ሓደጋ ትፍፅም ሰብ ተሃርም ኣካል ሰብ ተጉድል ትድኸፍአ ነቲ ሽግር ሽግር ወሲካ ኣለካ። ሕጂ መብዛሕትኦም ከምዚኦም ዝብሉካ ገለ ከዓ ተሓጒስና ዝብሉ ከዓ ኣለዉ ውሱናት ተሓጒስና ብሉካ እሞ መዛሓጎስ ዓቐ እንዘይ ትገብረሉ መስተ ንድሕር ሰቲኻ ሲ ዋላ ታኽሲ ሕና ከም ኢና ንብል እጂ እታ ማኪናካ ድላቶ ትገድፋ ወይ ኣርክኻ ካልእ ፅዋዕ ሰብተሎ ፀዊዕኻ ሕሽከያ ከይድ ንብሎም ኣብ ፀሓኒ ክትብሎ ትኽእል ኢኻ ግድነት ብማኪና ክኸይድ እየ ኢሎም ግን ነቲ ጉዳይ ኣብ ሓደጋ ከቢድ ሓደጋ ዘጋጥሞም ሰባት ኣለዉ። ነዚ ከምዚ ዓይነት ትጠንቂ ንብሎ ንሕና ሕጂ እዚኢታት እዩ ኮሎ ገና ነብስኻ ክትኣልን ትኽእል ኢኻ።
1: ብመስተ ተሰኒፍካ መኪና ክትመርሕ ሃብቲ ጅምረሉ እዞም ስዕቡ ኣሉታዊ ክስተታት የስዕቡ። ፍጥነት ናይ መኪና ይዓቢ፣ ንምቁፅፃሩ ትሽገር፣ ናይ ምምራሕ ዓቕሚ ተራእይነትን ተገዳስነትን ይጎድል፣ ሸለልትነት ጥርዚ ይዓቢ፣ ናይ ምርኣይ ኮነ ምስማዕ ዓቕሚ ይትሕት፣ ቅልጡፍ ግብረ መልሲ ካብ ምሃብ ትኽልከል፣ ውነኻ ተጥፍእ፣ ድኻም ኣካላት የስዕብ። በዝን ካልእን እስዕብ ሸለልትነት ተደሚርዎ ኣብ ኣካልካን ኣካል ብፆትካን ከቢድ ሰዕብን ትኽትል።
0: ብሓፈሽኡ ትሕጊ መስተ ሰቲኻ ተሽከርካሪት ኣይትዘውር እዩ ትብል ዋላ ፈኪሱ ኹን ዋላ ቀሊል ኹን መስተ ሰቲኻ ተሽከርካሪት ኣይትዘውር። እንተ ሰቲኻ ከዓ ኣብ ደለኻ ይዕርፍ ወይ ብካልእ ትራንስፖርት ተጠቐም። እዚ ዓቐናት ትብልናካ ኣቐዲሞ ክጠቕሰልካ ፀኒሐ ዓባይ ማኪና ናይ ንግዲ እንድሕር ሕጂ ሰብዚ ዓባይ ማኪና ሕጂ መስተ ሰቲ እንድሕር ንርሑቕ ቦታ ትገሽ ኮይኑ ንምንታይ ትሕጊ ትሕቲ 30 ገይርዎ ዘሎ ኣብ 30 ምፅዎ ዘሎ ምክንያቱ ከቢድ ጉዕዞ ስለ ትኸይድ ሰብዚ እንድሕር ከምዚ ሰትዩ ትጓዓዝ ተኮይኑ ኣብ መወጣቅቱ ካ ዋላ ዳሓን እንተሎ ፎኪስ መስተ ሰትዩ እንታ ኣለዎ ምስ ጉዕዞ ግን ክታኸስ እዩ ክደክም እዩ ዳሓን ኣለኹ እንዳበለ ዝኸይድ እዩ ኣብ ፀድፊ ከዓ ካ እዩ ዝበዝሑ እዞም ዓበይቲ ማካይ እንተሪኢኹሞ ኮሚታት ደጋጥመና ኣሎ ዳሓን ኣለኹ ኣነ ቀሊል መስተ ሰት ክልተ ቢራ ሰት የብሉካ ክልተ ዋንጫ ስዋ እንዳጥንቀዶም እንዳውራይ ሰት የብሉ ግን ምስ ጉዕዞም ምንዋሕ ከትክሞም ይኽእል እዩ ክድኽሙ ከለዉ ድቃስ ክመፅእ ኽእል ምፍዛዝ ክመፅእ ኽእል ናይ ኣካላትካ ደምቁፃር እውን ክመፅእ ኽእል እዩ ፍሬኖ ብውቡቕ ትቋፀሮ ይትኽእልን ምስ ዘሎ መገዲ ናና ፀቢብ ምዃኑ መገዲ ባፅሪ እዮ መገዲ ከረንኪዶ ድሕር መስተ ደዚዝካለካ ሲ ነታ ኣካላትካ ክትቋፀፅሮ ይትኽእል ኢኻ ምፅዳፍ መፅ እዩ ማለት እዩ ከዓ ሞት መፅእ ዕንወት መፅእ እተ ንኣሽቱ ማኪና ንብለን ዘለና እውን ካብ 50 ንላዓሊ ንብለን ኣለና ቁሩተይ ካብቶም ናይ ንግዲ ሂቦዎም ኣሎ ማለት እዩ እዚ ልዕሉ ድኸይቲ ኮይኑ ግን ኩሉ ግዜ ናይ ምቁፃር ናይ ማኪና ፀጋም ከምፃልካ እዩ እንጂ ሓፂር ጉዕዘና ንጓዓዝ ካብ ከተማ ንገዛየ ፎኪስ መስተ ሰት ይብልካ እታ መስተቲ ኣንዑ ኣካሎት ቋፀሮ ትኽእል ትኸውን ንገለ ሰባት እውን ዘይተጥቅሞም

ክትከውን ትኽእል። ሕጂ ነዚ ብምግማት ሕጊ እንተሰቲኻ ኣይትዝውር ተሽከርካሪት ኣይትዝውር እያ ትብል ሕጊ። እንድሕር ሰቲኻ ኮንካ ካልእ መጓዓዝያ ተጠቐሙ ወይ ኣብትለኻ ይዕርፍ ኢና ንብላና። ምስ ደጋጥመና ተመክሮ ነገረካ እዚ ኣብዚ ምሳሓዝናዮም ዓቂድና ንዓናይት ንገዛኹም ክድና ንብሎ ተማኪና ትሓዝ ተኣርኮል ተዓቂንኣሎ ማኪና መፍትሕ ንሕዝ ከትገዛኻ ዓሪፍካ ፅዋሕ ምስ ኣዝዩ ደኽፍአቲ ኮይኑ ከዓ ካልእ ስጉምቲ እውን ትወዘሉኻ ማለስ ምዕረፍ ትገብረሉ ሕሽከያ ተሓድር ምግቦም ዝተረድኦ ሕጂ ውሕስነት ገይሩ ፋይል ተፃሪዩ ኣብ ቤት ፍርጅ ተቐርብ እንታይ ብልካ ንጎቶም ገለ ለባማት እጅም ስመፁ ዓቂን ካብ ሰትካ ዋይ ትማል ዳ ድሕንኩምና እኒኹም በቲ ነበርኩ ከይደ ነረ ትኸውን ካብቲ ዝሓስኩም ንባር ናብ ካልእ ቐፀል ሓሲበ ነይረ ካብኡ ከዓ ናብ ገለ ዓድታት ከይደ ሓሲበ ነረ ጉዕዞ ነርኒ ስኢሎም ኸትኩ ምጥፋእኹ ነረ ፖሊስ ትራፊክ እዚ ንድሕነትና ይኹም ፊርኩማ ድሕንኩምኒ ከምዚ ሽግራት መጋጠመኒ ነይሩ ዝብሉ ከዓ ኣለዉ ክንደይ ነቲ ስራሓት ንሓና ድርእዎ ንድሕነቶም ምዃኑ ትፈልጥዎ ኣለዉ። ሕጂ እቲ ጠንቅታት ግን ዝተፈላለዩ ምክንያታት እንዳምፃኻ ካልእ እውን ምስኡ ትኸይዳ ኣሎ ዝተፈላለየ ውራያት ከም ንግደት ድዩ ኣመኽኒኻ ህዝባዊ በዕላት ኣሎ ህዝባዊ በዕላት እ ምስ ድረኻ ክትሕጎስ ብገባብ ክትብዕሎ ዳ እምበሪ ኣመኽኒኻ ንዕኡ ካብ ገዛኻ ባህላዊ መስተ ጀሚርካ ድሓር ኣብ ናይት ኣብ ዳባራት ምሳይ ብኡ ተበገሰ ከዓ ኣብ ሓደጋን ኣብ ድየድልን ክሳይ ንብ ምስኡ ትኸይድ ባህላዊ ዓመታዊ በዕላትና ሓድሽ ዓመት ንበሎ ካልእ ንበሎ ኣመኺን ካብኡ መዓት ጡዛሓዛሕ ኣሎ ሞ እዚ ከዓ እቲ ከም ጠንቂ ንብሎ ንሓጂ ከም መምኽኔታት ተጠቂሙ እውነት መስተ ጥቀምሉ ሞ ኣብ ከቢድ ሓደጋ ኣብደይከውን ዕንወትን ይበፅሑ ኣለዉ ኢና ንብል ማለት ትገምጋም ናና።

ሰላም ዝኸበርኩም ተኸታተልቲ መደብ ካብ ፀጋታት ባሕርና፣ ንሎሚ ሒዝናልኩም መፂና ዘለና መደብ ብዛዕባ ኣደነቕቲ ፍጥረታት ባሕርን ከምኡ ድማ ቃለ መሕተት ምስ ማያውያን ይኸውን መደብና። ሰናይ ምክትታል።

0: ኣብዛ ንብረላ ፕላኔት ዝነብሩ እንስሳታት ዓጻማትን ዘይዓጻማትን እናተባህሉ ኣብ ክልተ ይኽፈሉ። ካብዚኦም ዘይዓጻማት እንስሳ ዝበዝሐ ሚእታዊት ይሕዙ። ዘይዓጻማት እንስሳ ክበሃል እንከሎ ዓንዲ ሕቆ ወይ ዓጽሚ ዘይብሎም ኮይኖም ኣብ ዝተፈላለየ ክፍልታት ናይ ዓለም ኣብ ድሩቕ ምድረ በዳ፣ በረዳዊ ዋልታታት፣ ምድረ ሳዕሪ ከምኡውን ኣብ ቀላያትን ባሕርታትን ብሰፊሑ ተዘርጊሖም ይርከቡ። ክሎዛል ስኩድ ማለት ዓርሞሽሽ ኣቦሚዳድ ዝበሃል ካብ ምድቡ ኣዝዩ ዝዓበየን ኣስታት 4 ኪሎ ሜትር ዕምቀት ዘለዎ ውቅያኖስ ክነብር ዝኽእል እንስሳ ባሕሪ እዩ። ክሳብ 13 ሜትሮ ዝበፅሕ ዕብየት ቁመት ኣካላት ከርኢ ይኽእል። እቲ ዝዓበየ ኣስታት 900 ኪሎ ግራም ዝምዘን ክብደት ኣካላት ክህልዎ ይኽእል። እዚ ንውሓት ቁመት ክብደት ኣካላት ካብ ዘይዓጻም እንስሳ ባሕሪ ኣብ መሬት ምዝዕቀን ኣዝዩ ዘደንቕ እዩ። ኣብ መዓምቕ ውቅያኖሳት ስለ ዝነብር ዕሙቕ ዝበለ መጽናዕቲ ክካየድ ኣዝዩ ኣጸጋሚ እዩ። ክሎዛስ ኩድ ዝበሃል እንስሳ ባሕሪ ክሳዕ ዝቐረባ ግዜ ከም ብሂል ወይ ናይ ጽውጽዋይ እንስሳ ኮይኑ ይዕለለሉ እኳ እንተነበረ ተመራመርቲ ናይ ዝዓውዲ ብዝሃብዎ ሓበሬታ ክሎዛስ ኩድ ኣዝዩ ከቢድን ገዚፍን ከም ዝኾነ፣ ክብደቱ 450 ኪሎ ግራም ንውሓቱ 10 ሜትሮ ከም ዝኾነ ክፍለጥ ተኻኢሉ። ብዘይካዚ ዕሙቕ ዝበለ ምርምር ኣብ ዝተገበረሉ ክእመን ዘይከኣል ሓደ ኣደነቕ ነገር ኣብ ዝኾነ እንስሳ ክትግበር ዘይክእል ስርዓተ ምሕቃቕ ምግቢ ኣብ ማእከል ሓንጎሉ ከካየድ ምኽኣል እዩ።
1: ሎብስተር ናይ እንግሊሽ ኣፀዋውዓ ኮይኑ ብናይ ዓድና ኣፀዋውዓ ከዓ ላንጉስ ወይ ከዓ ሻርካ ተባሂሉ ይፅዋዕ። ከም ዝበልካዮ ካብዘይ ዓጻማት እንስሳ ባሕሪ እዩ። ብማእዛዊ ትሕዝቶን ፕሮቲን ከዓ ዝሃብተመን ምቁር ምግቢ እዩ። ኣብ ዓድና ንዕኡ ተባሂሉ ዝተዳለዎ ምግፈፍ ብዘይምህላው ስለዘይተቐረበ ልሙድ ክኸውን ኣይክእልን እዩ። እምበላ ብባሕርና ልክዕ ከምቶም ካልኦት ፀጋታት ባሕሪ ኣሎ ማለት እዩ። ስለዚ እቲ ቀንዲ ምክንያት ንዕኡ ተባሂሉ ዝተዳለዎ መግፈፊ ስለዘየለ፣ እቶም ገፍቲ ዓሳ ሃገርና እውን ንዕኡ ከም ዕላማ ገይሮም ስለዘይወፈሩ፣ ስለዚ ኣብ ዓድና ልሙድ ክኸውን ኣይክእልኒ። እምበር ካብቶም ምቁር መግቢ ምዃኑ እውን ካብ ገፍቲ ዓሳና እውን ይዛረብሉ እዮም። ብዝተፈላለየ ምክንያት ተረኺቦም ኣብ ዝበልዕሉ ማለት እዩ።
0: ኣትማን ባሕሪ። ኣብ ባሕሪ ኣስታት 50 ዓሌታት ኣትማን ከም ዘለዉ ዝፍለጥ ኮይኑ ዝበዝሑ ዓሌታት ድማ ካብ 1 ክሳብ 1.2 ሜትሮ ቁመት ክህልዎም ይኽእል። መብዛሕትኦም ኣትማን ባሕሪ ኣብ ግማግም ባሕሪ ዝርከቡ ኮይኖም ገለ ውሑዳት ግን ኣብ ፓስፊክ ውቅያኖስ ክሳብ ማዳጋስካር ዝርግሐ ዘለዎም እዮም። ኣትማን ባሕሪ ዓሳታት እናተመገቡ ዝነብሩ ኮይኖም ንሰብ ሓደጋ ንምውጣእ ግን ኣዝዮም ዝሑላት እዮም። ኣትማን ባሕሪ ብዘይካ ርእሶም ዝተረፈ ኣካላቶም ኣዝዩ ተሪር ስለ ዝኾነ ጸላኢ ኣብ ዘጥቅዕሉ ይኹን ግዳይ ኣብ ዘጋጥሞም ግዜ ክሳዶም ዝያዳ ተጻዋርነትን ሓይላ ከም እትርከብን ይንገረሎም።
1: ክሎዛል ስኩድ እንተረኣ ጀሚርና፣ እዚ ክሎዛል ስኩድ ብናይ ዓድና ፀዋውዓ ዓርመሸሽ ኣቦሚዳድ ተባሂሉ ዝፅዋዕ። ናይዚ ኣደናቂ ዘብሎ እንታይ እዩ? ሓደ ካብ ዘይዓጻማት እንስሳ ባሕሪ ክብደቱ ከዓ ክሳብ 900 ኪሎ ግራም ይበፅሕ ብምዃኑ ንውሓቱ ክሳብ 13 ሜትሮ ከዓ ይበፅሕ ማለት እዩ። ስለዚ ምስዘይ ዓፀማት እንስሳታት ኣብ ምድሪ ዘለዉ ክተረኣዮም ከለካ ኣዝዩ ዘደንቕ ፍጥረት እዩ ማለት እዩ። ተወሳኺ ናይዚ ክሎዛል ስኩድ ወይ ከዓ ዓርመሸሽ ኣቦሚዳድ እቲ ቀንዲ ኣደናቂ ዝገብሩ እንታይ እዩ? ስርዓተ ምሕቃቕ ምግቢ ኣብ ሓንጎሎም የካይዱ ብምዃኖም እዩ። ኣብ ሓንጎሎም ሓደ ሃጓፍ ኣሎ፣ ከምዚ ሆል ኣሎ ጓንጓ ንበሎ። እቲ መግቢ ብኣፎም ኣቢሉ ብኣፎም ሰኣቶ ብገረሮም ኣቢሉ ናብ ሓንጎሎም እዩ ዝኸይድ፣ ክንዲ ናብ ከስዕ ማለት እዩ። ስለዚ ኣብኡ እቲ ስርዓተ ምሕቃቕ ምግቢ ይውድእ። እቶም ማእዛዊ ትሕዝቱ ኣብኡ ተመፂኦም ናብ ሙሉእ ኣካላቱ ፋሕ ምስ በሉ እቲ ዝተረፈ ከዓ ይምለስ ማለት እዩ፣ ናብ ከስዕ ይኸይድ ማለት እዩ። ስለዚ እቲ ምሕቃቕ ምግቢ ግን ኣበይ ጅምረ ኣበይ ይውድእ ኣሎ? ኣብቲ ሓንጎሎ እዩ ዝውድእ ማለት እዩ። ተወሳኺ ናይዚ እንታይ እዩ? ኣዝኦም ኣብ ዓመቕቲ ቦታታት እዮም ዝነብሩ። ክሳብ 4 ኪሎ ሜትር ዕምቆት ዘለዎ እዮም ዝነብሩ ማለት እዩ። ስለዚ ኣዝዩ ቆራሪ ስለ ዝኾነ ኣብቲ ምሕቃቕ ምግቢ ስርዓተ ምሕቃቕ ምግቢ ናቶም እንታይ ኣዝዩ ዝሑል እዩ እንጂ ክሳብ 500 ኪሎ ግራም ዝምዘን ክሎዛል ስኩድ 30 ግራም እንተደኣ ምግቢ እንተደኣ በሊዑ ንሓደ መዓልቲ ብዘይ ዝኾነ ፀገም ክፀንሕ ይኽእል እዩ። ስለዚ ኣብ ጥሜት እውን ተፃዋርነት ከም ዘለዎም እዩ ዘርእካ ማለት እዩ። ካልእ ተወሳኺ ዝዓበየ ዓይኒ ኢኻ ይውንን ካብ ሙሉእ ኣብ እንስሳታት ኣብ ዓለም ዘለዉ ተዝዓበየ ዓይነ ዝውንን እውን ንሱ እዩ። ምክንያቱ ኣብ ዓማቕቲ ቦታታት ከዓ ስለ ዝነብሩ ንከባቢኦም ንመቆፅፃር መግቢ ንምምእራር

0: ዓቅም ዝኣመሰለ ከምኦም ዝኣመሰለ እንስሳ ንምርካብን ከዓ ይጥቀምሉ ማለት እዩ። ኣጉሊሑ ከም ዝሪኦም ከዓ ይገብሮም ማለት እዩ። ኣትማን ባሕሪ እዚኦም እውን ዘይዓፀማት እንስሳ ባሕሪ እዮም። ኣብ ገማግም ባሕሪ መብዛሕትኦም ይርከቡ። እዚኦም እንታይ ዝቐንዲ ዘደንቕናይ እዚኦም ካልእ ኣካላቶም እንታይ ተሪር እዩ፣ ክሳዶም ግን ኣዝያ ዝለምለመት እያ። ግዳይ ኣብ ዝኾኑሉ ወይ ከዓ ካሃድኑ ኣብ ዝጅምርሉ ግን እንታይ እዮም ዝገብሩ? ታክሳዶም ካብ ኩሉ ኣካላቶም ዝተረረት ኮይና ትፀንሕ ማለት እዩ። ኣብቲ ሽዑ ግዜ ኣብቲ ዝሃድንሉ ግዜ ወይ ግዳይ ኣብ ዝኾኑ ግዜ ክሳዶም ካብ ካልእ ኣካላቶም ዝተረረት ትኸውን ማለት እዩ። ካልእ ኣብ ጭሮኦም ከዓ እንታይ ፀፋሕ እያ፣ ጭሮኦም ፍላት እያ ፀፋሕ። ስለዚ ንምሕንባስ ከዓ ኣዝያ ትሕግዞም። ካብዞም ንፉዓት ሓንበስቲ ከዓ ተባሂሎም እዮም ዝፅውዑ። እዚ ድማ ዓሳ ካብ ዳይሬክት ካብ እንግሊሽ ተተርጎመ ካትፊሽ ማለት እንዲ ብናይ ከባቢና ፀዋውዓ ግን ብናይ ዓድና ፀዋውዓ በቲ ባህላዊ ፀዋውዓ ግን ኩመል ተባሂሉ ይፅዋዕ። ስለዚ እዚ እንታይ እዩ ኣብ ወዲ ሰብ ካብ 2,000 ክሳብ 8,000 ናይ ምስቲ ምቓር ንኣሽቱ ዋህያታት እዩ ዘሎ። ብኡክቡ እዩ ከዓ ዝኸይድ ካብ መላሓስናኻ ይርከብ ማለት እዩ። ኣብዞም ናይ ዞም እንስሳታት እዚኣቶም ዘደንቕ ግ እንታይ ካብ ክሳዕ 100,000 ዝበፅሕ ናይ ምስቲ ምቓር ንኣሽቱ ዋህያታት ወይ ባእታታት ኣለዉ፣ ቴስት ባድስ ተባሂሎም ፅውዑ። እዚኦም ከዓ ኣብ ሙሉእ ኣካላቱ ፋሕ ዝበሉ እዮም ማለት እዩ። ኣብ ዕለታዊ ሂወቱ ከዓ ንዝተፈላለየ ኣገልግሎት ይጥቀመሎም ማለት እዩ። ንኣብነት ምግቢ ክምእር እንተዳ ደልዩ ንሓንቲ ቦታ ስሉሳዊ ኩርናዕ ዓፅዩ በቲ ምስቲ ምቓር ውሃያታት ወይ ከዓ ባታታት ዘለዉ ብኦም ስሉሳዊ ኩርናዕ ዓፅዩ ናብቲ መግቢ ዘለዎ ቦታ ይመርሖ ማለት እዩ። ስለዚ ብኡ ቢሎ ከዓ ይሃድን ማለት እዩ። እቲ ብምስቲ ምቓር ዝሃድንዎ ዝያዳ ከዓ የርብሖም ማለት እዩ። ብኣንፃሩ ነቲ ምስቲ ምቓር እንተኣሊኻያ ግን ዓይኖም ከም ዝዕውሩ እዩ ዘረድእ። ሎብስተር እዚ እውን ሓደ ዘደንቕ ናይ ዚ እንታይ እዩ፣ ኣብ መሬት ዘለዎ እንስሳታት እኳ የጋጥሚ ኣብ እንስሳ ባሕሪ ግን ናይዚ ሎብስተር እንታይ እቲ ማሕውሩ ንቅድ መገድና 10 ማሕውሩ እዩ ዘለዎ። ካብዚአን ሓንቲ ምስ ትቁረፅ ከምታ ዝነበረታ ካብ ብሓድሽ ማለት እዩ ከምታ ዝነበረታ ቐፂ ሒዛ ትበቁል ማለት እዩ። ካልኣይ ኣብ ኩሎም እንስሳታት ዕድመ እንዳወሰኸ ወይ ከዓ እንዳኣረጉ ክኸዱ ከለዉ እቲ ስርዓተ ምፍራይ ዘርኢ እንዳደኸመ እዩ ዝኸይድ። ኣብዞም እንስሳታት እዚኣቶም ግን ዕድመ እንዳወሰኹ እቲ ዝላዕለ ጥር ዝዋላ ኣብፅሑ ስርዓተ ምፍራይ ዘርኢ ፈፂሙ ኣይደክምን እዩ ዋላ እውን ኣይጠፍእን እዩ። ዝያዳ ኣብኡ ጎሊሑ ይረአ ማለት እዩ። እዚ ከዓ እንታይ ስለዝኾነዩ እቶም ተሎመሬዝ ዝበሃሉ ኢንዛይም ወይ ከዓ ነዝዕታት ኣለው ኣብ ዲኤንኤ መስርዕ ወይ ከዓ ዲኤንኤ ሲኩንስ ዝያዳ ዓብዪ ኣበርክቶ ዘለዎም ማለት እዩ። ንሶም ኣብቲ ግዜ እርጋኖም እዩ ዝያዳ ጎሊሑ ዝረአ ኣብ ሎብስተር ማለት እዩ። ኣብቶም ካልኦት እንስሳታት ግን ኣብቲ መጀመርያ ዕሸል ከለዉ እዩ ዝጅምር፣ ኣብኡ ከዓ ይውድእ ማለት እዩ። ስለዚ ከም ስለዝኾነ ከዓ ኣብ ግዜ እርጋን ወይ ከዓ ዕብየት እንዳወሰኩ ክኸዱ ከለዉ እቲ ስርዓተ ምፍራይ ዘርኢ እንዳደኸመ ከይድ ማለት እዩ። ናይዚኦም ግን እቲ ዝኣረገ ወይ ከዓ እቲ ዝዓበየ ሎብስተር ዝያዳ ናይ ስርዓተ ምፍራይ ዘርኢ ከም ዘለዎ ካብቶም መንእሰያት እዩ ዘረዳእና ዝዋ።
1: ሎብስተር ሓደ ካብዘይ ዓፀማት እንስሳ ባሕሪ ኮይኑ ኣብ ታሕተዋይ ፅፍሒ ወይ ባይታ ባሕሪ ዝነብር ከምኡውን ኣብ ትሕዝቶ ማዕድናትን ፕሮቲንን ኣዝዩ ሃብታምን ምቁር መግብን እዩ። ብዓይንኻ ንኽትሪዮ ኣዝዩ ደስ ዘብልን ተፈተውትን ዘንፀባርቕ ኣካላት ዘለዎ እዩ። ኣብ ዓለማዊ ዕዳጋ ድማ ካብቶም ተጠለብትን ክቡራትን መግቢ እዮም። ኣብ ባሕሪ ኤርትራ ድማ ሳሕቲ ብመፅሓፍ ዓይነት ግፋ ከም ላኺማ ክግፈፍ ይረአ እምበር ክሳብ ዚ ግዜ ከም ዕላማ ክግፈፉ ኣይከኣሉን። መጠነ ግዝፍን ዕድመን ዘሻሙ ዳኣ ይኹን እምበር ኣብ መዝገብ ዓለም ጊነስ ካብ ዝሰፈሩ ግን ክብደቱ እቲ ዝዓበየ 20.15 ኪሎ ግራምን ከምኡውን ካብ 45 ክሳብ 50 ዓመት ዕድመ ክፀንሑ ከም ዝኽእሉ መዛግብቲ ምርምር ይሕብሩ። እቲ ቀንዲ ዘደንቕ ናይዚ እንስሳ እዚ ሓንቲ ካብ መሓውሩ ምስ እትቑረፅ ከም ብሓድሽ ካብታ ዝተቆርፀት ትበቁል እሞ ከምታ ናይ ቀደማ ቅርፂ ትሕዝ ምዃና እዩ። ልክዕ ከም ኣረንን ሳሬትን ሎብስተር ሰማያዊ ሕብሪ ደም ይውነን። እዚ ድማ ኮፐር ዝበሃል ማዕድን ትሕዝቶ ስለ ዘለዎ እዩ። ኣብ ካልኦት እንስሳ ቀይሕ ሕብሪ ደም ዝሕዘሉ ምክንያት ድማ ብኣይሮን ሃብታም ዝኾነ ሄሞግሎቢን

0: ስለ ዘለዎ እዩ።
1: እዞም ኣትማን ባሕሪ ኣብ ገማግም ባሕሪ እኦም ዝነብሩ መብዛሕትኦም ኢልና ነርና። እዚኦም ዋላ ደኣ ኣብ ወዲ ሰብ ከምዚ ባዕሎም ተበጊሶም ኣይሃድኑን እዮም። ዝኾነ ንዕኦም ክትሃድኖም ኢልካ እንተ ፈቲንካ ነብሶም ንኸድሕኑ ክብሉ ግን ክናኸሱ ይኽእሉ እዮም። ስለዚ እዚኣቶም ከዓ መርዛማት እዮም፣ እንተ ናኺሶም ከዓ መርዛማት እዮም። ክሳብ ምልማስ የብፅሕ ብርቱዕ ኣንዛኻ ኣለዎም ማለት እዩ። ስለዚ ኣብ ገማግም ባሕሪ ንዝነብሩ ህዝብና ይኹን ብሓፈሻ ክትሕንብስ ከለካ ትዘናጋዕን ከለካ ድዩ ወይ ዞም ኣጋር ገፈፍቲ ዓሳ እውን ኣብኡቲ ከባቢ ክገፉ ከለዉ ድዮም ካብዚኦም ክጥንቀቁ ኣለዎም ኢለ ዘመሓልፍ።
0: ድሙ ዓሳ ኣብ ዓሞቕቲ ባሕሪ ዲጋታት ቀላያት ከምቲ ዝድለ ብርሃን ስለ ዘይረክብ እዞም ኣብ ታሕተዋይ ክፋል ማያት ዝነብሩ እንስሳታት ከም በዓል ድሙ ዓሳ ምግቦም ንኽምርሩ ይኹን ካብ ጸላእቶም ንምክልኻል ክሽገሩ ስለ ዝኽእሉ ሓደ ተፈጥሮኣዊ ጥበብ ተዓዲሎም እዮም። እቲ ዝገርም ወዲ ሰብ ኣብ ገለ ክፋል ኣካላትና ካብ 2,000 ክሳብ 8,000 ዝኾኑ ምስቲ ምቓር ዝጠቕሙ ንኣሽዱ ህዮታት ኣብ ከባቢ ኣፍና ቀንዲ ድማ ኣብ ጫፍ መልሓስና ብእኩብ ብብዝሒ ክርከብ እንከሎ ኣብ ድሙ ዓሳ ግን ኣስታት 100,000 ናይ ምስቲ ምቓር ኣጉሚ በብውልቂ ኣብ መላእ ኣካላቶም ተዘርጊሖም ይርከቡ። ኣብ ዕለታዊ ህይወቶም ንዝተፈላለዩ ኣገልግሎት ድማ ይጥቀምሉ። ኣዝዩ ብዙሕ ዝኾነ ምስቲ ምቓር ኣግሚ ብምውናኑ መግቢ ኣብ ዝደለየሉ ግዜ ንሓንቲ ቦታ ስሉሳዊ ኩርና ዓፂው በቲ ሓበሬታ ዝሃቦ ኣንፈት ይሃድንን ከባቢኡ ይቆጣፀረን። ሓደ ዓብ ብልጫ ኣብ ድሙ ዓሳ እቲ ዝበዝሐ ምስቲ ምቓር ኣግሚ ኣብ ግንባሩ ስለ ዝርከብ ናብቲ ዝህደነሉ ቦታ ንከምርሑ ይሕግዞም። ከም ኩሎም እንስሳታት ድሙ ዓሳ ዓይኑ ንምርኣይ ይጥቀመሉ እኳ እንተኾነ ካብ ርኦም ክሃድኑ ግን ብምስቲ ምቓር ውህዮታት ተሓቢሮም ዝሃድንሉ ኣዝዩ ከም ዘርብሖምን ውፅኢታዊ ከም ዝኾነን ይንገረሉ።

0: ደሴታት ባሕሪ ጉርማት ትዕድልቲ
1: ደሴታትና መስሕብ በጻሕትና
0: ብቕርፀን ሕብረንን ፍሉያት መዕረፊ ኢና። ካብ ፀሓያይ ባሕሪ ኣብ ገማግም ባሕሪ ዝተገፍዐ
1: ብዕፅምትን ዝተበላሸዊ ዓሳን ዝተመስርሐ
0: ፈሳሲ ድኹዒ ሳምናን በረኪናን
1: ብምህዞን ሰንዓን ፈጠራውነት ጥበብ
0: ንኹሉ ኣብ ኩሉ ዘገልግል ንብረት
1: ብሓደ ስጉምቲ ሃንደስቲ መሃንድሳት
0: ብሓውሲ ኢንዱስትርያላውያን ብጃልባ ኣየይቲ
1: ምህርቲ ዝሓፍሱ ልምዳውያን ገፈፍቲ
0: ስልጠና እውን ኣሎ ንኹሉ ዘካትት
1: ሰኪዒታት ምስራሕ ሞያታት ምቕሳም
0: ፍልጠት ዓጢቕካ ንኸባቢኻ ምብርካል
1: ብመፅናዕቲ ትሕተማያዊ ውርሻ ሃብቲ ባሕሪ
0: ጥንታውያንን ዘመናውያንን ዝፀሓላ መራኽብ የገንዝብ ንቕታ ባሕሪ
1: ነዝን ካልእን ንምቕሳም ትሕዝቶ ጸጋታት ባሕርና
0: ኣብ 2 ሰሙናዊት መደብ ጸጋታት ባሕርና
1: ኣብ ኣገልግሎት ቴሌቭዥን ኤርትራ ተኸታተሉና
0: ጸጋታት ባሕርና
1: ኣብ ኤሪ ቲቪ
0: ጸጋታት ባሕርና

0: ሰላም ኩራት ተዓዘብትና ከመይ ኣለኹም? እዝትዕዘብዎ ዘለኹም መደብ ብዛዕባ ሕርም ብሂላትን ዝብል ኮይኑ ክሳብ መወዳእታ መደብና ምሳና ሓቢርኩም ክፀንሑ ብክብሪ ዕድመኩም ሰናይ ምክትታል።
1: ናይ ሎም ዓንቲ ሕቶታትና ብዛዕባ ባሕርን ብሂላቱን ዝብል እንዲ ቀዳሚት ሕቶና ማዕበል ዘይብሉ ባሕሪ ንፉዕ ባሕርኛ ፈጢሩ ይፈልጥኒ ዝበሃል ብሂላ ኣሎ ሞ እዚ ከመይ እዩ ወይ ከመይ ይርዳእካ ንዓኻ?
2: እዚ ባህላ እዚ ሓያል ሰብ ኣብ ፅንኩር ግዜ እዩ ዝፍጠር ማለት እዩ። ናይ ጀነራል ሰብሓት ፍሬማ ባህላ ኣላ እቲ መገድና ሓየለ ምስ ከደስ ሓያላት ሰባት ሓያላት

0: ቲምልካ ዝጣሓስ ባሕሪ ኣይኮነን ከቢድ እዩ ማለት እየ
1: ባሕሪ ከቢድ እንተዘይኮይኑ ሓያል ሓንባሳይ ክመፅእ ኣይክእልን እዩ ምክንያቱ ቀፃሊ ማዕበል እንተልዩ ዝሓየልካ ሓንባሳይ ክትከውን ትኽእል ኢኻ ማለት እዩ እንተ ባሕሪ ደቂሱ እንተልዩ ግን ሓያል ሓንባሳይ ክትከውን ተኽእሎ የብልካን ሕጂ ኩሉ ግዜ ኣብ መከራ ትፍተ እንተልኻ ኢኻ ከዓ ዝሓየልካ ሓንባሳይ ትኸውን
2: ትኽክል እዩ ማዕበል ንሕራልዩዎ በቲ ማዕበል ንድሕር ወፂኦ እቲ ሰብ ንፉዕ ባሕረኛ ክኸውን ይኽእል እዩ ማለት ኣብ ፀጥለሊ ባሕሪ ድኸይቲ ኮይኑ ኣይተፈተነን ብማዕበል እንዳር ተፈትኑ ግን ከምዚ ንሓፂም ብሓዊ ወይ ድማ ንወርቂ ብሓዊ ድበሃል ብማዕበል እንዳር ሓሊፉ እቲ ሰበቲ ብትኽክል እንታይ ክኸውን ኣሎ ሓደ ንፉዕ ባሕረኛ ክኸውን ግዴታ እዩ ሕጂ እዚ ተፈቲኑ እዩ ድወፅ ደሎ በቲ መፈተን ድማ በቲ ማዕበል ፍትን ኣሎ በቲ ድኸበደን በቲ ድበርትዐን ማዕበል ስለዝፍትን እንደሎ ንፉዕ ባሕረኛ ኮይኑ ክወፅእ ይኽእል እዩ
3: እዚ ከምቲ ብግልፂ ተባሂሉ ዘሎ ማዕበል ዘይብሉ ባሕርስ ንፉዕ ባሕረኛ ኣይፈጥርን እዩ ወይ ፈጢሩ ኣይፈልጥን እዩ ዝብል ክንሪኦ እንተ ኮይና ብልክዕ ሓደ ገፋፍ ዓሳ ኣብ ባሕሪ ጉዕዝኡ ክኸይድ ከሎ ብዘይ ማዕበል ንድሕር ብዝበዝሒ ግዜ ዝመላልስ ኣሎ ኮይኑ ሽግር ናይቲ ባሕሪ ኣይክርድኦን እዩ ወላ ንካልኦት ሰባት እውን ክምህረልና ኣይክእልን እዩ ማለት እዩ እዚ ብልክዕ ሕጂ ኣብቲ መዓልታዊ መነባብሮና ሂወትና ክንቅሮ እንተ ደኣ ኮይና ከዓ ሰባት ብብዙሕ ማዕበላትን ሽግራትን ቡድሃትን ድሕር ዘይሓልፉ ኮይኖም ናይ ግድኒ ኣብ ሂወቶም ብቑዓት ኮይኖም ክወፅ ዶ ይክእሉ ስለዚ ኩሉ ግዜ በዚ ዘጋጥመና ማዕበላትን ሽግራትን ንጥቕምና ምዃኑ ፈሊጥና ሓንጎፋ ኢልና ክንቅበሉ ኣለና ምክንያቱ ከመይ ዝበልና መራሕትን ኣስራሕትን ክንከውን ስለ ዝኽእለና ማለት እዩ
4: ካልኦት ሕቶና ድማ ዓሳ ብኣፍ ይተሓዝ ዝበሃል ብሂልካ ኣሎ ሞ እንታይ ንምባል እዩ ወይ እንታይ ስለ ክብሉ ደለዩ እዮም ከምዚ ኢሎም
5: ዓሳ ብኣፍ ዝተሓዝ ኣፉ ምስ ከፈታ እታ ዓንቃሪቦ ናይ ጀለብ ተኣትዎ ኣፉ ዓቢሱ ዝኸይድ ዓሳ ዓንቃሪቦ ባሓሊ ተኣትዎን እያ እንጂ ኣፍካ እታ ዓቢስካስ ካብ ሽግራት ድሕን ንምባል ትጥቀመላ ኸ ኣፉ ዝኸፈተ ሰብ ዝጋገ ስለዚ ስቕ ምባል ኣብ ሽግር ኣይተኣቱን ኣፉ ዓቢሱ ዝኸይድ ዓሳ ከዓ ኣብ ዓንቃሪቦ ናይ ገፋፍ ዓሳ ኣያቱን ስለዚ ክልቲኻ ካብ ሓደጋ ድሕና ኣለካ ማለት እዩ
6: ጀለብ እንታይ ዝበሃል እዚ ዝኾነ ላዓፍ ዝበሃል ማለት እዩ ኣና ኣብታ ጭፍሪት ላዓፍ ጌርካ ዝሰደሉ እሞ ብኣፉ ክበልዓ ይተሓዝ ይበሃል ከምዚ ብሂ እቲ ባህህላ ከዓ ሰብ ዘይምልከቶ ዘረባ ክዛረብ ከሎ ብኣፉ ኣብዘይ ጉዳዩ ኣትዩ ብኣፉ ይተሓዝ ወይ ብኣፉ ኣብ ሕማቅ ጉዳይ ይኣትዩ ማለት እዩ
0: ብሰንኪ ማለት ሃህ መሰበለ ኣፉ ብዝተሓዝ ዓሳ ሰብ ከዓ ብሰንኪ ዘረባቱ ገለ መለስ ኣብዘይደለየ ሽግር ይኣቱ ማለት እዩ ወይ ኣብዘይተደለየ ፀገማት ሰኣቱ ማለት እዩ
1: እቲ ኩለን እንስሳ ውን ወዲ ሰብ እቲ ዝበልዖ ምግቢ ብኣፉ እዩ ዝወስዶ ብኡ መጠን ከዓ ዓሳ ነተን ክምእርረን ዝግበአን ምግቢ ብኣፉ ክወስደን ክብል እንከሎ እታ መፃወድያ ኣብ ኣፉ ተኣቱ ስለ ዘላ ብኡ ከዓ ነቲ ናይ ሂወቱ ናይ መወዳእታ ተሓዚት መፃወድያ ይኣቱ ስለ ደሎ ናብ መግቢ ንቀይሮ ኣለና ሕጂ ከምዚ ክንብል ከለና ግን ዓሳ ምህርትና ደለየ ይመፅ እዩ ግን ኣጋጣሚ ናይ ሂወቱ ናይ መወዳእታ ወሳኒት ዕድል ኮይና
2: ዓሳ ብኣፉ ይተሓዝ ዝበሃል ብሂል ኣሎ ብዝኾነ እዚ ግን ንወዲ ሰብ ኣይውክልኒ ብፍላይ ንመትከል ዘለዎ ሰብ ኣይውክሎን እዩ ማለት ዓሳ ልክዕ ረበክ ገርካ ትሕዞ እንዲኻ ገለ ነገር ደርቢኻ ብኣፉ ክትሕዞ ትኽእል እያ ወዲ ሰብ ግን መትከል እናሃራልይዎ ብኣፉ ክተሓዝ ኣይክእልኒ ኣብ መትከሉ እዩ ዝፀንዕ በቲ መትከሉ ድማ ብመልሓሱን ብተግባሩ ክተሓዝ ኣይክእል ምስ ዓሳ ድማ ሳስል የብሉን ወዲኽበል ወዲ ሰብ ብፍላይ ከም ኤርትራዊ ብኣፉ ምስ ዓሳ ድማ ሳስል የብሉን
3: ዓሳ ብኣፉ ይተሓዝ ሽሕ እኳ ወላ ዓሳታት ብሰኪዐት ክግፈፉ ዝኽእሉ እንተኾኑ እቲ ቐንዲ ዓሳ ንገፈሉ መካኒዝም ወይ ከዓ መስርሕ መብዛሕትኡ ግዜ በቲ ዓንቃሪቦ ጌርካ ኣፉ ምስ ከፈተልካ ኢኻ ክትሕዞ ትኽእል እዚ ልክዕ ናብቲ ናይ ምሳሌያዊ ኣባህላ ብናይ ሰብ ክንትርጉሞ እንተ ደ ኮይና ከዓ ሓደ ሰብ መልሓሱ እተዘይኣኪቡ ወይ ኣፉ እንተዘይዓፅዩ ብሰንኪ ኣፉ ወይ ብሰንኪ መልሓሱ ዝዛረቦ ክፉእ ዝዘረባ ናብ ሽግር ክኣቱ ከም ዝኽእል ዘመልክተልና ማለት እዩ ስለዚ ኩሉ ግዜ መልሓስና ክፉእ ከም ዘምፃልና ፈሊጥና እንታይ ንገብርን ወይ እንታይ ንዛርብን ኣስተውዒልና ክንከይድን ክንጓዓዝን ይግባኣና ዝብል ሓደ ኣምር ከረዳእና ስለዝደለዩ ማለት እዩ
4: ሳልሰይቲ ሕቶና ከዓ ባሕሪ ፀጢሉ ክመስል ይኽእል እዩ ግን ካብ ምንቅስቓስ ይዕሪፉ ይፈልጥ ኒ ዝበሃል ብሂልካ ኣሎ እንታይ ንምባል እዩ
5: ባሕሪ መግለፂ ናይ ግዙፍ ዝበለ ነገር እንዲ እ ባሕሪ ብዓይነኻ ጠሚትካ ትውድኦን ኢኻ ሰጥ ኢሉ እንከሎ ከዓ ዘንቀሳቀስ ዘሎ ኣይ መስለካ ንኽእል እዩ ሕጂ ሓደ ገጅፍ ነገር ወይ ሓደ ዓርመሸሽ ነገር ስቕ ኢሉ እንተሎ ሲ ዘንቀሳቀስ ዘሎ ክመስለና ኽእል እዩ ንባዕላ ዛ ነብረላ ምድርስ ሙሉእ መዓዝ ንሕር ከምዚ ልዕለ ፀሓ

0: እሲ ፀሓይ ትዘረኒ እዩ ዝመስለኒ ግን እታ መሬታ ትዘውር ዘላ ይዘውር ከም ዘሎ ግን ኣይርዳእነን እዩ ግን መሬት ትዘውር ኣላ ስለዚ ኣብ ሓደ ግዜ ዝተጀመረ ምዕባለን ኣብነት ድሕሪ ግዜ ክትሪኦ ከለኻስ ኣብ ሓደ ቦታ ጠጠው ኢሉ ዶ መስለካ ክኾን ክእል እዩ ግን ቀሳቀስ እዩ ሰርሕ እዩ ዘሎ ዕብት ይርኢ ዘሎ ነቲ ኣብኡ ዘሎ እዩ ግን ዝርድኦ ሕጂ ኣብ ባሕሪ ኮንካ ክትሪኦ ከለካ ነቲ ባሕረኛ እዩ ዝርድኦ እምበር ነቲ ካብ ባሕሪ ርሒቑ ዘሎ ምንቅስቃስ ናይ ባሕሪ ክርድኦ ይክእልን እዩ ስለዚ ባሕሪ ፀጥ ተበለስ ዘይንቀሳቀስ ዘሎ ክመስል ይኽእል እዩ ግን ብርግፅ ንቀሳቀስ እዩ
1: ባሕሪ ፀጥ ኢሉ ኣሎ ግን ውሽጣዊ ማዕበል ኣለዎ ንኣብነት መድ ዝበሃል ኣሎ እቲ ባሕሪ ማዕበል ኣይትሪእየሉን ኢኻ ብላዓሊ ፀጥ ኢሉ ኣሎ ብታሕቲ ግን ሓያል ማዕበል ዘለዎ ባሕሪ ስለ ዘሎ እዚ ከዓ ምኾም ግለፅ ማለት እዩ
2: እዋ ብደጊኡ ክትሪኦ ከለካ ይፀጥ ዝብል እምበር ብውሽጢ ይንቀሳቀስ እዩ ብላዕሊ ክትጥምቶ ከለካ ባሕሪ ኩሉ ግዜ ሰጥ ዝበለ ይመስለካ ግን ባሕሪ ብውሽጢ ኩሉ ግዜ ይንቀሳቀስ እዩ ብብሂልካ ኣሎ ባሕሪ ሲ ውሕጅ እዩ ብታሕትስ ይንቀሳቀስ እዩ ይብሉ ሓንሳ ሓንሳ እውን እስኻ ናሓንበስካ እንከለካ እቲ ጠጠው ኢልካሉ ዝነበርካ ቦታታት ወይ ከዓ ቀሪብካሉ ዝነበርካስ ተባሕጉጉ ክኸይድ ትሪኦ ኢኻ ሕጅስ ኣሎ ንሕና ዘይንሪኦ ብውሽጢ ባሕሪ ይንቀሳቀስ እዩ
3: እወ ባሕሪ ፀጥ ኢሉ ክመስል ይኽእል እዩ ኣብ ጫፋት ኮንካ ክትሪኦ ኣሎ ፀጥ ዝበለ መስል ይኽእል ባሕሪ ኣብ ውሽጢ ኮንካ እንተዳሪኢካየ ግን ባሕሪ ኩሉ ግዜ ናይ ምኻድን ናይ ምምላስን ባህሪ ኣለዎ ባሕሪ ፀጥ ኣይብልኒ ኩሉ ግዜ ኣብ ስርሑ ኣሎ ስርሑ ድማ ናይ ምኻድን ናይ ምምላስን ስለ ዝኾነ ኩሉ ግዜ ኣብ ጫፍ ከምኡ ኮይኑ ክረኣዮ ምኽእል እዚ ብሂል እዩ ኣነ ከም ሰብ ባሕሪ ጠጠው ኢሉ ርአ የፈለጥኒ ኩሉ ግዜ ኣብ ምንቅስቃስ ደሎ ባሕሪ ኣብ ስርሑ የቋርፅኒ ባሕሪ
4: ልክዕ እዚ እውን ክትሪኦ ከለካ ንኣብነት ኣብ ቀይ ባሕሪ ንሕርዳ ንዘበረ ኣለና ኮይኑ ኣብ ገለገለ ግዜ ፀጥ ኢሉ ዘሎ ኮይኑ ስምዓና ክእል ኮይኑ ኣብ ንፋስ ኣብ ዘይብሉ ግዜ ማለት እዩ ሕጂ እቲ ፀጥ ምባሉ ናይቲ ባሕሪ ብታሕቲ ምንቅስቃስ ኣይገብርን እዩ ዘሎ ማለት ኣይስምዕን እዩ ሕጂ ብዚ ክንርድኦ ዝግባኣና ኩሉ ግዜ ፀጥ ምባል ብላዕለዋይ ክፋል ናይ ባሕሪ ናይቲ ውሽጣዊ ነገራቱ ክነገረና ኣይክእልን እዩ ኣብ ገለ ግዜ ስለምንታይ እዚ ከዓ መሰረታዊ ሓይል ኣሎ ሓደ ባሕሪ ብውሽጢ መሰረታዊ ሓይል ኣለዎ ደንቀሳቀሶ ንኣብነት ምልኣት ባሕሪ ኢልና ንዛረብ ኢና ኣብ ገለገለ ግዜ እዚ ምልኣት ባሕሪ ኢልና ንዛረቦ ብሰንኪ ናይ ወርሕን ወይ ፀሓይ ስሕበታዊ ሓይሊ ዝፍጠር እዩ ኣብ ገለ ግዜ ምልኣት ባሕሪ ይልዕልን ይትሕትን እዩ እዚ ተፈጥሮዊ መስርሕ ልክዕ ኣብ ደቂ ሰባት ክንቅይሮ ከለና እዚ ከዓ ገለ ሰባት ፀጥ ኢሎም ዘለዉ ኮይኖም ዝስምዑ ከዓ ግን ውሽጦም ብዙሕ ስምዒታት ብዙሕ ሓሳባት ዘሰላስሉ ክኾኑ ይኽእሉ እዮም ስለዚ ነዚ ንምባል እዩ እቲ ምሳሌ ኣብ ኣባህላ ተባሂሉ ከምዚ ከዓ ይመስል ማለት እዩ።

ሰላምታና ይብፃሕኩም። ኣብ ዝተፈላለዩ ቦታታት ብምዃን ኣብ ምክትታል ትሕዝቶና ዘለኹም ክቡራትን ክቡራንን ተኸታተልቲ ህርመት ከመይ ቀኒኹም ሰዓታትና ስለ ዝኣኸለ ክፍነው ዝፀንሑ መደባት ኤሪ ቲቪ ተኪእና ንምዝናይኩም ኣብ ንዕረፍቲ ግዜኹም ዝተፈላለዩ ትሕዝቶታት ዘለዎም ደርፍታት ሒዝና ተዳሊና ኣለና። ምሳና ሓቢርኩም ክትከታተልዎ ብክብሪ እየ ዝዕድም። ኣብ መኽፈቲ ቀሪብና ዘለና ደርፊ ሰለስተ ድምፃውያን ሃገርና ሓቢረን ዝደረፋ ደርፊ ክትከውን እያ። ኣብ ሕብረት ዘሎ ትሕዝቶ ወይ ድማ ኣቀራድማ ድማ ዝያዳ ብሉፅ እዩ ዝገብሮ። እዘን ሰለስተ ድምፃውያን ሃገርና ንድሕሪት እንተዳ ተመሊስና ኣብ ሜዳ ኣብ ዝተፈላለዩ ጉጅለ ባህሊ ብብዙሕ ስራሕ ዝተዓዘብናየን ኢና። ገዳይም ድምፃውያን ሃገርና ኣብረታን ከረጓሉን ከረ ኣብረህተ ብርሃነ ከምኡውን ልያ ጎይቶኦም ብዛዕባ ንእስነት ዝደረፈ ኣደርፊ ክትከውን ብኣይና ክንጅምር ናይ ሎሚ ሰሙን ትሕዝቶ መደብ ህርመት ናብ ሙሉእ ትሕዝቶ ክንሰግር

ክቡራትን ክቡራንን ተኸታተልትና ንእስነት እትብል ደርፊ ናይ ሰለስተ ድምፃውያን ሃገርና ብኣይና ናይ ሎም ሰሙን ትሕዝቶ መደብር መትሃዱ ኢልና ፈሊምና ከም ዝተዓዘብኩሞ ብምቕፃል ቀሪምናዮ ዘለና ደርፊ ናይ ክልተ መንእስያት ድምፃውያን ሃገርና ክትከውን እያ ተኸታቲለን ክቐርባኤና። ሓንቲ ናይ ድምፃዊት ፌሩዝ ተስፋኣለም ካብኣ ቀፂላ እውን ናብ ድምፃዊ ሚኬለ ኣብርሃም ሸጡ ክንሰግር ኢና። ሸጡ ኣብ ብዙሕ ደርፍታት ሃገርና ከም ኣላይ ኮይኑ ዝሰርሕ ዘሎ ድምፃዊ ሃገርና እዩ። ካብ ደርፍታት እውን ኣብ ባህሊ እንተደ ተዓዚብና ብዙሕ ባህላዊ ስራሕ ደርፍታት እዩ ናብ ህዝቢ ኣቕሪቡን ዝቐርብ ዘሎን። ንሕጂ ቀሪብና ዘለና ደርፉ ሰንከላይ እትብል ኣብ 2017 ዝደረፋ ደርፊኣ ክትከውን፣ ኣቐዲማ ግን ናይ መንእሰይ ድምፃዊት ፌሩዝ ተስፋኣለም ደርፊኣ እናባኹም ክትቀርብ ንምክታልኩም ሕጂ እውን ደጊመ ብክብሪ ዕደም።

ደጊምና ተመሊስና ኣለና። ኣፍቀርቲ ትሕዝቶ መደብ ህርመት ካብዚ ቀፂልና ቀሪብና ዘለና ደርፊ ናይ ትግረ ደርፊ ክትከውን እያ። ብገዲም ድምፃዊ ልኡል ፍስሃየ ዝተደርፈት ኣዜማ እትብል ክትከውን እያ። ልኡል ፍስሃየ ኩልና ከም ንፈልጦ በታ ኣውሊዕ ባንዴራና

ትብል ደርፊ እዩ ዝያዳ ዝለለ ካብ ደርፍታቱ ማለት እዩ። ንሕጂ ግን ናይ ትግረ ደርፊ ኢና ቀሪብናልኩም ዘለና ኣዜማ። ካብኣ ቀፂልና እውን ናይ ድምፃውያን ሃገርና ሓቢሮም ዝደረፍዋ ደርፊ ክትልወኒኣ። እዞም ክልተ ድምፃውያን ሃገርና ኣትፅብቕቲ ጋመይ እትብል ሓቢሮም ዝደረፍዋ ደርፊ ብድምፃዊ ኣብርሃም ካሕሳይ ዋሲላ ምስ ፊዮሪ ፀሃየ ኣብ 2022 ደጊሞም ዝሐደስዋ ደርፊ ኣክትልወና ናብ ሙሉእ ትሕዝቶታ ደርፊ ክንሰግር ኢና።

0: ቃል በዓሎ ትሪኦ ከለካ ደሃይ እዩ ዝብል ደሃይ ናይ ዝኾነ ነ
1: ሒራ ሕጂ ናት ና ሞዴል እዮም ኣርካናት ኣርቲስት እዮም ረአ ሕጂ
2: ብልዕሊና መፅኡ ከልዕላን ትራእ ይፍልጥኒ ዋላ ዝኾነ ሰብሲት ዝምጥሎን እዮ
3: ትግራይ
4: ትግርኛሰማዕኮኸዓ ኣይፀላኳን መርከዝ ዘሎ ስለዝኾነትእሞከዓ
5: ናብ ስእላዊ መብርሂ ወይ ስእላዊ መግለፂ ክትቅይሮ
6: ጎኖማ ጎዳ ገለያሎቾ ማውራር ፈላእኩኖሱ ድባላይ ናሜኮ ኣይንኮኖ
7: ኣደ ወላዲተ ደረፍ ክጅምር ከለኹስ ብዛዕባ ሓንቲ ሞት ኣድዩ
8: እንተሓሸኒ ኢልከ ከዲፍክኒ
9: ደቂ ኣንስትዮ ከዓ ሞ ኤርትራ
10: ከምዚ እሱ ከዓ ፀብቐልና ካብቲ ዘመናዊ ሕጂ

ክቡራትን ኣፍቀርትን ትሕዝቶ መደበርመት ካብዚ ብምቕፃል ቀሪብናልኩም ዘለና ደርፊ ኣከታቲልና ከም ወትሩ ክልተ ክኾነ የን። ሓንቲ ናይ ድምፃዊ ዳዊት ተኽለ ሰንበት ሽላን ካብ ደርፍታቱ ቦታ እንዶሃብኒ እትብል ከውንያ ካብኣ ቀፂላ ናይ ገዲም ድምፃዊ እስጢፋኖስ ኣብርሃም ዘማች እስታሊለይ እትብል ደርፉ ክትከውን እያ። ኣብ ባህሊ ትግርኛ ዝነበረ ንጥፈት ከምኡውን ዘሎ ነቲ ሕብረት ዝገልፅ ኣብ መርዓ ዝካየድ ንጥፈታት ብሓፈሻ ነቲ ባህሊ እትገልፅ ካብቲ ብዙሕ ማለት እዩ እትገልፅ ደርፊ ስለዝኾነት ንዓ መሪፅናያ ኣለና። ኣብዚ እዋን እዚ እውን መርዓ ዝካየደሉ እዋን ስለ ዘለና ተኸታቲለን ድሕር ምቕራበን ደጊመ ክምለሰኩም እየ። ክቡራትን ክቡራንን ተኸታተልትና ሰናይ ምክትታል።

ክቡራትን ኣፍቀርትን ትሕዝቶ መደብ ህርመት ብዝቐርብ ዘሎ ደርፍታት ትዛነይ ክትልው ተስፋ ይሙሉኡ ትሕዝቶታትና ገና ቀፃሊ እዩ ዘሎ። ካብዚ ብመቐፀል እውን ክልተ ደርፍታት ክህልዋና እየን። ሓንቲ ናይ ገዲም ድምፃዊት ሄለን መለስ ካብ ደርፍታታ 2/4 እትብል ሃገራዊት ደርፊ ክትከውን እያ። ሃገራዊን ደርፍታትና ዘለዎም ኣብ ግጥሚ ኣቀራርባ ንዝመፅእ ወለዶ ዝመሓላለፍ ረዚን ዝኾነ ሓበሬታ ወይ ድማ ትሕዝቶ ስለ ዘለዎ ዝያዳ ካልእ እዋን ደርፍታት ሃገርና ተፈታዊ ይገብሮ ኣይምነውን ይሙን። ካብዚ ብመቐፀል ቀርብናያን ዘለና ከምቲ ዝበልኮ ናይ ሄለን መለስ ክትከውን እያ። ካብኣ ቀፂላ ክልተ ድምፃን ሃገርና ሓቢሮም ዝደረፍዋ ሓጃይት መንደል ምስ መለንኬን ኣውቶንበስ ኣብ ናይ ቢልየን ደርፊ ማለት እዩ ክትህልወን እያ። ምስ ጉጅለ ባህሊ ስብሪት ብምዃን ዝደረፍዋ ክስ ዝብል ኣርእስቲ ዘለዋ እያ ክትከውን። ተኸታቲለን ክቐርባ እየን።

amor.

0: ቃል በዓሎ ትሪኦ ከለካ ደሃይ እዩ ዝብል ደሃይ ናይ ዝኾነ ናይ
1: ሒራ ሕጂ ናትና ሞዴል እዮም ኣርካናት ኣርቲስት እዮም ረአየ ሕጂ
2: ብልዕሊና መፅኡ ከልዕላን ተራእዩ ይፈለጥኒ ዋላ ዝኾነ ሰብሲት ዝምጥሎን እዮ
3: ትግራይ ትግርኛ ናትካፊስካ
4: ተዓርዳኮዶ ሰማዕኮ ከዓ ኣይፀላኳን በርከ ዘሎ ስለዝኾነት
5: ሞ ከዓ ናብ ስእላዊ መብርሂ ወይ ስእላዊ መግለፂ ክትቅ